0: ኣብዚ ሓለፈ መደብና ንኣጀማምራ ጋራጃት ህዝባዊ ግንባር ምምስራት ክፍሊ መጓዓዝያ ጋራጃት ኣብ እግሪ ተኽሉ ንዝዓመ ዝነበረ ንጥፈታት ምስ ምብርካት ክኢላዊ ዓቕምን በብቕሩብ ዝወለል ዝነበረ መሳርሒታትን ዘምፀ ለውጢ ድሕሪ ምዝላቕ ትሕዝቶ ጋራጃት ዓበ ዝላ ብምርኣዩ ኣብ ሜዳ ጥራይ ከይተወሰነ ክሳብ ክልተ ዓበይቲ ጋራጃት ኣብ ሱዳን ከም ዝተኸፍተ እዚ ጋራጃት እዚ ድማ ኣብ ዘት ዘለዎ ኮይኑ ንእናት ዕማማት የሳልጥ ከም ዝነበረ ርኢና። ሎሚ ድማ ኣብቲ ጋራጃት ንዝሰሰነን ዝተጠድረየን ሜላታት ምስናዐን ምምሃዝን ክንምልከት ኢና። ፍሉይ መለለይታት ቃልሲ ምብልሓትን ምህዞን እዮም። ኣብ ከባቢኻ ካብ ዘለዉ ነገራት ሰኒዕካ ኣብ ረብሓ ምውዓል ኣባላት ጋራጅ ነዚያ ኣተሓሳስባ እዚ ብዝለዓለ እዮም ተጠቒሞምሉ። ኩሉ ዘድልዮም መቀያየር ይኹን መሳርሒ ብቐሊሉ ካብ ዕዳጋ ክረኽቡ ዘይሕሰብ ብምንባሩ መቀያየርን ነቲ መቀያየሪ ዝሰርሓ ዝጸርባ ዝዓጽፋ ዘልሕማን ዝጥቕልላን ማሽናት ኣብ ትሕቲ ግራብ ሰሪሖም ምምሃዝ ናይ ዘን ማሽናት ድማ ንኹሉ እቲ ካብ ዕዳጋታት ሱዳን ብዓብዪ ወፃእን ሃልክን ክሽመት ዝግብኦ ዝነበረ ኣድሒኑ ጥራይ ዘይኮነ ስራሓት ብቐሊሉ ኣብ ውሽጢ ሜዳ ከም ዝሳለጥን ኩሉ ጠለባት ብቐረባ ከም ዝምለሽን ተገይሩ።
1: ኩሉ ግዜ ፀገማት እዩ ንለውጢ ዘምፃኣልካ ወይ ክትባላሓት ዘገድደካ ማለት እዩ። ኣብቲ ግዜ እቲ ንዘለና ፀገም ምቅላል በቲ ፃዕቂ ምንቅስቃስ ናይ መካይን ነይሩ ትሰርሕ በቲ ሓደ መዳይ ድማ ነቲ ዘለካ ፀገም ናይ መሳርሒታት መሳርሒ ክትብል ከለካ ሕጂ ሓደ ግዜ ማለት እዩ ንሓደ ሰራሕተኛ ነዊሕ ግዜ ዝወስደሉ ንድሕሪ ኮይኑ መሳርሒ ተሰሪሕካ ግን ሕፅረሉ ካልኣይ እውን ኣብቲ ስራሕ እዚ ፅፈት ይገብረሉ ማለት እዩ። እዚ ሕጂ ብፍላይ ኣብ ዓንበረ ኣነ ብዙሕ ክዝክሮ ዝኽእል ኣዝዩ ብዙሕ ዝበለ መሳርሒታት ባዕላና ክንሃንፅ ጀሚርና
2: ኣብ ሜዳ ሓደ ከም ልሙድ ኣብ ኩሉ መዳያት እዚ ምስናዕ ኖ ምስናዕ ወይ ሞዲፊኬሽን ዝብልዎ ብዛዕባ እዚ እስከ ኮነረ ለማነስኻ እንታይ እዩ ቁሩብ ብዓቕሚ ናይቲ ውድብ ዝግበር ዝነበረ እንታይ ክትም ትክእል
3: ፅቡቅ ኣብ ጠንቀምቲ ኢልና ወይ ዓበይቲ ጋራጃት ኢልና ንሰሜንቲ ኮይንና እዚ ክጠቕሶ ፀነኹ ጥራይ ደይኮነስ ዳርጋ ኣቓልቦና እውን ኣብ ዓበይትን ቋምን ንናይ መጻኢ በዓልና ክንገብሮ ንኽእል ምስቲ ናይ ዓቕሚ ክእለትና እንታይ ክንገብር ንኽእል ኣብ ዝበሃለሉ ኣብዚ ቋሚ ዝኾነ ቦታታት ና ኣብነት መራፊት እቲ ዓበይቲ ስራሓት ከም ዝድብሎ ዘሎ ክሰርሕ ሙችእ ቦታ ማካይና ክነቐምጠል ንኽእል ካብ ደብዳብ ንፋሪድ ድሓን ስለ ዝኾነ ቀትርን ለይትን ክሰርሓሉ ትኽእል ቦታ እዩ። ካልኣይ ስዋኪንካ ከምኡ ዝዓበየ ጋራጅ ኮይኑ ለይትን ቀትርን ትሰርሓሉ ቦታ እዩ። ኣብ ውሽጢ እዚ ንብሎ ዘለና ምቹእ ቦታ ኮይኑ ክኢላታት ተዋፂኦም ሞዲፊኬሽን ወይ ምድላዊ መሳርሒ ንብሎ ሓደ ኣካል እውን ኣብ ውሽጢ እቲ ጋራጅ በይኑ ተፈለየ ቆይሙ ነይሩ። ዓፀፍቲ ናይ ላሜራ ካብ ደገ ብክቡር ተገዚአን ወይ ክንረክበን ስለ ዘይንኽእል ዓፀፍቲ ናይ ላሜራ በረቲ ዘን ሞላ ናይ ሞላ ዲስኮ ንብለን ሳልዳ ትርሽ ዘን ዘልሕማ እውን ኣልሓምቲ ካብ ተቓፀለ ናይ ትራንስፎርመን እዚ ወይ ካብ በረኻት ተረኽበ ወይ ካብ ፀላእ ተረኽበ ጥቕላል እዚ ኤሌክትሪክ ንዕኡ ከም ብሓድሽ ጠቕሊልካ ኣብ ኣልሓምቲ ከም ዝውዕላ ተገይሩ እዩ። እዚ ከዓ ካብቲ ነበረና ሽግር ክንገፅ ስለዘይንኽእል ንኩሉ ዓቕምታትና ኣብ ነቲ ክኢላ ዓቕሚ ኣብ ስራሕ ከም ዝዋፍር ዘግብራ ሙገዛት
4: ጋራጅ ሰዋኪን ብዙሕ ስራሕ ዝሰርሕ ነይሩ ጋራጅ ሰዋኪን ማካይን ፅግን ብዓብኡ ከም ቀዳማይ ዕላማ እዩ። ጋራጅ ሰዋኪን ግን ኣብኡ ቦጣት ዝሰርሕ ነይሩ ሓደ ቦጣት ብላሜራ ጥራሕ ዘይኮነስ ቦጣት ብኮንቴነራት ኮንቴነርስ ናብ ቦጥ ላሜራታት እንዳንፀፍካ ወይ እንዳሸፈንካስ ነታ ኮንቴነር ኣብ ቦጥ ተቕይራ ማለት እዩ። እዚ ዓብይ ስራሕ እዩ ተኸይዱ። እዚ ተተፃዒኑ ከዓ ንሜዳ ኣቱ ኣብ መሬት እንዳተቐብረ ከዓ ማዕከናት እዩ ዝኸውን ማለት እዩ። እዚ ኣብ ሰዋኪን ዝስራሕ ነይሩ። ካልእ ንመካይን ክኾና ዝኽእላ ንውጣ ቦጥ ዝስቀል ኣብ ማኪና ማለት እዩ ዝቕበር ዓበይቲ ቦጣት ምስራሕ እዚ ዓብ ዕማም ናይ ጋራጅ ሰዋኪን እዩ ነይሩ። ምክንያቱ ዋላ እዚ ናይ ሞዲፊኬሽን ስራሕ ከም መጀመርያ ዘተኣተተናዮ ላዓል ኮስታ ዝነበረሉ ወይ ዝጀመርዎ ስራሕ ኣብኡ ብቲ ጋራጅ ተኻኪን እዩ። ሞዲፊኬሽን እንታይ ማለት እዩ? ሞዲፊኬሽን ብዙሕ ነገር እዩ። እቲ ቀንዲ ዕላማ ናይ ሞዲፊኬሽን ኣብቲ እዋን ግን መሳርሕታት እዩ፣ መሳርሕታት ምድላው ማለት እዩ። ኣብ ጋራጅ ተኻኪን ዘይተሰርሐ ነገር ኣለ ክትብል ኣይትኽእልን ኢኻ። መሳርሕታት ላሜራ ዝዓፅፍ ኣብኡ ስራሕ ነይሩ። ኣብ ኩሉ ተሰሪሑ እዩ ድሓር ሕጂ ምብጋስ ኢና ንጅምር ዘለና። ሕጂ ሰሪሑ ክበሃል ከሎ ክተልሕም ኣለካ፣ መልሓምቲ የድልያ፣ ክትዓፅፍ ኣለካ፣ ዓፀፍቲ የድልያ፣ ክትጥቕልል ኣለካ ላሜራ፣ ጠቕለልቲ የድልያ፣ ክትቆርፆ ኣለካ፣ ተሓፀወን ቆርፅቲ የድልያ። እዚአ ንሕና መሳርሒ ካሜራ ዝእትናዮ የሎ፣ ካብ ደገ ዝእትናዮ የሎ። ሕጂ እዚ ናይ ሞዲፊኬሽን ኣካል ዝበሃል ግን ንክምዚኦም ዝኣመሰሉ መሳርሕታት ንኸዳሉ እዩ ዝቕረብ ዘሎ ማለት እዩ። ኣብኡ እንዳ ፅርበት ዝበሃል ኣካል ኣሎ። ዘይፈላለየ ተኸትብሎ እዩ ባህርያት ዘለዎ እዩ። እቲ ሓደ ፀሪቡ ይቕርብ፣ እቲ ሓደ የልሕም ማለት ስለዝኾነ ትግራይ ሰዋኪን ሕጂ እንዳ ፅርበት ኣለዎ፣ ናይ ሞዲፊኬሽን ኣለዎ፣ ናይ መካኒ ፅገና ኣለዎ። እቲ ፅገና ብፅገንኡ እውን ከበድቲ ፅገና ዝበሃሉ ከም ክመተሓሕዛ ሰዋኪን እዮም ዝለኣኹ።
2: ነቲ ጠለባት ሓደ ስጋዕ ክንደይ የማልእ ነይሩ ክግዛእ ዝግብኦ ኸ ኣድሒኑ ዶ ገንዘብ ዓቂቡ ዶ ማለት ነቲ ገንዘባት ዓቂብዎ ዶ ነቲ ፀገማት ናይቲ ውድብ ክፈትሕ ዶ ነይሩ?
4: እዋ ይፈትሕ ነይሩ። መጀመርያ ነገር ከምዝበ መጀመርያ ዝበልናዮ እቲ ክእለት እቲ ውድብ ብጥንቃቐ ሒዝዎ እዩ ነይሩ ማለት እዩ። እዚ ክእለት እዚ ኣብ ስራሕ ምስ ተዋፈረ ከዓ መሳርሒ ግን ብማዕሪኡ ዝተቐረበ ነገር ኣይነበረን። ግን እቲ ክእለት እንኮላይ ክሰርሕ ጥራሕ ዘይኮነ ፈቲኑ ሲ ከስርሕዎ ዘለዎም ነገራት ወይ መሳርሕታት እውን እንኮላይ እናመሃዘ እዩ ከይድ እዩ። ሕጂ ከምዛ ክንገልፃ ዝፅናሕና ሽዑ ንጥቀመሎም ዝነበርና ከም ዝበልናዮም ፕሬሳታት፣ ቆረፅቲ፣ ሳላት ርሺ፣ ካሪካ ባተርያ ዝበሃሉ መሳርሕታት ኩሎም ኣብኡ ተሰሪሖም ነተን ኣብ ሜዳ ዘለዋ ጋራጃት ካ እዩ ዝስረፍ። ልዕሊ ዓቕሚ ናይቲ ቦታ ዝኾነ ንሜዳ እዩ ዝስረፍ። ሕጂ እዚኦም እንተዘይነብሩ ነይሮም ሲ ተገዚኡ መፀ መፀዶ ኣይመፀን እንድዒ እንተዝግዛዕ ምናልባት ሕጂ እቲ ገንዘቡ ከመይ ገረ ክገልፆ። ብሓፈሽኡ ግን ነብሶ ከፍ ኣቕሓ ዋጋ ለቢሳ እያ ተስራሕ ነራ ኣብቲ ሰነዳት ይህሉ ኸውን። ግን ናይ ሽዑ ገምጋምና እዚ ስራሕ እንተዘይካየድ ንሕና ክንሰርሕ ከምዘይንኽእል ኢና ንፈልጥ ነርና።

0: እቲ ምብልሓት ኣብ ትሕቲ ዝኾነ ይኹን እዋን እዩ ዝካየድ። ቀትሪ ኣብ ግብራዊ ስራሓት ይውዕሉ፣ ለይቲ ለይቲ ድማ ክኢላታት ተጸርኒፎም መቀያየሪ ይኹን መሳርሒ ንምምላእ ብኸመይ ይሳለጥ ኣብ ዝብል ሓሳብን ክትዕን ምህንዳስን ይሓድሩ። ሓደስቲ ሓሳባት ይምንጩ፣ ኣብ ግብሪ ድማ ይትርጎሞ። እተን ኣብ ሱዳን ዝነበራ ኣጋራጃት ብተዛማዲ ኣብ ትሕቲ ዝሓሸ ወተሃደራዊ ኩነታት ማለት ካብ ደብዳብ ነፈርቲ ነፃ ስለ ዝነበራ ቀሲነን ክሓስባ ብቐትሪ ይኹን ለይቲ ብዘይስክፍታ ክሰርሓ ዝሓሸ ዕድል ነይርወን። እተን ኣብ ሜዳ ዝነበራ ኣጋራጃት ግን ኣብ ቀጻሊ ዘይቅሱን ሃዋህ እኳ እንተነበራ ካብ ካልእ ዕዳጋ ዝፅበኦ መሳርሕን መቀያየርን ስለ ዘይነበረን ሽግራትን ግድን በዓለን ክፈትሓ ነይርወን። ስለዝኾነ ድማ ነፍሲ ወከፍ ጋራጅ በብዓቕማ መሃዝነታ ዳሃሲሳ ሓድሽ ነገር ሽግራታ ንምፍታሕ ሰኒዓ ኣብ ስራሓት ትዋፍር ነይራ። ኣብ ውሽጢ ሜዳ ካብ ዝነበራ ጋራጃት ሓንቲ ጋራጅ ዓንበርበብ ካብቲ ኣብ ዕዳጋ ዝሽመት ዘይሰንፍ ምሂዛን ሰኒዓን እያ።
1: ኣብቲ ግዜ እቲ ብዙሕ እዩ ተሰሪሑ። ካብቲ ብዙሕ ዝተሰርሐ ገለገለ ሒዘ ዝመፃኽ ኣሎ ንዕኡ ክርእዮ ይኽእል ማለት እዩ። ንኣብነት እዚኣ መሳርሒት እዚኣ ኣላ። እዚኣ መፈተኒት እያ። እዚኣ መፈተኒት እዚኣ እዚ ክልተ ዕላማ እዩ ዘለዋ። ሓንቲ መፈተኒት ወይ ባንኮብሮባ ናይ ኮማንዶ ባልቦላ ናይ ፍሬኖ ማለት እዩ። ሕጂ እዛ መሳርሒት እዚኣ ስለምንታይ ኢና ክንሰርሓ ተገዲድና እንተደ ኢልና እዚኣ ንኣብነት እዚኣ እዚ ማኖሜትሮ እዩ። እዚ ድማ ባንኮብሮባ ናይ ሰርቪስ ቴርሶ ማለት እዩ። ክልተ ዓይነታት ትፍትን። እዚኣ ኮማንዶ ባልቦላ ኣሉሚንያ ሕጂ ዓሰርተ ግዜ ክትፈትሓ ከተውርዳ ክትፈትሓ ከተውርዳ ስለዝባላሾ ንግዜ ንገዛእ ርእሱ ምሕፃር ኢልና ሕጂ እንታይ ገርና ኩሉ ማኖሜትሮ ልክዕ ከምታ ኣብ መኪና ተገጢማ ከምታ ኣብ መኪና ዝተገጥመት በቲ ዓቐን 4 ድያ ትሕ 6 ድያ ትሕ 5 ድኻ ደልያ 8 ድኻ ደልያ እዚ ክትከይድ ከላ ሓንቲ መኪና ምሽ ቱሽ ትብል ያ ናቶ ዓይነት ማለት እዩ። ሕጂ ኣብዚኣ ኩላ ወዲእካ ዳሓር ኣብታ መኪና ምግጣም ጥራይ ሓደ ግዜ ሕፅረልካ ካልኣይ ድማ ነቲ 10 ግዜ ክትፈትሖ ተኣስሮ ድማ የቕልለልካ ማለት እዩ። እዚኣ ድማ ሰርቪስ ስቴርሶ እዚ ስቴርሶ ክዘውር ከለኻስ ንዕኡ ዝሕግዝ ማለት እዩ። እዚኣ ንገዛ ርእሳ ድማ ጎሚንታት ኣሎ ትቕይሮ እንደገና ከማንታ ኣብካ ናብ ሓደ ወገን ክጥበቡ ከለካ ፈጥፈጥ ትብል ኣጃስት ኣይትኸውኒ። ሕጂ ንሕና መገድና ግን እዛ ባንኮ ብሮባ እዚኣ ልክዕ ኣብታ መኪና ተገጢማ ኩሉ የርእየካ እዩ። ማኖሜትረታት ኣሎ ብዙ እዚ እቲ ናቱ መሳርሒ ዲኖሞታት ሃይድሮ ጎበዘ ተገለ ዘለዎ እዩ። እዚኣ ንገዛ ርእሳ ድማ ኣብዚኣ ምስተፈተነት ትኽኢላ ኣብታ መኪና ትገጥማ ማለት እዩ። ስለዚ እዚ ሓደ ካብታ ዝተሰርሐት እያ።
2: እዚኣ መሳርሒ እዚኣ ሕጂ ኣብ ከተማ ትርከብ ኣብ ዕዳጋ ነራ ወይስ በዓልኩም ንመሃስኩም ይትሓ?
1: ንሕና እዚኣ እኳ በዕልና ምሂዝናያ ንድዒ እከለ ርእዋ እዩ እሞ እዚኣ ሓሳብ ኣቕሪበ ኣይኮነን ግን ካብ 10 ግዜ ዘጋጥመና ዝነበረ ፀገም ካብኣ ተመርክሽና እንተደይ ኮይኑ እንዳይ ኣነ ብመገዳይ ፈልጣኒ ፈልጣ ኢሉ ከማንስታይ ዝገበረ የለን ብሓሳብና እዩ
2: ምኹነ መፅእ ሓሳብ ካበይ ትበጊስእንታይ በጊስዎ ሓሳብ ዚ
1: ክኸውን ንኽእል እዩ ዝብል እምነት ጥራይ ክኸውን ንኽእል እዩ ኢልና በብ መገድና ንኣብነት ሕጂ እቶም መካኒካ ኣለዉ ዘቕርቦ ሓሳባት እቶም ኤሌክትሪክ ኣለዉ ዘቕርቦ ሓሳብ ቲባትላ ሜራቲ ቦዲ ቅራብ ዘቕርበሉ ሓሳብ ክኸውን እዩ ዝብል ዘመበገሲ እንተደይ ኮይኑ
2: ክይ ሽግር ፈትሓትልኩም እዚያ
1: ናይ ብሓቂ ዓብ ሽግር ፈትሓትልና ከምታ ቀዲሞ ጠቐስክዎ ኣብዚ ኣውሪድካ ምስ ዕረኻያ ካብዚኣ እቲ ካቢልካ ኣብታ መኪና ጥራይካ ትገል ካልእ ድማ እዚኣ ድማ እዛ ፕሬሳ ትበሃል እያ እዚኣ እዚኣ ፕሬሳ እዚኣ
2: እዚኣ እውን ኣብ ዝሰናዕኩም
1: ኣብኣ ትሰናዕና እያ እዚኣ ፕሬሳ ትበሃል እዚኣ ድማ እታ ናይ መጀመርታ መዕፀፊት ላሜራ ዝስራሕና እያ ጌጋትርሽ እዚኣ ድማ ካላንድራ ከምታ ቀዲሞ ጠቐስኮ ናይ ቦጥ መጠቕለሊ ማለት እዩ እዚኣ ድማ ካላንድራ እዚኣ በቲ ሓደ ገጣፍ ሪኣ ክብልካ ማለት እዩ እዚኣ ድማ ቆራፂት እያ ቆራፂት ሓፂን ገዛ ርእሱ ነዚኣ ክትስራሕ ከላ ኣነ ከም መዘከርታ እንታይ ኣለኒ ብዙሓት ማርሸዲስ ካብኡ ደገ መፅአን ነይረን ሕጂ ሰቡራ ስወን ኣይነበረን ሕጂ ብኢድካ ስታይ ክትገብር ኣዝዩ ግዜ ዝወስድ ኣድካሚ ስለ ዝነበረ ነዚኣ ኣብ ሓፃር ግዜ መሪፊ ገርና ሰሪሕና ዝተጠቐምና ኣላ ማለት እዩ እዚኣ ድማ ስፔናትርሺ ቴስታታ

0: እዚ ንሪኦ ዘለና መሳርሒታት እዚ ኣብ ሓደ ምቹእን ብዙሕ መጋላበጢ ዝርከቦን ቦታ ተሰሪሑ እንተዝነብር ኣይመዛረበን። እዚ ግን ኣብ ጋራጅ ዓንበርበብ ኣብ ሓደ ፀቢብ ስንጭሮ ኣብ ትሕቲ ዓበይቲ ኣግራብ ጋባን ዓላን ምስ ብዙሕ ገልጣዕታዕን ውሕጅን ንፋስን ፀሓይን ይስራሕ ብምንባሩ ፍሉይ ይገብሮ። ኣባላት ጋራጅ ነቲ ባህሊ ዘምፆ ሽግር እውን ስቂኢሎም ኣይተዓዘብዎን፣ ንዕኡ እውን ብብልሓቶም ስጊሮሞ።
1: ኣብ ደንደስ ሩባ እዩ ነይሩ እቲ ጋራጅ። ሕጂ ኣብ ደንደስ ሩባ ስለ ዝኾነ ዚንጎ ካፕያታ ስለ ዘየብሉ ኣብ ትሕቲ ገረብ እዩ ነይሩ እቲ ጋራጅ። ሕጂ ኣብ ትሕቲ ገረብ ኮንካ ሞተረ ክትፈታሕ ኣይትኽእልኒ ኢኻ፣ ምክንያቱ እቲ ቆፅሊ እናወደቐካ ካልእ ኣካላት ውን ክትሰርሕ ፀገም እዩ። ሕጂ ንሕና ግን ኣብቲ ፀግዒ ጎቦ ኣንደርግራውንድ ነርና፣ ሓደ ዓብ ኣንደርግራውንድ። ሕጂ ኩሉ እቲ ሞተረታት ኣብኡ እዩ ዝዳሎ ነይሩ። ሕጂ ብወገና ግን ኣብ መንጎቲ ጋራጅ ፀግዒ ጎቦ ዘሎን ኣብ መንጎቲ ጋራጅ ና ሓንቲ ሩባ ነይራትና ትፈሊ። ሕጂ እዛ ሩባ እዚኣ ብዓረብያ ጌይርካ ሞተረት ተሸኪምካ ወይ ስሒብካ ክትከይድ ኣይትኽእልኒ ኢኻ። ኩሉ ግዜ ሩባ ድማ ኣብ ደንደስ ሩባ ስለ ዘለና ድማ ሓንሳ ደንደስ ፈጥረልካ ሓንሳ ድማ ሌበል ገብሮ። ሕጂ ንሕና ግን እንታይ ገርና እዚ መገዲ ባቡር ገርና ቡን ተሰሪሕና ኣላ ነታ ሩባ። ሕጂ እዛ መገዲ ባቡር እዚኣ ኣብ ውሽጢ ባራንኮ ኣሎ። እዚኣ እናሃልካ ርኢኻ እዚኣ ባራንኮ እያ። ሕጂ እዛ ባራንኮ እዚኣ 8 መዐሸጊ ኣለዎ እቲ ጋራጅ። እዚኣ ናብ 8 እያ ትዘውር ኣብ 8 እያ ትዘውር። ሕጂ ኣብ 8 እዩ ክትዘውር ከላ በቲ መገዲ ባቡር ገርኣ እቲ ሞተረ ተውርዶ ድሓር ባጎን ኣሎ። እዚ ባጎኒ ኣብቲ ባጎኒ ትሰቕሎ በታ ባጎኒ ገይራ ድማ እዚኣታ መገዲ ባቡር እዚኣታ መጥወይት እያ። በታ ድንድል ገይራ ኣብቲ ህድሞ ተእትዎ ማለት እዩ። ኣብቲ ህድሞ ድማ ባራንኮ ኣሎ። እቲ ባራንኮ በቲ ባራንኮ ውሪድካ ድማ ትውድኦ ኩሉ ኮታት ሞተረ ተሐድሶ ወይቲ ካምቤ ተሐድሶ ዝኾነ ነገር ማለት እዩ። ካብኡ በዚኣ ጌርካ ድማ ተምፀኦ በዛ ባራንኮ እዚኣ ድማ ትሰቕሎ ነይሩ ማለት እዩ።
0: እዚ ኩሉ ምብልሓትን ምህዞን ውፅኢት ምውሃድ ናይ ኩሉ እቲ ኣብቲ ሞያ ተዋፊሩ ዝነበረ ዓቕሚ እዩ ነይሩ። ገለ ሓሳብ የበግስ፣ ገለ ይስእል፣ ገለ ይፀርብ፣ ተዋሂዱ ድማ ሓደ ውድእ ውፅኢት የርኢ። ኣብዚ ግን ኩሉ ኣባል ዓቕሚ የበርክት እንተነበረ ገለ ግን ብኣተሓሳስባ ይኹን ብኽእለት ፀብለል ዝብሉን ዓበይቲ መምህራንን ኣብቲ ናይ ምምሃዝ ስርሓት ዓብዪ ተራ ዝነበሮም ነይሮም እዮም። ሓደ ካብኦም ስውእ ኮሎኔል ሚካኤል ፍሳሐ እዩ።
2: ዓቕምና ኣብ ውሽጢ ሜዳ ከሎ እውን እናዓበየ እናዓበየ እናዓበየ መፅኡ ከም ኣተሓሳስባ ናይ ኮሎኔል ሚካኤል ፍሳሐ ኩሉ ሻዕ ንቅድሚት ዝጠመተ ኮይኑ እንታይ ክንገብር ንኽእል ንትብልቲ ኩሉ ሻዕ መፍትሒ ክደል የለ ሃሰውዱ ብመጠን ናይኡ እሱ እውን እዚ ጎማታት ካብ ደገ ሸሚትና ኣዚና ንህሊ ክንገለን ስለነበርና ለጣፊት ጎማ እውን ኣብ ውሽጢ ሜዳ ምስ ናይ ነፋሪት ኩነታት ተዛሚዱ ኸይድ ኣብ ውሽጢ ኮንተይነራት ኣትዩ ድኽፈድ ዕፆ ገለ እንተኮይኑ ሓፍ ኣቢል ካብ ሓንሳእ ትወስዶ ዝብሎ ኣተሓሳስባ እዚ እውን ኣብ ውሽጢ ናይ ደውሃ ተተኺሉ ነይሩ። ሕጂ ከም መቐፀልታ ናት ኣብ ደቀ ምሓረ ተተኺሉ ኣሎ። ሓደሽቲ ባይቲ ተወሲኮ እውን ኣዕቢና ብዝያዳ ክንሰርሓሉ መበገሲና ግን ካብ ኒ ሒዝና ድመፃና እዩ ዝኩሉ ክብሎ ፀናሕ። ስለዚ እቲ ኣብ ውሽጢ መራፊትን ስዋኪን ዝተካየደ ስራሕ ብቐሊል ኣይኮነን። ዝኾነ ክንገብር እንተኮይና ናይ ሞዲፊኬሽን ኣብኡ ኢና ንገብሮ። ኣብኡ ክንገብሮ ኮልና ከምዚ ኣንተይ ጠቀስኮ ምቹእ ቦታ እዩ። ድሓር በብቁሩብ ካኣቲ ናይ መሳርሒታትና ድልዳለ እንዳሓዘ ምስ ከደ ዳርጋ ድሓን ዝኾነ ለውጢ ርኢና ማለት እዩ።
1: ኣብ መራፊት እዚ ቅድሚ ኣብ ከም ሓላፊ ኣብኡ ምዳበይ ማርሸዲስ ነይረን ከባቢ 4-5 መኻይን ካብ ናይ ማሕበራት እየን መንሶ ብዝኾነ በቲ ኣፀጋግና ኢኻ ትግምግሞ እዘን መኻይን እዚኣተን ኣበር ነይርዎን ኣብ ካሶኒ። ሕጂ ኣብ ስዋኪን ሳላረ ኮና ኣብ መራፊት ሳላረ ኮና ሂምቦል ሳላረ ኮና ኣብ መወዳእታ እዘን መኻይን መፅአን ዘለዋ ተባሂሉ ዝርርብ ግበረሉ ማለት እዩ።

0: ኣብኡ ደቂ ኖርወይን ደቂ ፓኪስታንን ኣብ ስዋኪም ኮይኖም ንዕአን ክፅግንዎንን ንዕን መደፊ ክገብርዎን ጀሚሮም ግን ወላ ሓንቲ ለውጢ እዮም ፅለኒ ሕጂ ድሕሪኡ እዚ ኩላና ኩሎም ማለት ኩላትናቶም ክኢላታት ኣብ ኩሉ ቦታ ዝነበርና ብፍላይ ድማ እዚ ናይ ባትላሜራ ማለት እዩ ንእከብ ተኣኪብና እንታይ ክንገብር ኣለና ኢልና እዚ ብዛዕባ እቲ ስራሕ ንዝርርብ ንገብር ኣብ ሓደ መደምደምታ ንበፅሕ ስራሕ እምበኣረይ እቲ ዝበለፀ ቦታ ወይ ምችእነት ዘሎ ኣመራፊ ስለ ዝኾነ ኣመራፊ ተመሪፁ ማለት እዩ ኩለን ብሙሉአን ብ45 መካይን ኣብኡ ይእከባ ሕጂ እዘን 45 መካይን እቲ ብሙሉእ ኣካላት ናይ ካሰኑ ዝነበረ በቲ ንሕና ንኣምነሉ ወይ በቲ ንሕና ክኸውን ንብሎ ቀይርናዮ ማለት እዩ ሕጂ ምስ ተቐየረ እንታይ ይብሉ ሳቶም ቅድም 5 ስርሑ ድሕሪኡ ገለ 1000 ኪሎ ሜትር ምስ ከዳ ተን ካልኦት ትቕፅሎ ንብሉና ሳቶም ንሕና ግን ንኣምኖ ስለ ዝነበርና እቲ ክንሰርሖ ንኽእል ብሙሉኡ ጀሚርናዮ ማለት እዩ ምክንያቱ ሰንሰለት ገለ ዝታካረ ዝገብሩ ገለ ዝቆርፁ ገለ ውንታረ ዝገብሩ ገለ ሳላረ ዝገብሩ ኣብ 7 መደብ ንኸፋፍሎ ኣብ ውሽጢ 3 ወርሒ ይውዳእ ማለት እዩ 3 ወርሒ ከዓ ናይ ተወድር 3 ወርሒ ይውዳእ ሕጂ ድሕሪ ምውዳእ እሳቶም መፅኦም ነይሮም እቶም ማሕበራት መፅኦም ሪኦምሞ ኣቐዲሞም ግን እንታይ ገይሮም ካብተን ዝተወዳኣ ተፈቲነን ኣብ 1500 ኪሎ ሜትር ዋላ ሓንቲ ለውጢ ኣየምፀአን ኦኬ እምበሃል ኢሎሞ ግን ንሕና ስቕ ናቐፂልና ሕጂ ኣብ ምስተወዳኣ ዋላታ ናይታ ከምፓኒ ከም ዝብልዎ እሳቶም ምስኦም መፅኦም ዝነበሩ ክገልፅዎ ከለዉ ነቲ ስራሕ ሪኦሞ እምበዕረይ ኣብ ሕማቅ መገዲ ናይ ሳልሲ ዓለም ከምዚ ዓይነት ኣሰራርሓ እየ ዘድሊ ድሕረን ዝመፃ ነይረን ልክዕ ከምቲ ናትና ሲስተም ተሰሪሐን መፅአን ማለት እዩ ኢሉና ሓደ ምስም ዝመፀ ነይሩ እዚስ ምተሸጠ ይብለካ ኖ ከምኡ ዝሓስቦ በቲ ውድብ የለን ዋላ ንሕና እው ንሓስቦ የለን ንሕና ንቲ ስራሕ ጥራይና ስታይ ንገብሮ ብዝኾነ ግን እንታይ ገምጊምና እተን ድሕረን ዝመፃ መኻይን ልክዕ ከምታ ንሕና ተሰራሕናያ ሲስተም ገይሮም ሰሪሖማ ማለት እዩ ሕጂ እዘን መኻይን እዚኣተን ድሕሪኢ ከንታይ ውፅኢት ኣርእን ድሕሪ ኢልካ ንድሕሪ ካልአን ኣካላትን ዘይተባላሽን ጠጠው ኢለን ክሳዕ ሕጂ ንቀሳቀስ ኣለዋ ማለት እዩ እዚ ኣብ 1987 እዩ ነይሩ ክሳዕ መወዳእታ ውን ነይረን ክሳዕ ነ ዝፈልጠን ማለት እዩ
1: ንሕና 84 ሓደስቲ ማኪና ከኣትዋ ጀሚርን ድሕሪ ተዓቕምና ሓደስቲ ገዚእኻ ነብስኻ ክኢልካ ብገንዘብካ ቅድሚ ኣይነበረን ከምኡ ስለ ዘይኮነ ከዓ ኩለን ካብ ፀላኢ ዝወረስናይን ማካይን ስለ ዝኾና ዘይተኣደነ ሞዴላትን ዘይተኣደነ ዓይነት ናይ ማኪና እዩ ነይሩኒ እዚ ምስ ተረአየ እምበር ሓደስቲ ናይ ምግዛእ ኣብ ንጀመርናሉ ከም ምርጫ መርሰደስ ተወሲደን ሕጂ ሓደ ስታንዳርድ ዝኾነ ናይ ማኪና ተሓዛ ክንእቱ ድልየትና ዳርጋ ስከዓ ተስዓውን ብከምኡ ከይድና ምክንያቱተን ማኪናት እየን ናይ 20ቶን 200 ኩንታል ዝፅዕናና ንብለን ተ 10ቶን ንብለን ከዓ 100 ኩንታል ማለት እዩ ተ 5 ከዓ ፎር ዊል ድራይቭ እየን ምክንያቱ ንሕፃን ግንባርን ክኾና ዳሓሰብናየን ማለት እዩ ብከምዚ ሒዝናዮ ንቴልፍሳይ ከይድ ይዕድግ ተን ማካይና ምስ መፃ ብፍላይ ኣፍተን ዳሕረወት እዝልይቶ ዝበሃል ኣሎ እዚ ናይ ባለ ስራ ዝፀውር ምስትናትና ኩርኳሕን ዝፈሓፋሕ ስለ ዝኾነ ኣይፀንሕን ነዚ ነንሕዱ ተባላለዩ እዚ ይረግፍ ተሓፂኑ እዚ ንርእሱ ምስ ተባላለና እዚ ቁንዓ ኣይኮነን ተባሂሉ ጀርመን ከይዱ የእሚኑ ንዓና ምእማን ከኣብና ነተን ዝተፋሕፋሓ ክስታይ ክወስዱ ካብ ጀርመን ክኢላታት ሰዲዶም ንዕን ሒዞሞን ከይዶም እዚ ሓደ ካብቲ ኣሚኖም ዳሕራይ ብድልዱል ክሰዱልና ዝጀመሩ ካልኣይ እዚ ናይ ካሶነአን ዋላቲ ናይ ቻሰአን እውን ተኣንድሕቆን ረቂቕ ምሳና ዘይከይድ ምስ ሰደዱልና እዚ እውን ተቃውሞ ምስ ረአየ ብዳሕራይቲ ንሕና በዓልና ክንገብሮ ንኽእል ኣብ መራፊት ገይርናዮ በዞም ክኢላታትና

0: እተን ኣብ ሱዳን ዝነበራ ክልተ ዓበይቲ ጋራጃት መራፊትን ስዋኪነን እውን ካብ ጽልዋ ወተሃደራዊ ኩነታት ናፃውን እንተነበራ ንሰን እውን ናይ ባህሊ ሽግር ነይርወን። ብዘይተኣደነ ሓሩንን ካምሲን ዝበሃል ሓመድ ዝደፍን ንፋስን ዝተጸልዋየን ነይረን። እዚ ግን ኣብ ቅድሚቲ ስራሕ ግምት ዝውሃቦ መሰናኽል ኣይነበረን።
1: ክልተ ጋራጅ ኣብ ሱዳን ክንድኩን ከለና ዓበይትን ምቹእ ንስራሕ ቦታን ክንብል ከለና ናይ ብሓቂ ነቲ ካልእ ከም ቅቡል ስለ ንወስዶ ጥራዩ መራፊት ኣብ ፍሉይ እዋን ኣብዛ ፊት ንፊት ዘለናይ ኣነስኻ እንዘይረኣይ ናይ ንፋስ ዶሮና እዩ ምሽ ክሰርሕ ሲ ወይ ክትሪኦ ነቲ ቀሓኸማ ናይ ትኽእል ኒኸ ኣብቲ ግዜ ድመፀሉሱ ሞተረ ክሰርሕ ኣዝዩ ኣፀጋሚ እዩ ዝኾነ ከፊትካ ተዓፅ ኣቕሓ ክሰርሕ ኣፀጋሚ እሱ ጥራይ ዘይኮነ ከዓ ሙቆት ከዓ ከቢድ ሙቆት እዩ ነይሩዎ። እዚ ሕጂ ከም ቅቡል ስለ ንወስዶ ብዙሕ ዝረኣየና ይነበረን። ኣብ በዓል ስዋኪን ተመፂኻ እውን ነቲ ምቹእ ነት ክገልፀኒ ሕምበር እቲ ሽግርናቱ ሰዓት 10 ሓፂን ዝወደቐት ኣይትንክፋን ኢኻ ልካ ተንድደካ ዝኾነት ሓፂን ኣይትንክፋን ኢኻ። እዚ ኩሉ ከሎ ገለገለ ገበላታት ስለ ነበሮ ካብቲ ናይ ሜዳ የሓይሽ ዝብሎ እምበር ኣብ ግዜ ሙቆት ኣዝዩ እስከዓ 52 47 እናወቕዖ ከሎ እዮም ዝሰርሑ ነይሩ። ነዚ እውን ተብተብ ከነብሎም ከሎና እስከ 42 ዲግሪ በፂሒ ከሎ ሙቆት እዮም ኣብ ውሽጢ ኣትዮም ርብዕ ሰዓት ኣልሒሞም ወፁ ሓደ ቅይሮ ርብዒ ሰዓት ኣልሒሞ ወፅእ ምክንያቱስ ኣብ ደገ ኮንካ ከማን ዘይተኽኣለስ ኣብ ውሽጢ ኣትኻ እንታይ ሞ ክግበር ዝኽኣ ድልየና ኣሎ። ምክንያቱ ኣብቲ እዋንቲ እንተ ደኣ ነዳዲና ኣብቲ ዲፖ ናይቲ መንግስት ሱዳን ጌርና ብዙሕ ተፃብኦ ከይመፀና ንፈርሕ ነይረኒ ምክንያቱ ስክልቆሖ ክእሉ ዶ ፅባሕ ንጎ ኣባና ብኒዮም ተወዲእና ኸ ብኸመይ ጥቓና ክነቕርቦይ ንኽእልን ዝብል ስለ ነበረና ዳርጋ ኣብ ሕማቕ ግዜ ኸመን ካብ ስራሕ ኣቋሪፆም ኣይፈልጡን እዮም
2: ብምባል ተፍቀደቢያሳ ዓይነት ማለት እዩ እዚ ከዓ ንኣብነት ከም ብሎኮ
0: እዚ ዝተጠቕሰ ካብቲ ብዙሕ ኣዝዩ ውሑድ እዩ። እዚ ኩሉ ስራሓትን ምብልሓትን ግን በቶም ክእለት ኣጥርዮም ዝተሰለፉ ጥራይ ኣይኮነን ዝዕመም ዝነበረ ክፍሊ መጓዓዝያ ማዕረ ማዕረቲ ዘካይዶ ዝነበረ ጠለባት ናይ ምምላሽ ስራሓት ምስ ዕብትን ዝርጋሕን ናይ ጋራጅ ዓቕሚ ሰብ ምምዕባል እውን ካብቲ ቐንዲ ስራሓት ናይቲ ጨንፈር እዩ ነይሩ። ኣብቲ ክፍሊ ጨንፈር ትምህርትን መፅናዕትን ብኽልሲ ሓሳብን ግብርን ዝተሰነየ መባእታዊ ትምህርቲ ይህብ ነይሩ። እቲ ሞያዊ ክእለት ግን ኣብ ወፍሪ ግብራዊ ስራሓት እዩ ዝጥረ ዝነበረ። ብኸምዚ ድማ ብኣዝዮም ውሕዳት ዝጀመረ ስራሕ ጋራጅ ናብ በማይት ዝቕፀሩ ሞያውያን ዘፍረየ ኣሃዱ ክምዕብል በቂዑ።
1: ከምቲ ኣንተ ዝበልኮ ኣብዚ ከይተሓፀርና እውን ፊተውራሪ ዝበሃሉ በቲ እዋንቲ እንዳተዋህቡና ኮርሳት እንዳተወስደ መባእታዊ ዝኾነ ፍልጠት ይቆስሙ ኣብቲ ጋራጅ ሓደሽቲ ይኮኑ መፋትሒ ላለዩ ኣጋጣጥማ ኣፈታትሓ ክትልእኾም ከለካ ጥራይ ደይኮነስ ዋላ ሞተሮ እውን እንታይ እንታይ ኣካላት ፀይሩ ኣሎ ወይ ኣካል ናይታ ማኪና እንታይ እንታይ ዝብሉ ሓደ ብሓደ ምሃሩ ናይ ኣውቶ ሜካኒክን ኣውቶ ኤሌክትሪክን መፅሓፍቲ እውን ተዳልዩ በዚ ኮርሳት እንዳተገብረ እቲ ጋራጅ ህፍትም ነይሩ። እዞም ሽዑ ተማሃሩ ስጋ ሕጂ ናይ ቴክኒካዊ ፍልጠት ጥራይ ደይኮነ ዓቕሚ ኣብ ምምሕዳር ናይ ጋራጃት ኮይኖም እውን ኣብ ተሰነይ ዘሎ ከረን ዘሎ ደቀ ምሓረ ዘሎ እንተልና ዋላ ብዚ ጋራጃስ መራቐኘው ዘሎ እዚኦም ከም ፊተወራድ ብዘይ ፍልጠት መፅኦም ሕጂ ግን ስጋ ሓለፍቲ ጋራጅ በፂሖም ዘለዎ እዮም።
3: ኣነት ፍልጠት ካብ መጀመርያ ኣብ ጋራጅ ስለ ዝተመደብኩ ካብቲ ጋራጅ ቀሲመይ ትፍልጠት ማለት እዩ ብግብሪ ማለት እዩ ማለት ኣብቲ መጀመርያ ክልስ ሓሳብ ነይሩ ኣብቲ ንሕና መጀመርያ ጋራጅ ዝኣተናሉ ግን ክልስ ሓሳባዊ ትምህርቲ ነበረን ድሓር ግን ብድሕርና ክልስ ሓሳብ ተጀሚሩ ዋላ እቲ ክልስ ሓሳብ ኣብቲ ግብሪ እንዳሰራሕና ከማ ንሕና ንምሃር ነርና ብድሕርና ድመፁ ሓደሽቲ ግን ብስርዓት ትምህርቲ ተኸፊቱ መጀመርያ ሓደሽ ክንካ ክትውዛዕ ትምህርቲ ትምሃር ማለት እዩ ክልስ ሓሳብ ብድሕሪኡ መባእታ ምስ ሓስካ ኣብቲ ጋራጅ ተኣቱ ማለት እዩ መባእታዊ ትምህርቲ ሒዝካ ጋራጅ ተወዚዕካ ትሰርሕ ማለት እዩ። ንሕና ግን ኣነ ኣብቲ መጀመርያ ዝኣተኽሉ ክልስ ሓሳብ ስለ ዘይነበረ ብቐጥተ ምስቲ ስርሕነ ማዕቢለ ማለት እዩ እጂ በቃ ነቲ ፍልጠት እዚ ሕጂ ሒዘ ዘለኹ ከጥርዮ ዝኽኣለኒ ሓደ ልዑል ድልየት ነይሩ ማለት እዩ ብጣዕሚ ክትሰርሕ ናይ ምድላይ ነይሩ ከም ዝኾነ ሰብ ካልኣይ ከዓኒ እቶም ምሳኻ ደለዉ መሳርሕትኻ ሓለፍትኻ

0: ፀጥካ ኣዝዮም እየ ዝተባብዑኻ እዚኣ ከምዚ ኣግበረ እዚኣ ከምዚ ኣግበረ እዚ ከም ዝግበርዎ ኣኪቦም እቲ ስራሕ ምስ ወዳእኻ ካብ ሰዓት 4ዕተ ዝሓር ዘሎ መካይን ኣብ ዝወፃሉ እዋን ኣኪቦም ኣቑሑት ይፈትሑ ይፍታሕ ማለት እዩቶም ክእላታት ፈቲሖም ብግብሪ እዚ ከምዚ እዩ እዚ ናብዚ ዝኣቱ እዚኣ ከምዚ ኢላ ትገጥም እዚኣ ምስ ተበላሸወት መኪና ከም ትኸውን እናተባሃለ ትምሃር ማለት እዩ ሕጂ እቲ ክእለት ኣነ ኣብዚ የደጥርዮ ማለት እዩ
1: ቀደም ኣብዚ ከተማታት እኮ ፍልጠት ገንዘብ እያ ነው ፍልጠት ንዝኾነ ንስኻ ዝሰርሕ ሰብ ንዕኡ ሰጉ እኳ እታ ነገር ጌይርከያ ትፀንሕ ብከምዚ ቃልሲ እቲ ፍልጠት ውን ሳተማጥርዮ ሞ ኣነ ከምሰብ መጠንሲ ንዓይ ዝመሃሩኒ ሰባት እንዳሰረቕኩ ኤነት ናቶም ፍልጠት ክሽደ እየ እምበር ንዓስከ እዚ ከምዚ እዩ ዝግበር ዝብለካ ሰብ ቀደም ኣይርከብን እዩ ኣብ ሜዳ ግን ነዚ እውን ቃልሲ ተኸይድዎ እዩ ሞያውያን ናሲ ተካእቶም ከፍርዩ ከም ዝግባእ ወይ ከም ዘለዎም እውን ተቓሊስና ማለት እዩ እዚ ቃልሲ ተኸይድዎ እዩ ከምኡ ስለ ዝኾነ ሕጂ እዚኦም ከይርብርቡ ብዙሓት ሰባት በዚ ክፉት ልቦና እዚ እናዓበዩ ብዙሓት ፊተባሪ ብዙሓት ዋላ ብዝተፈላለየ ስንክልና ናብ ካልእ ተዋጋኦ ሰራዊት ክቕፅሉ ዘይከኣሉ ናብኡ ዝምደቡ ሕጂ ዘለዉ 80 ካብ ሚእቲ ክኣንሶም እዮም ሕጂ ዘለዉ 80 ካብ ሚእቲ ናይቲ ቁፅሪ ሲ እቶም ኣብኡ ዝማዕበሉ እዮም ስለዚ እቲ ክእለት እውን እናተዋረሰ እቲ ሓይሊ ናይ ሞያ እናዓበየ እውን ይኸይድ ነይሩ እዩ ማለት እዩ

0: Evet.
1: ኣብዚ ግዜ እዚ ዛሕትሉ ዝርአ ዘሎ ተሳትፎ ደቂ ኣንስትዮ ኣብ ሞያ ጋራጅ ኣብቲ ኩሉ ክትቀስ ዝፀንሐ ውዕይን ዝሕሉን ኩነታት ጋራጅ ዕዙዝ እዩ ነይሩ። ደቂ ኣንስትዮ ኣብ ቅድሚ ግንባር ኣብ ደጀንን ሱዳንን ኣብ ኩሉ እቲ ዓውድታት ናይቲ ሞያ ብብቕዓትን ተወፋይነትን ልዑል እጃም እዩ ነይርወን። ኣብ ጉዕዝአን ድማ ብቑዕ ሞያዊ ፍልጠት ደሊበን።
2: ብዙሓት ደቂ ኣንስትዮ እውን ትርኒ ማሽን ሒዘን ስርሓ ነይረን። ፖምፓ ባንኮሮባ ሒዘን ስርሓ ነይረን። ኤሌክትሪክ ችስታ እውን መኪና ሒዘን ተባላሸዋ ይሰርሓ ነይረን። ኮታ ኢልካ ክትገልፆ ይትኽእል ኒኻ ብፍላያቲ ግዜቲ ዝነበረ ምናልባሽ ምስ ሕጂ ኮይናን ኣተኣሳሲርና ንገልፆ። ሕጂ ግን ወሊደን ተዳኺበን ገለገለ ዝቋረፆ ኣለዋ፣ ብዙሓት ድማ ዝቐፀሉ ኣለዋ። በቲ ኣብቲ ግዜቲ ክትመዝን ከለካ ግን ቀሊል ኣበርክቶ ኣይነበረንን።
1: ኣባላት ጋራጅ ኣብ ግንባራት ይሃልዉ ኣብ ደጀን ከምቲ ዝተሰለፉሉ ዕላማ ኣብ መዓልታዊ ንጥፈታቶም እታ ትዕደልቲ ኩሉ ተጋዳላይ ዝነበረት መስዋእቲ ወይ መውጋእቲ ኣይተፈለየቶምን። ብዘይካቲ ኣብ ደጀን ዝስናዕ ዝነበረ መቀያየሪ ካልእ ከም ቀንዲ ምንጪ መቀያየሪ ኣቑሑ ኣብ ግዜ ኩናት ዝማረኻ ይኹና ዝነደዳ መካይን ጸላኢ ንእለቱ ፈታቲሖም ኣብ ጥቕምን ከውዕሉ ይቀዳድሙ ስለ ዝነበሩ ካብ ምንጽልላዊ ሓደጋ ጸላኢ ኣይተፈልዮን።
3: እቲ መድረኽና መድረኽ ኩናት እዩ። ፈንጂ ኣሎ፣ ፀላእ ኣሎ። እዚ ከማ ፀላእና ዓና ማለት እዮም። ንሕና ንፀላእ ከዓ ኩሎ ኣሎ ከምኡ። እዚ ሕጂ ኣብተን ማካይን ዝወርድ ሓደጋታት ንብሎ ዘለና እዚ ብመሰረቱ ኣብታ ዝተሃርመትላ ትውዕል መኪና ነራ ክብል ኣይክእልኒ ኣነ ወገነይ። ጥራኣ ትውዕል መኪናስ የላን። ብምንታይ እቲ ናይ ፀላኢ ጠመተ ንብረት ዝበሃል ምዕናዊ ከም ዕላማ ስለ ዝወስዶ ኣብታ ዝተሃርመታ ንድሕሪ ውዒላ ፅባሕ እውን ክደግማ እዩ። ስለ ዝኾነት ናቱ ትኹን ናትናትኹም ዘየገድስ ጋራጅ ካብታ ዘላታ ኣውፂካያ ናይ ምሕዳር መደብ እዚ ክሳዕ ትሕዝ እዩ ኣይተሓድር ኒ መኪናው። ሕጂ ብእኩል ትዕላማ ኣለዎ ማኪና ክንገብራ በቲ ሓደ ሸና ክኸውን ይኽእል እዩ። ምንጪ መቀያየርና ከዓ እያ ኣብዚኣ እንድሕር ዘይተማዊትካ ከዓ ፅባሕ ንግሆ ተኸደን ማካይን እውን ኣብ ፀገም ክትወድቕ ትኽእል ማለት እዩ። ብፍላይ እዚ ናይ ንፈርቲ ምንቅስቃስ ኣዝዩ ኣብ ጋራጃት ፅዑቕ እንታይካ ትብሎ እዩ ነይርዎ። እንታይ ሞ ብለካ ናይ ዓገድ ታሪክ ኣሎ፣ ናይ ኣንበርበብ ታሪክ፣ ናይ ህምቦል ታሪክ፣ ናይ ዛራ ታሪክ፣ ስጋዕ ዝናይ ትማል ናይ ባፅዕ ታሪክ እንድሕ ንፅኢኻ ሲ ክንደይ ቦንባ ኢናብ ጋራጃት ተደርብዩ ኢልካ እንድሕር ሓሲብካ ሲ እዚ ሰኢሉ ጥሩሑ ዝኸደ ነገር ኣይኮነን። ስለዚ ስዋኣት ናይ ጋራጅ ውሕዳት ኣይኮኑ ብዙሓት እዩ
4: ኣብ ግንባራት ልክዕ ብፍላይ

0: ኩነታት ክኾን ከሎ ካብተን ኣብ ጥቓ ግንባራ ዘለዋ ጋራጃት መመሳርዕ ተላዒልካ ትኸይድ ማለት እዩ። መፋትሕካ ሒዝካ ልክዕ ምስቲ ግንባር ኢኻ ተኣቱ ዝኾነት እተ ከምቲ ዝበልኩ ዓቕሚ ናይተን መካይና ቁሩብ እየን ነይረን። እዘን ቁሩብ ግን ጠጠው ክተብለንሲ የብልካን። ልክዕ ከምቲ ተዋጋእ ሰራዊት ፊት ንፊት እናተዋግአ ድስዋዕ ልክዕ ኣባል ገራጅ ከማን ከምኡ ማለት እዩ። ደብዳብ እንዳተደርበየካ ነፈርቲ እንዳመጻኻ ብራርያ ብድሕሪኻ እንዳሃረመኻ ነይሮም ብራርያ ጥራይ እሶም ነታ ማኪና ፀጊኖም ነፋሪት ንኸይትሃርማ እቲ ትሰርሖ ደላ ስራሕ ኣብ መንጎ ጠጠው ንኸይትብል እንዳሰርሑ ከለዉ ከይረኣይወን እቲ ድፋዕ ንቅድሚት ክስሕብ ከሎ ኣብ መንጎ ብራርያ መፅአን ሃረመልና ነይሮም። ዝተሰብኡና ብዙሓት እዮም። ንገዛ ርእሱ ኣብቲ ገራጃት ኣብ ደጀን ዝነበረ ኸማን ነፈርቲ ኣዝየን እየን ደሳቅያና ነይረን። ብነፈርቲ ዝተሰብኡና ኸማን እዚኦም ብዙሓት እዮም። ብዙሕ መስዋእቲ እዩ ደጓንፍ ነይሩ። ኣብ መንጎ ስራሕ ከማን እንዳሰራሕካ ገለገለ ፀገም ናይ ስራሕ የጓንፍ ከምኡ ውን ነይሩ ማለት እዩ። መስዋእትስ ብዙሕ ነይሩ።
1: ነፍሲ ወከፍ ኣባል ጋራጅ ሕጂ ክትዛረበሉ ቀሊል ዝመስል ኣብ እዋን ቃልሲ ንዘጋጥመቶ ናይ ቴክኒክ ጸገም ሸጊራትኒ ወይ ኣይክእላን የሉ ኸቋርፅ ዘይሕሰብ እዩ ነይሩ። ዝገበረ ገይሩ መኪና ክንቀሳቐስ ኣለዎ። ካብተን ስተል ካብቲ ብዙሕ ዘጋጥም ዝነበረ ንሓንቲ ከም ኣብነት ትጠቅስ?
0: ንኣብነት ሓደ እዋን ዝከረኒ በዚ ግንባር በርካ ተሻፍሸ ወራር ማለት እዩ ጸላኢ ብበርካ እንኮላይ መጺና ስለ ዝነበረ ንሕና ሸውዓተ ኣባላት ኮይና ነቲ ገራጅ ንስዕቦ ማለት እዩ። ኣብቲ ዋንቲ ሕጂ ሓንቲ እነትረ ስታንትፎ ኣባላሽ ማለት እዩ ሰርቪስ ሴርሶ ንገብራ ነገር ሲ ኣይነበረናን። ጎሚን እዩ ኣሎ ኣብቲ ስቴርሶ ውሽጡ ሃይድሮሊክ እዩ ብጣዕሚ ሓያል እዩ ክትፈትሖ ክብደት ኣሎ ርቕቕ ዝበለ ኢ ከዓኒ ሃዲእኻ ቀሲምካ ገሊ ኢኻ ትፈትሖ ኣብ ሙርሳ ጌርካ። ኣብቲ እዋንቲኣ ግን ሓንቲ ክንገብራ ንኽእል ኣይነበርናን። እታ ማኪና ከዓ ጠጠው ክትብል እሳ ጠጠው እተይላ እቲ ግንባር ከይድ ስለ ዘሎ ብዙሕ ነገር ህጉና ደ እንታይ ነግበር ተባሂሉ ብዝኾነ ጎልፎ ኔራትኒ ከምዚ ሓፂር ኢዳ ነታ ጎልፎ ቀዲድና ፈቲሕና ማለት እዩ። ነተን ጎሚንታት ኣውፂና ብታሕቲ ካብታ ጎልፎ ንታ ስታንቱፍ ንጥቕለላ ብዕሪ ተን ጎሚን ንገጥም ከምኡ እንደገበርና ንገጥሚ ማለት እዩ ትተረና ንፈንጥሓ ነጉድል ፈትሊ ተፍስስ ከምኡ እንዳገበርና መቸን ውዒልና ኣኽረት መወዳእታ ፅቡቕ መፅያ ማለት እዩ። ክዳና ቀዳዲድና ፅቡቕ መፅያ ኣማሲኣ ምሸት ስለ ዝኾነት ክትከይድ ኣለዋ ዕድል ረኺብና ማለት እዩ። ዘርጋቶም ኣብኣ ነበርና ኣባላት ገራጅ መካኒክና ድዩ ኤሌክትሪሽን ድዮም ፖምፒስታ ኩላና ኣብኣ ነርና ማለት እዩ። ወዲእናያ ፅቡቕ መፅያ ከይደ ማለት እዩ።
2: ሓንቲ ማኪና ተርበርግ ድባ ተባላሽያትና ሚኪኤል ፍሳይ ናይ ኤነትረ ትራንስሚሽን ስለ ዘለና ኢልናያ ሕጂ ምስላ ሰዲድና ግን ከይጠፍኦና ከይትቆርፅዋ ኣብ ካልእ ከይተባላሽዋ ኢሉ ለወባ ዘለዎ ደብዳበ ሰዲድና ብዝኾነ እታ ተርበርጊ ፍሊት እያ ነዛ ናይ ኤነትረ ንሕና ናትናቱ ዘረባ ኣብ ቦታ ኣትያ ክተገልግል እያ ሞዲፊካር ጌራ ክተገልግል ስለዝኾነት ቆሪፅና ኣብ ኢደ ስራሓት ብሌቓት ኣልሒምና እታ ማኪና ከም ትቀሳቀስ ገይርና እጂ ነገርናዮን ከይዳ ከመይ ዳ ኮይና ዓርያ ገለ ኢሉ እዚኣ ብሰደትካ ትራንስሚሽን ከምዚያ ቆሪፆም ገለ ኢሎም እዚ ሕጂ ሓደ እታ ሓፂን ከይጠፍኦ ኣይትገበርዋ ዝበለኒ በቲ ሓደ ከዓ እታ ማኪና ክትንቀሳቀስ ኢሎም ዘይፅበይዋ ነበሩ ካልኦት ኪላታት እውን ተንቀሳቂሳ ስጋዕ ፍልፍል ከም ትመላለስ ኣብ መወዳእታ ካ ኣባረንቱ ተሴራ ፀላ ወሲድዋ ነ ዳሓርካ ስመራ ፀኒሓትና እታ ማኪናት እያ ኣብ ኦርቢስ ፀኒሓትን
3: ኣብ ገለገለ እዋን ናይ ምዕራብ ኣከባቢሲ ፀላኢ ክዕገት ብዘይክእል ደረጃ ክንቀሳቀስ ከሎ ኣብ ፍሉይ ፍሉይ እዋናት ኤነትረታት ተፋሒረን ኣብ መሬት ይቕበራ ከምኡ ዓይነት ታሪክ ናይ ገራጃት ኣሎ ማለት እዩ። ናብቲ ከባቢ ዘሎ ሰብ ተራ እውን ክኸውን ይኽእል ግን ብነበካይ ደረጃ ንዛረብ ስለ ዘለና ተፋሒረን ብሰብ ኣብኡ ኣትየን ተደፊነን ቅበራ ዲፍካን ተኸዳ ሓርካ ወፅአን እንደገና ሓፂብካ ሓፃፂብካ ከዓ ተኺደን ክሳብ ከምዝሎ ማለት እዩ።

ሰላምታና ይብፃሕኩም። ኣብ ርሑቕን ቀረባን ኣብ ውሽጥን ወፃእን ትርከቡ ክቡራትን ክቡራን ተኸታተልቲ መደባት ናትራን ከመይ ቀኒኹም? ናትራን ናብኹም ዘብለሉ ሰዓት ኣኺል ሎሞ ክሳብ ምፍፃምና ክትከታተሉና ድማ ዕድሜና እዩ። ናይ ሎሚ ትሕዝቶና ኣብ ንስ መደብና ዓለም ስነጥበብ ኣብ ሳትረብ ዝሰልጠኑ ብስነጥበብ ወይ ድማ ብቕብኣን ብሙዚቃን ዝሰልጠኑ ተምሃሮ ማለት እዩ ስራሕቶምን መምረቕቶምን ብሓባር ክንከታተሉ ኢና። ኣብ ንኡስ መደብና ዘዋርት ካሜራ ኣብ ግብፂ ብዘይካ ካይሮ ካልእ ርእሰ ከተማ ተነፃ ኣላሞ ኣተናንፃ ነዛ ሓደሽ ርእሰ ከተማ ከመይ እዩ ዝመስል ዘለዎ ፍሉይነት ከ እንታይ እዩ ዝኸውን ብሓባር ክንከታተሎ ኢና። ኣብ ንኡስ መደብና ፍኖተ ሂወት ድማ ንናይ ኣዲኣ ጥዕና ፀገም ዝፈጠሩ ሕልክላኻት ናይ ሂወት በዲሃ ዕውት ነጥብታት ተመዝግብ ዘላ ኣብ ኣካደሚያዊ ትምህርታ ማለት እዩ ዕውት ውፅኢታት ተመዝግብ ዘላ ተምሃሪት ተመኩራ ብሓባር ክንከታተሎ ኢና። ብዘይካ እዚ ተኸታታይ ድራማሳውን ከምኡውን ፋኒ ክሊፕ እውን ኣካል ትሕሰ መደብና እዮም። ቅድሚ ኩሉ ግን ከምትወትሩ ንገብሮ ትሕሱ መደብና ብደርፊ ክፍልም እሞ ናብዛ ተቐፅል ደርፊ ከስክረኩም ሰናይ ምስትምቃር

ንኡስ መደብና ፍኖተ ህይወትያ ቀፂላ ተቐሪባ ዘላ ሎሚ ፍኖተ ህይወትና ጋዜጠኛና ፍፁም ፍለማርያም ኣዳሊሉና ዘሎ ኣብ መዓልታዊ ህይወትና መቸም ልሙፅ ዝበሃል ነገዲ ወይ ድማ በትን በትን ብድሆታት ዘይብሉ ህይወት ከምዘይንነብር ኩላትና ንፈልጦ ኢና። ካብ ተመክሮና እውን ተመኪርና ኣሎ ንኸውን ኢና። እዛ ሎሚ ናባኹም ነብላ ወይ ድማ ተመክሮ ህይወታ ክንካፈሎን ክንመሃረሉ ንምባል ፍፁም ፍለማርያም ዳይስዋ ዘሎ ተምሃሪት ጥዕናዊ ፀገመ ናይ ኣዲኣ ዝፈጠሩ ክልክላኻት ናይ ህይወት በዲሃ ኣብ ኣካዳሚያዊ ትምህርታ ዕውት ውፅኢታት ተመዝግብ ዘላ ዕውቲ ተምሃሪት እያ እሞ ካብኣ ክንቀስሞ ንኽእል እንታይ ይመስል ብሓባር ንከታተል። ናብ ፍፁም ፍለማርያም ከስክረኩም እየ።

ድርብ ፀብሮ እትዓምም ሃብሮም ተማሃሪት ህይወት ብብዙሓት ቀመማት ዝቖመት ናይ ምንባር ሜላ እትደሊ ዓንኪልያ ወዲ ሰብ ድማ ስርዕ ህይወቱ ንክመርሕ ነዞም ኣብ ዝርያ ዘለዉ ቀመማት ከከም ኣድላይነቶም ናይ ምጥቃም ሜላን ጥበብን ክማዕብል ኣለዎ። ምኽንያቱ እትን ከይዕርዕሮ እትን ከይምቅሮ ንመንብሮ ብኩሉ ሸነኻቱ ከተሰምቕሮ ምኽኣል ምስ ዕድል ዝቖጥሮ ሰባት ኣዝዮም ብዙሓት እዮም። ምኽንያቱ ኣነባብራ ኩሉ ዓይነት ሕብረተሰብ ስለ ዝምህረካ ስለዚ

0: ንምንታይ ሰፊሕ ሓሳባት ኣውሽጥካ ኣቐሚጥካ ኣለኻ ማለት እዩ?
1: ኣራይ መጀመርታ ነዚ ዕድል ዝምሃኩም ኣነ ወይ ደጊመ ክመስግነኩም። ብምቕፃል ሽመይ ነዋይ ሰመረ ይበሃል። ዝተወለድኩሉ ንእዞብከዓ ንእዞብ ዓረዛ ኮይኑ ኣብዚ እውን ተማሂረ ዓብየ ማለት እዩ። ኣብ መዋእል ህፃናት ስኒት ቀዳማይን ካልኣይን ዓመትን ተማሂረ። ካብኡ ብምቕፃል ከዓኒ ካብ ቀዳማይ ክሳብ ሻሙናይ ዘሎ ናይ ኤሌመንታርን ናይ ጂነርን ቤት ትምህርቲ ከዓኒ ኣብ ቤት ትምህርቲ ኣሰር ተማሂረ ማለት እዩ። ብምቕፃል ከዓ ሕጂ ናይ ንዝናብ ሃይስኩል ሰጊረ ኣለኹ።
0: ከምቲ ክትሰምዕዋ ፀናሕኩም ተማሃሪት ነባይት ሰመረ ኣብ ምእዞብ ዓረዛ ተወሊዳ ብባህላዊ ዕለልታ ምስ ዓለም ዝተላለየት ናይ ሎሚ ሃብሮም ተማሃሪት እያ። ንሳ ናብዚ ዓለም ምስ ተቐልቀለት ከምቲ ዝድለ ምንክብኻብ ናይ ወላድ ክትረክብ ትዕድልታ ኣይነበረን። ብኣንጻር እኮ ደኣ ከምቲ ኮ ሽም መርሕ ጥዋፍ የብርህ ዝበሃል እግሪ ተኺላ ካብ ዝደልደለትሉ እዋናት ሒዛ ኩነታት ናይታ ከም መዛኑኣ ከተሐንቅቓን ከተሰራስራን ትጽብያ ዝነበረት ወላዲታት ተዓዚባ ደኣ ናብ ምሕጋዛን ምንክብኻባን ተጸምደት። ንሎም እምበኣር ድርብ ጸሩ እትዓምም ሃብሮም ተማሃሪት ኣብ ትሕቲ ዝብል ኣርእስቲ ናይ ትምህርቲ ጉዕዞ እዛ ሃብሮም ክንደስሲና ሰናይ መክትታል
1: ኣብ ትምህርቲ እወ ኣብቲ ብሉእ ደረጃ ማለትሲ ኣብቲ ብራይዝ ዊነር የ ዘሎ ክሳብ ሕጂ ማለት እዩ። ብምቕጣል ምስ ናይ ገዛ ፀገም ገለ ከም ድገበርከ እዩ ብመደብ ማለት እዩ። ነዚ ንምባልሚ ንማማ ትሕግዘኒ ናይ ገዛ ስራሕ ዋላ ይትረፍሲ ናብ ትምህርቲ ከምዝኸይድ እያ ትገብረኒ እናተሓገዝኻ
0: እሾኽ ብበላሓ ትፍጠር ከም ዝበሃል ከምዚ ክትሰምዕዋ ፀናሕኩም ናባይት ካብ ንእስነታ ዝተሰከመቲ ሓላፍነት ግዲ ከይገበረት ንኹሉ በናጢሳ ነቲ ናይ ወዲ ሰብ ቀዳማይ መዐቀኒ ዝኾነ ትምህርቲ ስጋብ ሕጂ ትዕወተሉን ትሽለመሉን ኣላ።
1: ካብ ቀዳማይ ክሳብ ሓምሻ እዩ ዘሎ ኣብቲ ናትካ ከም ውስ ንገርካ መደብካ ዘይሰርዓሉ ግዜ ከዓኒ ሓገዝ ናይ መምሃራን ናይ ወለዲ ናይ ዝተፈላለዩ ቤተሰብ ማለት እዩ። ብከምኡ ክሳብ ኣብዚ ሕጂ ዘሎ ግዜ ምስቲ ዘሎ ናይ ገዛ ነገር እውን ማማ ትሕግዘኒ ናብ ትምህርቲ ጥራይ ከብል እምበር እዚ ናይ ገዛ ናይ ዝተፈላለዩ ናይ ካልእ ስራሓት ክሰርሕ ሳ ኣይደልየለን።

0: ይኹን እምበር እዛ ብልክዕ ዝገልጻ ሽም ዝረኸበት ሃብሮም ነቲ ወላዲታ እትህባ ፍቕርን ሓልዮትን ከም ንቡር ወሲዳ ንሳ ከላ ወላዲታ ክትሰርሕን ላዕልን ታሕትን ክትብልን ነብሳ ከምዘይገብረላ ትዛረቡ እሞ
1: እወ ትምህርቲ ውዕለ ኣብ ዝመፀሉ ግዜ ማለት እዩ ይመፅ ስራሕ ገዛ ኣሎ ዝተፈላለዩ ስራሕ ገዛ ክሰርሐ ብድሕሪኡ እውን ናብ ድኳን ከይደ ይሕግዛ ማለት እዩ ኣብ ሽፍቲ ካብኡ ወፃኢ ኣለኣኻ ዝተፈላለዩ ንብረት የምፀላ ከምኡ ውን ዋላ ኣብኡ ኮፍ ኢለ ዝኾነ ይሕልወላ የብርያ ዝተፈላለዩ ግዜ ዝበዝሒ ግን ስራሕ ገዛ ይሰርሕ ኳነ ከ
0: ኣብ ጉዕዘ ህይወት መሰናኸል በዲህካ እተመዝግቦ ወይ እትስንዶ ድሕሪ ባይታ ከም ቃንጫ መሸላ ካብ ብፆትካ ክብ ዘብለካ ውፅኢት ናትካ ፃዕሪ እዩ መምህር ተስፋ ኣለም ሸዊት ካብ ኮሌጅ ማይ ነፍሒ ብዓውዲ ስነ ሕሳብ ዝተመረቐ ኮይኑ ካብ 2019 ስጋብ ሕጂ ኣብ ምምሃርን ምስትምሃርን ዝነጥፍ ዘሎ መምህር እዩ
2: ኣነ ናይ እንግሊሽ መምህር እያ ዘለኹ ዚ ግዜ እዚ እዋን እዚ ናይ እንግሊሽ መምህር እያ ዘለኹ ማለት እዩ ነባይት ሓንቲ ካብቶም ኣለውና ተስፋ ዘለዎም ተምሃሮ ኢልና ንፅበያ ተምሃሪት እያ ማለት እዩ ምክንያቱ ኣብቲ ክላስ ትገብሮ ንጥፈታት ይኹን እቲ ክላስ ትገብሮ ዲስከሽን ክኸውን ከሎ ፕሬዘንቴሽን ክኸውን ከሎ ኣዝዩ ንፍዕቲ ተምሃሪት ወይከ ንጥፍቲ ተምሃሪት እያ ማለት እዩ ካብቶም ንጡፋት ኢልና ንፅውዖም ተምሃሮ ሓንቲ እያ ማለት እዩ ስለዚ ኣብ ዝላዕለ ደረጃ ንክትበፅሕ ከዓ ተስፋ ኣለኒ ማለት እዩ
0: እዘይ ከምቲ ኣብ መኣዲ ገዛና ሕልፊ ስድራ ቤትካ ምኩላስ ነብሩ ዝኾነ ኣብ መኣዲ ትምህርቲ ግና ሕልፊ መዛኑካ ብምኩላስ ዓወታት ብምዝጋብሲ ኣገናዕ ዝምጡ ድንቂ ተበግሶ እዩ እዛ ተምሃሪት እውን ተውሊ ዕማም እናዓመመት ግዜኣ ብምቕጥራሕያ ሕልፊ መሓዙታ ዓወታት ኣብ ምምዝጋብ ትርከብ ዘላ
1: ወ ግዜ ካብ ትምህርቲ መፅ ምስ መፃኹ ናብ ስራሕ ገዛ እዩ ዘብል ማለት እዩ ስራሕ ገዛ ዕርፍቲ ገለ ስለ ዘሎ ድሕሪኡ ዝበዝሐ ግዜ መፅናዕቲ ምሸት ዘፀንዕ ማለት እዩ ልጅ ስለ ዘላ ምሸት ወይ ከዓ ኣብቲ ለይቲ ከዓ ሓደሓደ ግዜ ለይቲ ማለት እዩ ዝበዝሐ ግዜ ኣብ ከምኡ እየ ዘፀንዕ ዝኾነ ዲስካስ ወይ ገለ ታሃሊና ኣብ ቀትሪ ናብ ላይብራሪ ምካድ የዘፀን ኣብ ገዛ ዝበዝሒ ግዜ ከምዚ ምሸትን ለይት እንተዘይኮይኑ ሲ ምስ ናይ ገዛ ስለዝኮላለፈኒ ኣየፅንዕ ብዙሒ ዘፅንዕ እተኮይኑ ቀትሪካ ኣብ ላይብራሪ ቤት ትምህርቲ ምካድ የዘፀን
0: ትብል እሞ ኣብዚ ንክትበፅሕ ድማ ሓገዝ ናይ ኣከባቢኣ ዝርከቡ

0: ብዙሓት ወገናት ከም ዝነበረን ዘሎን ድማ ተወሳኺ ንፁር ሓበሬታ እዝሃብሮም እዩ።
1: ዋላ ኣነ የዕሞሞት ዝበዝሕ ሚእታዊ ዳ እምበሪ ናይ ማማ ሓገዝ ኣሎ ጎን ኾኑ ከዓ ናይ መሓዝተይ መሓዝተይ መምሃራነይ እ መምሃራነይ ካባይ ኣይፍለዩን እዮም ማለት እዩ። ዋላ ሕጂ ሃይስኩል ኮይነ እዞም ናይ ጂነር ዘለዉ ምንፅ ከነረዳእኪ እዞም ኣብ ጂነር ዝምህሮን ዝነበሩ ክፍሊ ምንፅ ከነረዳእኪ ምሸለካ ካብቲ ኩሉ ተምሃራይሲ ብፍሉይ ምስቲ ዘሎ ኩነታት ሪኦ

ኣብ ዓለም ሳላት ቴክኖሎጂ ዘይተገብረ እምበር ዘይተበፅሐ የለን እንተበልና ኣጋኖን ኣይኮነን መዓልታዊ ሓድሽ ምህዞታት ካብ ምቕራብ ዓሪፎም ኣይፈልጡን ክቡራት ተኸታተልትና ንሎም እምበኣር ካብ ቬትሮ ወይ ድማ ጥርሙዝ ዝተሰርሐ ቢንቶ ኢና ከነላልየኩም

ቬትሮ ኣብ 3600 ቅድመ ልደተ ክርስቶስ ኣብ ዝነበረ ግዜ ኣብ ግብፅን ሶርያን ከም ዝተጀመረ እዮም መዛግብቲ ታሪክ ዝሕብሩ። በቢግዜኡ ዝተፈላለየ ምዕባለታት እናሓለፈ ድማ ኣብዚ ግዜ እዚ ብዓይነቶምን ብዝሖምን ዝተፈላለዩ ቬትሮታት ይርከቡ። ዓይነትን ድልዳለን እዞም ቬትሮ ከከም ኣገልግሎቶም ይፈላለ። ንኣብነት ከም መስተይ እንጥቀመሎም ብኬርታትን ብርጭቆታትን ኣብ ፊኒስትራታት እንረኽቦም ቬትሮታትን ባህላዊ ቬትሮ ዝበሃሉ ኮይኖም ርቕቕ ዝበሉ እዮም። ካልእ ዓይነት ቬትሮታት ንምጥቃስ ድማ ዝላደየ ቬትሮ ማለት ተምፐርድ ግላስ፣ ዝተነፀሉ ቬትሮ ማለት ላሚኔትድ ግላስ፣ ህንፃዊ ቬትሮ ማለት ስትራክቸርድ ግላስ ወዘተ እቶም ከም ኣብነት ክጥቀሱ ዝኽእሉ እዮም።

0: Hold the line!
1: Watch the updraft!
0: Down! Down! Get it down!
2: ህንፃዊ ቬትሮ እቲ ቀንድን ዝረጎደን ቬትሮ ኮይኑ ናይ ባዕሉ ሚዛን ከምኡውን ሚዛን ካልኦት ነገራት ክስከም ዝኽእልን ብቐሊሉ ዘይስበርን ኣብ ዝተፈላለዩ ህንፃታት ዘገልግል ቬትሮ እዩ። ቬትሮ ከም መመላክዒ ዝተፈላለዩ

ህንፃታት ኮይኑ ዝስራሕ ኮይኑ ካብ ሓሊፉን ኣቓልቦ ዓለም ዝሰሓበ ካብ ቬትሮ ዝተሰርሐ ቢንቶታት እዩ። እዚ ቢንቶታት ከም መስሕብ በፃሕቲ ንክኸውን ዝስራሕ ኮይኑ ሰባት ጥራይ ክኸድዎ ዝኽእሉ ከም ተሽከርከርትን ካልእን ዘይሕልፍ እዩ። ኣብ ዝተፈላለዩ ሃገራት እዚ ዝበሃል ዘሎ ዓይነት ቢንቶታት ንመስሓብ በፃሕቲ ተሰሪሑ እዩ።

ካኖፒ ብሪጅ ኣብ ሲንጋፖር ዝርከብ ካብ ቬትሮ ዝተሰርሐ ቢንቶ እዩ። እዚ ናይ 50 ሜትሮ ቁመት ዘለዎ ቢንቶ ኣብ ቻወል ቻንጊ ዝተባህለ ማዕርፎ ነፈርቲ እቲ ሃገር እዩ ተሰሪሑ ዝርከብ። እዚ ቢንቶ እዚ 23 ሜትሮ ካብ መሬት በሪሑ ይርከብ። እዚ ቢንቶ እዚ ድማ ነቲ ኣብቲ ከባቢ ዝርከብ ጫካን ሩባን ልዕሊ ኢልካ ንክትዕዘብን ናይ ተፈጥሮ ፀጋ ንኸተስተማቕርን ዘኽእል ኣብ ርእሲ ምዃኑ ዘለዎ ትሕቲ ቅርፂ መሳጢ ኣሰራርሓን በፃሕቲ ይዕሪፉ ከም ዘይፈልጥ ይንገር። ኣብዚ ቢንቶ እዚ ትኬት ኣቐዲምካ ብምቁራፅ ዘእቱ ኮይኑ ሓደ በፃሕ ድማ ን30 ደቂቕ ክፀንሕ ይፍቀደሉ። ሓደጋታት ንምክትታልን ንምክልኻልን ድማ ኣብ ሓደ ግዜ በፃሕቲ ናብ ሓደ ኣንፈጥራይ ንክኸዱ የፍቅድ። ኣዝዩ ፅኑዕ ሓለዋ ድማ ይካየደሉ። ሙረ ስካይዎክ ብሪጅ እዚ ቢንቶ እዚ ኣብ ፓኪስታን ዝርከብ ኮይኑ ናይ መጀመርታ ካብ ቬትሮ ዝተሰርሐ ቢንቶ ኣብቲ ሃገር ድማ እዩ። እዚ ቢንቶ እዚ ልክዕ ከም ካልእ ናይ ቬትሮ ቢንቶታት ንመስሕብ በፃሕትን ፍልይ ዝበሉ ምዕባለታት ንምትእትታውን ዕላማ ገይሩ ዝተሰርሐ እዩ። እዚ ኣብ 30 ጥቅምቲ 2024 ንበፃሕቲ ክፉት ዝኾነ ናይ ቬትሮ ቢንቶ ከም መቐፅልታ ናት እውን ናይ 55 ኪሎ ሜትር ርሕቀት ክትጓዓዝ እትኽእል ካብ ቬትሮ እትስራሕ ባቡር ኣብቲ መናፈሻ ንምትእትታው ይሰርሕ ምህላው ይግለጽ። ካንያ ኩማሪ ግላስ ብሪጅ ኣብ ህንዲ ዝርከብ ናይ ቬትሮ ቢንቶ እዩ። ኣብ 30 ታሕሳስ ድማ ኩሉ ምፅፍፋት ወዲኡ ንበፃሕቲ ክፉት ኮይኑ እዚ ቢንቶ እዚ 30 ሜትሮ ግፍሕን 260 ሜትሮ ቁመትን ኣለዎ። እዚ ቢንቶ ኣብ መንጎ ክልተ ሩባታት ዝተሰርሐ ኮይኑ ኣብ ትሕቲኡ ድማ ዓብ ወሓዚ ይርከብ። እዚ ናይ መጀመርታ ኣብ ህንዲ ዝተሰርሐ ዝዓበየ ናይ ቬትሮ ቢንቶ እዩ። ኣብ ዓለም እቲ ዝዓበየን ዝነውሐን ናይ ቬትሮ ቢንቶ ኣብ ቻይና ዝርከብ ቢንቶ እዩ። እዚ ስካይዎክ ብሪጅ ዝተባህለ ኣብ ሃንዋን ቻይና ዝርከብ ናይ ቬትሮ ቢንቶ ኣብ መንጎ ክልተ ኣፃድፍ ተዘርጊሑ ዝርከብ እዩ። እዚ ቢንቶ እዚ ተቐሚጡሉ ዝርከብ ቅርፂ መሬት ካብ ቬትሮ ዝተሰርሐ ቢንቶ ሲትረፍ ንዝተፈላለዩ ኣዕኑድ ሓፃውንን ስሚንቶን ዝተሰርሐ ቢንቶ እውን እንትኾነ ልብኻ ኣውዲቕካ ንክትሓልፍ ዘፍርሕን ኣዝዩ በሪኽን ቦታ እዩ።

ካብ ቪትሮ ዝተሰርሐ ድንድል ኣብዚ ቦታ ክትርኢ ኣዝዩ ኣደነቕን ከመይ ተሰርሑ ኢልካ ንክትሓስብን ዝቕስቅስ እዩ። እዚ ስካይዎክ ዝተባህለ ናይ ቪትሮ ቢንቶ ከም መስሕብ በጻሕቲ ንክኸውን ዝተሰርሐ ኮይኑ ዝነውሐን ዝበርኸን ካብ ቪትሮ ዝተሰርሐ ቪንቶ እዩ።

0: እዚ ቢንቶ 430 ሜትሮ ቁመትን 6 ሜትሮ ግፍሕን ዘለዎ ኮይኑ ኣብ ነሓሰ 2016 እዩ ንበፃሕቲ ክፉት ኮይኑ 400 ሜትሮ ካብ መሬት ድማ ልዒሉ ይርከብ። እዚ ንኽስራሕ ዓመትን መንፍቕን ዝወሰደ ቢንቶ ብሃይም ዶታን ዝተባህለ እስራኤላዊ ኢንጂነር ተነዲፉ። ይኹን እምበር ብዙሓት ኢንጂነራት ዘሳተፈ ስራሕ እዩ ነይሩ።
1: Watch the wind! It's swinging hard! Get back! Get back! Wind is too high!

0: down.
1: እዞም ኢንጂነራት ኣብቲ ንክትሪኦ እውን ኣዝዩ ዘፍርሕ ኣፃድፍ ነቲ ኣብ ወረቐት ዝተነድፈ ስእሊ ናብ ክውንነት ክቕይሩ ወፈሩ። ኣብ 4 ማእዝን እቲ ፊተፊት ዝርከብ ኣኻውሕ ድማ ስንጭሮ ብምፍጣር ኣዕኑድ ብምስራሕ ነቲ መስርሕ ምዝርጋሕ ቢንቶ ጀመርዎ። ብከበድቲ ማሽናት ዝተዓየየ ምስራሕ እዚ ቢንቶ 124 ኩርናዕ ዝቁፅሩ ቤትሮታት ዝቆሙ ኮይኑ ነብሲ ወከፍ ቤትሮ ድማ 5 ሰንቲሜትር ዝርግዱ በብ3 ዝተደረቡን ዝላደቡ ማለት ተምበርድ ግላስ ኣቂሞሞ ይርከቡ። ድልዳለ እዚ ቤትሮ 800 ሰባት ኣብ ሓደ እዋን ክፀውር ዝኽእል ኮይኑ እዩ ተሰሪሑ። እዚ ቢንቶ እዚ ከምቲ ዝተባህለ ኣብ 20/1/2016 ንበፃሕቲ ምስተኸፍተ ኣብ መስከረም 2 ማለት ድሕሪ 13 መዓልታት ምዃኑ እዩ ስርሑ ብምቁራፅ ተዓፂ ነይሩ። ጠንቂ ምዕፃው እዚ ቢንቶ ድማ 800 ሰባት ኣብ ሓደ እዋን 8,000 ሰባት ድማ ንመዓልቲ ከእንግድ ዝተሰርሐ ናይ ቬትሮ ቢንቶ ንመዓልቲ 80,000 ሰባት ክነግድዎ ብምኽኣሎም ትሕቲ ቅርፂ እቲ ቪንቶ ይኹን ካልእ ንበፃሕቲ ኣገልግሎት ንክህብ ዝተሰርሐ ክፋል እቲ መናፈሻ ልዕሊ ዓቐኑ ብምዃኑ ሓደጋታት ንምቕናስ ከምኡ እውን ፅፉፍ ኣገልግሎት ንምቕራብ መንግስቲ እቲ ሃገር ንክዕፆ ኣዘዘ። ዳግመ ምምሕያሻት ብምግባር ናብቲ ቦታ መእተው ትኬት ንምቁራፅ ክቆፃፀርሉ ዝኽእል ኣገባባትን ካልእን ብምትእትታው ድማ ኣብ 30 መስከረም ደጊሙ ንበፃሕቲ ክፉት ኮይኑ እንግደቱ ጀሚሩ። ኣብዚ ቦታ እዚ ከም ተወሳኺ ካብ ቬትሮ ዝተሰርሑ 3 ሸተት ይርከቡ። እዞም ሸተት ካብ ላዕሊ እቲ ኣፃድፍ ጀሚሮም ንታሕቲ ዝንቆት እዮም።
2: Welcome visitors. The Sky Titan experience is now open. Please move forward safely.
3: This is too high. I'm stuck.
4: We're almost across. Come on.
5: Come on, get up. You're causing a traffic jam.
4: He's actually stuck.
6: This is absolutely wild up here.
4: Oh. Okay, I got it. That was too close.

እዞም ካብ ቬትሮ ዝስርሑ ቢንቶታት ዋላ እኳ ኣዝዮም ድልዱላትን ከስዕብዎን ዝኽእሉ ሓደጋታት ኣብ ግምት ብምእታው ዝተሰርሑን ይኹኑ ሳሕቲ ግን ዘጋጥም ሓደጋታት ኣይሰኣኑን። ንኣብነት ኣብ ቻይና ዝርከብ ሸተት ኣብ 2019 ሓደ ሰብ ካብኡ ብምውዳኡ ናይ ሞት ሓደጋ ኣጓኒፉ ነይሩ። ኣብ 2021 እውን ብዘጋጠመ ብርቱዕ ንፋስ ቬትሮ ናይቲ ቢንቶ ክሰባበር ብምጅማሩ ንበጻሕቲ ኣዝዩ ዘሰንብድ ኣጋጣሚ እዩ ነይሩ። እንተኾነ ሳላ ናይቲ መናፈሻ ሂወት ኣድሕንን ካልኦት ኣባላትን ግን ዘጋጠመ ሞት ከም ዘይነበረ ይሕበር።

0: Yeah, it is beautiful.
1: Wow, that is amazing.

እናትራኒኹም ኣብ ምክትታል ትርከቡ። ብምቕፃል ድማ ንኡስ መደብና ዓለም ስነ ጥበብ ተቐሪባ ኣላ። ሎሚ ዓለም ስነ ጥበብና ናብ ሳትረብ ትካል ስነ ጥበብ ገፃ ከተብለና ኣብ ሳትረብ ክሳብ ሎሚ ብዙሓት ነጠባባይነን ፍርዮም ዘለዉ ብዝተፈላለየ ዓውርታት ቅብኣታት ዘፍሪ ከምኡውን ቅርፃታት ብዘይክቡ ድማ ዝተፈላለየ መሳርሕታት ሙዚቃ መሊኾም ብዙሕ ዓይነት ሙዚቃ ከምፖስ ክገብሩ ዝኽእሉ ብዙሓት ሙዚቃ ከፍርዩ ዝኽእሉ ብዙሓት ጠባባይነን ፍርዮም ዘለዉ ንሕጂ ድማ ከም መቐፀልቲ ኣብ ዝሓለፈ ሰሙን ዝተመረቑ ማለት እዩ ብቅብኣን ብዝተፈላለየ መሳርሕታት ሙዚቃ ንሰልጠኑ ተምሃሮ ተመሪቖም ኣለዎ እሞ ዝሰልጥወንዎ ዓይነታት ትምህርቲ ከመይ መስል ዘለዎም ደረጃ ብቕዓት ሓፈሽኡ ድማ ዝተምሃርዎ እንታይ ይኸውን ብሓባር ንከታተል ናብ ንኡስ መደብና ዓለም ስነ ጥበብ ከስክረኩም እዩ።

0: ኣብ ናጽነት ኤርትራ ጎኒ ጎኒ ልምዓታዊ ገስጋስን መደባትን ሃገራዊ ባህልን ስነ ጥባዊ መግለፂታትን ዳግማይ ንምሕዳስ ዓብዪ ምንቅስቓስ እዩ ተራእዩ። ኣብቲ እዋን እቲ ወግዓውያን ትካላት እኳ እንተነበሩ መብዛሕትኦም ስነ ጥበብ ዝደልዩ መንእስያት ግን ዘመናዊ ኣገባባት ዝመሃሩሉ ባይታ ይፅበዩ ነበሩ። ቤት ትምህርቲ ስነ ጥበብ ሳትረብ ነዚጋ ግዜ ንምምላእ ነቲ ካብ ጥንቲ ዝነበረ ሃብታም ናይ ኤርትራ ስነ ጥበባዊ ውርሻ ምስ ዘመናዊ ኣገባብ ብምውህሃድ ንናይ መባእታ ፈጠራ ክእለታት ንምስልጣን ዝተመስረተ ትካልን እዩ። ሳትረብ ንመንእስያት ስነ ጥበበኛታት ኣብ ሃገራውን ኣህጉራውን ደረጃታት ስራሕቶም ንኸርእዩ ዝኽእልሉ ድልዱል መሰረት ኮይንዎም እዩ። ዝተፈላለየ ቅድታት ዘለዎም ስራሓት ቀብኣ፣ ቅርፃ፣ ድራማ፣ ክውንነታዊ ንድፊ ወይ ስኬችንግ፣ ዝተፈላለዩ መሳርሒታት ሙዚቃን ካልእን ጥበብ ተኮር ዝኾኑ ሞያታት ገለ ካብቶም ሰብተውህቦ ካብ ሳትረብ ትካል ስነ ጥበብ ክቐስሞ ዝኽእሉ ሞያታት እዮም። ኣብ ሳትረብ ዝፅንበሩ ተምሃሮ ካብ ኩሉ ክሊ ዕድመ ዝርከቡ መንእሰያት እዮም። ገለ ናይ ጥበብ ዝምባለ ዘለዎም ጎኒ ጎኒ ኣካዳሚያዊ ትምህርቶም ዘሳንዩ ክኾኑ ከለዉ፣ ገለ ኣብ ሞያ ጥበብ ተመክሮ ዝጸንሖም እሞ ብትምህርቲ ንምድራዕ ዝጽንበሩ እዮም። ገለ ድማ ድሌትን ተቀዳስነትን ኣብ ጥበብ ዘንቀሎ ሓፈሻዊ ፍልጠት ዝቐስሙ። ሳትረብ ነዞም ኩሎም ኣብ ሓደ መኣዲ ጠሚራ ከከም ደረጃኦም ተቐቢላ ክሳብ 4 ዓመት ዝዝርጋሕ ጥበባዊ ፍልጠት ኣዕጢቓ ተፋኑ።
1: ማራ ፍልል ያለዎ ትመጀመርታ ወላ ኮ ተውህቦት ኣለዎ። ግን ትምህርቲ እንታይ ዓይነት ኣብኡ ክንደይ ዓይነት ኣርቲ ከም ዘለዎ ትፈልጦ ብዙሕ ኣለዉ። ብዙሕ ኢኻ ትምሃር፣ ብዙሕ ኢኻ ከዓ ትልወጥ። እንተ ደኣ ተበጊስካ ነስ ደልዮ ኢልካስ ኩሉ ነገር ኣይፅግመካን እዩ። ንስኻ ተበገስ ጥራይ ንክልቲ ወላ ሓንቲ ይኮኒ ክንደይ ኣለዉ ንኣሽ ተምሃሮ ወላ ንሕና ከማ ኣብ ጎኒ ጎኒ ትምህርትና ኢና ዝኣርቲ ተማሂርናዮ። እዚኣ ብመልጎም ኮይና ካቴድራል እያ ከዓ እታ ስራሕ። ጥበብ ማለት ሲ ትዝረእኻየ ነገር ብድኾነ ነገር ምቕራብ እዩ እጂ ካብ ብብራሽ ጌርካ ካልእ ፍልይ ዝበለኻነ ብመልጎም ገይረ ፈቲነ በቀ ካብ ሓሳብ ዳ 6 ወርሒ ንክስራሓ ግን 2 ወርሒ ተሪፋ 2 ሰሙን ወሲድሃለይ።
2: ክንጀምር ከለና ብርሳስ ነ ጀሚርና። ርሳስ ክንደይ ዓይነት ርሳስ? ፔንስል ከለር፣ ኣክለሪክ፣ ዋተር ዳዕርያ ሽዑ ነናትካ ሙዳ ትሒዝ ማለት ነናትካ ቅዲ ኣሰቃላ ትሒዝ ማለት እዩ። እዛ ሰርሐያ ዘለኹ ፖርትሬት እያ። እቲ ኣሰራርሓ ከዓ ብፈትሊ እዩ። እዚ ብፈትሊ ክሰርሕ ዝገደደኒካ ማለት ቅድሚ ዚኣ ነበረት ኤግዚቢሽን ፈትሊ ሰርሐ ነይረ። ኣብኣ ሰራሕ ኳ ብዙሕ ተቐባልነት ረኺባ ኣ ካልእ ፔንቲንግ ገለ ካልእ ሕብርታት ገለ ብዙሕ ሓሳባት ክሰርሕዎ ክእል እዮም ወይ እውን ፍልይ ዝበለ ክኾነ ፍልይ ዝበለ ሓሳብ ኢለ ነዚኣ ስእሊ ሓሲብያ። እቲ ኮምፕሌሽን ናይቲ ከለር ኣብቲ ውሽጢ ዘሎ ከዓ ዳርክ ብምላእተ ጌርካያ ብዙሕ ክስታ የብና ሰሓብነት የብና ሕጂ ሰሓብነት ክህልዎ ዝኽእል ከዓ ንዓይንኻ ንድሕር ብዙሕ ሕብርታት ህልይዎ እዩ። ስለዚ ብዙሕ ሕብርታት ተገይርላ ክትፅብቕለይ ትኽእል እያ ዝብል ሕብርታት ገይረ ገፅ ሰርሐ እያ ማለት እዩ። ወ ማዘረይ ትሰፊ እያ ከምዚ ጎልፎ ገለ ማለማ ገደስ ትሰፊ እያ ሕጂ ቁራፅ ገለ ምስራ እስከ ክፍትን ገሌለ እታ ቅድሚ ሕጂ ዝነበረት ናይ ኤግዚቢሽን ናይ ፅራብ ርሳስ ነበረት ከማ ብዙሕ ፔንስል ከለር ይሰርሕ ይፀርብ ይፀርብ ጓሓፍ በዚዐ ገለ ነገር ክሓስበላ ኣለኒ ኢለ ሓሲበላ ማለት ምሳ
3: ሕጂ ነቲ ተብኩካ ትምህርቲ ወሲኽ ካልእ ሕጂ ናብ ቪዥዋል ኣርት ገለ ምሽ ተማሪና ኣለና። ሕጂ ካብ ካልእ ዝኾነ ኣጋጣሚታት ገለ ከምዝታት ክብህል ከሎ ብዛዕባ ኣርት ናይ ኣፍልጦ ኣለካ ገለ ክትበሃል ከሎ ሕጂ ካብቲ ትምህርቲ ዘበካ እዩ። ሕጂ ድሕር ተውህቦ ጣይ ትስእልኒካ ግና ካብቲ ሕጂ መፅሓፍ ኣቢብካ ገለ መለ ብዙሕ ናይ መፅሓፍ ናይ ኣርት መፅሓፍ ትንደሎ ሕጂ ካብ ብዙሕ ነገር ክምረካ ሕጂ ቴክስቸር ከመይካ ተብሎ ሕብርታት ከመይካ ተቃሞ ገለ ሕጂ ሱ ብተመክሮ እዩ። ኣብ ከሎ ካብ ተውህቦ ግና ከምዚ ሕብር እንታይ ኣቃሚምካ እንታይ ተምፅ ገለ ትፈጥና ሕጂ ሱ ብተመክሮ ተቐስሞ እዚኣ ስእለ ኮ እዚ ቅድሚ ሕጂ ኣዳልናና ና እዚ ታይ ድባሃላ ትበሃል ትራንስፎርመር ኣርት ድባሃል ምስ ኣብስትራክት ይደርጋ ሕጂ ኣብዚ እዚ ሰብኣይ ማቴሎ ሒዙ ሎ ምሻ ኣብዚ ከዓ ክሳ ሒዙ ሎ እዚ ኣትክልቲ ገለ ሒዙ ሎ ሕጂ ብፃዕሪ ስለዋ ከብ ሕጂ እዚ ብፃዕሪ እዩ ክሳ ገበሎ ብኩዒቱ ወይ ብፃዕሪ እዩ እታይ ድባሃል ኣምፂ ኢ ደሎ እዚ እው ኣልሚዮ እዩ ደሎ ሕጂ ብፃዕሪ ረህዋ ዝርከብ ከይፃዕርካስ ናብ ዝዓል ደረጃ ትበፅሐ ይትኽና ማለት ኖፔን ነጊ ንሻላ ከማማለት
4: ሓጋዚ እምበር ምክንያቱስ መደብ ንኸተውፅእ ሕግዘካ መደብ ኣውፂኻስ ንክልቲኡ ንኩሉ ንድሕር መደብ ጌርካሉስ መጠን ግዜስ ኣይጠፋእካን ኩለስ ሕደ ይንኣ
5: ዛሓስካ መፅካ ዘለካ ዓይነት ቅብኣያ እንታይኣት መደብ እንታይ ሓሳብካ?
4: እዚኣ ሕጂ ናይ ዕንቆት ባሕሪ ነ ሓደ ሕጂ ንስምዒት ባሕሪ ዘሎ ስምዒታት ሕጂ ፊዮርታት እቲ ፊዮሪ ፅባቐ ናይ ዓሳታት ሲ ኣብ ውሽጢ ዕንቆት ባሕሪ ኣቲኻስ ዝረአ ነገር ትብፅበቐ ናቱ ናይ ዓሳታትን ናይ ፍዮር ባሕርናታት ባሕሪ ይነግረካ።
6: በቲ ዝወሰድኮ ኮርስ ብጣዕሚ ተቐይረ ሓቂ ዘረባ ክጅምር ከለኹ ከምዚ ድሌት ነርኒ እዩ ክስእል ደሊ ነረ እቲ ሕግታት ሜትር ስቴፕስ ገለግና ኣይፈልጦን እዩ ነረ ሽዑ ምስ ኣተኹ ግን ኮርስ ምሂሮምና ቴዎሪ ወስዱልና ነይሮም ፕራክቲካል ኩሉ የርእዩና ነይሮም ኣላልዮምና ምስ ኩሉ ደንፈልጦ ነገራት ኣክለሪክ ስልክ ፊኒሽ ዚ ኦይል ዝበሃል ብዓብዪ ዚ ካንቫስ ከማ ይፈልጦ ኢና ነርና ወረቐትኢና ንስእል ነርና ሕጂ ሞር ኮርስ ብምሳደይሲ እቲ ናተይ ኣረኣያ ነበርና ኣብስ ልክዕ ከምኡውን ዕምቀት ወሲሆት ኣፍልጦም ማለት እዩ ናይ ሎም ዓንቲ እዚኣ ጎልድፊሽ እንድያ ማለት ወርቃዊ ዓሳ እዚኣ ሓደ ካብዚ ኩሉ ስእሊ ዓሳ መምረፂ የ ምክንያት ኣብ ኤርትራ ኣብዚ ሃገርናስ ንኮርዓሉ ሃብትናስ ዓሳ ርአየ ምሽ ዓሳ ብኦም መሪፅ እያ ማለት ገለ ካብቶም ንሳታት ዓሳ መሪፅ እዮም እቲ ጎልድ መግበሪኦ ምክንያትካ ኤርትራውያን ማዕረ ክንደይ ኩርዓት ሕቡናት ሕጉሳት ኤገይን ወርቂ ማለት ኩቡራት ምዃንና ክገልፅ ኢ ጎልደን ክርያታ ከለር
7: ዓብ ለውፂ እምበር ዓብ ለውፂ ወላስ ኣቐዲምካ ድሰኣልካ ስእሊ ሕጂ ክትሪኦ ከለኻስ ንባዕልካ ስጎድለካ ትብቃዕቱ ሕጂ ኣለዉ ማለት እቲ ለውጢ ሲ ኣሎ ስእሊካ ቀይሕ ባሕር እንዲያ ርእስታ ምስ ዘሎ ናይ ኩነታት ትገልፅ ኢለ ሓሲብ ያ ዘሎ እዋናዊ ኩነታት ኣብዚ ከምንሪኦ ዘለና ሕጂ ኣብ ሰለስተ ኣብ ኣርባዕተ ክፋል ኒ ከፊል እያ እዚ እቲ ፀጋታት ናይ ተሃገር ክኾን ከሎ እዚኦም ክልተ ብየማን ፀጋም ዘሎ ከዓ ሰማእታትና ንምግላፂ ሓሲብ እያ እዚ ከዓ ብሓፈሻታ ናይ ሃገር ጉዕዞ ወይ ጆርኒ ናይ ሓንቲ ሃገር እዩ እዚ ከዓ መኸተ ከም ዘለና ንምግላፂ ሓሲብ እያ ማለት ዝመፀ ተፃብኦስ ኣብ ምግካት ከም ዘለና ንምግላፂ ሓሲብ እያ
8: ንበዓልና ናይዚኣ ቤት ትምህርቲ እዚኣ ተማሃራይ ነይረ ንበዕለ ኣብዚኣ ተማሃ ሰለስተ ዓመት ተማሂረ የ ብቅርፃን ብቕብኣን ከዓ ተማሂረ ኣብዚኣ ቤት ትምህርቲ እዚኣ ማለት እዩ ብጣዕሚ ፅቡቅ እዩ ዝስምዓኒ ንበዕለ ተማሃራይ ነርካስ መምህር ክትከውን ከላ ካብኡ ድዓቢ ሓበን የለን ማለት እዩ ንበዕልና ንሓና ዕድለኛታት ኢና ብዙሓት ከዓ ምሂሮምና ኣብ ሃገርና ዘሎ መምሃራን ቀለልቲ ይኮኑን ማለት እዩ ብተመክሮ ኮን ብትምህርቲ ኮን ብዝተፈላለየ ብቐፃሊ ንባዕልና ተማሃሮ ኢና ክሳብ ሕጂ እውን ተማሃሮ ኢና ዘለና ቅድሜና ዘለዎ ንዓና ደጋጊመ እዮም ዝምህሩና ንሕና ካተ ዘላና ፍልጠት ከዓኒ ንዞም ናእሽቱ ከዓኒ ነመሓላልፈሎም እቲ ዝግብኦም ከዓ ንህቦም ማለት እዩ
9: እንታይ ዓይነት ትምህርቲ እኦም ዝቐስሙ ጀሚሮም ክሳብ ዝውድኦም እንታይ
8: እዩ ኦኬ ሕጂ በቢ ደረጃኦም ኢና ንህቦም እቲ ትምህርቲ ከዚ ከሎ ትምህርቲ በቢ ደረጃኦም እዮም ካብ ለበል ዋን እዩ ዝጅምር ለበል ሓደ ጀሚሩ ካብ ቀዳማይ ደረጃ ካብ ታሕቲ ጀሚሩ ክሳብ 15 ለበል ኸይ እዚ ለበል እዚ 15 ለበል ክንብል ከለና 3 ዓመት ይኸዱ ኣለዎ ማለት እዩ እቲ ትምህርቲ ማለት እዩ ሕጂ ኣብዚ እንታይ ኣሎ ኣናቶሚ ዝበሃል ኣሎ ስቲል ላይፍ ዝበሃል ኣሎ ላንድስኬፕ ከዓ ዝበሃል ኣሎ ማለት እዩ ኣብዚ ኣብ መንጎ ከዓኒ ናይ ቅርፃዊ ሕፅር ዝበለ ኮርስ ከዓ ንህቦም ኢና

0: መባያታዊ ምሻሉ ክፈልጥዎ ኣለዎ ሰብቲ ሓቲቱስ ክፈልጥ ክምልዎ ክምልስ ከም ዘለዎ ንእሽተይ ንእሽተይ ከመ ከምኡ ሓበሬታዊ ንህቦም ኢና ማለት እዩ።
1: ካብ ተመክሮኹም ንስኩም እንታይ ዓይነት ተመክሮ ትሕዝሎም ኣብ ከባቢኦም ዘሎ ክዕዘቡ ኣብ ካልእ ዓለም ደረጃ ናይ ጥበብ ናብ ሃገርና ኣምፂኦም ክሰርሕሉ ትምህርትኹም ተመክሮ ከባኹም እንታይ እያቀስ
0: እወ ሕጂ ትኽክል ኣለኹ መጀመርታ ንሕና እቲ ናይ ውሽጢ ሃገርና ዘሎ እቲ ኣብ ውሽጢ ሃገርና ዘሎ ባህሊ ባህልኻ ብዘይፈልጥካ ትርጉሞ ብልካ መጀመርታ ባህልኻ ክትፈልጥ ኣለካ። ንሕና ብዙሕ ፀጋታት ኣለና ትሽዓተ ብሄራት ኣለና ናይ ትሽዓተ ብሄራት ዘሎ ኣብ ፀጋታት ኣይውዳእኒ ነዚ ባህልኻ እዚ ግን ከመይ ጌርካ ምስ ዓለም ተላልዮ ኣብ ዓለም ተንፀባርቆ ከዓ ኩሉ ሰዓይና ንጉስጉስ ማለት እዩ። እዚኣ ተተሓየለትና ቀንዲ ነጥብናና ከመይ ጌርካ ባህልኻ ምንነትካ ንሲ ኣብ ዓለም ኣብታ መገዲ ባቡር ናይ ዓለም ሓዲድ ትሕውሶ ጥራይና ንዛረቦ ማለት እዩ። ናይ ካልእ ባህሊ ብዝምፅኢኻ ምምፃእ ትርጉሞ ብሉ ንዓና ክገልፀና ኣይክእልን እዩ። ህዝቢ ኤርትራ ዝውክል ባህሊ ኣይኮነን ንሕና ንግን ንሕና ኩሉ ኣለና ማለት እዩ። ሃገራዊ ኣለና ባህላዊ ኣለና ናይዚ ኩሉ ባህልና ከመይ ጌርና ነንፀባብርቆ ከመይ ጌርና ንዕብዮ ሕጂ ኣብ ተፈላለየ በዓላት ኣለና ኣብዚ በዓላት እዚ ከዓ ከመይ ጌርና ነንዛኣርቲ ዝሲ ኣብኡ ከዓ ከም ድሕወስ መዓልቱ ኣለዎ ከዓ ሓደ ዓብ ስራሕ ክመፅእ ምዃኑ ከዓ መዓልቱ ኣለዎ ዘይብል ዩ ከዓ ኣይኮነን። እዚኦም ቆልዑ እዚኦም ከዓ ተስፋ ዘለዎም ራእይ ዘለዎም ፅባሕ ንጎዛ ሃገር እዚኣሲ ካብ ፀውዕዋ ዝኽእሉ ከም ምዃኖም ከዓ ንሕና ይንጠራጠር እዩ
1: ካብሃር ዝብል ሰብ እንታይ ከምዋል ኣለዎ እንታይ ሓትት
2: ቀዳማይ ድልት ሃልይዎ ክመፅእ ኣለዎ ስለ ምርኣይ ገለ ዘይኮነ ወይ እቲ መባእታ ነገር ክስታይ ጊርካ ዘይኮንካ ሲ ሕዚ ኣቢልካ ትገድፎ ዘይኮነ ሲ ድሌት ኣብ ውሽጢካ ክኣቱ ኣለዎ ኣብ ውሽጢ ድሌት ሃልይካ ኢኻ ነቲ ሙዚቃ ሽዑ ክትፃወቶ ትኽእል ማለት ካብ ትሽዓተ ወርሒ ክሳብ ዓመት ክልተ ዓመት ኮነ እዮም
1: ተምሃሮኹም መጀመርያ ክመፁ ከለዉ ዝነበሮም ብቕዓት ዝነበሮም ኣፍልጦም ሕጂ ትግምግሞም ከለካ እንታይ ግምጋም ክትወስስ
2: መጀመርያ ክመፁ ከለዉን ሕጂን ኣፍኮርስ ቀያየር እዩ ምክንያቱ ትምህርቲ እውን ተማሂሮሞ ስለ ዘለዉ ማለት እዩ። ግን ዋላ በተሓስቦም እዮም ዝቕይሩ ኣተሓስቦ ነቲ ሙዚቃ ምስ ተማሃርዎ ኣተሓሳስቦም ውን ይቕየር እዩ ማለት ይምዕብሉ እዮም ብጣዕሚ እዮም ዝምዕብሉ ድሓር ናይ ስራሕ መንፈስ ይህልዎም ሰብ ናይ ምኽባር ተኽእሎ ብመጠን ማለት እዩ ይህልዎም ብዙሕ ነገር እዮም ሓንጎሎም ብጣዕሚ ይሰፍ መጀመርያ ናይ መጀመርያ ድመሃርዎ ሚዚክ ልክዕ ከምቲ ካልእ ኣካዳሚ ንመሃሮ ናይ ኣልፋቤት ሚዚክ ኣልፋቤትስ ዝበሃል ኣሎ ንዑ ይመሃሩ ድሕሪኡ ስኬልስ ኮርድስ እናበሉ ኣብ ቴክኒክስ ኣለዎ እዚኦም ኩሎም ነገራት እናመልኦ በቢደረጅኡ ይኸዱ ማለት እዩ። ሙዚቃ ኩሉ ግዜ ዓለም ለኻዊ ቋንቋ እዩ ኣብ ኩሉ ዓለም ንድሕር ኣብ ሙዚቃ እቲ ከም ክሳይ ተማሂርካዮ ኣብ ኩሉ ናይ ዝኾነ ዓይነት ስታይል ናይ ሙዚቃ ንክትፃወት ፀገም የብልካን ማለት እዩ። ስለዚ ናትና ከዓ ልክዕ ከም ኩለን ዓለማት ከዓ ከም ኩለን ሃገራት ከዓ ናትና ናይ ገዛ ርስና ባህሊ ናይ ሙዚቃ ኣለና ምስቲ ናይ ካልእ ሓዊስና ንፃወቶ ሰው ከምኡ ማለት እዩ። ልክዕ ኣብነት ብሉዝ ዝበሃል ስኬል ኣሎ ኣብ ብሉዝ ስኬል ሕጂ ኩሉ ልክዕ ከምቲ ፔንታቶኒክ ኮይኑ ግን ሓንቲ ስሚቶን ጥራሕ ብምውሳኺ ጥራሕ እቲ ዜማ ካልእ መቐረት ይህብ ካልእ ቃና ይህብ ኣብ ሙሉእ ዓለም ከዓ ዝውቱር እዩ ማለት እዩ። ብሉዝ ዝበሃል ሕጂ ዝውቱር እዩ ብዓለም እዩ። ስለዚ ዋይኖት ባይላ ሕጂ ዝውቱር ዘይኮነሉ ምክንያት የለን ምክንያቱ ኣብ ሓደ ታናይ ንሽ ይፍልልያ። ስለዚ ብከምዚ እናዘመና ኢና ንኸይድ ማለት እዩ።
3: ኣነ ቤዝ ጊታር እዩ ተማሂረ ዘሎ እዋይ ተውወ እኳ ኣይነበረንን እንድዩ በዚ ጋጣሚ ከማን ከመዝግኖ ደሊ ማትሮፕ ኣዛዚ ክፍለ ሰራዊት ሱሳን ሰስተን ንሱ እዩ ኣብዚ ክንመሃር ሂብና ማለት እዩ ዕድል ፈጢርልና ማለት እዩ ተማሂርና ኣብ ላዕሊ ደረጃ ክንበፅሕ ከዓ ተስፋ ገብር ኖታ እንዲና ንምሃር ናይ ኣነ ቤዝ ጊታር ተማሂረ ኣሎ ቦክስ ጊታር ትምህርቲ ኣሎ ናይ ኦርጋን ከዓ ትምህርቲ ኣሎ ናይ ሙዚቃ ማለት እዩ ሳክስፎን ከዓ ኣሎ መጀመርታ ወል ሓንቲ ኣይነበረናን እንዲሃ ወል ሓንቲ ኣንፈት ገለ ሕጂ ግን ኣብ ፅቡቅ ደረጃ ኣለና
4: ኣብ ፀናሕኸቦ ሕጂ ኖታ ተማሂርና ደርፍታት ተማሂርና በብመዓልቲ እዩ ኣብ ሰሙ ሰለስተ ግዜ ናይ ቴዎሪ ክላስ ኣለዎ ናይ ደርፍታት ንመሃረሉ መዓልቲ ኣሎ ኣብ ብኖታ ንመሃረሉ ከ ኣሎ ተን ሰለስተ መዓልቲ ብሰሙንሲ ብግቡእ ንጥቀመለን ማለት እዩ። ተውህቦ ክህልዎካ ፅቡቅ እንዲ ኣብ ክሳይ ከዓ ወላ ኣብ ርእሲ ተውህቦካ ትምህርቲ ክትውስኸሉ ብጣዕሚ እዩ ፅቡቅ ምክንያቱ ነቲ ድፀናሓካ ኢኻ ተማዕብሎ ዘለካ ሕጂ ብትምህርቲ ድመፀ ሰብን ሓደ ናይ ልምዲ ሰብን ከማን ብጣዕሚ ይድፋላለ ናይ ልምዲ ሰብ ንኣብነት ኖታ ዘይፈልጥ ኸውን ኣብ ኖታ ይፅገም እቲ ኖታ ዝፈልጥ ግን ብዝኾነ በቃ ወላሱ ዘይፈልጦስ ኖታ ሂቦሞ ካሃርሞ ክእል ሕጂ ኣብ ዝፍልል ያለ ናይ ትምህርትን ናይ ሓደ ብልምዲ ድመፀ ሰብ እዎ ከተፋልጦ ብጣዕሚ ይሕግዘካይ ኖታ ንድሕር ትፈልጥ ኾንካስ ዝኾነ ሙዚቃ ይሽገርኒኻ ማለት እዩ ኩሉ ትስኬላ ውሎ እቲ ዲያቶኒክ ሜጀር ዝበሃል ኣሎ ናቶም ናይዞም ዌስተርን ካንትርስ ዝበሃሉ ናህና ፔንታቶኒክ ሜጀር ኣሎ ኩሉ ውሎ ኖታ ትፈልጥ ኾንካ ኩሉ ተማልኦ ማለት እዩ
5: ትምህርቲ ተማሃርኮኮ ሳትስፎን እንዴ ኣዝዩ ፅቡቅ ነይሩ እቲ ትምህርቲ ምክንያቱ ወላቲ ትምሃሮ ካብ ብልምቢ ትኽእሎስ ተማሂርካ ትፈልጦካ ዝበለፀ ወላቶም ኣምሃራን ከዓ ኣዝዩ ቴዮርን ፕራክቲካልን ገይሮም እዮም ፅቡቅ ትምህሩና ኣዝዩ ፅቡቅ ግዜ ይሕልፈ ማለት እዩ
1: ካብቲ ብልምቢ ዝፃወት መሳርሒ ሙዚቃን ተማሂርካ ክትፃወቶ ከመጣን ዘለዎ ፍልሊ
5: ኣለዎ ምክንያቱ ካብ ምሽናት ከም መንገዲ ክትምሃር ትሕዞ ትኽእል ኢኻ ዝበለፀ ግን ተማሂርካ ትፈልጦ እዩ ዝሓሸ ማለት እዩ ምክንያቱ ኣብ ብዙሕ ኢካ ትፈልጥ ኣብቲ ውሽጢ ምስኣትኻ ስኻሪ ትፈልጦ ካብቶም ተምሃሮ ካብቶም መምሃራን ኣዝዩ ዕሙቕ ዝበለ ትምህርቲ ኢኻ ትምሃር እሱ ዝበለፀ ብል ኣነ ተማሂርካ ክትላመዶቲ ሙዚቃ ዝበለፀ ብል ኣዝዩ ብሓያል ፃዕሪ እዩ ነይሩ ምክንያቱ ሓደ ኣፍልጦሉ ይብልካ ክትመፅእ ከለኻን ምስትማዕር እዩ ናብኡ ክትመፅእ ከለኻን በበይኑ እዩ ምክንያቱ ሓቂ ዘረባ እቶም ተምሃሮ ኣብ ዝፀንሑካ ቅድሚኻ ዝፀንሑ ይሕግዙካ እዮም እዚኣ ከምዚኣ ግበር እያ እዚኣ ከምዝግበር መምሃራን ከዓ ማርያም ፃዕርፍ ስስብልካ ኣዝዩ በቃ ምክንያቱ እንዲዒ ከምዝከይ ተምሃርካ ትወፅእ ይደልዩካን እዮም ፈሊጥካ እታ ዝመፅኻያስ ፈሊጥካ ክትወፅእ እዮም ዝደልዩ ፅቡቅ ግዜ ሓሊፉ ብውልቅኻ እቲ ዝበለፀ ኣብ ሙዚቃ ዓለም ኣዝኻ ምፍላጥ ውሽጢ ኣትኻ ትፈልጥ ባዕልኻ እትናትካ ኢንተርነት ኣትኻ ወላ ሰባት ዓበይቲ መምሃራን ከድካ ክትረክብ ከለካ ንዓኻ ንበይንኻ ኣዝዩ ፅቡቅ እዩ

ፋን ክሊፕ ገለ ካብቶም ኣብ ናትራን ዝቐርቡ ተሕዝቶና ንዓኹም ተዓዘብትና ድማ ገለ ክትዛኒሎም ገለ ድማ ክስሕቆም መባልና ናብኣኹም ነብሎም ንሕጂ ድማ ሄኖክ ፀሓየ ካብትን ካብ ማሕበራዊ ሚድያ ተወኪሱ ካዝሕቁ እዮም ዝበሎም ቪድዮታት ቀሪቡልና ኣሎ ሞ ንከታተሎም።

ኑን ዓበይቲ መንግስታውን ኣህግራውን ትካላት ባንክ ዝተመደቡ ዕሙር ንግዳዊ ህንፃታት ኮፍ ኢሉ ይርከብ። መንግስቲ ነቶም ሓጋግን ፋይናንሳዊ ማእከላት ጎኒ ጎኒ ብምቕማጥ ቁጠባዊ ፖሊሲ ምውፃእ ንምምሕያሽ ምድንጓያት ንምቁፅፃርን ንምንጋይን ብቐጥታ ወፍሪ ወፃኢ ሰሓቢ ስነ ህይወት ንምፍጣርን ዕላማ ኣለዎ።

እዚ ኣውራጃ እዚ ብእኩብ ልዕል ዝበሉ ሰማይ ጠቀስ ህንፃታት ዝተመስረተ ኮይኑ ንኣይኮኒክ ታወር ዝሓወሰ እዩ። ኣይኮኒክ ታወር 385 ሜትሮ ቁመት ዘለዎን 78 ደብሪ ብጥርሙዝን ሓፂንን ዝተሰርሐ ዓብ ህንፃ ኮይኑ ኣብ ኣህጉር ኣፍሪቃ እቲ ዝነውሐ ህንፃ እዩ። ብተወሳኺ ኣብዚ ሓዳስ ርእሰ ከተማ ግብፂ ኣብ ኣፍሪቃ ዝዓበየ መስጊድ ኣልፋታሕ ኣልዓሊም ከምኡ ውን ክሳብ 9,000 ምእመናን ክሕዝ ዝኽእል ካቴድራል ልደቶ ክርስቶስ ድሮ ተዛዚሞምስ ኣገልግሎት ምሃብ ካብ ዝጀመሩ ህንፃታት እዮም።

ኣብዛ ሓዳስ ከተማ ኣገልግሎት ኢንተርነት ሓምሻይ ወለዶ ማለት 5G ክኸውን እንከሎ ኣብ ምሕዳራን ምንቅስቓስን ህዝብን ተሽከርከርትን ዝውዕል ኪነታዊ ብልሒ ማለት AI እውን ነቲ ዝያዳ እትፍለጠሉ ብልጫታታ እዩ።

0: ተኸታታይቲ ድራማ ሳውን 22 ክፋላ ዛዛሜት ትሕሶ መደብናኣ ክትከውን ክቡራትን ክቡራን ተኸታተልትና ዛዛሜት መደብናኣ ድማ ናብኣ ከበለኩም ናይ ሰናን ምክትታል
1: ጥበብ ኣተዓባብያ ደቅና ንደቅና ብምሉእነት እናዕብየሉ ምዕቡል ሜላታት ዘጠቓለለት ኣብ ውሽጢ ሃገርን ወፃእን እትርከብ ወለዲ እተገልግል ሓዳስ መፅሓፍ ተዘርጊሓትልኩም ኣላ ፀሓፊ ጴጥሮስ መንግስ ጥበብ ኣተዓባብያ ደቅና

0: ኣደራ ምስ ሰጠወኻ ኣብቲ ኣግራብ ኣብኡ ትደልዮ ኣብኡሉ እንተስኢንካየ ግን ትደልዮ መልሽካ ንኒአ ትኸይድ መልሽካ ናብ ተንቆልቁ እንተስኢንካየ ግን
1: ትማንዛኻ ክሕሽዎ ዶ
2: ድዓኒ
1: ተፃዊትሎም እንዲ ተካልሳው
2: ንገርመካ እዩ
1: ፈጣሪ ዳይ ዋዕሉ ንበር ሳውን ዕፉን ነሩ እንተዝኸውንስ ንካልእ ሕሊፈይ መሃብክዎ
2: እንታይ ምገበርካ
1: ጭጭፍ ጭጭፍ ኣቢለስ ንረዳእ ኣድግና መልዕ ክዎ ነር
2: መልድሓ ምስ መፀ ምምላስ ሕሸኒ ወይ ከዓ ተመፀ ንላእ ከወደቐሽ መፂካ ነይሩ በልለይ
3: ሓወይ ዝብል ዘሎ ዘሩ ቁረብ ክድ
4: ደልካ በ ወረኻብ ከተሸጓሽክ ሒሕ ትብል ዝቆጦ ዘይብለይ ንዓት ወቕረኒ
5: ንሳሪ እያ
6: ስማ እንደ ግዳ እዚ ዳየር ንዓይኖም ንመርዓ ምሕታቱ ዝሰጠርኹም
3: እዚ ውራይ ብጭሎቅ ክንገብሮ ተሰሚዕና እወይ ኣነ ከዓ ሓንቲ ላሕምላሙ ንዓሪ ደሲ ዓዲ ሙሉእ ከምስሕ ተሰሚዕና
6: ሳውን ከመይ ዝበልዎ ለዋህድ ይመስልካ ዓዲ ናይ እንኮ ኣራዊ ዶ ገለዶ ዝብሎ
3: መልእኺ ኮ መልእ
7: ሂንቱ ባ ሂንቱ ባ ንቤታይ ትንገሪዮም እምበሪ ወይ ዓይኖም ኣበናይ ኣባህ ትብለኒ
8: ኣንታ ሓንቲ ትሪኦ ጌርካኒ ኣበ ዋሕ ክንደ ፅቕሕታ ውሽጢካ ደጊልካ ፀኒሕካሲ ምስ ነገርካ ንክንደ ይቆም ፎኪስ ካኸም
7: ፎኪስኒ ፎኪስኒ
8: ክስታይ ዘይንበካ
7: እንታይ
8: ንበዕለቦይ ብጎቦ ዘይተወግዑ
7: እንታይ እንዳበልኩ
8: ንዓይኖም ንቃሕ ከም ትብለካ ስነብሮም
7: ሸኸ
8: ተገደደሲ ኣቦይ ብዘይውዕል ሕድር ናይ ኣብርሃ ከይዱ ነግሮ
7: ማዓርቲ ሒ ወዲ ክጠሪሽከ ዲ ክዘረባ
8: ወረጓሕ ሕና ይልበ
7: ግርም ክስታይ ግበሪ ስራሕኩምዎ ስርሒ ናይ ንእሽቶይ ምዃን ክኻ ሓሰብ እዩ
8: መርትሒ ሽካሲ ተረመጥ ፈለሎ ሕማም ውሽጢ ካብ ሕማም ደገዝጠዕ ምስል ዘረ
7: ኣባ ባ ንእሽቶ ባ ንእሽቶ
2: እንታይ ዳና ዘለካ ክስኢልካ ትኽእላ
6: ሰማዕኩሺ
2: ሎሚ ክትዳረክቦ ደኸው
6: ምስዎ ኣሎ
2: መልስከ ተዳሂለ ኣይ ኣይፋሉ ክወኺለ ክኸይድ
6: ዘይተኣቱ
2: ንሓንቲ ዳሕየዳ
6: ዳይር ንዓኻ እንደይ ወደቀሺ ዳሃየካ ኣሎ ንዓስካ ኣልክር ኣለዉ
9: እንታይ ወደቀሺ
2: እንታ ንዓስከ እንታ ናቤላ ትሸሪብካ ሃለወሊሲ ንከቐኒ
9: ውፅኢ ኢለ ነይረ
2: ኣይተመላልሰን እ ርኢና ዝብል ድማ ሲኢኒ ንዳሓርካ መልሲ እንተኻ ከይነግራ ዝተሰኪፍ
9: ሓቂኻ እንዲኻ
2: ወዮ ዝበልካ ንስ ስድራ ኸይዱ እዮ እቲ ቆብ ሓሚቕና ቆልዓ ድማ ተራትና ባሃልቲ እዮ
9: ሓለፉኡ ደኣ
2: እታ ዝበልካኒ ነጊር እዮ እታ ዝበሉንኻ ነግረካ ኣለኹ
9: እዚ ምኽኒት ኣይመስለኒ
2: እንታይ ዳ ውዲ ዳይር ዘየለይ ትሕሰብ
9: እሞ ሎም እንተተዋሓ ሓደሲ ትብፃሕካ ኢሎም ንዘይከርኩ
2: ብኩሉ ፈቲነ ቆልዓ ተሪራትና ከም ዝተርዳእ ንስድራውን ክንፀንሕ ባሃልቲ እዮ
9: ንሶም ዝሓሰብዎ ገይሮም ኣሎ ዝሓሰብክዎ ተሪፉ
2: ዳይር ናብ ዘይከውና ትመጣጣር
9: እንተ ትዝበልኩኻ ኣኽቢርካ ስለ ዝገበርካለ ይቕኒለ እንተ ጉዳይ ዓይኖም ናቦኣን ግን ድሓን ከመየ ናበይ ከብሎ ባዕለይ ኣሎ
2: ዳይር ርጊ ካብ ምሕሳብ ከድልካ እዩ እዚ ቀሊል ጉዳይ ኣይኮነን ወቅሱ ወየ ዝብለካ ዘለኹ ሄደ ግዳብረኩ መዓልቲ
3: ራፊቱ

0: ግን ትኸድለኺ ትኸድለኺ
1: ድኸይ መንገዲ ኢኻ
2: ኣንስንከይድና
1: ዋይ ንሱ ንጨፈቁን ፍ ደኺምና ቡን ተበልናኩም ከዓ ደቃስ ክኸልኣና ይበልኩምና
2: ብውሳኺ ብነብሲ ክዳብ ዝኸትክዮ ዕዝር ትብሊ ኾንኩ እምበሪ
1: ንሶም ስገዲፍኩም ዶ ፍግም ዶ ክትብሉ ይፀናሕኩምን ግርም ባነናትካ ሓቢእካ
2: ሽማይ ወደይ
0: ኣቦ
2: ንዕድር ማን ዛኻ ንገሎ ሞ ሓያስ ከክልተ ኣድጊ ገርኩም ዕንጨይቲ
0: ናይዳሓንዳሓንዳሓን
2: ግን ዚ ክትፈልጦ ርጋ ትብል ዝወደይ
3: ኣቦይ ናይ ደሓን ድዩ
2: ደሓን እዩ እቲ ሓሳብ ደሓን መዓልቱ ምስ ኣኸለ ትፈልጦ
0: ካብ በልካ ስሕራይ
2: ኣራይ ትበልካ ታማርያም ኣይፍለጥን እዩ እሚን ክብል ዝኽእል ኣይሰኣን እዩ ንገረኒ ሞ ባዕለይ ክነግሮም እዩ
0: ካን ከንዛ ዝበልካ ንብጠቕሊ እንታይ እየ ክብሎ
2: ኣኺልዋ ንሳያ
0: ንማዓሲኻ
2: እንተገለት ብሳልስቲ እዩ ተራቢርኩም ወይ ናብዚ ቤት ወይ ድማ እንዳያኻ ምሕፅን ወይ ድማ እንዳያኻ ብረሃብ ትቃግብዎ
0: ኣራይ ገርም
1: ብኣሞ ምስ ወዮ በዓል መዓልቲ ጎፍ ንጎፍ ተረኺብና ብዙሕ ተባሃይልና
2: ድንቂ እምበር ዝጎደሎ እንተሃልዩ ካብዚ ቤት ዝመላላእ ትበልክዮ ኩሉ የፀብቐልና ትበልክዮ ግበር እዩ
1: እወይ እቲ ክንሕግዞ ዝግባአና እኳ ነጊሮምና እዮም ድሓን ዘሎ ንገብር
2: ግር ንሕና እውን ተባሒትና ኣለና
1: ድንቂ
2: ኣነሲ ኣብቲ ፈለማ ዘይ ተዋሕጠትለይ ድሒራ ባህ ዝበለትና ሓሳብ
1: ፈለማ ወይና ዓናሲ ድንግርግር ኢልና ነይሩ
2: ሎም ሎም ክሓስቦን ከለኹ ሲ ክንደይ ባህ ትብል መስለኪ
1: ሕጂ ተሰቂራትኩም
2: ይገር
1: እንዳሓደርኩም እምባር ተሰቂርኩም
2: ይገርም እኮ እዩ
1: ወይ ጉርኩ ግርም እዩ

0: ኣቆልዓ
1: ንኣኻ ከተዛርበኒ ትደሊኻ ዘለኻ ትኽትኾኒ ኳኻ ዘለኻ ቶክ ዶ ኸብሎ
0: እንታይ እዩሱ
1: ተኻ ከምዝዕለለህኒ በላ ግሂደ ክነግረካ
0: ግር
1: ሽማይ ሂኺኽ ከም ዝብለላ ንዑ ህብዎ ደልዮም ከም ዘለውን ነጊርሃኒ ላበልክ ትፈልዩ በቃ ዕረፍ እጂ
0: ሽማይ ንዓይኖም ከም ዝደልያም ምኸጣድል ሽዑ ዝገብሮ በዕለይ ኣለኽዎ ኸ ኣብለካ ሽዑ ንገብሮ
1: ኣንታ ከመይቲ ተወዲ ሰምዓ እዝኒ እንተልዩ እኳ ንሕና ንብለካ ኣለና ኣነይ ነግረካ ኣለኹ ኣቕሪበ እወ ኣብዛ ዓዲ ኣዋልድ ኣለዋኻ በዓል ወይና ኣለዋ በዓል ፅገጓል መላእከ ኣለዋ በዓል ኣድሃ ኣለዋ ኣብዚ ጎደባ ዓዲ ከይድካ እምኻ መሪፅካ እኳ ኣይትውድአንን እንታኸኾንካ ታኾንካ ኸ ብሓንቲ ዓይኖም ጥራሕ ትቋረባ እንታይ ከመይ ዓይነት ዝነብሲ ሒሽካ እንታኾንካ ኸ
0: ድሓን ሽማይ ንዓይኖም ምፍታዊ ሙቐስ ኢለ ኸጣልል
1: እወ
0: ሽዑኑ
1: በል ኣነሰይ ክነግረካ እታ ትንገር ነጊረካ እንዴ ስቕ ሕቱም ኢለ ኣለኹ ኣይዛረብን ካብዚ ንላዕሊ
0: ሓንካልኡ ሞ ይፅንሓለ እንታይ እዩ ኣበሳይ ምኽሊኡ ምኽንያትሲ ክሓቶ የብለካ ኣሎ
1: ንበኣ ክትሓቶ
0: እዎ ክሓቶ
1: ግደፍ ኣይተሓትትን ኸ ኣይብለካን እያኒ እወ ክትረክብ ክስእል ሕተት ከምድላይካ ሕተት ዲና ክትጥንቀቐላ ዘለካ እዛ ዓይነም ዝብሎዋ ቆልዓ ነቦኣ ከምዘፈራራሕካዮን ነቦኣ ከምተዛረብካዮን ነቦኣ ያዕ ከም ዝበልካዮን እንተሰሚዓ ንዓኸ ኣብዚ ዓዲ ኣይትቐንድልካ
0: ኣንታ እንታይ ክትገብር
1: እነይ ነግረካ ኣለኹ እትትገብሮ ኮይ ነግረካ ኣለኹ ግደፍ ይለካ ኣለኹ
0: ድሓን ኮይ ልካ እየ
1: እንታዚኣ ንፈልጣ እንዲና ንሕና ድሓን ድሓን እመይ ትብል ንፈልጣ ኢና ግደፍ እዛ ቆልዓ እዚኣ ዓይንን ቁሪኣ ግደፍ ይለካ ኣለኹ ኣ
0: ኣያ በርሀ እቲ ዝገብሮ ባዕለይ ኣለኹዎ ድሓን ከዓ ናይናታስ
1: ቀስ መበል ቀስ በል እንታ ወደረኣያ ንዓንደ ስምዓና

0: ሰማዕካ ኣሎ። እዚ ማንዛኻ ሽማይ እንታይ ዘለ ርክብ እዩ ዘለዎ ምስ ዓይኑ
1: ኣይሓስኮኻ
0: እፈትዋ ድዩ ይብለካ ኣለኹ።
1: ዝፈለጥኮ ሞ ዘይብለ
0: ሓቁ ደኣ
1: ደር ድሓን ዲኻ
0: ብድሓነ
1: ሞታ ዳኣ ትብላ ኣለኻ
0: ሎቦ ኣብንቡርጓል ክሃበኒ ኢለ ምስሓተትኮ ኣብኒ
1: ሞኸ
0: ከም ዝሰማዕኽዎ እንተ ኮይኑ ሽማይ ሕግብግብ ይብላ ይሰምዐ
1: ኣቦ ሓቲትካዮ እንድሕሪ ዓብይካሲ ሽማይ እንታይ ኣበሳ እዩ ዘለዎ
2: ንፍታወይ በዓል ቅርዲ ኮይኑ ኣይተጋኣይተጋፉ
1: ዓርገይ ከምዚ ትብሎ ዘለካ ኣይኮነ ንብለካ ኣለኹ
0: ሓሊፍካ ኣባይ ትመሓለሉ
1: ብዘይከውን ካ በላዓልከያ ዳ እምሐለሉ ንፈረኻ ንበል
0: እንታ ተሓዚኹም ባሓደ እዩ
1: ደ
2: እንታይ ዝኸልኺፍ ኣነ ዝረኸፍክዎ ይብለዩ
0: ለኽፍከፍ ናይ ማንዛኻ ክንከፊ እንብለካ ኣለኹ
1: ሞትገብሮ ዶ ክነግረካ
0: ግርም
1: ሽማይ ናበይ ዶኸይዲ ኣብዛ ዓዲ እንድዩ ዘሎ ረኺብካ ዘይተዘራርቦ
0: ኣበይ ስክተርፉ እዩ
1: ግርም ሕያ ዓላ ዘሎ ወግዒ ግና ሓደ ነገር ክነግረካ ቅድሚ ምዝላልካ ኣበይ ከም ትወደቕ ፍለጥ
0: ኣብ ባህላኻ ይሓስኩኻ
1: ኣቦኣ ሓቲትካዮ እንድሕሪ ኣብካ ሽማይ ምዝ ትብሎ ዘለኻ ወላ ሓንቲ ዘተኣሳስር የብሉ
0: ዶ
1: ወ
0: በቃ ኮይኑዋ
1: በቃ ወ
3: ሕራይ ግርም
1: ሕራይ ግርም

0: ኣንታ ትዳይር በዛ ሓሊፉ በዚ ድማ ተመሊሱ
1: መዓሰ
0: ብኣምኹ
1: ኣብ ሓዊ ኸውን
0: ንስ ከዓ ናብ ሓዊ ከምሓዊ ክኸውን ይብል
1: ሓቁ እዩ
0: ትፍቀሎ ሽፍታን ሰዓብቶም ክበዝሑ
1: ኣይረ
0: ንዓይኖም ሓይትላ ድማ ሰሚዕካ ድማ
1: ወረዶም ሕበ ኣለዎ እዩ
0: እማ ይ ኣብርሃ ስቂሉ ህወይከ
1: ኣይረ
0: ሓዊ ሽፍታ ንሱን ዓይኖም ክምሮስ
1: ንርኢ ምዎ ኣነሲ ኣብ ልብኻ ትትረፍ እምበር ሓያለይ መዓልቲ ሽማይ ምስ ዓይኖም ወጃዕ ክብር ኣሎ
0: ወይለይ ቁሙጥ ዘረባ ብሓቂ ካዲኻ
1: ሓቃየ
0: ውፋቶም እዮም ዝመስሉ
1: ወኒ

0: ንሱ
1: መፅንሓልና እንታይ ኣበሳይ ጓልካ ኣብኻ
2: ዝጣዕመኒ ኮይኑ
3: ኣነ ከማና ክቢረ ሓይ
1: ዋልካ ዳ ብሕሜት መውዓል ኣብዘይ ከፈቱ ኮይና ዘላ
2: ሰብዓድ ምባር ዶ ክንዝ ዘለፈ
1: ኣብ ምንታይ ዝመሰለ ጎበዝ ምጓልካ ምትራፍካ ሰኒፍካ ኣለካ
2: ግዲው ደረኣ ክበር ሓውካ ዓዲ ሕምሳ ዘሎ ዘይተረኣየከ ኮይኑ ድዩ ካሓሊፍካ ደበስቲ ኮን ዘለካ
1: እዚ ንወዲ ከምዝነ መክኒካ ዕጭ ከም ዝበልካ ንፈል
2: ጠንጠነ ምታ ዕጭ ቦታኹ ኣረሪኢኻ ሰኣና
1: ዳሃንግር ክንረኣዩናኸ ኣብለካ ኣሎ
2: ትገብር እንታ
1: ዝገብሮ ሽዑ ትርዮ ኣብለካ ኣሎ
4: እንታ ዘይትምሃማን
2: ዘይቀትል ስቕሕር
1: ንዓይ ዚ ሃመማ
2: ሃመማ ይበልኩም ኣነ ዝበልኩ ሃመማን ዘይቀትል ቕሕረ ኢለ ብገዝኦም ጋኒናት እዮም
5: ኣብርሃ መስማዕ ምደበ
2: ልኪ ጓል ዘይሃብካ ኒልካ ክንዲ ዝዓጆጆ ናይ ሓዊ ከይኣክል እዚኻ ኣርሓ ኮይኑላ ዝዓዲ
5: እዚ ኩሉ ብሰንካ ዓይኖም ድዩ
4: ጓልካ ደኒሉ ሽማ ግለሰድ ይድለ
6: ግር
4: ብዚ ድራ መኪለ ክነግረካ ኢለ እዮም እው ከ ዘለኹ ቀልጢካ መልሲ ነገረኒ መስበለኒ ኣነ ከዓ ካልተ ከምዘ ጠዕመኒካ ኣነጊረ እንደለካ መንገዲ ፀኒሑ ከምዚ የለን
5: እንታይ ዋልድ ከም ጠሳእና ብዝዓዲ ዳዩ ዓይኖ እንተዚሃብኩምኒ እዩ ዝብል ዘሎ
4: ኣንታ ብገዝኦም እዚኦም ገኒናት
5: ኦይ
4: ገኒናት እዮም ብገዝኦም

0: ኣብኡ ዚ ሓማም ሰና ዘሎ ከይኣክሎሲ እዚ ከዓ ከምዚ
1: ኣኺቦም
0: ከምዚ ኮይኖም ክተርፉፀቦም
2: ፀቦም
0: ብምሎም ኣጋንንቲ እዮም ዚኣቶም ሰረፍ እንብምባልናሲ ክንዲዝንክሒራ
1: ብገዝኦም ጋይናት እዮም
3: ኣጋንንቲ ኣጋንንቲ እዳርኣያ ከምዚ ኮይኖም ተሪፎምዓሎም ሲ ትርከብን
4: ስ
2: እንታይ ዝበሎ ነካ ሕምስ ምስ ምራቢልዋ ዝዓዲ ከመይ ድኦነ ጉብዝና ሒ ዝበሎ
1: እንታ ከምዚ ዓይነት ዓብዓዋሎ ድዩ
3: ምኻነይ ባብታ ዓቢልዎ
1: ዓሻ ቀስ ብቀስ ኮይ ታ የብሎ ፅባዕ
3: ወይ ዝሽሉ ከይፈትዎ ክቦንዲ
1: ኣንቲ ኣንቲ ኣንቲ ዳር ኮ ይርየ ወዲ ዘውጎ መፂኡ ኣብ መንጎኦም እንተዘይኣትሲ በሊዕዎ ኮይኑሩ ነዛ ንክበልዖ ስኩር ተሪፍዎ
3: ብለ ይባ ኣንታ ናበይ ከዳ ኣቢሉ
1: ዋ ድዒ ከርክበካ የ ሕለፍ ኢሉኒ ምኒ ፀኒሑ
3: ኣንታ ያ ሞቅት ሓጊዘ በኣ ከይሃልሞ
1: ንመን ንደየ ዋ እታኾንክቲ እታኾንክንቲ ኣይውዕልዎ ንባ
3: ኮነንኣይውዕልዎ ንዮም እዚኦም ዳእንታይ ልብለዎ
1: ብኣምሆ ናብቲ ሓዉ ናብ ዘርኢ ኮይዱ ከሎሲ ኩሉ ዝርዝር ኣቢሉ ፀገማት ዘባንፎ ዘሎ ብዛዓዲ ኩሉ ምስ ነበሮ እንታይ ኢልዎ መሲልኩይ
2: ሓንዳሓን ሓንዳሓን እንታይ ፀገም ኣሎ ብግቡእ እንተሃቡካ ፅቡቅ እንተዘይሃቡካ ከዓ ባዕለይ ባዕለይ ከውህበካ እኮ ኢልዎ ሳውን ባዕሉ
3: ሳውን ነገር ተሒዝዋ ዳ እሞ ደቂ ሰሓዲሩ ኣሎ
1: ግናሲ እንታይ ገዲስዎ እዩ ናብ ዓይኖም ጥራሓያ ዓይኒ ዘውድቕ ካልኦት ኣለዋ ኣሎ
3: ስቕዳኣላ ከምኣ ገይሩ ሓውን ሓሰርን ምለሰላ ዝዓ
1: ኣንበሳ ዳ ኣንበሳ ኮ ከም ተቋየቆ ያዕ ከም ዝበሎ እንድሕር ዳኣ ሰሚዓሲ ዋ ትገብረሉ ደሞ ሕራይ ትብሎ ዶ ትብሉ
3: ኦይ ንፈልጦ ሓክንሲ ዋጋብ ፂኢል ክንበላ
1: ከምዓይ ትበል ንዓይኖም እኮ ኣይፈለጥ ክያና ኣለ እዚኣ ኮ ፍልይቲ ሰብ እያ
3: ፈልጣዎ
1: ዋ
3: ኣንታ እያ ስማዕ ኣንዶ ኣነስ ናብሳውን በፂሖ መፅእ
1: ዋይ ወድሓ ብሓደ ዘይ እንተይ ድማ ኣነ ከሰኒየኪ
3: ፋሉ ዳይብ ነገር ፍርቂ ፍርቂ ካብ ገበራ ንስኻ ክትከታተለሉ ፅና
1: እወይ ድሓን ክስታይ እንዲገርዋ ናብ ዓብዓው እንዲቀይርዋ ዘሎ ሓቂ ኸ ሓቂ ክበሊ ድሓን ድሓን በሊ ድሓን ክዲ ክዲ ድሓን ንስኺ በቃ ከይዲ በሊ ፅቡቅ መገዲ ግበረልኪ ኩሉ ከዓ ነጋግር እየ ኸ ዘጋጠመ
3: ደይኖዒልእየዋ
1: ካብ ጥጥቆስ ናብ በርበረ ሓሊፍኪ ማዓስ ኸ ክትከዲ
3: ፅባሐይ ሓሲበ ዘለዉ ወላብቲ ፀሓይ ዕራብ ምኸድኩ
1: ሕራይ በለ
3: ኣንዲ ዶምና እንድ ከምዛ በርበረ ኣበይ ክንነገር
1: ድሓን ድሓን ደበለ ናባና ክትከውን እያ
3: ከመይ ድኣ ንድ ዳብለን ምፀኒ

0: ዋይ ኣንቲ ውዋ
1: ኣነ ባንዓኺ ሓንቲ ጠቋም ክብለኪ እንታይ ምንታይ እንዳኣልኪ ሽርቢ ክቐኒኺ ብሓኒኺ
0: ሓቂኺ ኣይተጋነና
1: እወ ብዝኾነ ኣኽቐሪ ካርድርቅ ኣቢልክናሲ ዓዲ ሕሞክ ክድም ክትብልኢኺ
0: ከምኡ ድ ዝኸውን ዘሎ
1: ይብልዎ ኣባይ ትበሊ
0: ብሕይ ንዝኸዶ መንገዲ ትውድእለይ ምህላውኪ እዩ
1: ዳህበልኒ ኣቦክሲ ንዳየር ንዓይኖም ክሓትሉ ካንጠርሾም ልዮም ምሕራይ ኢሎሞ
0: እንዳይ ኣብረሃ ኣይፈተቡን ኣቕቢፆም
1: ዓይኖም እውን ኣቕቢፀ ያ
0: ብኣምሆ ንዳይር ረኺባ ሕነን ኢላትሉ
1: ኣቦኣ ጓል ከምቲ ዘር ሰሚዑ ንዳይር ያ ምስ በሎም ኣፍኣፉ ልኩዕን መልኩዑን እያ ዘተሓዘቶ
0: ጓል

0: እሞ ሸረፍ ተብዓታይታ ትዕጭደን
1: እዋይ ትመጣጠሮ ክነውን
0: ንመን ይኸንቲ
1: ኣንቲ ነቲ ዓይኖ ኣነሲ ነቲ ሓሳባአ ናይ ቤታ ናይ ዓዳ ብፍላይ ከዓ ናይ ሳውን ክትሓስብ ክትብል ክፀንሕ ክትብል ካብ መርዓ ኸይኖ ሓይስብ ክፍታይ
0: ወረ ኸመይ ናበየ ክተብል እዮ ዝዘረባ
1: ሓቀየ
0: ዳይርሓዊ ገፅ ቀይሩ
1: ናብዚ ሽፍታ ዲኺ
0: እወ ናይ ኣብርሃን ናይተ ኸኣን እስካ ዕፍ እናበለና ክንዓርፉ ናይ ዘርእሲ እንታይ ንምዃን ይኽን ዝሸለው
1: እንድዒ ዋድቆ የፀብቀሉ እምበር
0: ሕድሩ እሞ ዝብለኩ ኣይፈልጥን
1: ሓቁ መኒን እንዳበለ ኣብዘይ ደሙ ክእትዎ ዩ ዘፍርሕ
0: ዘይቀና ኣይወለ ትብል ምስላ ኣብ ዘርኢት ዓይን እያ
1: ናበይ ገፃ
0: በልንዕናይ ንእቶ ቤት ኣቦዮን ጊሆምስ ወፈሩ እዮም ኣብ መትቁርሶም ክገብር
1: እቲ ቦክሲ ብድሕሪክስ መንከኣልዮም እዩ
0: እዚ ኣነሲ ብየ ዝሓስብ ዘለኹ ኣንቲ ሞባይል ንዕናይ ንዳእተው
1: ክኸይድ ዳኣ ማይ ከዓ ከይመፀና
0: ወላ ፅሒ ምስ በሎ ዶም ከድኪ
1: ከይደ ዳ ብሩ ማዓልቲ
0: ዋይ ሓራይ በሊ
2: እንዳዓርከት ኣነ ዝነዚ ዳየር ስለፈም እየ ዝሓስቦ
3: እንታይ ለባ ማለት ምሰቡ እናተዳፈረ
2: ምስ መናታ ምስ
3: ሰይ ኣብርሃ
2: እንታይ እንዳለ
3: ወደ ሰብ ገላጊሎ እምበር ከይዶም ተዋቃዕም ነይሮም እዮም
2: ዋ እሞዚ ዳ ፀጊብ እዩ ዘይትብለኒ
3: ፀጊቡ ንፈረቐን
2: ኦይ ብኣምሆ ረኺቡ እቲ ሽማይ ዓርክኻ ስንምንታይ እዮምስ ዓይኖም ዝቐረበ ኢልካ ዓይናይ ዘረባ እዩ ሕርሜም ኢልለ
3: ኣንታ ተፀሊሉ ዳ ኸይሉ
2: ክላውሪድዎ ፅላለ እንታ ክፅለል እዚ ሰብ ኣፀልል እምበር
3: ሰብኣይ እንተኮይኑ ሞባዕፈይደ የለኒ
2: ይ ኣንታ ዘይረኸበካ ኮይኑ እዩ እምበር ምዝራብ ስድሕር ዝብል ኣይመስልን
3: ወይ ዘረባ ወረ ኸመይ ከመይ ኢሉ ናተ ናይ ዓይኖም ንፈሊጡ
2: ወረደ መሕበ ኣለዎዩ
3: እዚ ዓይኖም ከትም ኢላቶ
2: እንታ ደንዲንዋ እንዲ ሰብ የብላን ኢሉ እንዳሉ ዓጀው ዝብል ዘሎ
3: እንኳዕ ኣባይ ሰማዓቶ
2: ዋ እንተ ሰምዐቶ ኸንታ ክትገብር
3: ዋ ኣብ ኢዳ የውዕሎ ብዘረባ ሓለፈሉ በሎ
2: ዋላ ሒዛ ድክር ተብሎ ንዝዳ ትደክሮ
3: ወይ ዳየር
2: ዳየር ወ ቀረኣያ ፀጊቦም ኣለዉ
3: ወይ ናዘከርኒኻ ነዚ ኢለ
2: ይመለት ሃርከቲ ዝበለ ይበል ዓቕሊ ግን
4: ዓስግ
3: ብዘን ካን
4: ዓይኖም
2: ክበል ዳየር ዳየር ሰላም ጌርካ ደ ቤትካ ዙ
4: ንስኹም ከለኹም ምኸመ ጌርካ ይ ሰላም ጌርካ ቤትካ ዙ
2: እ እንታይ ኣቢሽና
4: ንስኹም ዘይቱ ብስወረሉ
2: ዳይተኸ እንታይ ንኻ ደሊኻ
4: ኣነ ዳየር ኣነ መን ምዃነይ እንተዘይርአኩም ኣይዓነን የብለካ
2: ወድኸ ፈላኸ
4: ወደ ርዓኸ ኣባል
2: ደየር ልዕሊ ዝኽፀረካ ኣይክእልኒ ብኣምሆ ኣበሳ ዘይብሉ ጎበዝ ኣብ ቅድመይ እናዋረድካዮ ስቕ ኢለካ ሕይ ድማ ኣብ ፊተይ ኣብ ቅድሚ ትደጋግመለይ ኣለኻ
4: እሞኸ
2: ይኣክል
4: ተዚዓ ኸለኸ
2: ይኣክል ሕይ እውን ነግረካ ኣለኹ ቆርበትካ ኸይትፅይኽ
4: ቆርበትካ ኸይትፅይኽ ግርም ብሓደኸ ኣለና መናይ ቆርበቱ ክፅይቕሲ ብሓደ ኣለና
2: ክድክድ እቲ ትገብረኻ ንሬካ ኢና ሓለና ካብዛዓ
3: ግለት ወይ ፅጋብ
2: እንታ ኸመይ ነይ ፀጊቡ
3: ብኸፈት እዩ ነይሩ ኣፀቢቑ ንፈለጠና ስቕ ገበልና ድፈርሃና ያኩም ወሶ
2: ዝመሰለ ምሰሎ ውሽጢ ከዓ ንፈልጦ ኣፍግዳን
5: ተደኒቐ እዋይ ትብዓት እዋይ ትብዓት አንታ እመም ነዛ ዘረባ ኣፉ ከምዝሕዝ ጌርኩምሞ ነይ ኣብርሃ ተዳፊርዎ ሰሚዐ ንሓያል ግን ሓያል ኣለዎ ዝበሃል ስሎም ርአ እያ
2: እንዳበ እንዳ ፅኒሕ
5: ኣብዚኣ ኣብዚኣ ምሳኹም ፅን ኢለ እንዲ ኩለን ክሰምዐን ፀኒሐ ዓንታ ኣነ ድኣ ዘይብለይ ዘይብለይ ግን ኣነ እዚ ከምዚ ኣገርኩም ዶ ተሓስኩም ሞሲ ንሳውን ከዳ ኣፉ ዶይ ተትሕዙልና ንቱም ደቀይ
2: ድሓ ንሱ እውን መዓልቲ ውፅበል
5: ሓንበሉ ኣየንዋ ሓዮ
6: ኣንታ ኣነኮ ፈኒ እየ ፈኒ ኣይብላን ወላ ሓንቲ

ናትራ ናብ ምክትታል ዝወዓልኩም ክቡራትን ክቡራን ተኸታተልትና ትሕዝቶና ኣብዚ ክንዛዚምና ገለ ጥበብ ተኮር ገለ ሓደሽ ሕብርታት ረኽብሉ ገለ ድማ ተመክሮ ናይ ሂወት ሰባት ናባኹም ነብሎ መደባትና ማለት እዩ። ኣብዚ ክንዛዚምና ኣብ ቀፃሊ ብካል ትሕዝቶ ዘለዎ መደባት ኣብ ልክዕ ሰዓት እዩ ክኾን ምርኻብና። ክሳብ ሽዑ ግን ከም ትወስሉ ንብሎ ኣብ መደባትና ሓሳብኩም ርእቶኹም ነቕፌታኹም ኣገዳሲ እዩ እሞ 12247 ናይ ስራሕ ቴሌፎንናዩ ክደውልልና ክንቅበለኩም ከነእንገደኩም ንድልዋት ኣለና። ካብ ቀፅሪ ሚኒስትሪ ዜና ምስ ሰኣላይ ጀማል መሓመድ ሓጎስ ብምዃን ኢና መሳኹም ፀኒሕና ናይ ዝመፅ ሰሙን ሰባት ይበለና።

Gabamana. Gabamana. Gabamana. Gabamana. Gabamana. Gabamana.

0: ካብዚ ቀፂሉ ዝቐርብ ስነ ጥበባዊ ስራሕ ይኹን ክኸውን ፈለማ ብደርፊ ትግራይት ክንጅምር ኢና። ብድምፃዊ መንሱር ሳልሕ ሳዋ እትብል ደርፊ እያ።
1: برنامجنا سيبدأ بأغنية بلغة التجرايت للفنان

0: እምትዋ ርኣይዋ ርኣይዎ ስምረት እግሩ ውህደት ኣካሉ ሓያል መንፈስ ዝምስክር ባዕሉ ጐደኑ ዝፈልጥ ዘይወፅእ ካብ መስመር ታርጌቱ ካሃርም ዕላሙኡ ዘነጽር
1: ሳዋ ህያ ቀልዓት ኣሶሙድ አለቲ ሰቀለት መሃናት ኣሸባብ ልዕትርየ ወሳሃመት ፊ ተውሪፍህም ኣልቅየም ኣልፈውሪያ ዋዓላ ራእስያ ንስዕዳድ ኣልበደኒ ወልህኒ ልዲፋዕ ዓን ስያዳ ልወጠንያ ከማ እነሃ ኣሰርሓ ልዕልሚ አለዚ ኸረጀ ልኣላፍ ምን ልከፋኣት ኣሸባብያ አለቲ ተቁድ በራምጀ ተንሚያ

0: ዮሃና ኤርትራውያን ናዴታት እዛ ግምጃት ስለም ኤርትራ ብሳላ ጀጋኑ ደጥኽን እዩ እሞ ክብርን መጎስን ንዓኽን ይኹን
1: አልኸድመት ልወጣንያ ዋዩ

0: ተምሳል ናይቶም ነታ ዘውዲ ዝደፍኡ ነታ ኣኽሊል ዝደፍኣ ነታ ዘውዲ ዝዓቀቡ ንኣላውነት ዘውሓሳ ነታ ሰንደቕ ዕላማ ዘንበልበሉ ነታ ሰንደቕ ዝነበራ ዘይትፀዓዱ ሰራዊት ትማልን ሎምን ዘይነፅፍ ሓይሊ መኸተን ልምዓትን ሰራዊትና ሰራዊት ልቢ ሰራዊት ህዝቢ ሰራዊት ሓበን ሰራዊት ሕድርን ግብርን ሰራዊት መብፅዓን ሓቅን ሰራዊት ባሕርን ምድርን ሰራዊት ኣጋርን ሰማያትን ኤርትራ
1: አልኸይመቱ ልወጠንያ ፊሪ

0: ብራን ሪት ልበን ይስማዕ ኣእዳዎም ስሙር ኣእጋሮም ስዱ ኣትሳግሞኦም ማዕረ እነዋ ከም ሓደ ኣዕዋፍ ሰሚረን ካብ ጫፍ ንጫፍ ጽባቐን ፍቕርን ሃገር መልክዖም ነዛ ሃገር
1: ይሰባ

መሰረት ኩልንተናዊ ምዕባለን ህላወን ሃገር እዩ ስለዚ ለሙም ቅምቲ ማሊ ተውለ ንመኸተን ልምዓ

0: ኤርትራ ኩሉ ሸርፍታትን ውዲታትን ዘብጀለ ፀገማት ስዒሩ ተኣምራት ዝፈፀመ ክብሪ ዝረኸበ ክብሪ ንዓኻን ንጀጋኖም ሓይልታት ምክልኻን ኤርትራ ይኹን
1: ያ ቢላት ይዓልሚነ

0: ካብዚ ቀፂሉ ፀብፃብ ተመረቕቲ ክቐርበልና ብኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ኮሎኔል ደበሳይ ግደ ኣብ መድረኽ ዕድም
1: الآن ندعو قائد مركز تأهيل الخدمة الوطنية العقيد دبساي قدي لتقديم تقرير الخريجين
2: كبور برزدنت حجر إرترا أطيسا سافوركي دخوركم دخوركم مسترات أولاد بتحفة قدف دخوركم لعلوت عز السراويت أم حضرت زواتات دخوركم عدمات هقاشن ولدن أقدم نزول أمو نصب له زلنا من رأتها من بل 30 شمان تنزوري حقر أقول قلت نمستطاف إدمنا أخيركم عمونا ومركابكم باسم كل نباري مع عسكر سوا لباو مسقانا نغربكو نقوع دحان مساكم نزول أمو نكايا زلنا من رأتها إرتراو النت زحب المنت أبتتزبل تيما نصب له لنا بمقصال 30 شمان تنزوري حقر أقول قلت كاب شدشتي زباتات ካብ ትሽዓተን ብሄራት ዝሓቐፈ ከምኡውን ንኽልቲ ፆታ ማዕረ ዘሳተፈ ዙርያ እዩ ሰልጠንቲ ካብ ዕለት 18/7/2025 ክሳብ ዕለት 3/8/2025 ኣብ ዘሎ ግዜ ኣብ ሳዋ ኣትዮም ተመረቕቲ ናይ ሓደ ዓመት ኣብ ሳዋ ኣብ ፀኒሕሉ ግዜ ብዕለት 18/8/2025 ክሳብ ዕለት 27/3/26 ናይ 1 ክፍሊ ኣካዳሚያዊ ትምህርቶም ዛዚሞም ካብ ዕለት 1/4/2026 ክሳብ ዕለት 11/7/26 ዝተመደበሎም ወታደራዊ ተዓሊም ዛዚሞም እንሆ ይምረቑ ኣለዉ 38 ዙርያ ከም ኩሎም ዙርያታት ኣብ ሳዋ ዝወሃቦም ትምህርቲ ኣካዳምያዊ ትምህርቲ ወታደራዊ ተዓሊም ፖለቲካዊ ትምህርቲ ዝተፈላለዩ ሰሚናራት ማእቶት ስፖርት ህንፀተ ኣካላት ባህላዊ ምርኢታት ባዕሎም ዘዳለዎን ካብ ዘገ ዝመፃ ጉጅለታት ባህልን ተዘናጊዖም ስፖርታዊ ንጥፈታት ደቂ ተባዕትዮ ደቂ ኣንስትዮን ነናቶም ክለባት ኣቂሞም ኣብ ኩሉ ዓይነት ስፖርቲ ክነጥፉ ፀኒሖም እዮም ኣብ ኩሉ ዓይነት ዝካየድ ዝፀንሐ ንጥፈታት ትምህርትን ሰልጠንትን መምሃራንን ኣሃዝኦም ጎብለል ኮይኑ ንምውፃእ ኣብ ሓያል ውድድር ተፀሚዶም ፀኒሖም እዮም ውፅኢቱ ድማ ኣብ ኩሉ ንጥፈታት ዝነኣት ዓወት ተመዝጊቡ እዩ ብፍላይ ኣብ ጨመተ ተኽሲ ከዓ ንኹለን ዝሓለፋ ዙርያታት በሊፆም ፍሉይ ሪከርድ ሰይሮም ኣለዉ ምስ ናይ ዓሚ ዝነበረ ውፅኢት ክረአ ከለካ ብ7/8 ዓብዪ ኣሎ ማለት ኣጠቃላለዩ መምዘኒ ውፅኢት ስልጠና ኣብ ኩሉ ዝተካየደሎም ወታደራዊ ትምህርቲ እዚ ዙርያ እዚ 72/3 ኮይኑ ተመዝጊቡ ኣሎ ብሓፈሻ ኣብ ኩሉ ማሕበራዊ ሂወት ጥዕና መነባብሮ ብዘይ ዝኾነ ፀገም ተሓሊፉ ካብ ኣብ ሳዋ ዝወረዱ ተዓለምቲ ብዝተፈላለየ ምክንያት ስልጠንኦም ዘይዛዘሙ 3/9 ክኾኑ ከለዉ 96/1 ድማ ስልጠንኦም ዛዚሞም ንምምራቕ በቂዖም ኣለዉ በዚ ኣጋጣሚ ሳዋ ካብቲ ምስረት ኣብ ክሳብ ሕጂ 32 ዓመት መዓስከርና ብህዝብን መንግስትን ዝተዋበና ተልእኾን ሓደራን ብምቕባል ውፉይ ብዲስፕሊን ዝተሃንፀ ልዑላውነት ሃገር ዘኽብር ኣብ ህንፀትን ልምዓትን ሃገር ወፊሩ ዘድምዕ መንእሰይ ከነፍርን ዝተቐበልናዮ ሓደራ ካብ ቀዳማይ ዙርያ ክሳብ 37 ዙርያ ኣብ ኩሉ ፅላት ናይዚ ሃገር ተዋፊሮም መንእሰያትና ዘካይድዎ ዝካየድ ዘሎ ዓበይቲ ስራሓት ህያው ኣብነት እዩ ሕጂ እውን ብዝለዕለ ፃዕርን ሞራልን ክንቅፅሎ ኢና ሎሚ ከዓ ዘጊምና ቃልና ንሕድሰሉ ዕለት እዩ ኣብ መደምደምታ ሰልጠንቲ ኣጥርዮሞ ዘለዉ ናይ ስራሕ ባህልን ዲስፕሊንን ክዕቅቦን ከማዕብልዎን ምክትታልን ምትብባዕን ከይፍለዮም ኣላቦ ኩሉ ነዚ በዓል ክውን ንምግባር ዝፀዓሩ ኣባላት መዓስከርን መሻርክትን የመስግን ዘለሃለማዊ ዝኽርን ክብርን ሰማዕትና ዓወት

0: ሳዋ ፍልጠታ ዝቐመሱ ከም ስልኪ ቕተዓጻጽፉ ኣካሎም ዝሃንፁ ኣእምሮኦም ዝሰሓሉ ስምዑ መዝሙሮም ሃገረይ ክብሉ ኣብ ኣፈልፊሎም ሓቒቕ ክዛርዩ ብመንፈስ ሃገራውነት መንነት ክሕይሉ እቲ ምስጢር ኣብኣ እዩ፣ እቲ ምስጢር ኣብኦም እዩ። ሳዋ
1: ኩለ ዮውምን መረ ምን ገይረ ኪፋሕን ሁወ ዮውሙን ضዓ ምን ዑምረ ሰባሒ ፈተዓሊ ነምላ አልኡፍቀ ሃዲረ ነተሓዳሁ ብአምጃድ አስላሒ። አተሕየቱ ልልፈታት አልኤርትርያ ወህየ ትሻሪክ ብፈዓልያ ፊ ሃዛ ልዓርድ አልዓስከርያ አልጀሚለ ወለዚ ያዕክሱ ቁድረት ወከፋአት አልፈታት አልኤርትርያ።

0: ዮሃና ኤርትራውያን ናዴታት እዛ ግምጃት ስለም ኤርትራ ብሳላ ጀጋኑ ደቅኽን እዩ እሞ ክብርን መጎስን ንዓኽን ይኹን
1: አልኸድመት ልወጣንያ ዋጅብን

0: ቶም በኣር ተምሳል ናይቶም ነታ ዘውዲ ዝደፍኦ ነታ ኣኽሊል ዝደፍአ ነታ ዘውዲ ዝዓቀቡ ንኣላውነት ዘውሓሳ ነታ ሰንደቕ ዕላማ ዘንበልዐሉ ነታ ሰንደቕ ዝነበራ ዘይፀዓዱ ሰራዊት ትማልን ሎምን ዘይነፅፍ ሓይሊ መኸተን ልምዓትን ሰራዊትና ሰራዊት ልቢ ሰራዊት ህዝቢ ሰራዊት ሓበን ሰራዊት ሕድርን ግብርን ሰራዊት መብፅዓን ሓቅን ሰራዊት ባሕርን ምድርን ሰራዊት ኣጋርን ሰማያትን ኤርትራ
1: አልኽድመة الወطንية في ኤርትርያ ዋጅባ ሙቀደስ የተባረ الጀሚع ለአዳእ

ኣእዳዎም ስሙር ኣእጋሮም ስንዱቅ ኣትሳግሞኦም ማዕረ እነዋ ከም ሓደ ኣዕዋፍ ሰሚረን ካብ ጫፍ ንጫፍ ጽባቐን ፍቕርን ሃገር መልክዖም ነዛ ሃገር

38 ዙርያ ኣገራዊ ኣገልግሎት ዮሃና ኣብ ውሽጥን ወፃእን እትርከብ ህዝቢ ኤርትራ

መሰረት ኩልንተናዊ ምዕባለን ህላወን ሃገር እዩ ስለዚ ለሙን ከም ትማሊ ተውለ ንመኸተን ልምዓትን

0: ህዝቢ ኤርትራ ንኩሉ ሸርምታትን ውዲታትን ዘብጀለ ፀገማት ስዒሩ ተኣምራት ዝፈፀመ ክብሪ ዝረኸበ ክብሪ ንዓኻን ንጀጋኖ ሓይልታት ምክልኻን ኤርትራ ይኹን
1: ያ ቢላድ ዓለሚና ከይፈ

ድሮን ድሮን ሚሳኤል ከለዉ መድኒ በቲ ሰንቲሜተር ኪሎ ሜተር ዝሰፍና ምስ ብዙሕና ክንውዕጠኩም ኢና ገፊዕኩም ኣሎ ዝለቕለቕ ኢሉ ዝተቐነትኩምዎ ባሕሪ ኩሉ ምሉ ሕጊ የለን ወይ ምቐል ውሕጅ ኢና ቀላይ ከይትጥሕሉ ዝተመይ ህዝቢ ዳኛ ብሉ እንትብሉ ወይ ዕሽነት ዘይርከቦ መጠን ኣንታ እንተ በዛሕካ ንፅቡቕ ትምነ ጸጋ ብጸጋ ምስ ጎረቤት ክሳነ ይበሃል ዳኣ እምበር ክንጠሚ ኢና እምዋረምሮም ወደብ ሃቡና ኣቦኻ ርገም ኣቦኻ መርቕ እዩ እንታይ ግበር ትብሉና ፍቕሪ በሉ ንኹሉና ክዕሸና እምበር ወለድና ደኣ ዘይፈትዎ ሕጋ ኣልቦነት ብዝሕ ሰብን ኣፅወርን ተመኪዕካ ኩናት በቲ ፍቕራ በቲ ጠሚና ረድየት ከይተዛረብዮም ዘርግእዎ መሬት ምኳን ንዓና ንዲኹም ንህፃናት ምስ ህፃናትኩም ኣውጅኩም ኩናት ክንዲ ንፃወት ንምሃር ንሓበራዊ ዕቤት ሰላም ከሎ ጥዑም ከም ሓውኻ ጎረቤት ዓለም ከይንነብረላ ወለዶታት ብቕሳነት እንታይ ኮንኩማታ ዘይናይ ወራሱት ትናሳሕ እምበር ጥቓሞት እናሃለኻ ኣብ ክሳትካ ንከሎ ማዕለኻ መምስ ፀበበካ ፍሱ ተረኺቡ ዘይበልስ ስስዐ ኣብ ሕመኩም ትዕቀቡ በለቁ ወፁ ክደግመልኩም ዘይተወልዱ ኤርትራውያን ይገዱ ዓዲ ውዓሉ ገልጠምጠም ኣይትበሉ ሓንትን ስልጥንትን ኤርትራ ንኽልተ ጥራያ ተታሒዛ ብሓደራ እቲ ሓደ ስዉ ኣሰሪ ንኸዶ እቲ ካልኣይ መጻእ ወለዶ ኣኸለ ቅበፁ ሕጂ እውን ቀይሕ ባህርና ርስና እዩ።

እዚ ዙርያ እዚ 72.3 ኮይኑ ተመዝጊቡ ኣሎ። ብሓፈሻ ኣብ ኩሉ ማሕበራዊ ሂወት ጥዕና መነባብሮ ብዘይ ዝኾነ ፀገም ተሓሊፉ። ኣብ ሳዋ ዝወረዱ ተዓለምቲ ብዝተፈላለየ ምክንያት ስልጠንኦም ዘይዛዘሙ 3.9 ክኾን ከለዉ 96.1 ድማ ስልጠንኦም ዛዚሞም ንምምራቕ በቂዖም ኣለዉ። በዚ ኣጋጣሚ ሳዋ ካብቲ ምስረት ኣብ ክሳብ ሕጂ 32 ዓመት መዓስከርና ብህዝብን መንግስትን ዝተዋበና ተልእኾን ሓደራን ብምቕባል ውፉይ ብዲስፕሊን ዝተሃንፀ ልዑላውነት ሃገር ዘኽብር ኣብ ህንፀትን ልምዓትን ሃገር ወፊሩ ዘድምዕ መንእሰይ ከነፍርን ዝተቐበልናዮ ሓደራ ካብ ቀዳማይ ዙርያ ክሳብ 37 ዙርያ ኣብ ኩሉ ፅላት ናይዚ ሃገር ተዋፊሮም መንእሰያትና ዘካይድዎ ዝካየድ ዘሎ ዓበይቲ ስራሓት ህያው ኣብነት እዩ። ሕጂ እውን ብዝለዓለ ፃዕርን ሞራልን ክንቅፅሎ ኢና። ሎሚ ከዓ ዘጊምና ቃልና ንሐድሰሉ ዕለት እዩ። ኣብ መደምደምታ ሰልጠንቲ ኣጥርዮሞ ዘለዉ ናይ ስራሕ ባህልን ዲስፕሊንን ክዕቅቦን ከማዕብልዎን ምክትታልን ምትብባዕን ከይፍለዮም ህላቦ ኩሉ ነዚ በዓል ክውን ንምግባር ዝፀዓሩ ኣባላት መዓስከርን መሻርክትን የመስግን። ዘለለማዊ ዝኽርን ክብርን ሰማዕትና ዓወት ንሓፋሽ

0: ካብዚ ቀፂሉ ኮሜድያዊት ድራማ ክትቀርበልና እያ ድርሰት ዮሃንስ ሃብተ ገርግሽ ጆን ሜራ ድልው ንኹሉ እያ ትብል ኣብቲ ስራሕ ዝሳተፉ ቤትኤል ዮሃንስ ናትናኤል ሰሎሙንን ፊዮሪ ተኸስተን እዮም።
1: تليها أغنية بلغة الكوناما بعنوان بوثيا باري للفنان الشاب عنده صالح.

0: ሰስከ ተማሰይ ከማ ዓልኪ ሰዋ ዓባይ ዓዲ ከማ ዓልክዌ ሰዋ ዓባይ ዓዲ ጅግና ተበልኽ ጅግና ትወልዲ ሓየት ተበልኽ ሓየት ትወልዲ ምህሮ ተበልኽ ኣስኒቅ ትሰዲ ንጸላኢኽ ቁልቁል ተስግዲ መጻኹኺ ኣሕፂረ መንገዲ መጻኹኽዌ ኣሕፂረ መንገዲ ዋ ኣንታቦ ሃየ ባጠ እግርኻ ልዕሎ ዋ ክንዲ ሰዋ ዝኣትኻሲ ጎስስ ክትብል
1: ዋ ኣንቲ ቆልዓ ሳዋ ፈውሲ እርጋ እንደለዋ ኢሎም ኽእም ከም ቃሕታይ ዘልዕሎ
0: ኣለዋ ወ ዋልካ ጎሰስ ክትብል ምስ ረኣየትካ ብደቂ መስርዐይ ከተፅፈኒ ዲኻ ደሊኻ ክትብለካ ዋ ጎበሲ ልክዕ ከም ጨላይ ብዕራይ እንዳየ ኸሰተ ዓጠም ዓጠም ዓጠም ዓጠም ተበለይ ግርም እምበሪ
1: ጉብዝናይ ዳ ቀደም ዝወዳእኹ እንታይ ጥዕና ኸለኒ
0: ኣቦይ ተኽሱበይ ዓንደፅን መናቐፅን ንዓጋዜን ተባሂሉ እዩ
1: እንታይ ማለት ኪ
0: ፅናሕ ሞቦይ ባዕላ የ ኽሰተ ደኡ ኣብ ጥቓ ዓድና ናይ ክልተ ሰሙን ኣይተዓለሙን እዮም ዋ ስቕልካ ዲኻኸ ናይ ቀደም ዘበን ዶ ናይ ትርብል እንዳበልካ ትዕልለና ፅናዕ ዳኣ ፅናዕ ፅናዕ ዳኣ ፅናዕ ኣንስጊላ ከይትምናዕ
1: ክለይቲ ቕረበኒ ክለይቲ ቕረበኒ ኣብራኽ ሎሚ እዩ እንግድዓ ሎሚ
0: ወዲ ጊላይ ኣይተዓሹ ወዲ ጊላይ ኣይተዓሹ ኣብራኽ ኣይኮነን ሕልና ኣይደቂሹ ኣንታቦ እስከ ሰጥበል ነዛ ጓልካ ሰላምታ ጌርካ ኢኻ ተቕበላ ሰጥበል ተይላትካ ንስኻ ድማ ሰጥበሊ ትብላ
1: ኣንቲ ቆልዓ መን እዚ ኩሉ ነጊርክ ምህሮ ክጠርሽ ክሳዋ ከይኣ ተኸሲ ኩሉ ፈሊጥ ክዮም
0: ወዲ ጊላይ ንዓይ እዚ ነፍሰይ ዝነግረኒ
1: እንቲ ቆልዓ ኣሰብኩኒ ነፍሲ ክዳ እንታይ ናበለ እዩ ዝነግረኪ
0: እዚ ዓድና ናይ ኩልና ከም ዝኾነት ዓብ የብሉ ንእሽቶ ምእንቲ ዝሃገር ደው ከም ዝብል ዘዝተወልደ ሳዋ ከም ዝበፅዕን ከም ዝመሃር
1: ልግዜ ናይ እንዳመን ፈላጢ ትበሃል እስኺ
0: ኣቦይ ጅግና ክንስኻሲ ካበያ ክሰተ ክትሓምቕ ኩሉ ኮ ውሽጥና ጌርናዮ እምበር ኣቦይ ኣጉሂኸና ኢኻ
1: ተያብሸ ሓደ እግሪ እኮ ጉድጓድ ኣት እዩ ስሳ ክመልዕ እንታይ ዶ ተሪፍኒ ኢልክ ኣኺ
0: ኣቦይ ፕሪማ ፓነ ኦፐይ ባሎነ ሰለማን ጌራ ዳሓር ፀወታ ሚኢት ዓመት ተፀጊዓ ዝነበረት ባቡር እኳ ተሲ ኣባፅዕና ወረደትሲ ንስኻ ቦይ ዋ
1: ኣብየት ሙፆታት ኣብየት ሙፆታት ንወለዶም ዝምዕዱ ቆልዑ ክመፁ
0: ዝምዕዱ ዘይኮነሲ ዘዘኻኽሩ ኢልካ ዓርማ ቦይ ኣቦይ ንዓሞ ሕጂ ቅንዕ በል ሰጥካ በል
1: ኣብራኺ ዓቆዓቆ ቅብል ኣሎ ከይተሰብርለይ ናብዚኣ ዝመፃ ክዋ ኳ ኣኺኢላ ተሪፋህንላ
0: ፅንሕድ ኣቦይ ሰጥበል
1: ፅበሊ ሰብጌርና ፅበሊ ትፅበሊ
2: ዋው ሳዋ ሳዋ ኣም ሶ ሃፒ ክርኤኪ ተሃዊኻ ነይረ ያ ሕጂ ርኤኪ
3: ኦ ዳዲ ኣሪፋይን
1: እንታይ እንቲ ዝብል ዘሎ
0: ኣሪፋይን ይብለካ ኣለው ክሳ

0: ዓለምካ እንዲኻ እዞም ከለዉ መሳትኻ ክዕሎም ከለዉ በይ ነርካ ኣያ ኸሰተ ክዕሎም ከሎ በይ ነርካ ኣብ ሻጥርኻ ክዕሎማ ከለዋ ኸበይ ነርካ ኣብ እንዳ ሓሰርዶ ትሕባእ ነርካ ኢኻ ኣብለካ ኣሎ
1: ክለይ ስወኒ እዛ ሓፃር ዘረባ ስግዲዝ ክትከውን
0: ኣቦይ ኣሕፍስ ኣቢል እዩ ተዛሪብካ
2: ኖ ኣቦ ኣነ ከምኡ ይኮንኩን ኢለ ከመየ ኣለኻየ ዝብል ዘለኹ መን ሽምኪ
0: ሚለና ሃንስ ጊላይ ፃዕዳ ብዕራይ በዓል ሰጋር ኣንበላይ

0: ኣብ ዘለኻሊኻ ካብ ዝመጻእኻ መጺኻ እቶ ደኣ ሓሉ ዓድኻ ዕጠቆ ዝናር ሽራራኻ ዑነ ዓደቦ ዶ ይሕሎ እዩ ጓና ዓሲብካ ሓዝ ደኣ ሓዝ ጽናዕ ኸም ቀደምካ።
1: ኦ ማይ ጋድ ኣቦ፣ እዛ ጓልኩም ክንደይ ድዩ ዓመታ?
2: ኣንታ ወደይ ጽባሕ ብዓለ ምክኤለ
0: ሚእቲ ዓመት ክመሊአ መን ይሞ ሽምካ?
1: ሽመይ ኬቨን ይበሃል።
0: ወይ ኣይገንዘብን ውርደትን እንድዩ እሞ ብዛዕባ እዛ ተዓሊም ሳዋሲ ገለዶ ዛንታ ኣለካ?
1: ያ ዛንታ ኣለኒ። ክልተ ኣሕዋተይ ተዓሊሞም እዮም። ኣቦይ ቀደም ሓፋሽ ውድባት ነይሩ። ኣቦይ ከምኡ ይብለኒ ኣለኒ ኩሉ ግዜ።
2: ሓንቲ ቆልዓ እታ ንኩሉ እዩ ዝብፅሖ ዝበልክያ ድኣ ኮይና ትልክ እንድያ። በሎ ንዕናይ ንዕናይ ንዕናይ ወይላይ ወይላይ ወይ ሕጂ እውን ሰብ ጌርና ሰብ ጌርና ሰብ ጌርና
3: ኮፍ ኣለይኩም።
0: ሰኒህሌና ምን ስሜትኪ?
3: ኣርሄት መሓመድ ሰዒድ።
0: ሰኒ ምና ያ መጣእኪ?
2: ኣንቲ እዛ ቆልዓ ገለ ክትዛረብ እያ። እንታ ራባዓይ ግንባር ንዓንደ ስቕበል በላ ደው ነብላ።
1: ኖኖ ኣም ሶ ሃፒ ሚለና ቋንቋ ትግራይ ትኽእል እያ። ኦ ማይ ጋድ
0: ወረ ንዓኻ እውን ዌር ዲድ ዩ ኬም ፍሮም ሃወልዳ ኣርዩ ክብለካ እ
3: ማሻላ እዛ ቆልዕ ብላሕ ትመስል።
0: ማሻላ ጥራይ ድኸ ሽኽረን ካ ወስኽላ።
2: ኣንቲ እንታይ ኣኹ ቁርጠምጠም ትብሊ ዘለኺ? ኣንቲ ስክንደበለኺ ይጠርፉኺ?
1: ኖኖኖ ዳድ ከምኡ ይትበላ። ኣነ ሕጂ ከምኡ ክፈልጥ ደደ ኣለኹ። ኦኬ እዚ ኩሉ ክፈልጦ ኣለዎ ሚሉ ንፍእቲ ይኺ
0: ኣንዋር ዝበሃል ኣሎ መማህርተይ ንሱ ይቆቁርብ ነይርኒ በዓሎ ቦይ ኮ ቋንቋ ናይ ሃገርኩም ክትፈልጡ እዩ ዝግባእኩም።
1: ያ
0: ኣብዛ ሳወኻ ኣብቲ ርእሲ ትምህርትን ተዓሊምን ቋንቋታት ናይ ኤርትራ ክመሃሩ ኣለዎ።
3: ኣይዋ ሽዑ ክልተ መክሰብ ኮይኑ መንእሰይ ኤርትራ ከዓ ብቋንቋ ናይ ዓዱ ከዓ ቁርጥምጠምጠምጠምጠም ብል
1: ያ ሽዑ 20 ሽሕ ተምሃሮ ቋንቋ ይኽእል እዚ ንሃገር ዓብዪ ፕሮፊት ዝኸውን መኽሰብ እዩ።
2: ዎ በሉ ኸይሰምዑኹም እሞ እዛ ዝበልኩም ማርኢቶ ቅንዕቲ ኣኢሎም ንዓመታ ኸየምህርዎም።
3: ወሸለ ወሸለ ምሂሮ እሞ ኣንቲ ሓቢባ መን ይኸስምኪ?
0: ኣና ስሜቸይ ሚለና ሃንስ ጊላይ ፃዕዳ ብዕረይ ወእንቲ ምናያ መጣእኪ?
3: ኣና ምንጊ እንዳዕ መጣኩ ዛጓለ ኣብ ሳዋ ሳልሳይ ዙርያ ተዓሊመ ሓዳር ገይረ ቆልዑ ወሊደ ሕጂ ከዓ ተዘኩረይ ንክሕድስ ኢሉ ከዓ ንሳዋ መፅ።
0: ወይ ለከጋደይ ማዓረይ ራብዓይ ግንባር በርኣየ ዓዶ ኣብኻ በዚኣ ተኸድካ ድለውቲ በዚኣ ተኸድካ ዕልምቲ በዚኣ ተኸድካ ስልምቲ እዛ ዘይትተርፍ ሸዓይልካ ካብዛ ንግድዓኻ ንግፍ ይህቦይ።
3: ኣይዋ ሰጥበል ከም ሓውኻ ፅናዕ ከም ዋዕሮ ሓትኻ ከይደፈርዑና ዓዶ ኣቦኻ ንፈልሑ ኸይከውን ንግድዓኻ።
0: ኣይዋ ማተስ ኣልኣል ጠቢብ ኣስኣል ኣል ሙጀረብ ዶክተር ኣይትሕተት ዝፈተነ ሕተት ይወድሓወ ቦይ
2: እሞ በዚ ኣቢለ ዶ ንኸሰተ ኸርክቦ ተዕሊም ክኣቱ
0: ወዲ መን ኮንካ ድኣ ክትተርፍ በላ ቦይ ሕጂ ናይ ተሓጓስ ከምቲ ኣብ ዓውድን መኸይዳን ትደርፈልና ሃየ ሕጂ ከዓ ድረፍ።
1: ዋው ሚሉ ኣቦኺ ይደርፍ እዩ
2: እንታ ቆልዓ ናይዚ ኣይጨኒቕና እምበረ ኣብ ዓውድን መኸየዳን መሪሖ እዮም እንደ ዝጭፍር ነይረ።
3: ኣይዋ ብጨፈራ ይዕየ ብጨፈራ ኸዓ ይኽታት ጋሻ ምድራፍቲ ኮይኑ ንስኻ እውን ክትደርፍ ኣለካ።
1: ኦ ኣነ ሕጂ ክደርፍ ኣይክእልኒ ጎሮሮይ ፕራክቲስ ልምምድ የድልየ እዩ።
2: ኣነ እውን ድቋስ ዋኸይሰተኹ ጎሮሮይ ሕራይ ኣይብለኒ።
0: እንታ ቦ እሞ ንጓልካ ጥራይ ርኢኻ ክትምለስ ነዞም መሳቱ ጓልካ ኸ ከምቲ ንዓውድን መኸዳን ከይጨፈርካሎም ክትምለስ ራብዓይ ግንባር ኣርሄት ሳልሳይ ዙርያ ኸዓ ሃየ ነዚ ደርፊ ግንባር ግንባሩ በልዎ ሃየ ተቐበልዎ ወደከ
4: ሳዋየ ሳዋ ናበልካ ዝርየ ሳዋየ ሳዋ ናበልካ ዝርየ ዋሕስ ሃገሬ ዋሕስ ሃገሬ ዋሕስ ሃገሬ ዋሕስ

0: ናይ ዛ ጥዕም ዝኾነ ዜማ ዳግማይ ተራኺብና ኣለና ኣብቲዋ ተኸታተልቲ መለፍ የርና ምኸመይ ነስተማቕራ ፀኒሕና ፅቡቅ ከምዚ ክንካተላ ፀናሕና ወለድናሲ እቶም ኣብ ሂወትና ዓብዪ ተራ ዘለዎም ብኦም ተምሕና ከም ንኸይድ እተስምዕ ጣዕሚ ዜማ ኢና ክነስተማቕሪ ፀኒሕና ማለት እዩ እሞ ካብዛ ጣዕሚ ዝኾነ ዜማ ኣስዕባቢለ ድማ ናብ ታ ተቐፅል ትሕሶና ማለት ትሕሶ ብራቮ ይክብለኩም ንሎም ማዓንቲ ብራቮ ድማ ኣብ መንጎ ተምሃሮ ዘሎ ውድድራት ተምሃሮ ዞባ ማእከል ዝነበረ ውድድር ኢ ክተርእየና ማለት እዩ መቦቕታ ዘለዎ ከይንዋሕኩ ናብ ብራቮ ክብለኩም እያ ንባብ ድሕሪያ ክምለሰኩም እየ ሰናይ ምክልና
1: ዮዳን ብርሃነ ካብ ቤት ትምህርቲ ባና ሶልያና ወደባት ካብ ቤት ትምህርቲ ብድቦ ኤሩይ ካዕሳይ ካብ ቤት ትምህርቲ ዓወት ዮርዳኖስ ገብረ ትንሳየ ካብ ቤት ትምህርቲ ሓርበኛታት ሉልያ ቢንያም ካብ ቤት ትምህርቲ ፊላን ሄራን ዮናስ ካብ ቤት ትምህርቲ ደንበ ሰንበል እልልታ ቴድሮስ ካብ ቤት ትምህርቲ ፍረሰላም ላሜ ካማንኤል ካብ ቤት ትምህርቲ ጉንበት 24 ኤልናባይ ሳሙኤል ካብ ቤት ትምህርቲ ፍኖቶ ጥበብ ንኹላቶም ሓደ

0: دوم طاغعيتن.
1: ኣራይ ተወዳደርቲ ካብዚአን ናይ ዕጫ ወረቐት ኣለዋኹም ኣልዕሉ ዓንቲ ልዕሉ ኣራይ ንድሕሪት ንገለይ ንምለስን ኢና እቲ መደብ ተሰሪዑ ዘሎ ኤንግሊሽ ሳይንስ ሶሻል ስተዲ ሲቲዘንሺፕ ማቴማቲክስ ኢልና ሰሪዕና ኣለና ካብ እንግሊሽ ስጋዕ ብጀካ ማቴማቲክስ ኩለን 30 ሰከንድ እየን ማቴማቲክስ ግን 60 ሰከንድ ክትከውን እያ ስለዚ ኣብ ማቴማቲክስ ረጊኹም ወረቐት ክፍቀደኩም ይኽእል እዩ ክሰርዑ ኢኹም ዝኾነ ተምሃራይ ግን ረጊኡ ይስራዕ ኩላትኩም ንፉዓት ስለ ዝኾኑ መን ካብ መን ይበልፅ ንኸነውፅ እምበር ኩላትኩም ብሉፃት ይኹን ስለዚ መደብና ከይጅምር እዩ ወረቐት በፂሕናኹም ኣለ ተን ወረቐት ነጊሮኩም እየ ሰለስተ ሕቶታት ኣለዋ ተቐዳመይትን ሳልሰይትን ጥራይ ኹም ትነግሩኝ ታ ማእከለይቲ ግደፍዋ ኩለን ከዓ እንግሊሽ ሳይንስ ኣለዎን ተረድናኹም ነን ታ መጀመርያ ትሕተትዋ እንግሊሽ ኣላ ድሕሪ ሳይንስ ኣላ ሰሪዕና ኢና ኣለና ሕቶና ክንጅምር ኢና ናብ እንግሊሽ ኢና ክንቅፅል ኩላትኩም ድልዋትኩኑ ክንጅምር ኢና ብእንግሊሽ ኢና ንጅምር ተምሃራይ ዮዳን ብርሃነ ካብ ቤት ትምህርቲ ማታ ባና ቁፅሪ ክንደይ ቁፅሪ ሓሙሽተ ኤ ቾክ ኢዝ ዩዝድ ዳሽ ራይት ቱ ኖትስ ኦን ደ ብላክ ቦርድ ኤ ቱ ቢ ፎር ሲ ኣት ዲ ዊዝ ሂ ሚስ ኣም ሶሪ ሁካና ሰሪ ፎር ing ፎርማት እንድሕር ኣለ እንታይ ንጥቀም ፎር ንጥቀም ፎር ራይቲንግ ቱ ራይት ንብል ኦኬ ሶሌና ወደባት ናምበር ናይን ሺ ሊቭስ ኢን ከረን ዳሽ ሄር ግራንድ ፓረንትስ ኤ ቱ ቢ ዊዝ ሲ ኣት ዲ ኦን ዊዝ ኤክሰለንት ክላፌራን ራይ ካሳይ ናምበር ቱ ላስት ዊክ ዊ ወንት ቱ ባረንቱ ዳሽ ኤ ባስ ኤ ኢን ቢ ኦን ሲ ባይ ዲ ቱ ባይ ሺ ሚስስ ምሶሪ ኦን ኤ ባስ ኣርቲክል ኣለዎ ኣርቲክል ተለዎ ተጠንቀቕሉ ስሞል ቬክል ተኮይኑ ኢን ላርጅ ቬክል ስ ኮይኖም ከዓ ኦን ንጠቐም ኦንዶ ወይ እንዳተምሃርና ንኽኢል ሶሪ ዮርዳኖስ ገብረ ትንሰ ናምበር ስክስ ዶ ስኩል ኢዝ ዳሽ ዘ ሾፕ ኤን ደ ክሊኒክ ኤ ኦን ቢ ኢን ሲ ኣት ዲ ቢትዊን ኤክሰለንት ክላፕ ዮር ሃንድ ሉልያ ናምበር ሰቨን We will have a national exam dash June A in B on C at D4 A in excellent Okay Heran Yanas
2: number
1: 1 I do not like going out dash night A on B in C4 D at
2: D at
1: excellent ክላፕ ዮር ሃንድስ ጠቂዒት ጠቂዒት እልልታ ነጠቕዓ ኣሎ ሞራል ናኣቦም ናምበር 8 ደ ስቱደንትስ ወን ቱ ዳህላክ ዳሽ ቦት ኤ ኦን ቢ ኢን ሲ ባይ ዲ ዊዝ ደ ስቱደንትስ ወን ቱ ዳህላክ ዳሽ ቦት ኤ ኦን ቢ ኢን ሲ ባይ ዲ ዊዝ excellent clap your hands okay lamik
2: number
1: 3 petros was born in aurdat dash 2003 a in b on c at d2 2003 malate 2003 comedy nibab 2003 na na nobugo 2003

0: I dash and dash. Yes, excellent. I told.
1: Number 27.
0: 27. List the cell organelles which are present in both plant cell and animal cell.
1: Cytoplasm, nucleus, cell membrane.
0: What's the three again?
1: Three of them, they're present in both of them.
0: If you have another, find out.
1: In both of them.
0: Yeah, both of them.
1: In both of them is cytoplasm, cell membrane, nucleus, mitochondria.
0: So, mitochondria is a higher quality. Okay, next. 21. The way in which heat energy transferred by current of liquids and gas is?
1: Convection.
0: Excellent. She answered. Okay, question. 23. Elements on the right part of the periodic table are?
1: Non-metals.
0: Excellent. 26. When light bounces back from its surface, it is called? When light bounces back from its surface, it is called? Bounce back.
1: Reflection.
0: Deflection.
1: Reflection.
0: Excellent. 19. The force exerted to a machine is called?
1: Effort.
0: Excellent. Number 22. Mitosis is a type of cell division takes place in dash.
1: Body cell.
0: Body cell. Excellent. Science wadina na social studies ghayr alana.
2: ብራቦ ዳግማይ ተራኺብና ኣለና ፍትዋ ተኸታተልቲ መለፍዮምና እሞ ነዚ ተዳልዩ ዝነበረ ትምህርታዊ ፍልጠት ከምኸንካ ተለፀኒሕና ክንደይ ካብቲ ካሕተ ዝፀንሐ መሊስኩም እዎ ብራቦ ንዓና ንመዘኻኸሪ ኢላ እንዳምፅያቶ ዝበዝሕ መሊስኒያ ክንከውንካ ተስፋ ይገብር ማለት እዩ እምበር ፍትዋ ተኸታተልቲ መለፍዮምና ካብዚ ቀፂለ ናብታ ተቐፀልቲ ሕሶና እንዲኸብረኩም ቅድሚያ ግን ሓንቲ ሕፀ ዝበለት ዕላለ ይክዕለኩም ሓደ ተምሃራይ እዩ ወዲ 4 ዓመት ንመጀመርታ ግዜ እዩ ተምሃራይ መዋለ ህፃናት ማለት እዩ ንመጀመርታ ግዜ እዩ ትምህርቲ ዝኸይድ ነይሩ ሕጂ ትምህርቲ ክኸይድ ኣይደለየን እቶም ስድርኡ ለሚኖም ለሚኖም ለሚኖም ናብ ትምህርቲ ከም ዝኸይድ ገይሮሞ ማለት እዩ ሽዕ ትምህርቲ ምሰብ ፅሕዎ እቶም ስድርኡ እንታይ ኢሎም ከምዝተሃንጥዮም ከመይ ልውዕ ይኸውን ፈቲዎ ዶ ይኸውን ገለ ኢሎም ተሃንጥዮም ሽዕ ገዛ ምስ ተመለሰ ከመይ ፀኒሑ ምፅእቱ ኢሉስ እቲ ናይ ጣዕሞቱ ደርቢዎ ገለ ሳሎን ረፋዕ ኢልኸፍ ኢሉ ከመይ ነይሩ ትምህርቲ ገለ ኢሎም ስሓትዎስ እንቲ ከመይ ክኸውን ሕጂ ከዓ እኳ ፅባሕ መፁ ካዮም ክብሉና ኢልዎም ይበሃል እዚ ቆልዓ እዚ እንታይ ስ 1ተ ወርሒ ሙሉእ ከምዝምሃር ኣይፈለጠን ነይሩ ማለት እዩ እሞ ነስ እዚ ቆልዓ እዚ ናይ 2ልተ ወርሒ ሙሉእ ዕረፍቲ ለካተ ዝበሃል ሲ እንታይ ምበለልኩም ተሓስቡ ከምቲ ትፈልጥዎ ሓንቲ ሕቶ ክሓተኩም ክረምታዊ ዕረፍቲ ሲ ንፈታዊ ትምህርቲ ድዩ ዘሐጉሶ ወይስ ንፀላእ ትምህርቲ ንፈታዊ ትምህርቲ እዩ ዘሐጉሶ ምክንያቱ ፈታዊ ትምህርቲ ከምቲ ትምህርቲ ዝፈትዎ ነቲ ክሳይ ነቲ ዕረፍቲ እውን ክፈትዎ እዩ ፀላእ ትምህርቲ ግን ነቲ ዕረፍቲ ንትምህርቲ መኒዎ ንዕረፍቲ እውን ሰሙን ምስ ገበረ ጥራይ ክመንዎ ስለ ዝኽእል ማለት እዩ ማርከስ ፍትዋ ተኸታተልቲ መለፍዮምና ደጊመ ደጋጊመ ርሑስ ብጅማር ክረምታዊ ዕረፍቲ እናበልኩ ካብዚ ቀፂለ ናብሳት ስዕብቲ ሕሶና ይኸብለኩም ቅድሚያ ግን ሓንቲ ሓፃን መሰገሪ ተላስኒ ኣይተርሖ ኢኹም

ድሕሪ ዝሓፀበ መሰጋገሪ ዳግማ ተረኽብና ለና ብተዋ ተኸታተልቲ ንረፊርና ካብዚ ስዕባ ቢሎ ድማ እታ ኩልኹም ብሃንቀወታት ትፅበይዋ ትሕሰ ድራማ ይኽብለኩም። ናይ ሎሚ ድራማ ተወሳእትና ተቐሪቦም ተዳልዮም መፋነው ትብል ድራማ እዮም ሒዞብልና ቐሪቦም ዘለዉ። ከምቲ ኩልና ንፈልጦ ኣብ ከምቲ ዝተፈላለየ ነገራት ኢና ንገብር፣ ትምህርትና ንዓፁ በለስ ንበልዕ። ሓንቲ ካብቲ ፍልይ ዝበልካ ተምሃሮ ናብ ሳዋ ይኸዱ ማለት እዩ። ኣሕዋትና፣ ጎረቤትና፣ ሓዝትና ናብ ሳዋ ነፋንወሉ ግዜ ተምሃሮ 11 ክፍሊ ድማ ናይ መፋነዊ ዝገብርዎ ፕሮግራማት ከመይ ከም ዝመስል ካብዛ ድራማ እዚኣ

0: ነስ ገይላ ኳ ትሪኦ ደለዋ
1: ከነርያ እንዲና መቸም ካብናቶም ከም ትበልፅ ክሳምን ኣለዋ
2: ንሶም ከገይሮም ድዮም ኣንታ ብዘይ መዘከር ተሰዋ ክወርድዮም መስለኒ
3: ከባብሪኦም ሓንቲ ጓል ቅርቦ ማሓዞኦም ረኪብያ ነረ ነዝናህና ቪድዮ ርአያ ከዓ ፈትያቶ ግን ካብ ምዝራብ ዓቃበታት ገይራ ኣነስ ነዝናቶም ከማን ክርእዮ ምደለኹ
0: ክላ ከብዝና ናይ መፂ ድበጃኹም እዝናና ኮትሪእዎ ኣለኹም ኩሎም ረሳናት ኩሎም ርኣ ኪፍሉሎ ደስ ክብልኻ
2: ድሓን ካብ ብዙሕ ምዝራብ ናትኩም ከርእና ምሽ ንብላ ካብ ናትና እናቶምን ናይ መን ከም ትፅበቕ ሽዕ ነርኢ
0: ክላ ኣታ እምበር ክዛና ጉዕ ድኦም ኣነስ መርዕብ ደየ ስሕቡኒ
3: ድሓን ፅባሕ ካ ተቐፂሮም ኣለዉ ዶ ገይል ኣይ ሓጠርና ፊቶም መደብኩም እንታይ ንገርና ዘይንብላ
2: ፅባ

0: ኣታርእዮም ኣታዚኦም ዳ ፍልይ ዝበለ ናዮም ክገብርዎ ባልጆኦም ጠርኒፎም ክኸዲኦም መስለኒ
1: ክላ ነጊርናኩም እጆ ኣዋፅርያ ባፅዕንክል ኢልናኩም ንስኹም ግን ምቆት ዘለኖ ሃሮ ላይኩም ኣተሪፍኩምና ራእይዎ በሉ ተቐዲምና
2: ኣታሞ ባፅዕ ናይ ዝኸድካ ድዩ ኣብዚ ንኮ ቤላ ናይ መዘከርታ ግዜ ኢና ሓሊፍና
1: ክላ እግረፉና በጃኹም ሕጂ ኣብ ባሕሪን ገለ ክቃዛዝ እዮም ማለት እኳ
3: ኣታ ቀኒካሊኻ ኣጆኻ ካብ ሰባ ምስ መፅካ
2: ከይዲና ንባፅዕ ሕረዶ ንዘወሩ ኢና
0: ኣታታይ ዝግሪ ወደይ
2: ኣነ ግን ባፅዕ ዝኸዱ ይመስለኒ ከድና ዘይንሓቶ
0: ሓቂ ክጓደይ ንና ኬድና ንሕተቶም እያ
2: ናብ ቤት ትምህርትና ቤት ትምህርትና እንታይ ኣሎ
1: ጓል ሓቂ ዶ ክነግረኪ ማራን እናተሸርሽርና እዚ ናይ ለፈዝ ምፍናዊ መደብ ከመይ ኹም ክትሕልፎ ፍሉ ኣባፅዕ እንድዮ ግን ከመይ
2: ናብ ባፅዕ ኣይኮኖን ከምዝናትኩም ናይ መዘናግዕ መደብ ኣለና ዶ ተወሳኺ ከዓ
1: ባፅዕ
2: ዝኾነ ባልጃ ዝሓዘ ተምሃራይ ባፅዕ ድ ድኸይድ
0: እሞ ክዳውንትኹም ጠርኒፍኩም ናብ ቤት ትምህርትና እንታይ ኣሎ መቕናይኩም ድኹም
2: ዋዚና እዚ ከምቲስኹም ዝገመትኩሞ ክዳውንትና ኣይኮነን ዲብዛታትና እዩ ዲብዛታትና ድማ ብፅቡቅ ሓፂብና ኣስታሪርና ኣብዚ ባልጃ ዝገርና ኣለና
4: ብተወሳኺ ክንካልል ዝሓገና ጥራውስትን ካልኦት ጠቐምቲ ፅሑፋትን ምስ ዲቪዛና ጌርና ብሓደ ናብ ቤት ምና ንወስቶ ኢና
0: ብድሕና ዝመፁ ምናልባት ተምሃሮ ተሸገሩ ከየልው ሞ ንዖም ክንዎም ከዓ ሓሲብና
2: ብተወሳኺ ኣብ ቤት ትምህርትና ናይ ፅገናን ፅሬትን ወፍሪ ክንገብር ንዳይክተር ፍቓድ ክንሓትት ኢና
4: በዚ ድማ ዝጠቅም መዘከርታ ገቢፍና ሳዋ ክንወ መዲብና ኣለና
0: ዋዋዋዋዋ

ነዛ ድራማ ከመይ ክንከታተላ ፅንሕና ብተዋ ተኸታተልቲ መረፊርና ከምዚ ኣብዛ ድራማ ክንከታተሎ ፅንሕና ንሰብ ክንከይድ ከለና ንገብሮ ናይ ምዝንጋዕ መደባት ማለት እዩ። ምስለ ምዝንጋዕ ጥራይ ዘይኮነ ኣብ ውሽጡ ብዙሕ ቁም ነገር ዘለዎ ከምኡ ተዘካሪ ነገር ጌርና ክንከይድ ከም ዘለና በዚ መንገዲ እዚ ፊዮርና መኪናትና ኣላ ማለት እዩ። ንኣባላት 38 ዙርያ ብሰላም ምፅና፣ ንኣባላት 39 ዙርያ ድማ ነዞም ብሕጂ ሰባት ኸዱ ሰላም መንገዲ ክኾነልኩም ድማ በዚ ጋጣሚ እዚ ፊዮርና ምንዮታት ገልፀልኩም ኣላ ማለት እዩ። ባርከት ብተዋ ተኸታተልቲ መረ ፊዮርና ፊዮርና ንሎሚና ዳለቶም ዝነበረ ትሕሶታት እዞ ክከታተልዎ ፅናሕኩም እዩ ነይሩ። ትሕሶታትና ዓጊብኩም ተዘናጊዕኩም ከምኡ ተማሂርኩም ክትኮኑ ተስፋ እናገበርኩ ምርኻብና ኣብ ዝመፅእ ሰሙን ብመለሳት ዘለዎም ትሕሶታት ይኸውን። ክሳዕ ሽዑ ግን ሰሰናይ ንክህሉና

0: ዘንበር ክቁብስ?
1: ኣነ እውን ልክዕ ከማኺ ታውዕኽ ኣለኹ።
0: ስማዓንዶ ሳዕርሓ ወይ ሎሚ ሶንን ድዩ ፅባሕ ሶሉስ ሓደ ሚትሮን ዓሰርተን ወሲኽን ትተሓትር ረቡዕ ኸዓ ሓደ ሚትሮን ዓሰርተን ወሲኽን ትተሓትር ኩሉ ምሉ ኣብዘን ክልተ መዓልቲ 2 ሚትሮን 20 እንተትኸውን ሓሙስ ሳሞሮስኩን እያ።
1: ኣንቱ ዋጋዕታ ሃፍተይ 2 ሚትሮን 20 ክትኮኒ ዳሓርከ ኣብቲ ሰልፊ ጢልልኪ ፅላል ቀባሮ ክትመስሊ ዳሓርካ ምስ ዓበኹኮ ኣዶ ክትኮኒ ይኺ ሽዑ ቆልዓ ምስ ሓዘልኪ ኣብ ገመል ኮይና ዲና ነቲ ቆልዓ ክንቅበለኪ ፎርማ የብሉን ሜትሮን 65 ይክትኾኒ ኣነኻ ሜትሮን 80
0: በቃ በቃ ሜትሮን 65 ይኣኽለኒ እዩ ጥራይ ኣብዘን ክልተ መዓልቲ ክጉብዝ ኣለኒ ንሳዋ ክወርድ።
2: ኣንታ መምህር ብጫ ማዕረይ ነዞም ቆልዑ ክሰምዖም ዶ ፀኒሕካ? ንስኻ ኸ ንሳዋ ከመይ ረኺብካ እያ?
3: ክላስ ስቕበል ዘረባ የብሉን ነብሲ ይብሉ ተጋደልቲ ነብሲ ረኺበያ መድሃኒት ናይ ኩሉ ናይ ዝተፈላለየ ሕማማት ፍውስ ረኺበያ።
2: ስማዕ እንዶ መምህር ብጫ ዓርከይ ሓደ ነገር ኣሎ ዝገርመኒ። ኣብ ኣሜሪካ ናሽናል ሰርቪስ ሃገራዊ ኣገልግሎት ኣሎ፣ ኣብ ኤሮጳ ናሽናል ሰርቪስ ሃገራዊ ኣገልግሎት ኣሎ፣ ኣብ ቱርኪ ኣሎ። ስለምንታይ ደኣ ኣብ ሃገርና ኤርትራ ሳዋ ምስ ተመስረተት ሓሳስያ ናይ ፍንጫ ኣለርጂ ሒዝዎም ሃትሹ
4: ይምሃርኩም
2: ሃትሹ
4: ይምሃርኩም?
3: ክላውን ዓርከይ እቶም ለባማት ደለይቲ ሰላም ድቂ ሳዋ መሊሶሞ ይውሰትኩም ዘይኮነስ ይምሓርኩም ኢሎሞም ኣነ ኸዓ ይምሓርኩም ጥራየ ድብሎም።

እንስሳታት ክውለዱ እንከለዉ ኣዝዩ ዝሕጉሰካ። እንተኾነ ነቶም ኣብ ፅንተት ዝርከቡ እንስሳታት ነፍሲ ወከፍ ሓዳስ ህይወት ተስፋ ሒዛ እያ ትመጽእ። እዞም ሕጂ ንዕዘቦም እንስሳታት ኣብ ፅንተት ዝርከቡ ኮይኖም ኣብ ከባቢ ወዲ ሰብ እዮም ምንባሮም ጀሚሮም ዘለዉ። ቁሩብ ምስ ዓኸኹ ድማ ናብቲ መበቆሎም ዝኾነ በረኻ ክስደዱ እዮም። ንሕጂ ግን ጉዕዞ ናይ ህይወቶም ንውልቆም ኣይኮኑን ክኸድዎ። ኣብ ጎኖም እዞም ንኽናብይዎም ድልዋት ዝኾኑ ሰባት ኣለዉ። ስለዚ እዞም ኣብ ፅንተት ዝርከቡ ውሉዳት ናብ በረኻ ተመሊሶም ንጅር ናይ ወለዶኦም የውሕሱ ዶ ይኾኑ?

ኣብ ገማግም ናይ ደቡብ ኣፍሪቃ ገለ ብሉፃት እንስሳታት ኣብ ክራማት ንኽራብሑ ይእከቡ። እዚኦም ናይ ኣፍሪቃ ፔንግዊን ተባሂሎም ይስመዩ። እቶም ብፍሉይ ኣብ ፅንተት ዝርከቡ ዓሌት ፔንግዊን ድማ እዮም። እዞም ክነፍሩ ዘይክእሉ ኣዕዋፍ እንቋቑሖ ንኽፀፍዩ ዓመታዊ ናብዛ ውስንቲ ቦታ ይምለሱ። እቶም እንቋቑሖ ክሳብ ዝጫጭሑ ካብ ፀሓይ ይዕቁብዎም እኳ እንትኾኑ ኣብ ዝቐረበ እዋን ግን ምቆት በርቲዑ ስለ ዘሎ ነዞም እኹላት ኣፍሪቃውያን ፔንግዊን ከይተረፈ ክብር ተዓሚዩ ዝረአ ዘሎ።

እዞም ወለዲ ነቶም ዘይጫጩሕ ብእንቋቑሖኦም ገዲፎም ናብዚ ዛሕሊ ዘለዎ ውቅያኖስ ንኸምርሑ ድማ ገዲድዎም ይርከብ። ብዙሕ ናይዞም ፔንግዊን ማልያ ኣይነበሮን፣ ብሚልዮናት ዝቝፀሩ እዮም ነይሮም። ኣብዚ ሕጂ እዋን ግን ብዙሖም ናብ ትሕቲ 20,000 ኣንቆልቂሉ ይርከብ።

ዝገልጾ ንሕና ንዝኾነ ተደርብዩ ዝጸንሐና እንቋቕሖ ካብ ተነጽሎ ከነድሕኒና ንጓየ ዘለና እዚ መስርሕ በቲ ሓደ ዘሐጉስ በቲ ሓደ ኸዓ ዘጨንቕ እዩ ትብል። እቶም ዝተረስዑ እንቋቕሖ በዝብርቱዕ ፀሓይን ሙቐትን ከይተሃሰዩ እንከለዉ ከገላግልዎም ኣለዎም። እዚ ቅድሚ ሙቐት ናይዚ ቦታ 100 ዲግሪ ሰንቲግሬድ ምብፅሑ ከካይድዎ ኣለዎም። እንተዘይኮይኑ እዚ እንቋቕሖ ክበስል እዩ። እዞም ጉጅለ ኣብ ውሕዳት ሰዓታት 12 እንቋቕሖ ኣከቡ። ብድሕሪኡ ነፍሲ ወከፍ እንቋቕሖ ኩነታት ጥዕንኡ ይምርመር። እዚ መስርሕ ላምፓዲና ብምጥቃም ኣብ ውሽጢ እቲ እንቋቕሖ ህይወት ኣሎ ድዩ ንምርግጋጽ እዩ ዝትግበር። ከምዚ ንዕዘቦ ዘለና እዛ እንቋቕሖ ንጡፍ ዝኾነ ድቂ ኣለዋ። እዚ ከምቲ ዝግብኦ ዝምዕብል ዘሎ ጥዑይ እንቋቕሖ እዩ። ኣብ ኩለን እዘን ዝረኽብናየን እንቋቕሖ ድማ ከምዚ ክንርኢ ንምነት ትብል ክሮሽያ። ሕጂ ነዞም እንቋቕሖ ናብ ኢንኩቤተር ከነእትዎም ኢና ብምባል ናብቲ ኣብ ዓለምና ዝዓበየ ናይ ኣፍሪቃውያን ፔንግዊን እንቋቕሖ ዝዕቀቦ ማእከል ኣምርሑ። ኣብዘን ዝሓለፈ 10 ዓመታት እዚ ማእከል ብኣማይት ዝቕፀሩ እንቋቕሖ ከጫጭሕ እንከሎ ልዕሊ 1,000 ካብዘን ብሉፃት ኣዕዋፍ ድማ ናብ በረኻ መሊሱ እዩ። ክሮሽያ ነዞም እንቋቕሖ ብጥንቃቐ ኣብ ኢንኩቤተር ኣቐሚጣቶም ኣላ። ድሕሪ 4 ሰሙን እዞም እንቋቕሖ ብግቡእ ንኽጫጭሑ ተስፋ ተነቢሩሎም ኣሎ።

እዞም እንቋቑሖ ንኽጫጭሑ ነቲ ሽፋን ክሰብርዎ ምስ ጀመሩ ክሳብ ምሉእ ብምሉእ ዝወፁ 48 ሰዓታት ይወስደሎም። እዛ ጫቒት ቀስ ብቐስ ናብዛ ዓለም ትቕልቀላላ። እዛ ቀዳመይቲ ጫቒት ኣብ ውሽጢ 36 ሰዓታት እያ ነቒሓ።

ኣብተን ዝቐጸላ መዓልታት ካልኦት 8 እንቋቑሖ ንቑሓ። ሓንቲ ክትጫጭሕ ዝግባእ እንቋቑሖ ግን ተሪፋኣላ። እዚኣ ትማልያ ክትነቁሕ ዝግብኣ እንቋቑሖ

ክጫጭሕ ምስ ጀመረ ኣብቲ ውሽጡ ውሑድ ኣየር ጥራሕ እዩ ዝተርፍ። ስለዚ እዚ ጫቑት ብዋሕደ ኣየር ንኸይመውት ክሮሽያ በዕላ ነቲ ሽፋን ብጥንቃቐ እናኣለየት ንኽነቁሕ ክትሕግዞ እያ። ኣዝዩ ንጡፍ ዝኾነ መትኒ ስለ ዘለዎ ኣዝያ ክትጥንቀቕ ኣለዋ። ንሳ ክትገልጽ እንከላ እዚ መስርሕ ልክዕ ከም መጥባሕቲ እዩ። ነዚ ጫቑት ከይሃስኻ ካብዚ ከተውፅኦለካ ትብል። እቲ ብቐዳምነት ክትግበር ዘለዎ እዛ ጫቑት ኣየር ረኺባ ንኸተሰንፍስ ምሕጋዝ እዩ። ስለዚ ነቲ ሞትኩብ ናይዛ ጫቑት ካብዚ እንቋቕሖ ከም ዝወፅእ ክትገብሮ ኣለዋ። ዕትብቲ ናይዛ ዑፍ ተፈሊዩ ድዩ ኣይተፈለየን ኣይፈለጥኩን ዘለኹ። ስለዚ ኣዝዩ ጥንቃቐ ዝሓትት ሓደገኛ መስርሕ እዩ ትብል። እቲ ላዕለዋይ ክፋል ጥራሕ ብምእላይ ነቲ ዝተረፈ ባዕሉ ንኽኣልዮ ገደፈቶ።

ነዚ ኣፍሪቃዊ ፔንግዊን 198 ዝብል ስያመ ሃብዎ። ክሮሽያ ብሓጎስ ክትነብዕ ደለየት። ግን ከምዚ 198 ዝኣመሰሉ ባዕሎም ሓጊዞም ዘንቅሕዎም ጨርቃዊት ብህይወት ናይ ምንባር ዕድሎም ኣዝዩ ዝተሓተዩ። እዝን ክንሱ ግን ንኽዓቢ ብተስፋ ንፅበ ትብል

ብተወሳኺ ናብ በረኻ ክምለስ እንተኾይኑ ልክዕ ከም መዛንኡ ምምጋብ ምሕምባስን ኣብ መትገዛእ ነብሱን ክገብር ክመሃር ኣለዎ ትብል። ናይ ፔንጉን ጨቓዊት ምክንኻንን ምምጋብን ኣዝዩ ኣህላኽ እዩ። ስለዚ እዛ ሜል ዝተባህለት መሳርሕቲ ክሮሽያ ንኸተቕርሶም ሰዓት 5 ወጋሕታያ ትመጽእ። ከም ነፍሲ ወከፍ መዓልቲ ናይ ሎሚ ምርጫ መግቢ ናይዞም ፔንጉን ዓሳ ሳርዲን እዩ። ነዞም ሳርዲን ምስ ማይ ሓዊሳ ድማ ን7 ደቓይቕ ጠሓነቶ። ዝኾነ ዓፅሚ ከይህልዎ እሞ ከይሓንቆም ድማ ዘቐቐቶ።

ብርቱዕ ሽታ እዩ ዘለዎ። ንገዛኻ ዓሳዓሳ እናሸተትካ ኢኻ ትኸይድ፣ ግን ምስ ግዜ ትለምዶ ኢኻ ትብል ሜል። ኣፍሪቃውያን ፔንግዊን ኣዝዮም ስሳዓት እዮም። ዳርጋ 3 ዕፅፊ ናይ ኣካላቶም ክብደት ክምገቡ ኣለዎም። ክሮሽያ ከም እትገልጾ ኣብዚ ሕጂ እዋን 90 ዝኾኑ ጨቃዊት ኣለዉና። ንኹሎም ከተዳልወሎምን ክትምግቦምን ብዙሓት ክለዎ ትብል ሜል ድማ ኣብ ነፍሲ ወከፍ 2 ሰዓታት ስለ ዝምገቡ ክትምግቦም ጸኒሕካ ኣብኡን ከለኻ ክዕረፍካ ድማ ዳግማይ ከተዳልወሎም ኣለካ ትብል።

ንእሽተይ ቱቦ ተጠቂመን እየን ዝምግብኦም። ግን ሓደ ጨቒት ምምጋብ ኣቢሎ ንሱ ድማ 198 እዩ። ከብዱ ተነፊሑ ሓሚሙ እዩ ዘሎ። ድሕርቲ ንቁርሲ ዝሃብናዮ መግቢ እቲ መንፋሕቲ መሊሱ ገዲዱ ይርከብ ይብላ። መብዛሕትኦም እዞም ብሓገዝ ዝነቑሑ ጨቓዊት ብቐጻሊ ክሓሙ እዮም ዝረኣዩ። ንሕና ድማ ልክዕ ከም ውላዳ ዝሓመማደ ኣዚና ኢና ንጭነቕ ትብል ክሮሻ።

ንጽባሒቱ ወጋሕታ ክሮሽያ ንጫቒት 198 ደሃዩ ክትገብር ናብ ስርሐ መጸት መንፋሕቱ ከም ዝጐደለን ኣዒንቱ ድማ ክኽፈታ ኸም ዝጀመራን ኣስተብሃለት። ብሓፈሻ ኣዒንቲ ናይዞም ጨቓዊት ድሕሪ ምንቋሕ ንውስናት መዓልትታት ተዓሚተንየን ጽንሓ። ድሕሪ ሓደ ሰሙን ናይ ጨቓዊት 198 ክብደት ሰውነት 100 ግራም በጺሑ ይርከብ። ሕጂ ናብቲ ዝቐጸለ ናይ ምምዕባል ንጥፈታት ክሰግር እዩ። እዚ ድማ ን198 ብጻይ ክህቦ የን።

ሜል ክትገልጽን ከላ ልክዕ ከምትን ውላድና ባንቡላ ንምጻሉ ነዚኦም እውን ወላዲቶም መሲልዎም መታን ምችኡነት ክፈጥረሎም ባንቡላ ክንህቦም ኢና ትብል። ብተወሳኺ ሓዊኽ ኾኖ 1201 ዝስመ ጨቑት ኣምፅሉ። ነንሕድሕዶም ምስ ተለማመዱ ድማ 204 ዝስመ ጨቑት ወስኻሎም። ኣብ በረኻ ክልተ ኣሕዋት ጨቓዊትዮም ብሓባር ኣብታ ስፍሮኦም ዝቕመጡ። ስለዚ ከምኡ ኮይኑ ንኽስምዖም ኢና ነዚ ሃዋህው ንፈጥረሎም ትብል። እዞም ፔንግዊን ልክዕ ከም ኣሕዋት ብሓባር ብምህላዎም ውሕስነት ክፈጥረሎም ይተርእዩ። ጨቓዊት 198 ካብቶም ካልኦት ጨቓዊት ዝተሓተ ሚዛን እዩ ዘለዎ፣ ግን ሕጉስ ዑፍ ኮይኑሎ ትብል።

0: ኣበይ ቦታ ዲና ዘለና?
1: እንደአ ብፀልማት ገፀ ሸፊኖም እንዳኣሎም ኣምፅኦምኒ
0: እምበኣር ከማኢኻ ኣበይ ዘሎ መድፈና ይበሃል እዚ።
1: ካበይ ዲኻ መፂኻ?
0: ካብ ኣስመራ።
1: እንታይ ክትገብር ተረኺብካ ኢኻ?
0: ኣንታ ኣብ ዕዳጋ ሓሙ ሳብ እንዳሓዘን የምስልካ። ሰዓት 9 ምሸት እዩ ነይሩ። ንገዛና ንሓድሽ ዓዲ ኸይድ ነይረ። ዳሕራይ ክሰምዕ ህዳይን ንሓደ ክዳቐት ኢሎም ብኡ ዝኣክል ብዙሓት ወታደራት ነይሮም ኣብቲ ኸባቢ።
1: እንታይ ፈሊጥካ ድኣ ወደ? እንታይ ዓንዚዙካ ካብኡ ዘይትረሕቕ?
0: ዘይፈለጥኩ ዘይብገርሀይ እንዳኣለይ ህሩግ ኢለዮም።
1: እሞቱ ዝተቐጥለ ጥርጢሮም እዮም ሒዞምኻ
0: ክዕሙ ጽባ ገባሪ ኽፉእ እንተ ዝኸውን እንታይ ለናብኦም ይመጽእ?
1: እቲ ዝሓዘካ ኸጦር ድዩ?
0: እወህ ጠር ሰራዊት እወ ጠር ሰራዊት እዩ እሞ ዘኸፍአኒ ግን ሓደ ምልእሻ ወዲ ሃገርና እዩ
1: ተለልዮ።
0: እንታይ እሞ ኸይንገብሮ እምበር ኣጸቢቕ ወየለልዮ።
1: ንሱ ኸይፈልጠካ ድዩ
0: ዋ ኣብቲ ቐበሌና ካብቶም ጥበቅ ኣጓድ ዝብሃሉ ኒ ከመይ ጥበቕ ዳ ይብሉ ዓየ እምበር መሰታቲ ተጋዳላይ ተስፋይ ወደዩ እንድዩ ንኽልተይና ጽቡቅ ገይሩ እዩ ዝፈልጠና።
1: ኣሕዋትና እንብሎም ምናዳ ገለገለሲ ኣኽፊኦምሞ ብስርናይ ተተዓሲቦም ምኳቢሎምና ደርሆስ በምዑድ ደቃ ትጻወት ገይሮሞ
0: ደሓን
2: ኣዳይታ ከመይ ሓዲርኪ ፀሓይና ኸ ክትበርር ቀሪባ
3: ኣሰ ገዛ ወደይ ቀሪባ ወቐሪባ ቀሪባ
2: ዋይ ምኽፈልቲ ዳ ይብልክን ድዩ ከይደበኒ
3: ጸላይ ኻ ኺድ ገዛ ወደይ ኣየይ እዞም ግናያት እዛኣእምሮኻ ዛላብላኣቢሎም ንዓደው ዒሎም ኻ ዋይ ወደይ
4: ኣደይታይ ከመይ ውዒልክን ፀሓይ ዶ በሪቓ
3: መዓልኪ ስዕዲ ፀሓይ በሪቓ ወ በሪቓ ቀሪባ ክትበርቕ
4: እንሻላ እንሻላ ኣቱም ገዛ ድሓን ዶ ውዒልኩም
5: ድሓን ዶ ውዒልክን ስዕዲ እተዋስኪ
4: ኣልሓምዱላህ ኣልሓምዱላህ ድሓን ኢና
5: ዋይ ዋይ ኣንትን ስዕዲ ጽባሕ ጽባሕ ተትኸልክልክን ክትመጻ
4: ዋይ ኣንትን ንኸበዶም ጣዓሞት እንዳኣሉ ከምኡስ ከይትበላ
5: ማእሰርቲ ናይ እያ ክንበላ ኽኢ ኸፊኡና ዘሎ እምበሪ ከበዶምሲ ሳላኹም ዝሰኣነ የብሉን
4: ቁሩብከ ገለ ድሃ ይርኸብ ክንን ኣብይ ኣለዉ ኸብሃል
5: ወረ እንዳኣሉ ኣብቲ ማርያም ግንቢ ኸይኮኑ እብሉና
4: እሞ ገለ መግቢ ክዳን መሳሊ ሒዝካ ኸ ምፍታኖም ነቲ ኣድራሽኦም ኳም ንምፍላጥ
5: ኣብ ኩሉ በጺሐ ከምዛ ኸልቢ ጊስ ጊስ ጊስ ኢሎም ኩሎም ሰጒጎምኒ
4: ዋይ ካን
5: ካን
4: ወይኣኒ እሞ ኩሉ ዝፈልጡ ሰብ ጌርካ ኸንትን ህይወቴ
5: ንዕኦም ዝመስሉ ሰብ እሞ በይ ዝርከቦ እምበር ብሰልድን ብገንዘብን ዝግበር ከም ዘሎ ስንፈልጥ እንዲና
4: ገንዘብ ድኣ ክንደይ ከብልዎ
5: መን መፈለጦ ንስዕድየ ብዓቕሚ ሰበይቲ ዝከኣል ኣይኮነን ሰብኡት ብሰብኡቶም እኳ ንዕኦም መስሊ ዝኸይድ ተተረኺቡ እዩ
4: ቁሩብ ከድኣ እሞ እንታይ ድኣ እዩ ዝግበሮ
5: ሓንቲ ዝግበር የለን ዝሃበካ ምቕባል እዩ ጸሎት ጥራይ ግበራ ስዕድየ
4: ጸሎት ስዓቕምና እዩ ረቢ ድኣ ስማዓና እምበር
5: ኣሜን
4: ገለ ገንዘብ ጌርካ ዝግበር እንተሎ ግና ሃየ ኣይትሰከፋ ዋ ንገራኒ ሓጉዙና ኸዓ ንብል
5: ዝከኣልቲ ኾይኑ ስቶም ወርቀ እውን ኣለውን ዶ ትስዕድየ
4: ኣንቲ ጥራሕ መገዲ ረኸቦ እምበሪ ዝገበርና ንገብር ንገራኒ ከይተሓብኣለይ ከይዳ ሕጂ
5: ኪዳ በላ እንታይ እሞ ክትገብራ ሕሲርናክን
4: ሓሳር የብሉን ከምኡ ይትበላ ሰብ ድኣ ካብዝ ሓሊፉ እንታይ ይገብረልካ
5: ብረኽትኹምክን ደኣ ኣምላኽ ዳ መሊ ይሃብክን
4: ኣሜን ኣሜን ህወተየ ኸይደ ከይደ
5: ኪዳ በላ እንታይ ከ ክትገብራ
0: ዋያታታታታ እዛ ሓቆይ እምበር ከምዛ ድኾን ንህብዝቶ ኸዓዋ ተቓጺላ በልስኪ ነዛ ፀሓይ ክንሪኣ ክንፅሎ እንተፍቀድልና ስከ እንታይ ይኸዶ
1: በራኺ ሓሲብካ ምዓስ ውዳእ ቁርብ እንዶ ዕርፍ ኣብል ወደይ
0: ኣንታ ነት እንግድ ዓያብሪ እንተበል ኮይለ እንዳየ
1: ቁሪ ከይትወሰድ ከዓ ከምቻኻ ትኸደኖ
0: ባልዕ ገይሩ ኣሕሲሮምን እንዳይ ኣውፅእ እዮ
1: ቁማርሲ መፍቶም እንዲ ወሪድሎም ዘሎ በዚ ፀላም እሞ ከመይ ጌርካ ዳ ክትርዮም ኢኻ?
0: ኣይረአዩን ቁሩም ትዕረፍ ኩኢለ እንዳኣለ ያውፅ እዮ። ፀላም ንዓማፂ ግርም ሓይሊ እንድያ እኒሆልካ እኳ ቁማል ከዓ ንዒቆምና ኣብ ፀላም ግዲኦም ገይሮም
1: ዝነዓካዮ ቁማል ስረይ ፍትሕ እኳ ዝበሃል
0: ሓቂኻ ኣብቲ ሕሙናዊ
1: ንዓይ ከዓ ኣብዛ ማዓጥቆ ስረይ ዝነበሩ እዮም ኣውራ ኸፍኦም ነይሮም ኣውፅኦም ስራሕ እኳ ግን ይሓይሽ ነፀላይ ተዓጢቐ ድሓንቀኒ ኣለኹ
0: ኣነውን ከምኡ ክገብር እንተዕረፍኩ
4: ኣተሓደርኩም።
5: መስገን መስገን ስዕዲ የተዋ
4: ዶንጌ ዶ ብለን ዓናይ እስኪ
5: ናበያንትን ስዕዲ
4: ዋ ናብ በራኺ
5: ዋ ኣብ ኢልና ምኹን ከዶ
4: ናብቲ ማርያም ግቢ
5: ካብ ድኣ ሰጊጎምሉ ዶ ይበልኩ ኹንን
4: ዋ ኣብኡ ድዮም ከ ዘለዉ
5: ወረ እንዳኣሉ ይኸውን ኢለየ ዝኸድኩ እሞ በልስ ክነዛ መግቢ እንዳሃብሎ እዩ ተበልኩ ሓደ ወዲ ሃገርና እዮም ኣንቲ ሰበይቲ ንዛ ነብሲ ክፍርሒ ድሕርዛ ሕጂ ኣብዚ ኣብልክ ከይትቕልቀል ምስ በለኒ ካብኣ ዝሃደምኩ ገዛ ይመፅአልክን
4: ዋይ ኣንትን ወዲ ሃገርና እንተ ኮይኖም ደኣ ቁሩብ እንተሓገዙ ኣይተለልዮምን
5: ኣይለልዮምን ሰሚድ እንዴ እዛ ልበይ ውትፍ ፊልኣት ናሃዲሜ
4: እንታይ ዝበለ ግዜ እዩ ዝደቀይ እንታይ ድኣሉ ዝግበሮ
5: ዝግበር የለን ኣብዘ ዘለናዮ ጸሎት ጥራይ ንግበር
4: በላን ክነስኪ ንበራኽ እንተረኸብና እዮም ዝበልክዎ እዩ ነይሩ እሞ ንኸበዶም ወደይ ትኾኖ
5: ዋይ እንጀራ ሰንጌተ እንዴ ተማልኦና ተማልኦ ስዕዲ
4: ያላ ኣንትን ንበራኺ ዝበልክዎስ ንገዛይ ክመርሶ ረቢ ዘይፈትዎ
5: ዋይ ኣቲ ንስኽ እንዳ ኩሉ ሳ ምስሃብክን ኣለኒ ኢለ እንዳ ኣለይ
4: ዋይ እዛ ናትክን ኣለኒሲ መኣስ እያ ትውዳእ መኣስ ዝሰንከትኩን ኣየስክን ለኒ ትብላ ዋይ ኣንትን ኣንትን ሂወት እንታይ ወሪድክን ረቢ ዘይፈትዎ እዋይ ከብዲ እውን እኮ ትረግም እያ እዚ መሰብ ክንጥርሑ ከሎሲ ኣለኒ ትብላ ዋይ
5: ኣንትን ስዕዲ እሞ ፅባሕ ፅባሕ ትቆፅራ ድኣ ሎም እንተሓለፈና ፅባሕ ናበክን እንዳኣልና ጓለይ
4: ከይደ ደኣ ከይደ
5: በላእስኪ ኸይዳ ድሓን ዋዓላ
6: ዋይ ከጠዕም ዋይ ፈጢሩና ኣደይ እዚ ደኣ መን ሂብና
5: ዋ ኣንታ ኸበዶም ወደይ በይኒ ኻደ ዳ ብላዕ እዩ ኣምፃእዮ እሞ መሰደይ ብሓንሳብ ክትምስሑ ዋ ኣንታ ንኢደን እባ ማይ ሃበን
7: ዳሓን ዳሓን ህወት ጓለይ ንስብላ ኣነ ስክውዕል
6: ዓባየይ ፅባሕ ዘይትፆሚ ጥዑም እንጀራ ኳል
7: ወይ ኩሉ እንጀራ ጥዑም እንድዩ ኸበደም ወደይ ብላዕ ጥራይ ብሩኹን ቅዱስን ንግበረልካ ንነብስን ንስጋን ይግበረልካ ዝወደይ
6: ዓባየይ እዚ ጥዑም እዩ ፅቡቅ ጣይታ ፀብሒ ድንሽ ካብሎምኳ እዩ
7: ዝሃባ ዝገሃቦ ኣታመን ከምፂ ኢልና ድሓን እተዋ
5: ስዕድአን ኣምፅኖ ንበረኻ ክንከዶ ኢለንን መፅአን ፀኒሐን
7: ወይ እማ በፂሕክን መፂእክን ኣቲ ትወዳ ይርኢኽኖ
5: ማኣስሞ የርእዩ
7: ኣበይ ከሎብልዎ
5: ኣንትና ደመን መፈለጦ
7: ኣቲ እሞ ኣበይ ኣበይ በፃሕክን
5: ኣብ ኩሉ በፂሐ ዋላ ማርያም ግንቢ
7: እሞ እንታይ ሎሚ ኺ
5: ድሕርዛ ሎሚ ኣብዚ ኣቢልክ ተተቐልቂልኪ ወይ ንርእሲ ኺኢሉ ባሪሩ ሰዲድኒ
7: ኣየይ ንዓይ ሕሽክን እንታይ ትኸድኸ
5: ኣንትና ደእ ሰጒጎምን እንዳበልኩኹን
7: ክልኽሊ በተግ በተግ ክትብል ርኦም ኺ እነትለ ፈራሕ ምዃን ክፈሊጦም ክኾንቲ
5: ኦ እዚኦም ፍጥረ ሰብ ዘለዎም ኣይኮነና ደየ
7: ንዓይ እንተ ትወስድንስ ምኸበደማቲ ኣይምሰጎጉኹን ነይሮም ኣነ ኸዓ ወላ ንዓይ እሶር ንመልክዎም
6: ንዓ ከዓ ይኣስርኺ
5: ሓቂኻ እንዲኻ እሞ ርህርሃ ማእሳ ኣለዎም እዚኣቶም
7: ኣቲ ዋላ እሶርኒ

0: ዋይ እሞ ዝበራኽ ፀሓይ ወደይ ብህየትሎ ደበሃል ኣቲ ካብዛ ፀሓይ ክውላ ኣቢሎ ሞ ዝበራኽ ወደይ ፀሓይ ወይ ኣነይ
1: ጸሎት ጥራይ ኣደይታየ ጸሎት ጥራይ ግበራ
0: ጸሎት ዳ ባዲሕኒ እኳ ነባይ ዝግባጢ ተኸውሩ ዶ ደይ ንእሽተይ ተሪፍኒ ደሎ
2: ስማዓስኪ ሃይለ ዕድመ ክንደይ ጌርካ ኣለኻ?
3: ኣነ ዶ ዕድመይ ደኣ ሕጂሲ ሰብዓ ረጊፅ ኣለኹ።
2: ሰብዓ ጥራይ?
3: እንታይ ና ክትብላ ኣለይ ደሊኻ?
2: ኣነስ ቁርባ ውሕድ ዘበልካ መሲሉ እኒአ እሞ ከምዚ ተኮይኑ ደኣ መዛኒ ኢና። ኣነ ከዓ ጉንበት ሰብዓ ከኣት እየ። ኣብት ንቑማል ከይሕመቕና ምስ ድኽነት ጥራይ ክንቃለስ ሰብዓ ዓመት ጌርና ኣብዛ መድሓንትና ዝተቐበረትላ መሬት ተሸቑሪርና ከም ህፃን ቆልዕ ኡስ ኣይትዛረቡ እናተባሃልና ብመቕፃዕቲ ዓብና። እዚ ስመዋዓል ይበሃል? ለይትን ቀትርን ኩሉ ሳብዛ ጸላም ነዛ ፀሓይ ከይንርኢ ንኽልከል ሓቃቶም እንዲኦም ዳኣ እዞም ቆልዑ ንበረኻ ሃፂሎም ክነፍፁ ፀሓይ እኳ ጸቢቖም ይፅለው። ፀሓይ በሪቓ ትብል ኣደይ ደንጉያን ዶ ዳ ኣታዛ እግረይ ከዓ ጀሚራትኒ በዓል ተስፋይ ብገለ በሎ ኩልኩም መፂኹም ፀባይ ተስቲና ናታ
3: ኣንታ መላኺ ዘይኣበልካ ትገብር ንስኻ ንዲኸ መምህር ፅንዓት ኣይሓስኻን ኣይፈራሕኻን ወድኻ ትጋጠላይ ኢሎም ኻ እወልካ ኣምፃ ኢሎም ኻ ንስኻትኩም ናቱ ምምፃእ ትብሉ ኣለኹም ንሕና ኸ እርጋ ናብ ትሕትኹም ዕኒኒኒኒኒ ተብለና ዘላ ንጉህለና ኢልካ እዮም። እንታይ ዶ ገዲፍካ ኣሎም ኢኻ? ባሂልዎም ከይሓድርካ ከም ቀደምካ ፅናዕ። ናይ ማእሰርቲ ከዓ በብዓይነቱ ኮይኑ እምበር ንሕና ጥራይ መዓስ ኮይና እሱራት ህዝቢ ኤሬትራ ብምሉእ እሱር እኮ እዩ ዘሎ። ኣንድና ትበሉ ኣይንብልን ኤሬትራ ሃገልና ግደፉልና ምባልና እንዳ ኣይ ሓጢኣትና
2: ሓቂኻ ሃይለ ካልእ ድኣ እንታይ ሓጢኣት ኣለና? ዘይኣነስቲ ግፍዕ እንዳኣሉ መመሊሱ ኣብ ጸላም ቁልጭ ቁልጭ እናበላ ሓሲሩኒ። ፀሓይ ድኣ ምተኸላዕና ይመስለካ?
3: ናፅነት ማለት ሲ ሰሪሕና ብኣፈፃባና ክንነብር ንፋሳ ዱንያ ክንርኢ ፀሓይና በሪቓ ክንሕጐስ ማለት እንዳኣሉ ግን ሓያላት ነቲ ኣምላኽ ዝሃበና ጸጋ ብሓይሊ ክህልኡና ኣለዉ።
2: ስላ እንተ ከምዚ ሳይተረአየን ደርጊ ጭጨኒ እዩ። ሰሚቱ እኳ ንሬሳነ ዓዲ ሒዝካዮ ክትከይድ ንሬሳነ ሕለፍ ወረቐት ከይውፅኻ ብሎኮ ይተሓልፍን ንሬሳስ ናይ ሕለፍ ወረቐት ይበሃል? ካብዚ ዝኸፍእ ግን ኣይኸ እንታይ ኣሎ? ዓብት እዚስ ክንፀውየሉ ዶኾን? እዚ መከራ ሓሊፉስ ይርሳዕ ዶኾን?
3: ከመይ ኢሉ ክርሳዕ ወደይ ኣይልሰዓኒ በራኻ ወይ
4: በራኽ ተወልደ ኣንተ ኣኹትካ ይትካ ውጣ።
2: በራኽ ዶ ሰሚዐ
3: እወ በላ ኣቑሑትካ ጥርንፍ ኢሎም ከሎ
2: እንታይ ኣቑሑ ዝጥርንፍ ኣለኒ? ዘይና ሞት እንዳኣለያ እንታይ ኢልሓወ ሃይለ ደጊም ኣኺሉ እዩ። ደሓንኩን ኣይትሕመቕ እዛ ናይ ፀበባ እዋን ክትሓልፍ እያ ግን ኣይትረስዕዋ። ነዛ ፀሓይ ስኢና ኢና ተሳቂና እሞ ምስ ተረኸበት ጥዑም ብልዕን መስተን ክዳንን ምስ ለወጥኩም ነዛ ግዜ ከይትርስዕዋ። ናትኩም ኣይትንዓቑ እንተቐኒኹም ንናፅነት ክትርዩ ኣይኹም እሞ ድሃይቶም ደቀይ ከዓ ሓደራ ሓደራ ሃይል ሓወይ ወደይ ተጋዳላይ ተስፋይ እንተኣተወይ እዘን ዝበልኩ ኸበለለይ ቀኒኦም ከየቕንቕኻ ጌና ኣማፃና ፅነት ዘይተሰወጦም ዓያሹ ወይ ገርህታት ብግዜያዊ እንጌራ መርካብ ዝሕጐሱ ሓንቲ መዓልቲ ከይተመስሑ እንተዋዕሉ ወይ ሓንቲ ለይቲ ፆሞም እንተሓደሩ ዝቕዝሙን ዘማሩር እንተረኸብካ ወይ ዘናሽውኻ እንተረኸብካ ኣይትጐየ የበለለይ ጥራይ ንስኻ ስበትካ ኣይትረስዕ ዕርፍኻ ፅንዕ በለለይ ሓደረኻ
4: ኣንተ ኣትወጣ ናውጣ ወንበዴ
2: ቻው ሃይል ሓወይ ኣብ ላዕላይ ሰማይ የራኽበና

0: ኣምላኽ እንታይ ደበዲለ? እዚ ኩሉ ጭምስ ከቢሉ ወደዲሕለ ክስዕ እንተ ሚክኤል ኣቦይ ኣቕባዕልካበል
1: በስማ ወለንፈስ ቅዱስ ኣቲ ታይድ ኩሕኩሕ ግደሎ ጦር ሰራዊትካ ይኮነ ይትኽፈት እዮም
0: ዝናድ ስቑልሕሊ በልዕ ከይትበለ
1: መላኣሎ ሞዶ ኩሕኩሕ ደሎ
0: መሓመድ እዮም ጥዕብስኩ እንደበላ ግዳ ንእውድ ከይትበል
1: ኣትላልኽ እያዶው
0: እወ ድምፆ ምሳለልዩ ኣለኹ
2: ኣቦይ በራኽዲ ክፈትኑባ
0: መን ኢኻ
2: ኣኒ ክፈትኒ
0: ኣየለ ኣለኹ ኻን እንተ በራኽዲ ኢኻ
2: ቀስ በሊ ኣሕዋይ ትበሊ
0: እማ መን ኢኻ
2: ክፈትኑ ሞድሓን
0: እንተ ሕጂ ኸ እንታይ ክመፀኒ እንተ እንታይ እዩ መፀኒ ሕጂ ኸ እንታይ ክመፀኒ እስኪ በል ንዓ ገዛእቶ
2: ኣኖ ንዕዳ ኣብዚ ኣብዚ ሕሸና
0: እሞ ዘየለ ኣለኹ ኻ መን ኢኻ
2: ስምዐኒ ደ ኣነ ተስፋይ
0: መን ተስፋይ
2: ኣንተ ደ ተስፋይ ወድኺ
0: ተስፋይ ወደይ እወያነ ወደይ ኣንተ ኸመይ ኣለኻ
2: ድሓኒ ደ
0: ቤንዳ ኣፍሪቃ
2: ተማሪኸ ነይረ
0: ተማሪኸ ኣብ ኢዞም ኣረመን ኣቲኻ
2: ድሓኒ ደ ድሓኒ ኩ
0: እንተዚ ድሓንካ ስታይ ድኽሚኢል
2: ናተይ ሲ ድሓኒ ትደ ናይ ኣቦዩ ዝኸበደ
0: ሰሚዒኻ እምበኣሪኻ መን ንግርካ ደኣ
2: ኣብ ሰንበል ከሉ ኸእ ሰሚዐ
0: እዋይ ወደይ እዋይ ወደይ ኣብኡ ዳ ክንደይ ጌርካ
2: ሕጂ ደኣ ኩሉ ምሉ ክልተ ዓመቱ ማለት እዩ
0: ክልተ ዓመት ኣነ ዲ ካብዛ ማእኸል ኣስመራ ከለኹ እኳ ሓንቲ ስልጣን እያ ነጋር ዘይብልካስ ክልተ ዓመት ቀጥቂጦምኻ እወይ ኣነ ወደይ
2: ድሓኒ ደ ድሓኒ ሕጂ ሰብ ከይረአየና ክኸይድ ፅባሕ ቀትሪ ፀቢቕና ክንመኸር ግን ናብ ዓዲ ሰጉዶም ይፅኒ ሓደራኺ ግን ንሰብ ኣይትንገሪ
0: ዘለኻይ ስፍራ እሞ ኸመይ ኣቢለ ክፈልጠ
2: ኣነ ርፍድ ምስ በለ ኣብ በሪኽ ኮይነ ክከታተለክ
0: ሕራይ
2: ንስኸተኽ ኸል ክብታ ቤተ ክርስትያን ተሳለሚ ካብኡ ኣብቲ ቐፅሪ ወፂኺ ኣብ መንገዲ ተኣለየ ክኽፈል እዩ ነዚ ዝበልኩኹ ምንቅስቓሳት ተዓዚበ ናብታ ኹ ዝበልክያ ክመፅ ባዕለይ
0: ሕራይ በል በል ከተለልያ እዚኣ ዝቐምሸይ ኣይቅሂርያኒ ከምታ ዝበልካኒ ኣብታ ቤተ ክርስትያን ተሳሊመ ካብቲ ኣፍ ደገ ፍንትት ኢለ ኣብኣ ክፀኒሐካ እዩ ዝወደይ
2: ሕራይ ኣደ ከይደ ብሩኽ ለይቲ
0: እንታ ተስፋይ ወደይ እሞ እንጀራ ከይበልዕካ ክትከይድ ንዓንጊር ኣብላዕ
2: ኖኖ ከይደ ደ ኣነስ ክኸይድ ደኣ ብሩኽ ለይቲ
0: ወይ ኣነ ወደይ
3: ኣቱም ገዛ ሓደርኩም
4: ኣርሓምዲላ ሂወተይ እተዋ
3: መሓመድ ዳ የለውን ድዮም
4: ኣንጊሁ ንድኳን ምስ ከደ እዩ ድሓንዲ ኽንከ ገለ ናይ በራኺ ወረ ይረኸብክንን
3: እንድዒ ትማል ምሸት ከዓ ነቶም ናይ ማርያም ግንቢ ግዒዞሞ ባ ሰሚዐ
4: እዋይ ኣበይድ ኣቢሎሞም ጓለይ
3: እንድዑ ጓለይ መመንስ ዝፀበብ ኣሎ ሓዲድ ፀገም እንዲ ከዓ ርኺበልክን
4: ብስሚላ ሕጂ ኸ እንታይ ፀገሙ ተረኺቡ
3: ንዝኾነ ሰብ ኣይነገርኩን ኣደይን ከበደ ምን እኳ ይፈለጡን
4: ዋይ ኣትን እንታይ ኢኹን ትብላ
3: ኣትን ጓለይ ኣብ ከውታ ለይቲ ተስፋይ መፅ እዩ
4: ያኣላ መን ተስፋይ
3: መን ደለኒ
4: ዋይ
3: ንሱ እምበር ትሕሉበይ ንፅፈይ
4: ኣትን ተሕልማ ከይትህልዋ እቲ ተጋዳላይ ተስፋይ
3: እዎ ንሱ
4: ተጋዳል ትረኣብየን ብየን ኣትዮም ገሎ ክሰርሑ ዶ ኣትዮም ኣንትን
3: እንታይ እሞ ፈሊጠ ሓቢኣትለይ ከይትብላይ ለየ ዝነገረክን ዘለኹ እምበር ኣይንገሪን እዩ ሰሚዒ ክን ጥራይ ዋሓጦ ናብኡ የ ክኸይድ
4: ዋይ እሞ ኣነ ከዓ ምሳኽን ክኸይድ ክኸይድ ምሳኽን
3: ዋ ንሰብ ብጭቆይ ትብሊ በይኒ ክምፅ ኢሉኒ ባዕለይ ብፅሒ ኢለ ክምለስ እየ ሕጂ ዚ ጥራይ ኢደ ካብ ዝኸዶስ ቁሩብ ገንዘብ መሓመድ ተለቁሕኒ ኢለ እሞ ካብዘይ ሃለውስ ክኸይድ
4: ዋይ ክንደይዲ ክንደሊኽን ሚእቲ ቅርሺ እሞ ነይራትኒ
3: ዋይ ክንዶ እንተሊክ ንዳኣ መሊዩ መሊዩ ኣኽለኒ
4: ንሳሳላትኒ
3: ሕራይ
4: ፅንሓስ ክከምፃልክን
3: እዋይ ተመስገን
4: ኣበይ ከየ
3: ተመስገን ኣንቲ ወላሊት ኣምላ
4: ብን ከየ ገይረ ዮ ጓለይ
3: ኣብዚስገን
4: እስኪ
3: ተመስገን
4: ጠምጠም ስበዚሑ
3: እዋይ ተመስገን
4: ነበ
3: ሕራይ በላ ሕራይ እንክን ትበልክን ተማርያ የቐኒየለይ ዘን ሓፍተ የቐኒየለይ
4: ዋይ እንትኾነ ግምሳኽን ክኸይድ ጨና እኳ ክኾነክን
3: ድሓን ድሓን ሰብ ጸልኡ ኸይኮኑ በይኑ እዩ ምኽፍትኖም ዘምልስተሎ ኸዓ ድሓን ሽዑ ብሓደ ንኸይድ ከይዲ ደኣ ከይዲ የቐኒየለይ
4: ከይዳ ስከበላ
3: ኣርአይ
4: ረቢ ምሳኽን ይኹን
3: ኣሜን
4: ንተስፋይ ከዓ ስዕማዕ ብላለይ እስኪ
3: ሓራይ ሓራይ ዘን ሓፍተ እዩ
4: ኪዳ በላ ኪዳ ኣንታ ረቢ ዓለሚን ፍጡር ካረ እስኪ
5: ኣታ ወደበይ መናኺ ናእስኪ ኣቦኻ ኻ ማሕቡስ ወፂ ደ
6: እንታይ ኢኻ ማሕቡስ
5: ማሕቡስ ዛ ማእሰርቲ
6: ኣቦይ ዶ ተኣሲሩ እዩ
5: ተኣሲሩ ወ ኪድበል እንተ ዕለብ መገዲ ተረኸብካያ መለይ ሰላም

0: አንተ ተስፋ ይወደይ ድዩ ወይ ወንሱ ወይስ ወደይ?
1: አደይ
0: አንተ ተስፋ ይወደይ ወይ አነ ወደይ ወይ አነ ወደይ ወይ አነ ወደይ አንተ ተስፋ ይወደይ ዳንድልህ ከሚላ ዳንድልህ አንተ ተስፋ ይወደይ ከሚላ
1: ወርቂ ተኸውፅ
0: ከሚላ ኸኸ
1: ግርን ነብስለና ንስ ኸሚለኺ
0: ንሕና ዳ ፅቡቕ ኣለና
1: ዓባይ ክኸመይ ኣላ
0: ድሓና ኣለዋ
1: እቲ ብድሕሪ ዝተወልዶ ቆልዓኸ
0: ድሓን እዩ ኩልና ድሓና ኣለና እዋይ ኣንታ ተስፋይ ወደይ ኮፍስ ክንበል ድሕሪ ስሕብሲ ክንደይ ዓመት ኮይኑ
1: ሕጂ ዳ 10 ዓመት ኮይኑ ደ
0: 10 ዓመት
1: 10 ዓመት
0: እዋይ ስእዋን 10 ዓመት ኮይኑ ኣማ ድሕሪ 10 ዓመት ገዛኻ መፅኻስ እንጀራ ዲኻ ተሓሪሙ እኳ ሃየስ ክብል ሃየ ብላዕ ሕስ ክብልዓ ዝወደይ ሃይ ብላዕ
1: ምቑራስ ቆሪሲ እደ እንጀራ ክናፊቀየ ስለ ዘለኹ ግን ክበልዐ
0: ብላዕ በል ብላዕ ዝወደይ ሃይ ብላዕ
1: ጥዑም ኣደ ጥዑም
0: ጥዑም ይሃብካ ጥዑም ይሃብካ
1: ኣደ ኣብ እሙናት ሰባት ይቐኒ ሕጂ እኳ ክፉእ ከይረኽበኒ ኣማዕዲ ምከታተሉን እዮም ዘለዉ
0: እንታወት እዮም ኣንታ ተስፋ ይወደይ
1: ዳሓን ኣደ ፈተውቲ እዮም
0: ፈተውቲ ብዙሑ ሳላ ፈተውቲ እንዳኣና ዘለና ሳላ ፈተውቲ ኢና ዘለና በልስከ ከመይ ከመይ ሕጂ ዘሎ ተሃለዋትካ
1: ኣብ ውግ ኣጋጣሚ ኮይነ ተማሪኸ ካብኡ ምስ ሓዝኑ ድማ ድሕሪ ወርሕ ናስመራ ሰዲዶምኒ ኣነ ባዕለ ኢደ ሂበኻ ኢለ እዮም
0: ከዲዕኻ ድኻ መንፂኻ
1: በዚ ሳይጠራጠሪ ኣብ ውግ ኣጋጣሚ ኮይነ ተማሪኸ
0: እንታይ ዳ ባዕለ ኢደ ሂበ ትብል
1: ኣንቲ ደ ተጋደላ ኢሎም ከይገፍዑን ኢለ እንዳ ኣለ
0: እሞ ሕጂ ካብኦም ተሓቢእኻ ድኻ ዘለኻ
1: ድሕሪ ክንደይ መርመራ ኣብ ቃልይ ምስ ፀናዕኹ ወደ ገባ ምዃነ እዩ ዝምስክር ወረቐት ሂቦምኒ
0: ዋይ ክልተሞት ወልደ ገባ ኾንካ
1: ኣይትሰንቢ ድባ
0: እሞ ወልደ ገባ ክትኸውን
1: ኣደ ኣቦይ ተኣሲሩ ንስኺ ሽማግለ ሰቤትን ንህፃን ሒስኪ ሃለዋት ክኮ ይሻቂልኒ
0: ሓዲ ፀገም የብልና ፀገም ናይ ቀደምና እዩ ምስ ፀገምና እንዲኻ ገዲፍካና ኣንተ ከምኡ ሓሲብካ ድኻ መፅኻ
1: ኣብ ፀገም ተማሪኸ እንዴ ዝበልኩኺ
0: ኣንታ እንታይ እዩ ዘረባ ካብ ሓደ ዘይቀውም እቲ ዝኾንካ እነንገረኒ
1: ኣቦይ ከምሳ ኣሰረ ዝሰማዕኹም ሰንበል ንከለኹ እዩ ሕጂ ግን ኣብ ፀገም ስለ ዘለካ ሕግዘካ ሓሲበ
0: እንታይ ክትሕግዘኒ
1: ኣንቲ ደ ይሽቅል ኩሉ ገድሊ እንድዩ
0: ትሩፍ ሓዳርካ ምግባርስ ገድልኹ ትብሎ እዞም ቀደም ካባኹም ተሓቢኦም ዝተረፉ እዞም ድሒሮም ከዲዖም ኢሎም ዝሃቡ እሞ ወልደ ገባን ይሰባን ዝኾኑ ምስቲ ዓፅሙን ደሙን ዘፍስስ ዘሎስ ሓደ ክትብሎ ተስፋይ መልሰላ መልሰላ እዛ ዘረባ እቲ ዝኾንኳ የነገረኒ
1: ኣንቲ ደ እዚ ሃለዋት ክንዲሞ ዘጨንቕኒ ዘሎ
0: ብዓናይ ትጨንቕ ንሕና ፀገም የብልና ድክነሸቂልካ ንዝሕለፍ እቲ ፀማኻ እቲ ሽምካ ንሓዋር ንሕበነሉ እንድዩ ሕማቅ ሽም ግን ብምንታይ ይሕክኽ ኣቦኻ ኣቦ ተጋዳላይ ተባሂሉ ተኣሲሩ ሕጂ ትፋዕና ክነንምፅ ስራይ ክንበልዕ ኣደ ወዲ ገባ ኣደ ኸዳዕ ኣደ ፈራሕ ኣደ ሃዳም ክበሃል መዓልልቲ ክስእን ካብዚ ሞት ይሕሸኒ ተስፋ ይወዲ ሞት ይሕሸኒ
1: እሞ ትኽእል ይኽበይ ንኺ
0: ይኽእለዎ ተስፋይ ወደይ ይኽእሎ ንሕና ምስ ሰብና ኢና ዘለና ኩሉ ሰብ ከዓ ኸማና እዩ እንዳብኻ መሓመድ ከለዉ ኸዓ ንኾነ ይብልና
1: እሞ ፅባሕ ክኸይድ
0: ኪድ ኪድ እወ ማርያም ምስኻትኩን ኪድ ዝወደይ ኪድ
1: ኣደ ስቂላ ወዳ ሒዛቶ ኸይብሉኒ ኢል ክኸይትኾኒ እስከብዚኣ ጠቐ
0: ኣቦይ ሽም ሕማቓት ሽም ፈርሃት ከይለግበና ኣደ ዥግና ክበሃል ብልበይ ድህግ ተስፋይ ወደይ ንዕኻ መናብርትኻ ሽምካኒ
1: ኣደ በልመርቕኒ
0: ፃዕዳ ፅናዕኻ ፃዕዳ ፅናዕኻ ኩሎም መላእኽቲ የሰኒኻ
2: ሒዚ ወዲ ኣምላኽ ምሳኻኹን
1: ኣሜን።
2: ኪድ ኪድ ፃዕዳ ፅናኸ ኪዝ ወዲ ንዋይስ ወዲ ከይድ ኢለ እዩ ከይድ ኢለ የስ ወዲ ይቕየበኒ ዝኾነ ኸውን እዋይ ከይዱ ከይድ ኣቲፉ እዋይ ኣነዚ ወዲ
3: ዋይ ኣንተ ስዕዲ ዝገበርኩ ና ውሒድስ ሕጂ ከዓ እዚ ኩሉ ሰኸም
4: ንሱ መኣስ ኮይኑ ኢድክን እዚ ሲ መሓመድ ኣነብ ስራሕ ስለ ዝኾንኩስ ባዕሊ ክብፅሕላ ኢሉ ትማለጥ ሒኑ ዘምፅኦ እዩ።
3: ኩሉ ናትኩም እንድዩ እንታይ ማለት ንስኽን ከም ዘምፃእ ክናልና ዘይትነግሮኦም ዓጊፍክን ክንዲ ዝኽፍታ ኣየ ይዋ ካልኣ በረኸ እምበሪ ንሕና ሳላ እንዳ መሓመድ ሰኣና የብልና በላ ኸፈላ በን ክንገብር
4: ዳሓን ዳሓን ቅድም ዘምፃእና ክገብር እየ ኮፍሞ ንበል ህወት ሕጂ ብልብ ዲ ክንትፈትዋና
3: ዋይ ኣንትን ስዕዲ እንታይ ደኣ ናይ ጓና ዘረባ ጌርክንኦ ንስኻትኩም ደኣ ትንፋሰይን ዲኹም ደቂ ኣበይን ደቂ ኣደይን እምበር
4: በላ ሕጂ ዝበልኩኹን ስምዓኒ ዝሓዘን ክንኦ ይኣክል ኣውፅኦ ዝምሳኽን ዘሎ እንክነ ዝቐይራ
3: ዋይ ሕጂ ብዘይ ምፃመፂ ኢኸናኒ በረኸ እኳ ሕመድ ተኸዲኑ ዘሎስ ኣና እንተ ገፊእኒ
4: ኣንትን ካብ ሞ ዝተርፍ መን ኣሎ ኩላህናነን ናህና ሓመድ ኣለና
3: እሞሲ ሎሚ ኣይፀብቐለይን እዩ ድሓን
4: ኣይፋሉን ረቢ ዘይፈትዎ ብሓዘን ተመልሰ መን ኣሎ እቲ ዘበን ክቕይረልና ሲ ሓድሽ ተኸደና ሓድሽ ክኣኾነልና እንትን
3: ኣንትን ፅቡቕ እንዴ ዘለኹ
4: ጥቓ ፅቡቕ ከበይ ቀሪብክን ኣነ እንዴ ዝርእክን ዘለኹ እሞይቲ ኣምናናን ይኹን ማለት እዩ እንትን
3: መን እሞ ኣለኒ ብዘይካኹ ያኣምለኩም ባ
4: እሞ ስምዓኒ ሃየ ቀይርኦ ተሳ
3: እዚኣሳይ ስምዓክንኒ
4: እሞ በታ ተኣምናኣ ብማርያም ዶ ክብለክን ብማርያም ኢለክ
3: ኣንቲ ስዕዲ ተሳኣ እንደጓለይ
4: እሞ ስምዓኒ
3: ሕራይ ተሳኣ እሞ
4: ሃየ በላ ቀይርኦ እሞ ሃየ
3: ኣንትን ጓለይ ሰብከ እንታይ ክብለኒ ግደፋኒ መጫኸን ግደፋኒ
4: ናትክን ዘበለ ብሓጎስ ይድበስ ጸላኢኽን ከዓ ድል ኣይረክብን ረቢ ከዓ ናይ ልቢ እዩ ዝርኢ ሃየ ሃየ እሞ ቀይርኦ ቀይርኦ በጃኸን ክቕይረልና
3: በጃኸን እዶ ግደፋኒ ስዕዲ ግደፋኒ በጃኸን ኣደይከ እንታይ ክብላኒ ኣርኪባ በራኽ ዓይኒ ዓይነት ዕስ ቁንጂ እናተረእይዎ ክብላኒ እየን
4: ይሕጎሳ ኣባ ደኣ
3: ኣንትን ጓለይ ብኣፈ እንተዘይትዛረባ ብልበን ክቕየማ እየ በጃኸን ግደፋኒ
4: ኣይተመኻን እያ ኣደይተይ ጻዕዳ እየን ኣይቅየማን እየን ተስኣ እንደግዳ ዋ
3: ይቕየማ ኣባ ጓለይ እጅኻ ቁንጂ እናተረእይኒ ድሕሪ በረኸስ ቁንጅና ወይ
5: ህወፃሓ ያለኽዶ ኣሰይ ኣቲ እንታይ ዳ ኣለ ዝርኢ ዘለኹ ኣሰና እታ ናይ ቀደም ህወት ፀሓይ ኮይና ኣብ ጸላም ክሓቡ ክዝሓሰቡስ መሰስልኪ እወይ ኣቲ ስዕዲ ፀሓይ ኣገናዕ ኣሰይ
4: ዝገበርኩኣለኒእዩ
5: ኣቲ በዓል እምነቶም ዘይጠልሙ እንዳ ሓጂ መሓመድ ፀሓይ ኣትምብሩኻት ደበና ሓሊፉ በሪቓ ፀሓይ

0: ደይታይከይደበላ ከይደ ናብ ሓዳር ሕጂ እስኪ ድበላኒ
1: ያትቡን ገለ
0: ደይትብልናብሓዳርከይደላክክዛ
1: ጓለይላትብርክቲ
2: ዘርኢዋሃብኩም ጓለ ኪዳ
3: ኣደይታይ ወይ ፀዓይናኻ ክትበር ቀሪባ ጦርሰራዊት ጦርሰራዊት ኩስ
0: ጠፋእና
3: ኣደይታይ
0: የይ
3: ኣነ ንስኽንካ ንዚኦም ቃኘው ዘለዉ ጦርሰራዊት ከይድና ድምስ ስኮነብሎም ኢና ሓንቲ ከየትረፍና
0: ሕራይ ገዛ ፀሓይ ኣታዛናትካ ስረሲ ገለያ ዛናትካ ስረ ተሓይሽ
3: ዋይ ናተይ ስረ ዳ እንታይ ኣለዋ ስረሲ ናይ ተስፋይ ዓርከይ እዋይ ኣይ ንሱ እንድዩ ስለ ገብርኤል እማምላቼ እማምላቼ ክብሎም ዝውዕ ዘሎ ንስኽኸ ነበይዝጊ ነበይዝጊ ኸይድክሲ በጃኻ ፀሓይና ብርካ ኢልክዶ ክጠርዕ ትውዕል ኣለኺ
0: እወ እወ ገዛ ፀሓይ ኩሉ ሰዓ ፀሓይና ሃበና ፀሓይና ብርካ ብሎ ኣለኹ
3: ማመኽፈልትና ይብልክኒ ደይትፍናና ዋ
4: ገዛይ ንዓሞንካ ንጌራ ኪድ ገዛኻ ይዓርበካ ኪድ ገዛኻ
3: ፅባሕካ ወረቐት መፅሓፊ ተስፋይ ዓርከይ ኣብ ግንባር ከይደ እታ ደብዳቤ ከምፅሓል
4: ሕራይ ሕራይ ክድብል ዝወደይ ኪድ ዋ ዓንቲ ናደ ዋ እዚ ቃሕ ዝበለ እዩ ዝሰርብ ብዙሕ ገፃይ ተሃብኡ ከይልክበና
0: ክልይ ሂወትካ እዚ ንኣ ወዲ ዝገሄርና ኣሉ ዘረብኡ ድኾነ ኩሉ ፀሓይ እዩ
4: ወይ በጃኸን ዝቓሕ ዝበለ እዩ ዝዛረብ ስቕልክን ገፃይ ተሃበ ኢና ንበክን ዘለና ወህ ስምዓ ንደግዳ ኣንትና ኣደ ሓሊመ እምበር ካንቃፈረ
0: ታሓልሚ ወይ ኩሉ እንዲ ዝሓልም ዘሎ ሕልሚ ጥልያን ሕልሚ እንግልጅ ሕልሚ ንጉስ ሃይለ ስላሴ ነይሩ ኩሎም ብሕልሚ ተሓጉሾም ይስሕቑ ይፍክሩ ነይሮም ሕልሚ ደርጊ ኸዓ ፀሓይ ከጥፍሑ ክብል ኣሎ ንህልኪ
4: ኣንትናደ
0: ንሕና ኸ ንሓልም ኣለና ፀሓይ ንሓልም ካልእታይ ኣለና
4: ኣቲ ንብለክን ግዳ ዘይትሰምዓና ሞ ዘይትነግራና እዝተስፋይ ወደይሲ ኣብ ባሕሪ ኣቱ ሞ ይቕ ይበል ካብኡስ ሓንቲ ቀይ ያሕሰበይቲ መፅያስ ምርኩስ ተቐበሎ
0: እዚ ደኣ ሕልሚ ኩላህና እንዳኣሉ እወይ ብርሃን ገድሊ መሳሲሉ ክበር ቀሪቡ ንግድ እትህይወት ፀሓይ
4: ኣይ ኣንቲ ናደ ጥዑይ እንደተዛረባ ንስኽንካ ሓሊም ክንትፈልጣ ዶ
0: ኣትሓልም እወይ ማእስሞ ኸማ ክፍር ኣምላኸይ ሕጀ ንኹሉ ልሳዕ ፀሓይ ጥራሕየ ዳሓልም ኣነ
4: ዋይ እቲ ንበራኸ ክወስዶ ከለዉ ኣብቲኣትዎኦ ደ ጨነቐ ክንናይ ፍራሕ ክንሎ
0: እታ ጠበንጆም ጸሊአ እያ እንዳኣለይ ጠበንጃ ኣሚኖም ዘይከውን እናጐበሩ ብጠበንጃ ንፀሓይ ከጥፉ ሕኹ እናበሉ ጸሊአ እዮም ዋ ተስፋይ ንፀሓይ ከምፃኣኳ እዩ ንበራኺ ወደይ ፀሓይ ሓሊምካ ኢሎም እንድዮም ኣሲሮሞ መን

0: አብርሄል ናንዶ ዛፀሓየ
1: አባዬ እንታይ ዲ ሎሚ
0: አትደየ አብርሄል
1: አባዬ
0: ናንዶ
1: እንታይ ዲ ሎሚ
0: ዛፀሓየ ኪዳነ ምህረት
1: እንታይ ዳኣሎም እስከም ትኻ ቤተ ክርስቲያን ትምፂ እንጀራ ኣይምፃኽን ዲኺ
0: ዋይ ነቲ ምኽፈልቲ ዲኻ በጃዳ እዚ ርጉም ሓሰኻዶ ቕንጡው እንዳበለሕ ሲሩካ ተማሊየ ኣለኹ ዝወደይ ኣብ ዝቕናተይ ኣሎ ብል እዚኣ ንዲኻ እዚኣ ኻ ንገዛይ እዚኣ ኸ ንከነዓኻ ዝወደይ ገጅፍ እንጀራ ኣይኮነን ዘፅግብ ምስ ፍቕሪ ስጋይ ስጋኻ እናበልካ ከክንዛ መኽፈልቲ ንሓሰኻ መቕተሊ እኹል እዩ ዝወደይ ሓቀየ ብጥሜት ሰብኣይ መውትን እዩ በዞም ፀሓይ ምፅላው ዝኸልዑና ሰብ ጠበንጃ እንዳኣሉ ሰብ ዝመውት ዘለዉ
1: ክንዛ መኽፈልቲ ዳ እንታይ ከተፅግብ ያኽለኒ እንዳበልክም በኣሪኽና ንእሽ ክፈልቲ ሒዝ ክትመፂ ዓባይ ስምዑ ሞ ድሕሪ ሕጂ ወደይ ክኣለየኒ ኢልኪ ገጅፍ እንጀራ ሒዝ ክመፂ
0: ኣይ ኸበደም ወደይ መኽፈልቲ ዳ ዕቅንቲ እንዳኣላ ብዕቅን ክንዲ ኸብዲ ሰብ ተባሂለ እያ ተፈጢራ ንፅብሐይ እናበልካ ምብላዕን ምቕማጥን እዩ ንኸብዲ ዝፅይቓ ዘሎ ኸበደም ወደይ ከብዲ ምስለ መለትካ ናብዚ ገደል ሸላው ተብለካ ግናይ ኣመል ትሰርቕ ትዕምፅ ትሕሱ ርአኻ ኣለኻ ኩሉ ስራሕ ሰይጣን ከም ትሰርሓ ትገብረካ
2: ኣብዚ ገዛ ሰብ የለን ድዩ
1: መን ኢኻ
2: ኣዴኻ የላን ድያ
1: እዩ እንታይ ኢልኩማ የላን
2: ካብዚ ገዛ ክትወፁ ተነጊርኩም ኣይሰማዕኹምን ፅባሕ ኣብ ቤት ፅሕፈት ቀበለይ ቅረብ ተባሂል ክለ ክበላ ነዲኻ ኣታ ቆልዓ ትሰምዓኒ ደለኻ ኩላ ኸየጉደልካ ነገርና ነዲኻ
1: ሕራይ
0: ከበደም ወደይ መን ዳኣሉ ካብ ገዛ ውፁ ዝብል ዘለዉ
1: እቲ ናይ ቀበለ ሊቀ መንበር እዩ ካብዚ ገዛ ውፁ ይብል ኣሎ ናበይ ክንከይድና ሕጂ
0: ሰምዑ እንደ ፀኒሐ ካብዚ ገዛ ውፁ ዶ ኢሉ ወይ ገዛ እምኒ ኩርት ጭቃ ግብር ኣቢልካስ ገዛ ፅንሑ ደሓን ፅንሑ ንተስፋይ ወደይ ፀሓይ ክንርዮ ቀሪብና ኢና ቤት ዝግሄር እዩ ቤትኩም ኣበይ ምዃኑ ፈሊጥኩም ደለኹም ዓለም እኮ ገዛ ኽራያ
3: ወይ ሃለውሎው ኣንተ ናደ እንታይ ደኣልክን ትብላ ብዛዕባ ገዛ ኸዓ ሓሊምክን
1: ኣደይ እቲ ናይ ቀበለ ሊቀ መንበር መፂኡ ካብዚ ገዛ ጋዓዙ ኢልና
3: ገዛ ጋዓዙ ሕጂ ኸናብ ኢና ንኸዶ ቅድሚ ሕጂ ክልተ ሰብ ኣግዕዞምናስ ሕጂ ኸ ነዝማዶም ክህቡ ኸግዕዙና ሕጂ ኸናብ እየ ዝኽርትቶ ሕጂ ኸናብ እየ ዘብሎ ወይ ኣነት ዕድለይ
0: ንዓን ህይወት ህይወት ፀሓይ ዳሓን ኣጃኺ ፈጣሪ ኣለና ኣጃኺ
3: እንታይ ዳሓንትን ኣደ ሕጂ ስናበይ ኢና ነብሎ ሕጂ ኸናበይ ኢና ንኸዶ ወይ ምክራ ወይ ምክራ ወይ ምክራ ወይ ምክራ

0: ኣተን ህወት እንታይ ደኣ ተፀዋዕኩ ኹን ዘይትሰምዓ ዋ ኣንትን ኣንትን እንታይ ረኺቡክን
1: ኣተን ስዕዲ ኣብቲ ቀበለ ፀዊዖምኒ ገዛ ወፂኢልናኩም ኣይሰምዓኩምን ናይ መጨረሻ መጠንቀቕታ ፅባሕ ክትወፅ ኢሎም ብግዲ ፈሪሞምኒ
0: ካንካን ፅባሕ
1: እዋ ሓፃር ፅባሕ እቲ ፀበባ ናይ ዚ ገዛ ኣናዲ ሰሲዒብ ሂውኸን ኣሎ ኣተን ስዕዲ ናይ ናናስ ደለሞ ኾነ ሕጂ ነደኽን ኢታይእስ ናብኢና ንጎታተተን
0: ሂወት ድሓንስካ ዓቕልኹ ናይ ተፅበባ ዋይ ካብ ሰብ እንዲኽን ተፈጢርክን ብሓደ ኣፊቱ
1: ከምኡ ኢና
0: ንግዜኡ ምሳናት ኾና ካብኡ ከዓ ድሓን ንመሓመድ ይጭነቆ
1: ዋይ ሕጂ ከዓ ብዛዕባ ገዛ ንኣኹም ኩን ሕስር
2: ኣደ
3: ኣተቆላንታ ክኾንካ እንታይ ረኺብካ
2: ተጋደልቲ ደቂ ምሓር ሒዞማ
3: ወይ
0: ኣተተይስብ ዘሎ
3: ኣፍካሕዝ እንተ ምን ኢሉካ
2: ራድዮ እንዳበይ መሓመድ ሕጂ ዛረባላ ንዕናይ እንዳስምዑ እያ
0: ኣብ ገዛ ነፀኒሕካ
2: እወ ኣቦ መሓመድ ሕጂ ራድዮ ወሊዑም ኣሎ
3: እዋይ ወረኻ ጣዕም ኣንተ ኣብላኻ ኣለኻ
0: እዋይ ዝረቢ ክጥዕም
3: ኣንተ ፈጠረ ኩሉ ኣለም ተመስገን
0: ኣንቲ ወጊሒልና
3: ተመስገን ወጊሒው
0: እዋይ ፀሓይ በሪቓ
3: እዋይ ዘነደይ ፀሓይ በሪቓ እናበላ ተመስገን ፀሓይ ናበሪኻ

0: ኣንቲ ወላዲት ኣምላኽ እንታይ ደበዲለ ናፅነት ኮይኑ ክንዲዝሕጐስ ሕጂ ኸ ጓይ ተስፋይ ወደይ ኣብ ምድሪ ኣለም ተስህሉ ኣነ ጥባቕ ምበለ ክልተ ወርሒ ክልተ ወርሒ ኸናዲዓን ዘርኢ ኢለ ወይ ኣነሸ ብኢድን ብእግሩ ንስ መፂኒ ነይሩ እንዲ ክዳዓት መባል ተፀይፈ ጀጋኑ ክንበሃል መሪፀ ባዕለይ እንደ ኺድ ኢለ እዩ ኣንቲ ወላዲት ኣምላኽ ክልተ ሳብ ክዛርብ
1: ጓል መንኮ ክኽልተ ሳብ ክትዛረብት ሂወት ፀሓይ እንዲኺ ክልተ ሳዕ ዝዛረቡን ክልተ ሳዕ ዝፈርዱን ግና ይወልዱ ተባሂሉ ንስኽ ኸዓ ንተስፋይ ፀሓይ እንዲኺ ወሊድኪ ወሰደ ተስፋይ በዓል ስር ወሰደ ወዲርይ በዓል ስር ኣታ ወሰደ
0: ካልኣይቲ ፀሓይ ደልያ ኮይና ፀሓይ ዳበሪቀኒያትናንደ
1: ንሓናይ ገዛና ፀሓይ ካ ቀሪባ ያ ክትበርሕ እዛ ጓለይ
0: ኣፍከንስዓር ኣዲ
2: ጉርጉዙም ክርክተና ፈዚ ጀጋኑ እዋይ እንኳዕ ደሃን መፃኹ እንኳዕ ከዓ ሓጓሰና ንኹልና
3: ንኹላትና እንኳዕ ሓጎሰና መን ይስምካ
2: ሽመ ድዓ ገዛየ ትበሃል ንስኻትኩም ከመን ይሽምኩም
4: ኣነ ዛህራ እዚ ከዓ ጀብጀብ ይበሃል
2: ተስፋይ በራኽ ዝበሃል ሲ ትፈልጥዎ ዶ ኣብዚ ደቀም ሓረ እዩ ተሰውኡ ኢሎሞ
4: ዋ ከመይ ኣቢልካ ዳ ፈሊጥካ
2: ዋይ ወረዳ ሕባ ኮይኑ እዋይ ነዛ ተርሸ ከዓ ድገብራ ነበረ ኢሎሞ እዋይ ተሮግሮግሮግሮግሮግሮግሮግሮ ቁስር ይደብሎም ነይሩ ኢሎሞ
3: ስድሮ ከለዉ ዶ
2: ኣያ በራኺ ሞይቱ ኣብ ቤት ማእሰር ትቀትሎም
4: ኣድዩ ኸ ኣለዋ ዶ
2: ኣዲዳ ዋይ ሙሉ መዓልቲ ወደይ ጠፊ ኢላ ክትበኪ ኣትውዕል ሙሉ ማዓልቲ ክትበኪ ትውዕል
3: እንዳ ቦይ መሓመድ እድሪስ ከትፈልጦም ዶ
2: እወ ፈልጠው ዘመልክ ድዮም
4: እወ
3: እሞ ተርእየና ዶ
2: ንዕና በለ ክርእኩም እዋይ ኣደይ ስዕዲ ብረክትኳ ኣደይ ስዕዲ
5: ኣደይታይ ደሓን ዳሓዲርክን
1: መስገን ስዕዲ ፀሓይ ድኺ
5: እወ ሂወዳ የለዋ ንዴን
1: ኣላ ሞ ነትልኪ ኣብቲ ክሻ ፈፈው ትብል ከም ፍቓድ ኣምላኽ ምኻድ ኣብያ
5: ከም ፍቓድ ኣምላኽ ተዝኸዳ ድኣ ረቢኳም ተሓጐሰ እንታይ ድኣ ትገብራ
0: እንታይ እሞ ኸገብር ኮፍስ ክበላ
5: እዋይ ኣይ ብስራት እንዴ ድኣ ሒዘልክ ንመፅ
1: ኣሳይ ብሽራት ክተጥዓም
0: እቲ ብትሕምትሕም ክውረፅ ፀንሐ ዘይሰማዕ ኮ ንመሲልክን ንስኽንስ ዘይሰማዕ ክንኦዶ ክትኮና ኢልክን
5: እንታይ ወርኡ እዙ
0: ተስፋይ ኣብ ደቀም ሓረ ከምተሰውኦ ኣይሰማዕክን
1: ኣትኽላይ ትሓስሚ ክንደይ ትሓስሚ ጓለይ ተስፋይ ወደይ ኣለው ይመትን
5: ናይ ሎም እንደ ግዳ ግበራ ስንኩላን ዓይኖም ዝዓወሩ እግሮም ኢዶም ዝተቖርፁ ኣትዮም ኣለዉ ኢሎሞም ኣብቲ ላሳለ ድቕ ዝበለ ቆይላ ይውዒሉ ኢሎሞ
1: ኣሰይ ኣትዮም ዶ
0: እቶም ምርቓት ስዎ መፂኦምን ምዕዋር ምቑራፅ ድኣ ስልማት እንዳ ኣሎ
5: ሕጂ ተስፋይ ወይ ዒሩ ወይ ኢዱ ተቆሪፁ እንተዝመፀክን ኣይመሰንበድክንን
0: ኣበይ ክርኽቦ ቅርስስቱ እኳ የ ስዕዲ ኣብቲ ናበይ ወዲቑ ዘይተቃብፃና ግዳ
5: ተስፋይ መፂ ኣሎ እንክነ ወርቂ ክንግበራ
1: ኣቲ ሓቂ ክደኺ
5: እወ ተስፋይ ምዞም ስንኩላን መፂ ኣሎ
1: ኣሳይ
5: በላ ነውልክን እወይ በላ ነውልክን ነውልክን ሳልሳይ ርእሱ መፂኡ
0: ኣንቲ ሓቂ ድ
5: ወይ
1: ፀሓይ ዲኻታ እዚኣ ኸ መርዓትካ ድያ መርዓት ዲኽትይ
0: ተስፋይ ወዲ መፂ
5: ወተስፋይ ወይ ብርሃን ርኢና እንኳዕ ዚኣ ርኣየን
6: ዝረብርኣይኣይ ተስፋይ ሓወይ ድዩ
0: እዎ ተስፋይ እዋይ ተስፋይ ሓውኻ ወይእወይ ተመስገን
3: ኣባየ ፀሓይ በሪኻ ዶ
1: ተስፊት ወደይ በሪኻዎ በረሃው ኢላ ኣይዓወርካን ዝወደይ ብዓይንኻ ብርሃን ንርኢ ኣለና ብዓይንኻ ጌርና ብርሃን ንርኢ

ዝኸበርኩም ተኸታተልቲ ናብታ ፈላሚት ትሕዝቶ ቀሪብናያ ዘለና ተኸታታሊት ፊልም ትግረ ሕደጋት ኢና ክነስግረኩም። ሰናይ ምክትታል።

0: ኣንስተይቲ ለባል ዓልክለ ትምር እነ ኢለ በዳ መሳኒሶ ሒሳብ ትብል እብሽዕር ሃዎ ትብል ያረይ እበላለሪታተለኮ ዕላም ብልንስዎምኒ ኢና
1: ፀሓፍያ ትግልትግባ
0: ዋላ ፀሓፍያ ትግባ ግድሙ ሕልያይ ኣዲኮን ሃውላትን ብትተለ
1: ንዕሚ ሕጂ ዲብ ጠምር ትብለኪ ትለ ብንዓርከበተተኪ ናያት ኣይበክልትኒ ኮን ሃቦ ብለት ኣና
2: ደሓን ደሓን ንኣርነጃት ሕጀ እግል ሓሊ መፅእ
1: እላት በጋ ሓፊን ከስተይ ሕና ንዓርብ ሓሊብ ሳምዓም ሕናን ህግ ውጅተል ዚብ ሓሊብ ትትመሰል እንዲኮን ህግ ቀይሩ ዚብ ሓሊብ ትትመሰል
0: ኣስቴር እንተ ንመባለስ ንምደወል ትሕደግ ይህውቶ
2: ጀረስ ክንደን በጣም በልንቲ
0: ሰምንደይበልሲ ጀረስ ጀረስ
2: ተበጣ
0: ቻው ቻው ስራ

0: لا إله إلا الله.
1: دبر خزاد.

ዝኸበርኩም ተኸታተልትና ምስታ ወትሩ ሰንበት ኣብ ሰዓ ዝተፈንያ ረቡዕ ድሕሪ ቀትሪ እትድገም ትሕዝቶ መደብ ማእግሪኹም ኣብ ምክታል ዘለኹም ካብ ዝቐፂልና ንኡስ መደብ መቓልሕ መንእስያት ኢና ክነቕርበልኩም።

ሰማንያ ነጥቢ ካልኢት ኮይና ትዓዊት ኣላ። ሞራል ሞራል ናሃቦም ሞራል ናሃቦም። ሽለም ወደላ ድማ ታብለት ትሽለማላ፣ መዳልያን ታብለትን ትሽለማላ። መወዳእታ ቀዳማይ ኮይኑ ተዓዊቱ ዘሎ በረኸት ተስፋይ ብ284 ነጥቢ ካብ ቤት ትምህርቲ ሰማዕታት። በረኸት ተስፋይ ካብ ቤት ትምህርቲ ሰማዕታት ብ284 ነጥቢ ቀዳማይ ኮይኑ ተዓዊቱ ኣሎ። ሽልማቱ ድማ መዳልያን ብሽክለታን ይወስድ እዩ።

0: ብዙሕ ፍጻመታት ክህልወክ ንኽእል እዩ ካብ ጎንኻ ብፃይካ ክፍለ ከሎ ወዲ መስርዕኻ ወዲ ጋንታኻ ሓላፊኻ ኣብዚታት እስከ ኣብቲ ፍጻመታት እትው ኢልና እስከ ሕፅራ ሕፅራ ኣቢልና ንዘክር
1: ኣነ ካብ ድዝክረን ብፆታይ ማለት እዩ ሓንቲ ፅገረዳ ዮሃንስ ትበሃል ኣብ ግንባር ሓልሓል እዩ ኣነ ኳ ሸዓ ቐልጢፈ ተወጊአ ከይደ ንሳ ምስ በዓል ቤታ መራሕ መስርዕና እዩ ነይሩ ወዲ ሓንጣል ዝበሃል ሕማ እዩ ነይሩ እቲ ኩነታት ግንባር ሓልሓል ንሕና እውን ካብ ሰሜናዊ ሳሕል ከም ተደራበ ኣሃዱ ወይ ከም ሓድሽ ኣሃዱ ምቋም ተዋፂኢና ካብ ግንባር ሰሜናዊ ሳሕል ንሓልሓል ስለ ዝኽና ሓድሽ እዩ ነይሩ እቲ ቦታ ንዓና ሓድሽ ፅንኩርን በቃ ከቢድ እዩ ማለት ንሕና ብሳሓሊ ኢና ዓብና ብሳሓሊ እዩ ነይሩ ኣሃዱና ዳርጋ ነዊሕ ግዜ ብርጌድ 23 ማለት እዩ ኣብኡ በዓል ቆብሮ ትበሎ በዓል ታባ ምግዛእ ትበሎ ማለሲ ፅቡቅ እዩ የረኣየካ እዩ ብዙሕ ሃግራብ የብሉን በዓል ሓልሓል ተመፂእካ ግን ከምዚ ብጃኬትካ ብገለመነ እንዲስሕበካ መዓት ማይን ገለን ዘሎ መጀመርያ ኣብ ናይ ጨለማ ትበሃል ቦታ ውግእ ነይሩ ምድርባይ ብቡምባ እዩ ነይሩ መጀመርያ እቲ እሱ ጉልባብ ትገብረሉ እታ ሰበይት እሞ ቡምባ ደርቤላ ክመፅእ የገለ ይብላ ሕራ ኢላ ቡምባ ክድርቤ ምስ ከደ ስግር ኢሉ ከምዝከናለ እዩ ድመስሊ ነይሩ የውድቆኦ ማለት እዩ ንወዲ ሓንጣል እሳ ከዓ ጓል ክረንያ ኣነ ብጣዕሚ ካብዚ ሓንጎሊ ዘይትወፅእ ፅገረዳ ነዋሕ ቀጣንያ እንዳ ጎየት ከይዳ ቡምባ ክድርቢ ምስ ከደት ልክዕ እሳ ከዓ ኣብታ ጥቁኡ ወዲቃ ማለት እዩ ክልቲኦም ኣብ ሓደ ኣብ ሓንቲ ክስታይ ብሓንቲ ደቂቕ ማለት እዩ እዚኦም ሰብኣይን ሰበይትን ካብቲ ኣነ ዝገርመኒ ወይ ከምኡ ታሪክ ናና ሓሊፉ ትገድሊ
2: ኣስመረ ሰረቀ ሓፍታ ንትብለፅ ማለት እያ ዓበይ ሓፍታ ማለት እዩ ናይቲ ሰይድሽ ነበረ ግንባር ጠርናይ ፊት ነራሳ ምግብና ውግኣት ከውርዳን ምግብና ካ ወጊረን ካሰልጣ ንሕና ከ ኣንበይ ሓባር ኮይና ሰንኪትና ንሰደለን መሪር ስለ ዝነበረ መስዋእትካ ቀቢፅካዮ ማለት እ እንታይ ላሊኢካ ሃሊ ይመስለካ ዘውዱ ሓፍተ ኢላ ወራትያ ፅሕፍ ከምዚ ኣዴታትና ደም ከይፈሰስ ቆልዓ ዘይውለድ ናፅነት ካ ደም ከይፈሰስ ካ ማፅነት ስለ ዘይትመፅእ እንተተራኪብና ፅቡቅተ ደ ትራክና ኣብ ዓወት ኢላ ፅሒፋትለይ እሳ ኣጋጣሚ ኮይኑ 96 ምስ ቆምና ኣጋጣሚ ተሰዊዓ ፅኒሓተን ስመረት ዘውዲ ሓንቲ ጓላ ጓል ሰለስተ ወርሒ ጓል ሰለስተ ዓመት ገዲፋታ ዝወፀት እያ ኣደን ውላድ ንመርአ ኣብዛ ሰዓት እዚ ውላድና ገዲፍና ናብ ዝኾነ ክንክድ ከልና ዝስማዓካ ንሳግን እሳ ጓል ሰለስተ ዓመት ጓላ ገዲፋታ ምሕረት ጓል ቀሺ ትበሃል ከምኡ ወዲ ሰለስተ ዓመት ገዲፋ ለተ ኺዳን ገር ኣምላኽ ጓል ሰለስተ ዓመት ገዲፋ ወለሻ ከዓ ኣደ ክልተ ቆልዑ እንዲያ ነቲ ሓንቲ ሓዚልናያ ኸድና ነታ ጓላ ነቲ ሓንቲ ገዲፍናያ ኸድና ሕሰቦ ሰውራ ስጋብ ክንደይ ማስ እቲ መግዛእትካ ኣብኡ ዝነበረ ደብዳብ ኣብ

0: ረ ብፆትካ ክቕተሉ ከለዉ ሓፋሽ ድዋት በቲ ትመውት ተጋራይ በቲ ይቕተል ብፀላእዩ ነዚ ኩሉ በሊሕካ ስለ ዝወፃእካ ንዝኾነ ነገር ኣይፅግመካን እዩ ኣንፃርካ ክትለዓል ኣለካ ነቲ ኩነታት ከዓ ንካምቦድያ ወሪድና ተዓሊምና ኣነ እንዳሓሳ 8 ይበፂሕኒ ቀዳመይቲ ተወዚዐ ኣብ ገንፈሎም እየ መፅአ ገንፈሎም ምስ መፃኹ ነቢያት ተስፋ ማርያም ትበሃል ኣብ ቃኘዋላ ንፍዕቲ ተጋዳሊት ክትዋጋእ ከላስ ከምዚ ኮፍ ኢልካ ገላ ኣይትዋጋእን እያ ብእምንያም ዳሃር መዋቶም ዝነበሩ ሓለፍቲ ናታ ጃኬት ሒ ዘድካ እዩ ነርኣ ንሕጂ ትዕጥቅስ ከቢድኒ ማለት እኒ ድሓር ናቕፋ ምስ መፃና መራሕ መስርዐ ሃይለ ነበር ዝበሃል ምስተሰወ ናትዑድ ክዓጢቀ
1: ደቂ 3ለስተ ዓመት ደቀን ገዲፈን ድወፃ ነይረን ክትብልና ፀኒሕኺ ኣብነት እውን ሂብክና ሕጂ እዚ ዳርጋ ኣንጻር ባህሪ ኮይኑ እንዲዩ ድስማዓካ ስለምንታይ እዩ ከምኡ ክኸውን ዝኽእል ወዲ ሰብ ክጓዓዞ ዘለዎ ደረት ኣሎ ኣዲ ከዓ ክትጓዓዞ ዘለዋ ደረት ኣሎ እሞ እዚ ግን ዝተጣሓሰ ኮይኑ ይስማዓካ ስለምንታይ ከምኡ ኮይኑ እንታይ እዩ ነይሩ እቲ ደረጃ ንቕሓት ናይቲ ግዜ ናይቲ መድረኽ መንእሰያት ናይቲ ግዜ እቲ መረዳእታ ከመይ ድዩ ነይሩ
0: ህዝባዊ ግንባር ከዓ ኣመት ከልኹ ሓንቲ ጓል ኣንስተይቲ መኪታ ተቓሊሳ መሰላ ከተረጋገፅ ከም ዘለዋ ዝብል ኣብቲ ፖሊሲኡ ኣውፅይዎ ነዚ ጉዳይ እዚ መገዲ ተኸፊትልና ከሎ ከዓ ንሕና ሕጂ ንኣብነት ንተዓጠቕ ቁምጣ ንተዓጠቕ ስረ ድንቁርና ነጥፋ እዮ ባህሊ ዝነበረ ዝብል ጭርሖ ነይሩ ነዚ ኩሉና ሕጂ መኪትና እዚንዚ ከምዚ እቲ ናይ መግዛእቲ እቲ ጭቆና ስለ ዝረኣየካ ህዝባዊ ግንባር ከዓ ኣብሊሕና እንድዮ በሊሕና ነቒሕና
1: ስለዚ ድርብ ናፅነት እዩ ማለት እዩ
0: ናፅነት
1: ፅቡቅ ናበይ ግን ክመልሰ ክምደለኹ ናብታ ኣደነት እስከ ናብኣ ንመለስ
0: ኣደነት
1: ከቢኣደ ከመይ ገይራ እያ ውላዳ ገዲፋ ትኸይድ ኣደያ ብመልክዕ ኣደ ስከ ንሕሰብ ወይ እንታይ ትሓስብ ስለዝነበረት እያ ከምኡ ትገብር ኩላት ናነህብቶ ማለት
0: ህዝባዊ ግንባር ስ ካብ ክንደይ ሓያል ምዃኑ እንድዩ ዝገርመካ ኣደሲ ኣብቲ ግዜ ትስሕሰቦ ሞ ዋላ ኳ ሚእቲ ካብ ሚእቲ ንቕሓት ነራ ይኹ በር ሎሚ ወሊድናሲ ደቅና ሰዓት 2ልተ ሰዓት ተጠፊኦም ከመይ ንፅለል ሰዋ ክወርዶ ከለዉ ከመይና ንገብር ዘለና እቲ ሽዑ ግን ስምሻለካ እቲ መግዛእትስ ደምፆ ድዩ እቲ ብልሒ ናይ ህዝባዊ ግንባር ኣብ ልዕሊ ጓል ኣንስተይቲ ዝወር ዝነበረ ጭቆና መግዛእቲ በቲኻ ክትወፅእ ከም ዘለዎ ስለ ዝበልሐት ድዩ ኣነ እንተደይ ተቓሊስኻ ውላደይ ካ ሰላም ክረክባይ ክእልኒ ብዝብል መበገሲ ድዩ ኣነ ከምኡ ንስማዓኒ ኣነ ተጨፍጭፈ ኣነ ደኪረስ ደቀይከ ንከምኡ ካይኮኑ ኣነ መስዋዕቱ ክኸፍለሎም ኣለኒ ኢላ ተበገሰት ኣደ ኮይኑ ስማዓኒ ህዝባዊ ግንባር ከዓ ንዚ ኣብ ፖሊሲኡ ከእትዎ ከሎሲ ንኩሉ እንተታታትዮት መክት እዮ ተቓለሲ ኢሉ ከበገሰካ ከሎስ ንስኻ ርእሰ ምትእማን ጌርካ ክትብገስ ከም ዘለካ ባርኳ ንኩሉና ማዕረድ ብፅሓና ናይ ፆታ ፍልሊ ተደይ ኮይኑ ኩልና ካብ ረብሓና ክነብቁሩ ክነውዕሎ ከም ዘለኒ ከዓ ክተኮስኩስና ኣብዚ ሕጂ ክነገረካ ክንበልሕ ከለናሲ ኣነት ጀማሄር ኣብቲ ግዜ ትነብሩስ ክንደይ ይበልሑ ክንደይ ይነፍዑ ነዚ ዝነበረ ኣብ ርእስና ኣተሓሳስፋ መስፉና ኣረኣያ ድሑር ሃይማኖት ድሑር ባህሊ ዝነበረ ተፀሓፂምና ንቕሒና ኣብዚ ከብፅሑና ከለዎስ ኣነ ንዕኦምን ነቲ መትከል ናይ ህዝባዊ ግንባር ነ ደብሎ እምበር ኣደሲ ኣደያ
1: ስከ ንመላእ ኣላ
2: ቀፃሊ ኩናት ቀፃሊ ዘን ናይ ፃዕዳ ሓመድ ደምፃኣ ንእንዳ መሬንግ ዝነበረ ቀፃሊ ኩናት እዩ ነይሩ ክሳብ 42 ገዛውቲ ዝነደደሉ እዋን ነይሩ ዳርጋ ካብቲ ዓዲ ንቕመጦ ኣብ በረኻ ንሰፍሮ እዩ ዝበዝሕ ነይሩ ብምሉእ ከዓ ተወዲኡ ብእዩ ኣብቲ ገዛስ ኣባል ህዝባዊ ግንባር እምበር ኣባል ህዝባዊ ግንባር ዘይነበረ ኣይነበረ ሰዝቀዲሙ ዋላዊን ነስመራ ኣጥቂዖም ስታላታት ዝወፃሉ ግዜ መድሃኒታት ዝወፀሉ ቀፃሊ እዩ ነይሩ ዕረፍቲ ዘይብሉ ስለ ዝኾነ እቲ ስርዓት ኣብቲ እዋን እቲ ዝነበረ ስርዓት ሃይለ ስላሴ ከመይ ጌርና ሓራ ነውፅእ እዩ ርድኢቱ ማለት እየ እቲ ግፍዒ ስለ ዝበዝሐ ኩልኻ እንተዘይተሳቲፍካ ናፅነት ትኹን ራህዋ ድብል ክመፅእ ከም ዘይክእል ስለ ዝተረደ እዩ ከምኡ በፂሐን እየ ድብል ኣነ ሓፍታይ ንኣብነት ዓባይ ሓፍታይ ቦክሪ እያ ኣስመረት ትበሃል ንሕና ንባዕልናስ ኣዲ ቆልዓ ግንዛ ጓላ ኣደይ ኣዕብያታ ኣብዝላ ምክንያቱ ውድብቲ ስለ ዝነበረት በዓል ወለንክኤል ኣብርሃ ዋላ በዓል የማነ በዓል ደሱ በዓል ገለ ኩሎም ኣብቲ ገዛና እዮም ነይሮም ገዛና ፀንሑ ፍቲ ካልእ ኸዱ ከምኡ ስለ ዝኾነ 10 ግዜ ትለኣኸያ ነይራ ኣስመራ ኣትያ እቲ ዝበልዋ ትምፅእ ዓላ በፅሕ ካብ ዓላ ከዓ ትዝደለ ነስመራ ኣቱ ስለዚ ኣቐዲማ እያ ፈሊጣቶ ፀኒሓ ድሕሪኡ እውን እዚ ድሕሪኡ ዝመፀ 77 በሎ 78 በሎ ሞ ከዓ

0: ኣብ ግንባር ስለ ዝነበረ ኣብቲ ግንባር ከም ጠርናፊት ናይተን ዝነበራ ሽዑ እዋን ኮይና እያ ትንቀሳቀስ ነራ። ስለዚ ትውመት ይኸምኡ ትገብር
1: ዘውዲ ኣለኽ ዶ ዘውዲ ሕራ የ ዘውዲ መሓሪ ዘናዲታትና ክዕሎ ዝፀንሓ ክትሰምዕዮ ፀኒሕኸ ይኸ እንታይ ትምልአልና እስከ ጓል ሰለስተ ዓመት ኣዴኺ ገዲፋትኪ ናብ ሜዳ ከም ዝኸደት ኢና ኩላትና ክንሰምዕ ፀኒሕና እስከ ዓለለና ድሕረ ባይታ ኸ
2: ኣነ ኣይፈልጣኒ ማእሲ ከምዚኣ ትመስል ከምዚኣ ክብላ ይክእልኒ መካኣብታ ናይ ስዋኣት ስእሊ ኣብ ኣይረ እያ ምስ ዓባየ እያ ዓብየ ካብ መጀመርትኡ ከዓ ብሓንሳብ ስለ ዝነበሩ ትገዛ ማእሲ ዋላ ከመደይ እውን ኣይፈልጣኒ ነረ መስለኒ ከም ትዕላል ከም ሓፍተይ እምበር ከመደይ ኣይፈልጣኒ ሓደ ትዕድመ ንእሽተ የ ካልኣይ ነገር ከኣኒ ወላ ሓንቲ ኣፍልጦን ምስሊን የብለይን ኣነነዛ
1: ነዲኣ ኣይትፈልጣን እያ ምክንያቱ ኣዲኣ እውን ክትስለፍ ከላ ጓላ ክትፈልጣ ከምዘይትኽእል እንዳተረዳ ያ ተሰሊፋ እዚ ፍሉጥ ነገር እዩ ብዛዕባ ቦኺ
2: ኣቦይ እውን ተጋዳላይ እዩ 77 እዩ ተሰሊፉ ንዕኡ ናይ ፈልጦን እዩ ስቡ ናይ ኣተውን ኣጋጣሚ ኮይኑ ስክልቲኦም ኣብ 84 እዮም ተሰዊዑ ነናይ ወርሒ ፍልል እዩ ዘለዎ ክልቲኦም ስ ዳርጋ ብሓደ እዮም ተሰዊዑም ማለት እዩ
1: ክልቲኦም ደይ ትፈልጥዮም ወለድኺ ብምስሊ ደይ ትፈልጥዮም ወለድኺ ተፈልዮም ኹሞ ብዛዕባ እዚኦም ክትሓስበ ከለኺ እንታይ እዩ ዝስማዓኪ ኣብ ኣእምሮኺ እንታይ ይመላለስ
2: ዝስማዓኒ ሓበን እንድዩ ጓል ክልተ ስዋኣት ምዃነ ይሕበኒ በቲ ሓደ ከዓ ናፍቀት እውን ይስማዓካ እዩ ከም ሰብ መጠን ማለት እዩ ዋላ ንሓንቲ ደቂቕ እውን ዘይምርኣይካ ይስማዓካ እዩ ዝስማዓካ ነገር ኣብ ውሽጡካ ብዙሕ ኣሎ ኣንስ ክሕባ ኣይከኣልኒ ሰብ ኢኻ ኣቦ ድልየካ ኣደ ድልየካ ኣብ ንእስነትካ ጥራይ ዘይኮነስ ዋላ ምስ ዓበኻ እውን ናቦና ደንስ የድልየካ እዩ ኣቦኻን ኣዲኻንስ ምሳኻ ክነብሩ ኢኻ ትደሊ ስለዚ ከም ሰብ ይስማዓካ እዩ
1: እስካ ኣዕለለና እቲ ዝስማዕ ክስካ ዕለለና ዝተፈላለየ ሕብረተሰብ ኤርትራሲ ተመሳሳሊ ተመክሮ እንዲ ዘለዎ ግን ከዓ ካብ ናብ ከዓ ናእሽቱ ፍልልያት ክህልዎ ይኽእል እዩ ኣብ ውሽጢ ክዘሎ ስከ ኣዕለለና
2: ኣብ ውሽጢ እንታይ መክብለካ ስምዒት ኣለ ከም ሰብ ሓደ ምሰብኡ ምሰዲኡ ክትሪኦ ከለካ ሰብ ኢኻ ማለሲ ቅንኣት ክስማዓካ ክእል ግን እቲ ዝዓበየ ናፅነት ስለ ዝኾነ ነዛ መሬት ኣደሊልና ንረግፃ ስለ ዘለና ሙሉእ ህዝቢ ኤርትራ ከዓ ናፅነት ኮይኑ ሳለኦም ሳላ ጀጓኑ ስዋኣት ክብለካ ከሎካ ሓበን ስማዓካ እቲ ሓበን ስለ ዝዓቢ ዝግበር ነገር ከዓ የለን ወላ ሓንቲ ትገብሮ ነገር የለን ስለዚ ተሓቢንካ ጥራይካ ክትነብር ዘለካ
1: እቶም ዝዕበይ ክስድራ ኸ
2: ኣብ ዝዕበይ ንስድራ ዓባይን ልዕብያትኒ ንኣኣ ኣዝየ ዘፍቅራ የኽብራ እየ ከዓ እዚ ብሂወት የላ ንሳ እሳ ግን ከም ኩሉ ሰብ ሕንቂቓ ኣምሄራ ኣብ ዝብፃሕ ኣብፂሓት እኒያ ኣነ ሕጂ መምህር የ ብዚ ግዜ እዚ ኣባል ሻውዓይ ዙርያ እየ ከዓ ኣባል ሻውዓይ ዙርያ ሃገራዊ ኣገልግሎት እየ ዋላ ሓንቲ ዝጎደለኒ ነገር የለን ሳስ ኩሉ ነገር ኮይነ ዕብያትኒ
1: ኩላትናሲ ወለዲ ኣለውና ብሓጎታት ኣለውና ዓበይቲ ኣሕዋት ኣለውና ሕጂ ወላዲኻ ካብ ወላዲኻ ንእሽቶ ቃል ትደሊ ንእሽቶ ሓሳብ ትደሊ ኣዴኻ ናይ ኣደ ነገር ገለ ትብለካ እሞ ናይ ኣደነት ትወርስ ኣቦኻ ከዓ ገለ ነገር ብለካ ናይ ኣቦ ነገር ከዓ ናእሽቱ ናእሽቱ እንዳውረስካ እንዳተማእዘንካ ትኸይድ ኩላትና ደቅና ክነዕቢ ከለናስ እቲ ምዕባይ እውን ንባዕሉ ምግቢ ምቕራብ ኣይኮነን ኣብ ኣእምሮ እንዳህነፅካሎም ትኸይድ ኣለዎኒ ደቅኻ እሞ ስለዚ እዚታት ብርግፅ ስኢናቶ ክትከውን ትኽእል እያ ምክንያቱ ከምቲ ክዕላና ፅንሓ ኣዴታትና እቲ ታሪክና ከምኡ ኮይኑ ማለት እዩ ስለዚ ንመንእሰያት ነዞም ሰምዑና ዘለዉ ተዓዘብቲ ከምዚ ንድሕር ዳኣ ኮይኑ ታሪክና እንታይ ኢና ክንገብር ዘለና ከመይ ኢና ክንከውን ዘለና
2: በቃ ካብዚ ንሰምዖ ዘለና ታሪክ ካብኡ ተበጊስና ንሕና ከዓ ካብኡ ንላዕሊ ክንከውን ማስ ኤርትራ ውስ ነናቱ ታሪክ እዩ ዘለዎ ኩሉስ ናቱ ታሪክ ኣለዎ ሕጂ ኣብ ዝኾነ ኣብቲ ዘለና የጥፍሒ ግን እዚ መን እዩ እንታይ እዩ ከመይ እዩ ከይበልና ግን በታ ተዋሂባትና ዘላ ደረጃ ብኣኣ ንሰብ ንዝኾነ ሰብ ሓደ ዓይነት ኣገልግሎት ክንህቡ እትወለዶሲ ጥቡቕ ነገር ክወርስ ኣለዎ ማለት እዩ ማሲ ውላድካ ገዲፍካ ምኻድ ኣረገውቶት ስድራ ገዲፍካ ምኻድ ከቢድ እዩ ኩሉ ነገር ስ ከቢድ እዩ ከቢድ እዩ ሓሊፉ ምናልባት ሕጂ ናይ ዘረባ ክኸውን ይኽእል እዩ ኣብቲ ተግባር ግን ብጣዕሚ እዩ ከቢድ ብጣዕሚ እዩ ከዓ ዝስማዓካ

0: ብዙሕ ዝስማዓካ ነገርስ ኣሎ። ስለዚ እዚ ከይከውን ንሕና ነቲ ሃገርና ሕጂ እቲ ናፅነት መፂ እዩ። እቲ ኻባና ዝድለ ነገር ግን ብግቡእ ክንፍፅሙ ኣለና።
1: በዓልቲ ሓዳር ዲኺ
0: ደቂ ኣለዎ ክዶ ቆልዓላትና ሓንቲ ቆልዓ
1: እዋ ፅቡቅ። ሕጂ ንጓልኪ እስኺ ንስድራኺ ኣይፈለጥክዮምን ካብኦም ዝኾነ ተመክሮ የብልክን ብዘይካ ታሪክ ካልእ ሰብኣዊ ነገር ዝወረስክዮ የለን ማለት እዩ። ጓልኪ ግን እስኺ ኣለኽ እያ። ምክንያቱ ኣቐዲሞም ዋጋ ዝኸፈሉ ኣቦታት ስለ ዘለዉ ከምዚ ትዕልያ ዶ?
0: እወ ይዕልላ እየ። ከመይ ዓብየ እንታይ ዓብየ ኩሉ ነገር ይዕልላ እየ። ኮፋ ቢለስ ይነግረ ሰኸዓ ድሓ ናይ ኣጋጣምሲ ኣስራይ ክፍለ እያ ሕጂ በፂሓ ዘላ ድሓ ንትርዳእ ሰብ እያ ማለት እየ። ኣነ ከዓ ድሓነ ማለት ዘኽቲ መስ ኣይብልኒአ ነለት እዚኣ ሓፍተ እያ ማለት ኣደይ ፅቡቅ ገይራ ዕብያትኒ የሕንቂቓ ሓፍቲ ኣላትኒ ካልእ ሓወይ ኣለኒ ብዙሕ ሲ ብዙሕ ዝኽትምናስ ኣይተሰምዓንን ማለት እየ። እቲ ካብ ስድራ ክረኽቦ ዝኽእል ዝነበርኩስ ዳርጋ ረኺበየ እያ ክብል
1: ወ ካብዚ እንታይ ኢና ክንርዳእ ንኽእል? ወለድና ዓበይቲ ኣሕዋትና ኣባሓጎታትና ተሰውዮም ጥራይ ኣይኮኑን ኣካሎም ጥራይ ኣይኮኑን ተሰውዩ ብዙሕ ነገር እዮም ኣሰውዮም። ፍቕሪ ምስኦም ተሰውዩ፣ ውላድ ምስኦም ተሰውዩ፣ ዝተፈላለየ ነገር ክበፅሕዎ ዘለዎም ደረጃ ምስኦም ተሰውዩ፣ ኣብ ውሽጦም ዝነበረ ሞያ እውን ምስኦም ተሰውዩ እንድዩ። ስለዚ ነዚ ንከታተል ዘለና ብሓፈሻ ብሓፈሻ ከዓ መንእሰያት ኣፀቢቕና ክንርድኦ በዛ ኣጋጣሚ ላቦ ማለት እዩ ይቀኒልና።
2: እዚያ ቆልዓ እዚኣሲ ንኩልና ከም ኣድያታ ትፈልጠና ነይራ ኣብቲ ገዝኦም ሓፋሽ ድዋት ኮይንና ናፍትን ናፍትን ክንብል ከለና ማለት እዩ ቲሓንቲ ስዕማታ ትኸይድ ቲሓንቲ ስዕማታ ትኸይድ ኣይንትያታ ዲ ኣይትፈልጠና ፍሉይ ሓለፋናያ ደስ ኣይነበራን ነቲ ኩሉ ፍቲ ከባቢ ዝነበረ ሓፋሽ ድዋት ደቂ ኣንስትዮ ከም ኣሕዋታን ኣዴታታን ኮይና ዝስማዓ ነይሩ። ኣስመረሲ ሓንቲ ካብቲ ደንደንቃ ማለት እ ምዝላቅ እንነበረሉ ግዜ ካብ ዓዲ ሓውሻ ፅላኣትና ተብተም እዳበልና ከለና ልዕሊ ጓላስ ነየን ኣፍቂራ መስለካ ንጓላ ገዲፋ ንድያ ዋዮ ነይረና ኣብ ኣስመራ ዝቕመጣ እቲ ፅሑፍ ወረቐት ሕጂ ተረሲዑ ረሲዕናዮ ኣብ ገዛ ንዝግብ ከድና ክንወፅእ ንዓላ ማለት እዩ ዘውዲ ኢላ እኒወ ሱ ናይ ዘን ዋዮ ሽም ኣብ ገዛ ገዲፍ መፅ ኣለኹ እንታይ ክንገብር እሞ ንኸይድ ነምፃዮ ንምት ንምት ክልቴና ናድ ሕጂ ብፆትና ቤ ሒዞም ነይሮም ኣብዘን ታንኪ ናይ ዓዲ ሓውሳ ማዕበር ሓርበኛ ኣብኣ ሒዞም ነይሮም ድፋዕ ንሕና ካብ ዝግብ ንመፅእ ኣብኡ ክንሓልፍ ክተለለና ንረኽቡና ሕጂ ሓደ ወዲ ሓደ ሓውሻ ፅንዓና ወረደ ፀጋ ይድበሃል ናበይ ከንገለ ኢልና ተጋዳላይ ዋ ከምዚ ኣላሃና ሞ ከነምፃ እሞ ፀላእ ኣትይዎ እንድዩ ፀላእ ፍርቂ ዓዲ ኣትይዎ ገዞም ከ ኣብታ ጥቃ በተክስያን እያ ቤን ንእተዋ ሕጂ ብማእኸል ዓዲ ክንሓልፋይ ንኽእልኒ ኢና በዚ ሕጂ መቐበር ናይ ዓዲ ሓውሻ ኣሎ ሩባሩባ ኣሎ ብኡ ተጠዊና ነተን ወረቐት ኣውፂና በታ ዝነበርናያ ተመሊስና ሕጂ ሕሰቦ ጓላ ከምዚ ምሻላካ ውሊዳ ታምር ወላ ሓንቲ ልዕሊ ዝኾነ ልዕሊ ጓላ ግን ነተን ስዋኣት ከይስዋኣ ብስምራ ዝነብራ ሓፋሽ ድዋት ዋዮታት ንኸይጥቃዓኣ ንዕአን መስዋእት ተኸፊልና እታ ወረቐት ብሰላም ኣውፂና እያ ማለት እዩ። ኣስመረት ንፍዕቲ ንፍዕቲ ናይ ንፍዓት ንፍዓት እያ ነራ ኣዲኣ ናይ ባሓቂ ከምኣ ክትኮነላ ጓልካ ተስፋ ንገብር ማለት እዩ
3: ዓሊምና ብርቓት ክንወፅእ ከለና ወዳ ፍወርቂ ምስ መረቐና ኣብ ሰውራ ገይረን ተቓሊሰን ዝተዓወታ ሰውራ ከም ወዲያ እዩ እሞ ብብዙሕ እተዓፃፅፈይ ከዓ እስኻትክን ይኽን ከምቲ ናይ ሰውራ ከም ወዲያ እተዓወቶ ከተዕውቶ ትኽእል ኣስኽን ብኩሉ መዳይክን ብንቕሓትክን ንኹን ብተመኩረታትክን ንኹን ተጋደልቲ ይኽን ፀኒዕኽን ሕጂ ከዓ ክትቃለሰ ይኽን ኣብ ነውሰ ከፍ ኣብቲ ሰዓት እትሲ ደይተበፅሐ ክፍልታት ደይተበፅሐ ሓይልታት ሓይልታት ክደፎ ብብዝሒ ኢና ፈሲስና እዩ። ኣነ ሓንቲ የ ንስድራይ ኣብታ ሰዓት እያሲ ኣያይስ ንዓይ ምስ ወለደ ኣይወለደን ምክንያቱ ኣቦይ ክንድደይ ክንድቦይ ኮይኑ ይዕብኒ ሓፋሽ ውድባት እዩ ውፉይ ሓፋሽ ውድባት እዩ ናይ ብሓቂ ከኣሱ ማለት ብኩሎም ሰኣነ ማእኺል እየ ዋላ እታ ሞይ ሓያል ንብሪ እያ ስጋብ ሕጂ ድላይ ሞተትን ኣያይ ግን ተሰዊ ብፈንጂ ኣብ ዓዲ ሓውሻ ምስ ጓሉ ብድሕረይ ዝተወልደት እንዳኸድና ንሳሐን ወሊዳ ላ በይን ሓፍቲ ላትክ እናበላኒ ኣይረኽዋን ግፃ ከይድና ምስ ግን ጓል 4ዕተ ዓመት ድ ጓል 5ሽተ ዓመት ምስ ኮነት ብፈንጂ ፀላኢ ይቀትልዎ ማለት እዩ ኣየይ ብጣዕሚ ሓያል እዩ ኣብ 77 ኣብ 78 ኩናት ኮይኑ ፀላኢ ወፊሩ ኣብ ገምገም ኮይኖም እንዳሃደም ህዝቢ ብጥይት ዝቐልብዎ ዝነበሩ ኣምሓራይ ብእምኒ ርእሲ ሃሪሙ ኣውዲቕዎ ነታ ብረት ኣልዒሉ ደጊምዎ ንዑ ንዑ ሒዙ

0: ነታ ብረቱ ሒዙ ኣብ ሰለስተ መዓልቲ ተጋደልቲ ረኺቡ ነታ ብረት ሂብዎ። ብጣዕሚ ሓያል እዩ ነይሩ ማለት ኩለን ዘን ኣሕዋተ ይፈልጦ እየን። ብጣዕሚ ንፉዕ እዩ። ብናይ ፈንጂ ፀላእ ከዓኒ ኣብ ማእኸል ዓዱ ምስ ጓሉ ኣብኣ ከዓ ሞይቱ ማለት እዩ። ካብ ግን ዳዕ ክመልሰኒ ኢሉ ኸይዱ እስኻ ሓንቲ ስክትከዲ ኢልኒ ኣነኒ እስካባ ክመብራት ጓል ኢልኒኖ ኣነ ክኸይድ ምስ መን ክተርፍ ኣሕዋተይ ደቂ ዓደይ ኩለን ከይደን ምስ መን ክተርፍ ኢልዮ እሱ ካብኣ ተመሊሱ ዘይትርስዓኒ ሓንቲ ዘይትርእሲ ያይ ክንልከ ዘይትርእሲ እንክበል እዚኣ ኢሉ ሂብኒ ነታ ዘይትርእሲ ከመይ ጌርና ዳ ክንስከማ ሕጂ ክንጓዓዝ ኒና ኢልና ንኩላህና ተለኺና እያ የለን ርእሲ የለን ቆሪፅና ኢና ትርእስና ሕጂ ክሳብ ሕጂ ተመሊሰ ነያይ ዘይምርካበይ ብጣዕሚ ደይምዕላለይ ብጣዕሚ ስማዓኒ ናይ ብሓቂ
1: ስማዓኒእወ
0: ሕጂ ኣነ ብርጌድ ሓሙሳን ሓደን የተመዲበ ፀጋ ማንጁስ ዝብልዋ ነይራ ቤትናምያ መፅያትና ንእሽተ እያ ኣዝያ ንኣሽት እያ ንሕና ንኣሽቲ ንውፃእ እምበር ምስኣ ኣይንዋዳደርና ብጣዕሚ ንእሽተ እያ ሕጂ ማለት ምሳይ ትቐርብ ኣብ ጋንታ እንድያ ካብታ ጋንታ ግን ናባይ ትቐርብ ንቐርበት ብጣዕሚ ፍቕራት ኮይና ፍቕሪ ይሕድርና በቃ ሕጂ እንዳኸድና እንዳኸድና እንዳኸድና ንጓዓዝ ኣብ ኣኼባ ዘይትብሎ ይብላን ስምዓ ኣቱም ብፀተይ ንእሽቶ እያ ክንጋደል እምበር ክንወልድ ክንጠንስ ክንሓርስ ኣይመፀናና ንሕና ንሕና ክንጋደል ስለ ዝመፀና ንጋደል ኣትን ክትምርዓዋ ተሓስባ ኣትን ክትወልዳ ተሓስባ ከይትሓስቦ ትብል እወይ ሓቃ እብል ወዲ ሃይለ መርሓ ኢልና ሕጂ ተሰው ብዛ ገዜ እዚኣ ሕጂ ተሰው እዩ ሓቃ እዛ ትብላ ፀጋ ማንጁስ በቃ ኣብ ልቢ ክንሕድር ኣብል ራብዓይ ሓምሻይ ወራር ተወዲዩ ናብ ሻድሻ ወራር ምድላው ክኸውን ኣትግረ ራሕ ዝበሃል ራሕ ዝበሃል ቦታ ንኸይድ ሞ ውሽጢ ከምዚ ዝበልኦ ስለያ ዝሓልፍዎ ሓንቲ መስርዕ ተሓድሩ ኩሉ ግዜ ኣሎ ክሻፋ እዩ ኣይወፁን እዮም ኣብኡ እዮም ንኸዱ ሕጂ እታ መስርዖም ኣብኣ ትኸይድ ትመራሕ መስርዕ ጋንታኻ ናይ ጋንታ መስርዕ ሓኪም ከዓ ምስኦም ኸይድ ምክንያቱ ክውጉእ ክእሉ ክስውኡ ክእሉ ኢሉ ኣብኣ ኸይዱ ማለት እዩ ሕጂ ጓዲ ኸባቢኣ እዩ ሳ ጓል ደቂ ምሓሪ ኸባቢኣ ብጣዕሚ ትቐርቦ ምሻለኪ ሓወ እዩ ዚ ዓይነቱ እዩ ትቐርቦ በቃ ማንጁስ እያ ፍትውት እያ ብኩላና ፍት እያ በቲ ብርጌድ ሓምሳን ሓደ ሲ ብጣዕሚ እዩ ፍትውት እያ ሕጂ ከምኡ እንዳበለት መቸም ኮይኑ ናይ ክስታይ ነገር እዛ ቆልዓ እዚኣ ንእሽተ እያ ትፈልጦ ነገር የላን ኣብ ኩሉ ከዓ የላን ኮይኑ ምጥቃስ ኣሎ ብሓንሳ ዝኾነ ኮይኑ መቸም ጥንስዕ እዩዛ እዛ ቆልዓ ምሻለ ገፊሕ ዝጎላ ኩሉ ነገር ኣቲ ፀጋ ረጉት ክንበር ይብላ በቲ ከዓ ኢሎም ማ ኣለዉ ተሓቲታ ኣላ እምባ እንትሕ ከመይ ኮይነ ረጉደ ጎቢ ዝኸውን ክትጉብስ ከለካ ትረጉድ ኢኻ መስለኒ ትብለኒ እወይ ግን ክንዲዚ ስንድዒ ረጉት ክጥብቃ ቅፅኽ ኢ ሕጂ እንደ ትጉብዝ ዘሎ ክሸልቀ ሓፍተይ እንታይ ዳ እሞ ክጉብዝ እየ እምበር ትብል እዋ ኢለ ድሓር ሓቲቶም ምስ መለስዋ ናብቲ ቦታ ትኸዶ ንሸልቂ ሲ ሓደረ ክሸልቀ ሓፍተይ ንኸይመውት ጉዕ ስለድለይ ትብለኒ ጉዕ ነይርና ንሓምሳን ሓደን ቆፈርቲ ብርጌድ እዮም ክጉዕቱ ማዓትዮም ጀርዲን ካኣልዎ ኣብ ድኸድዎ ጀርዲን እዮም ድገብሩ ካብኡ ጉዕ ዝመስተላ ምግቢ ኣብይዋ ምግቢ ዋላ ሓንቲ ትበልዖ ነገር በታ ጉዕ ሓንቲ ኩላ ሰተበሊዓ በቃ ፀጊባ ኣላ ሕጂ ትመፅእ እሱ ትብፃያ ንካድር እፅዋዕ ካድር ክኸዱ ሻድሻ ወራር ከ ኣዳሎ እዩ ዘሎ ከይዱ ወፂ ካብኣ ኣብኣ ገዲፉዋ ንማንም ኣይነገረን ኣይነገረላን ፈሊጡዋ ግን ኣሎ ንሕና ድፋዕ እንዳወፃና ይኸይድ ነይሩ እንታይ ይብለኒ ሾልቂ ይብለኒ እየይ ፀጋ ሕማቐላ ሓደራኺ ንፀጋ ተኻናኸኒ እያ ብለኒ ተኮይና ይብሎ እንደ ዓሶያ መስለኒ ሓሚማ የምልስ ኣሎ ተምላስ እንዳምልሰት የገድፍ እያ እታ ጉዕ ዝበለት ከዓ ሓደራኺ ስጋብ ኣብኣ ካብኣ ድወፁ ሃብይ እያ ብለኒ ማለት ብውጥራያ ምግቢ ትበልዕ ኮይኑ ወፅያ ሓሚማ ተባሂሉ ሽዑ እሱ ምስ ከደ ኩሉ ጭንቀት ኣለዋ ትሓምም ማለት እዩ ሓሚማ ትወፅእ ካብቲ ውሽጢ ምስ ወፀት እዛ ቆልዓ ትሕተት እሞ ኣኒ ዋላ ሓንቲ ዝፈፀምክዎ ነገር የለን ጠኒስ ክለኺ ይብላ መሓቅልነት ሃይሊ ወዲ ሃይሊ ነብሲ ርሓም ጠኒስኪ ይክብል ኣኒ ዋላ ሓንቲ ዝፍፅሞ ይብለይኒ ንባዕለይ እንዳተመካዕኹ ንባዕለይ

0: ክዳ ማዓት ከመይ ገይረ ክጠንስ እዛ ግዜ ትርእ ያለኹ ወራርያት ክመፀና ዘላ ሻድሻውራር እዛ ቆልዓ ብዚኣ ከይተርፍ ኢሎም መቸም ኮይኑ ተበጊስና ከማ ኢላኮላ ማለት እዩ ስርያ መዕጣቂ ኣብይዋ ካልእ ስረ ተቀይርላ ኣይኣኸላን ናቕፋ ምስ በፃሕና ትረፍብ ዝብልዋ ፍፁም ኣይተርፍን እየ ትብለኒ ኣይተርፍን ኢላ ኣብያቶም ትረፍብ ለክለኹ ኢሉ ክቐፅዓ ዋላ ተበለ ፍፁም ንሕጊ ልዕሊ ሰብ ትፈልጣ ሽዑ ግን ኣብያ ምክንያቱ ናብ ወራል ንኸይድ ስለዘለና ትፈልጥ ዘላ ሳልሳይ ግንባር እዩ ክንኣቱን ፀላኢኹም ብሰለስተ ሸነ ክመፀኩም ኣሎ ክብሉናን ሓንቲ ኣይበላዕና ኣይሰተና ንስኻ ከምኣ ኢላ ያ ደላ ፀገማንጁስ እብላ ኣቑሑት ሓልው ክብሉ ክዮም ኣብዚኣ ንብረትና ክንጎድፎ ኢና ፀላእ መፂ እዩ ኣብዚኣ ተረፊ ይብላ ኣይተርፍኒ ሸልቁ ሓፍተይ ኣነ ክስዋዕ እየ ዝደሊ ኣነ መስዋዕት እየ ዝመርፅ ከምኣ ከይትብልኒ ትብለኒ እሞ ድሓን ሕረተኢሎም ክስ ኢላ ተበገስ ኮይኑ ድሕርና ኣርኪባትና ማለት እዩ ዝባን ወፂና ሕማቕ ይፀኒሕናት ቦታ ስለዘይፈለጥና ግሞ ኮይኑ ብጣዕሚ ሕማቕ ነይሩ ካብኡ ወፅያ ተወረድና ብሂወታ ፀኒሓትኒ ከምዚ እንዳበለት እዚ ኩሉ ወራር ተወዲ እዩ ሻድሻ ወራርሲ ተወዲ እዩ ደድሕርና ገተት እንዳበለት ካብኡ እኒው ናቕፋ መፂና እቲ ሓይሊ ተምስተኮነ ንናቕፋ መፂና ኣብ ናቕፋ ሽዑ ብሕጊ ውረድ ተባሂላ ተወሪዳ ሰብ ገይሮም ምሰደድዋ ወዲ ኣለም ድበሃል ኣሎ ሕጂ ኣብ ዘሎ መሳና ንሓሙሳን ክልተን ሒዝዋ ክሂድ ሒዝካ እያ ምስ ተባሃለ ሒዝዋ ከይዱ ኣብ ናቕፋ ምስ በፅሐት ኣሽኪዓቶ 17 ንኸይተኣቱ ካብኣ ሃዲማ ገምገም ድፋዕ መፅያ ንደንደን ገፅ ካብኣ መሊሱ ከኣሱ 17 ኣትያ ኣብ 3ለስተ መዓልቲ ሓሪሳ በዚ ሓሪሳ የለን ከኣሱ ካድሪ ከይዱ ከዓ ሻድሻ ወራር ከዓ ብበዓል ደንቦ ቤት ይሳተፉ ኣሎ ኣይተሰውአን መፂኡ ምስ መፀ ሓቲቶ ሞ እሱ እዩ ካልእ ዝቐርብ የለን እወ ኢሉ በቃ ከምዚ ኮይነ ምስ በለ እዚ ከሎ ሓሪሳ ኸ ንሕና ሓልሓል እንዳተበገስና 17 ወሊዳ ን17 ተደይኮትኩ ኢላ ካብ መገዲ ተመሊሳ ካብኡ መሊሶም ድፋዕ ምስ ኣብኡ ምስእተውዋ 17 ንሕና ከይድና ትወራር ተወዲኡ ኢላ ኢላ ከዓ ኣብ ኩነታት ባረንቱ የዕብየ የጓለ ኢላ እሱ ኣብ ሰላሕተ ወራር ኣይተረኸቡን ከይዲ ግን ርእይዋ እዩ ኣብ ሰላሕተ ከዓ እሱ ተሰው እዩ ብድሕሪ እሳ ከዓ ኣብ ኩነታት ባረንቱ ኣሃዳ ኸ ኣተወት ብኣየር ተሰው እየን ብዙሓት ብኣተዋ ነይረን ኣብኣ ተሰው እያ ሕጂ ሲ ታሪክ ብፍላይ ንደቂ ኣንስትዮ ሓያል እዩ እዘን ዘለኽን ደቂ ኣንስትዮ ካባና ክትምሃራ ትኽእላ ሓያላት ክትህልዋ ትኽእላ መሊሽክን ግን ንሓይልኽን ሓይሊ ወስኻሉ ነዚአን ዘክርአን ንኣሽትየን ቆልዓያዛ ዝብለክን ትሰውያ ዘላ እሳ ግን ሕጂ ሓንቲ ወሊዳ ሓድጊ ገዲፋ ናይ ክልቲኦም ኣብ ደቂ ኣምሓራይ ኣምህር ዝበሃል ቦታ ኣላ
1: ዝኸበርኩም ተኸታተልትና ነዚ መደብ ትከታተሉ ዘለኹም ብመልእኹም ብፍላይ ድማ መንሰያት እቲ ታሪክ ትዕላል እቲ ዛንታ እቲ ጅግንነት እቲ መስዋእቲ ከምዚ ትከታተልዎ ዘለኹም እዩ እዚ ኩሉ እዚ ተፈፀመ ምርጫና ኣይኮነን ኣይመደለናየን እውን ካብ ኮነ ግን ብፍላይ ብፍላይ እቶም መንሰያት ዕድለኛታት ኢና ምክንያቱ ታሪክ ምህላው የማእዝነካ እዩ ታሪክ መሪሕ እዩ ስለዚ እቶም ነዚ ታሪክ ድፈፀሙን ኣብቲ መድረኽ ድዋዓሉን ድነበሩን ዓብዪ ሃስያ እኳ እንትኾነ ንዕና ንመንእሰያት ግን ኣገዳሲ እዩ ምክንያቱ ፃዕርን ተወፋይነትን ወለድናን ኣቦታትና ናብ ሓጎታትናን ዓበይቲ ኣሕዋትናን ኣዴታትናን ንፈልጥ ነዚ ፈሊጥና ከዓ ንምእዘን ኣብ ሃገርና ሓላፍነት ህልወና ማለት እዩ ዳርጋ ብዙሕ ግዜውን ሒዝና ክንዲና ንእሽቶ ንእሽቶ ዝተረፈና ነገር ተልዩ ኣሕፅራ ሕፅራ ኣቢልና ፅሙቕ ፅሙቕ ኣቢልና ነዚ ምውርራስና ከዓ መደምደምታ ክንገብረሉ
2: መምሃራና ደቅና የዕዋትና ኩሉ ኣብ ንውሰከፍ ሰብ ኣብ ቅድሚ መፂኡ ፅዋር ስኢና ፀኒሕና ዝኾነ እዚ ንብዓት ወይ እዚ ሕንቕንቕ ምባል ናይቲ ዘሎ መስዋእት እዩ ዓብኡ ከዓኒ ነቲ ብርሃን ደምፅዎ ከም ሽምዓ ኮይኖም ድመኸኹ ንዕኡ ኮምፔር ምስ ገበርካ ያ ከዓኒ ትደዓዓስ ሞ ሜልሽካ እቲ ሂወትካ ትሰርዕ ትቕፅል ስለዚ ኣነ ሓንቲ ከም ኣብነት ክጠቕሳ

0: ዝደሊ 83 እዩ ኣብቲ ዕላል ክናቱ 83 እቲ ዝነበረ ኩነታት ፅዕፅዕ ኩነታት እቲ ዝነበረ ፅዕፅዕ ኩነታት ካብ ክፍልታት ተዋፂና ከቲትና ነርና ሓንቲ ተዘክሮ የ ከምፂ ካብቲ ንኸተትናዮ ማለት እዩ ምስ ከተትና ምዞም ባህሊ 44 ዝበሃሉ ምስኦም ኢና ኣቲና ስሩዕ ተዕሊምና ወሲድና ስሩዕ እቲ ክግበር ዝግብኦ ተገይሩ ማለት እዩ ኣብቲ ኩነታት ኣቲና ኣብቲ ኩነታት ምስ ኣተና ብቐጥታ ብ ኩናት ኣይኣተና እቶም ካብ ክፍልታት ተዋፂና ድመፃና ውግኣት ምምላስን ኤምዳድ ምድያብን ኣስቤዛ ወይ መግቢ ምድያብን ማይ ምውራድን እዩ ነሩ ስራሕና እቲ ዝዓበየ ስራሕና ሓንቲ ካብቲ ተዘክሮ እየ ክዝክር ስለዚ ነቶም ውግኣት 4 ሰብ ኢና 2 ደቂ ኣንስትዮ 2 ኣወዳት ብስረቸር ጌርና ሓንቲ ጉዐይ ትበሃል ማለት እዩ ቁሞታ ብጣዕሚ ካብ ዘውድት ነዊሓ ሽደንያ መንእሰያ ኩሉ እንትናኣ ውሽጣዊ ፅበቂያ ግዳማዊ ፅበቂያ መግለፂ ይብሉን ሓንቲ ካብተን ውጋኣት ማለት እዩ ንዓ ተሰኪምና ካብ ወድጋን እንታሕቲ ወሪድና ኣብተን ማኻኝ ዘለዎ ምስ ወረድና ሓንቲ ካብኣቶም ኣነ ማለት እዩ ሕፃተ ገይርላታ መኪና ብዙሓት ድታሰዩ ውጋኣት ተሰቂሎም ማለት እዩ እዛ ጉዐይ ትበሃል ብፀይቲ ኢንፊጂን ተገይርላ ኣብ ዶሚንያ ተሃሪማ ነራ ከይትግረሙ ክፍልታት ከለና ንፋለጥ ኢና ፅቡቅ ጌርና ማቲሲ ካብኣ ናብኣስ ኣሎ ገለ ትስማዓካ ስለዚ ኣብ ዶሚን ስለ ዝኾነት ማይ ክትሰቲ ይብላን ተባሂሉ እታ ኢንፊጂን ከዓ ሓዝያ ተባሂላ ኣነ ማለት እዩ ሳብ ዝደቂሳ ኣነ ኣብ ላዕሊ ኮይኑ እታ ኢንፊጂን ከምዚኣ ገይራ ክትወርድ ኣለዋ ብዚኣ ሕዛ በዚ ሓንቲ ኢደ ይጠውያ ብዚኣ ሕዛ በዚ ሓንቲ ኢደ ይጠውያ ኣብ መጨረሻ እታ ኢንፊጂን እጠው ኢላ ጠጦ ምስ በለት ነቲ መራሓ መኪና ወራልያ ነራ ይሃርሞ ማለት እዩ በቲ ላዕሊ ይሃርሞ እዛ ኢንፊጂን ትኸይድ የላን ወሪዱ ይርያ ማለት እዩ ጓል ኣንቶኒ ሰውያ እንዲያብለኒ ማለት እዩ ሓደ ካብቲ ተዘክሮ ማለት እዩ ነዛ ስውእቲ ክንቀብራ ይከኣልና ንውግኣት ክበፅሑ ኣለዎም ውግኣት ገረግራስመራ መፂና ካብ ገረግራስመራ ንሓሊበት መፂና ኣብ ሓሊበት ተቐቢራ ማለት እዩ ምስቶም ውግኣት ሒዝና መፂና እዚኣ ይዝክር
1: ስለዚ ካብዚ ብምብጋስ እዞም ደቅና ከዓ ከም ናትና ክትወርሲ የ ድደሊ እሱ ጥራይ ደይኮነ ኣብ ደደለኹምሞ ኣገልግሎት ዘለኹምሞ ኣብቲ ተገልግልዎ ዘለኹም ቦታ ወይ ኣሃዱታት ብቕንዕና ህዝቢ ከየመላለስኩም ከተገልግሉ ጥራይ ኣነ ዝደሊ በርከ እዚ ኩሉ ቤት ፅሕፈታት ንሪኦ ኣለና ምስለኒ ኣብዚ ተመርኪስና ቅያስ ሕድሪ ስዋኣትና ወሪስና ክንብልቲ ኮይና ኮ እቲ ህዝቢ ብግቡእ ከተገልግሉ ክትክእል ኣለካ ኣነ እዚኣ ጥራይ ሓደራ ክብለኩም ደሊ ከማኹም ወረስቲ ሕድሪ ከምቲ ናትኩም ከተወርሱ ከዓ ይላቦ
2: መንእሰያት ኣብ መስመር ኩላህና ኢድ ንኢድ ተተሓሒዝና ብዝብላ ዓለም መንገዲ ክንሰርሕን ክነድምቆን ኣለና የ ዝብል ሕድሪ ሓደራኹም እዛ ትብለፅ ዝገለፀታ ንባዕላ ሓንቲ ዓባይ ኣርእስትያ እየ ዝብላ ኣነ እወ እዛ ሃገር እዚኣ ብሃበት ተረኽበ መፀትን ስድሪ ንስድሪ ተትዕቀል ሰማእታት እዩ ዘለዋ ስድሪ ብስድሪ ስለዚ ነዚኦም ክነቕስኖም እንድሕር ኮይንና ክንምሃር ኣለና ሃገርና ክነኽብር ኣለና ኣብ ቤት ፅሕፈታት ድረአ ነገራት ወጊድ ክበሃል ኣለዎ ሞባይል ሒዝካ ንተገልጋላይ እንተደኣ ክስታይ ክትገብር ኮንካ ስምዒቱ ትፈልጦ ኣሎ ኢኻ ኣደስው ኣደ 2 ስውኣት ክትመፀካ ትኽእል እያ ብኦፊስ ነዚኣት ብግቡእ ዶ ትርዳእ ኣለኻ ነዚኣ ተረዲእካ ክትምልሰላ ደለኻ ብዛዕባ ወዳኻይ ተስተንትን ብዛዕባ ጓላኻይ ተስተንትን ስለዚ እዚ ኩሉ ተደማሚሩ መጀመርያ ንሕና ነዋራርስ ካልኣይ መንእሰያት ሰዓቡና ኣነ እዚኣ ጥራሕ ሕድሪ ክብል ዝደሊ ህዝብና ነገልግሎ ነገልግሎ ኣገልግልና ኸ ኣብ ዝግባእ መስመር ንኸይድ ሞ ጸላእትና ኸ በዚዮም ንሰዓሩ
3: እስኹም ከማን ሕድሪ ተሸኪምኩም ካብ ወዳ ድብሪ ሽም ሒዝኩም ነዚ ኩነታት እዚ ኸተብሉ ተበገስኩም ሲ ንሕና ኣብ ጎንኹም ኮይና ኣጆኹም ኢና ኸንብል ፍረ ናይቶም ዝሓለፉ ከዓ ንሕና ጥዒት ኤርትራ ማሲ ንጹህ መንእሰይ ክንተክል ቅድሜና ፅሒና ኣለና ንሕና ተኪናየን ብድሕሬና ከዓ ዋርሳይ መፂኹም ኣለኹም ነዚ ብኸመይ ክኸውን ከም ዘለዎ ሓቀኛ ኤርትራ ከመይ ገርና ክንረኽባ ከም ዘለና ሕድሪ ናይቶም ብፆትና ክንሽከም ከም ዘለና ኣብ ትሬሳ ናቶም ጠስጠሰ መሬት ኢና ጥጠው ኢልና ዘለና ኣብኡ ኮይና ከንታይ ክንገብር ኣለና ሕድሮም ተሸኪምና ሲ ናይ ካልእ ሓሳብ ዶይኮነስ ብዘለና ዓቕሚ ክንምክት ከም

0: ዘለና ክንራዳዳእ ከም ዘለና የሕሊፍና ክንወሃብ ከም ዘይብልና ንዝኾነ ነገር ከተፀቦታት ከ ከመይ ገርና ኣብ ረብሓና ኣውፂና ክንምዕድን ክንመክርን ክንውደብን ከም ዘለና እየ ዝብል
1: ኣብዛ መወዳእታ እኳ ናብ መንእሰያት እንዲኸን ፀቐጥ ኣቢልክና ኣላ ኣነ እውን ሻቅሎት ዘለክም ኮይኑ ዝስማዓኒ ሞ ከም ብሓፈሻ ኩሎም መንእሰያት ኮይኑ ከዓ ወዲ ሰብ ብባህሪ ነቡይ ዝመስል ንሓዊ እዩ ዝመስል ነድያያት መስል ንሕብረተሰብ እዩ ዝመስል ሰብ ንታሪኹ እዩ ዝመስል ንባህሉ እዩ ዝመስል ሕጂ ንሕናቶም ናእሽቱ ወለዶ ከዓ እዚ ከተዕላና ፅናሕክንን ካልእን እንድሕር ዳ ኮይኑ ትይዛንታ ካብኡ ኣይንወፅን ኢና እስኡ ሓቂፍና ዘሎ ንዑ ኢና ንመስል ንዑ ኢና ነገልግል ስለዚ ኣጀኹን በዚ ስኽፋ ይበልክን ክብል ደሊ ኩላትና መንእሰያት ከዓ ዝዕላልን እዚ ሎቦዋን እዚ ታሪክን ክንሰምዖ ስለ ፀናሕና ኣብ ልብና ሕድሮ እንዳበልና ነዚ መደብ ክውን ክኸውን ዝወደቡ ኣባላት ካድር 78 ዞባ ማእከል ኣዚና ነመስግን ከምኡ ውን መደብና ክሳብ ንውድእ ብዓቕሊ ዝተፀሞምኩምና ኣብዚ ምሳና ዘለኹም እውን ይቐኒልና ብፍላይ ብፍላይ ከዓ ኣባላት ካምቦድያ ገለ ካብ ኣባላት ካምቦድያ ማለት እዩ ኩላት ክን ኣብዚ ምሳና ዘለኸን ነተዝሓለፈ ታሪክ ከተዕላና ምክኣልክን ኣዚና ኢና ነመስግን

ባርከስ ዝኸበርኩም ተኸታተልትና ትሕዝቶ መደብ ማእገር ኣብዚ ተዛዚሙሎ ኣብዚ ንክልተ ሰዓት ክቕፅል ፅንሐት ትሕዝቶ መደብና ንስለምክተልኩም እናመስገና ምስ ሰኣላይ ዮሃንስ ዮሴፍ ብምዃኒ ምስኹም ሓቢረ ፅንሐ ምስ ዝቕፅሉ ትሕዝቶታት መደባት ኤርቲቪ ሰላም መዓልቲ

0: ፀኒሕኹም ክቡራት ተኸታተልትና ዶክተራት ኣብ ስድዮ ሰዓቱ ኣኺሉ መደብና ንጅምር ኣለና። ናይ ሎሚ ጋሻና ዶክተር ሊድያ ሃብተገርግሽ ሓኪም ስኒ ኣብ ሃገራዊ መወከስ ሆስፒታል ሮታያ። ዶክተር ስለቲ ግዜ ከየመስግነኪ። ናይ ሎሚ ሒዝናዮ ቀሪብና ዘለና ኣርእስቲ ጥዕና ኣፍ ኣብ ግዜ ጥንሲ ዝብል እዩ ክኸውን። ዝኸበርኩም ተኸታተልትና ምናልባት ቅድሚ መደብና ምጅመርና እዚ ተላዒሉ ዘሎ ኣርእስቲ ጥዕና ኣፍ ኣብ ግዜ ጥንሲ ዝብል እዩ። ዶክተር ሊድያ ሓኪም ናይ ስኒያ፣ ስለዚ ነፍሰ ፁራት ኣብ ግዜ ጥንሰን ምስ ጥዕና ኣፍ ዝተኣሳሰር ክገብርኦ ዝግብአን ጥንቃቐ እንታይ ከም ዝኾን ክኸውን ከም ዝግባእ እያ ክትገልፀልና። ፀኒሕና ድሕሪ 20 ደቓይቕ ወይ 30 ደቓይቕ ኣቢልና ከዓ ናይ ቴሌፎን ዕድል ክንከፍት ኢና። ኣብዛ ኣርእስቲ ዘለኩም ሕቶታት ከተቕርቡ ከዓ ዕድል ክንከፍት ምኳንና ቀዲመ ክሕብር ደሊ። ዶክተር እዛ ርእስቲ ምስል ዓልክያ ጥዕና ኣፍ ኣብ ግዜ ጥንሲ ትብላ ርእስቲ ኣብ ኣእምሮ ዝመፃለይ እንታይ እዩ? እቲ ዝበዝሕ እዋን ኣብ ግዜ ጥንሲ ቅድመ ጥንሲ ዝግበር ምምልላስ ናብ ሕክምና ከም ዘሎ ንፈልጥ ኢና። ኩሉ ሕክምናዊ ምርመራ ይግበር እዩ። ጥዕና ኣፍ ካ ምስኡ ኣካል ናይቲ ጥዕናዊ ምርመራ ክኸውን ከምዝኽእል ዝእምት ወይ ዝምህር ትምህርቲ ስለ ዝኾነ ደስ ኢላትና ኢና ተቐቢልና ዘለና። ከም መፈለሚ መደብና ክኾነና እዚ ጥዕና ኣፍ ኣብ ግዜ ጥንሲ ዝበሃል ኣገዳስነቱ ማዕር ክንደይ እዩ? ዶክተር እስከ ብኣ ክንጅምር ብኸመይ ኸ ተርእስቲ መሪፅ ከ
1: መጀመርታ ቅድሚ እቲ ኣገዳስነት ጥዕና ኣፍ ኣብ ግዜ ጥንሲ ምእታውና ሓፈሻዊ ርድኢት ክህሉ ጥዕና ኣፍ እንታይ ማለት እዩ? ጥዕና ኣፍ ዝበዝሕ ግዜ ብዛዕባ ጥዕና ኣስናን ጥራይ ዘተኮረ ክመስል ይኽእል እዩ፣ ግን ኣይኮነን። ጥዕና ኣፍ ማለት ብዛዕባ ጥዕና ኣስናን ግርፃን ስጋዊ ግርፃን ማለት እዩ። ከምኡ ውን ላዕለዋይን ታሕተዋይን ምንጋጋ ከምኡን ዓፅሚ ንስና ሓቂፉ ዝርከብ ከምኡን ጎረሮ መልሓስ ዘጠቃለለ እዩ። ሓደ ሰብ ኣብቲ ጥዕና ኣፉ ሽግር ምዝህልዎ ኣብቲ መሰረታዊ ዝኾነ ነገር መግቢ ክበልዐ ከሎ ሽግር ይህሉ፣ ብግቡእ ክሰቲ ኣይክእልን፣ ብግቡእ መግቢ ከስተማቃር ኣይክእልን፣ ብግቡእ ምስ ሰባት ክዛረብ ኣይክእልን። ስለዚ እቲ ጥዕና ኣፍ ኣዝዩ መሰረታዊ ነገር እዩ ማለት እዩ። ሕጂ ሓደ ጥዕና ኣፍ ጥዕና ዘለዎ ኣፍ ካብ ጥዕና ዘይብሉ ኣፍ ብኸመይ ንፈልዮ ንዝብል ሕቶ ከዓ ጥዕና ንኣብነት በስናን ተጀሚርና ኣስናን ካብ ቡኽባህ ናፃ ምስ ዝኾኑ ካብ ቃንዛ ናፃ ምስ ዝኾኑ እቲ ግርፃን እውን ሕብሩ ሃሳስ ሮዛ ኮይኑ ካብ መድሜቲ ካብ ምሕባጥ ናፃ ምስ ዝኸውን ዱልዱል ዓፅሚ ዘይሓቐ ዓፅሚ ምዝህሉ መልሓስ እውን ከምኡ ካብ ቁስልታት ናፃ ምስ ዝኸውን ኮታ ብሓፈሻ ካብ ቃንዛ ዘይምችእነት ካብ ሕበጥ ወዲ ሕበጥ ናፃ ምስ ዝኸውን ጥዕና ዘለዎ ኣፍ ንብሎ ማለት እዩ። ሕጂ ብሓፈሻ ጥዕና ኣፍ መስትያት ናይ ሓፈሻዊ ጥዕናና እዩ። ሓደ ሰብ ሓፈሻዊ ኩነታት ጥዕና ጥዕኑ ኣብ ፅቡቅ ኩነታት ምዝህሉ ጥዕና ኣፉ ከዓ ኣብ ፅቡቅ ኩነታት ህሉ ማለት እዩ። በንፃሩ ከዓ ኩነታት ጥዕና ሓፈሻዊ ኩነታት ጥዕና ኣብ ሕማቅ ኩነታት ምዝህሉ ከዓ ጥዕና ኣፉ ኣብ ሕማቅ ኩነታት ህሉ ማለት እዩ። ስለዚ መስትያትና እዩ ማለት እዩ። እታ ዝበልካይ ሕቶ ጥዕና ኣፍ ኣብ ግዜ ጥንሲ ጥራይ ዘይኮነ ብፍላይ ኣብ ጓል ኣንስተይቲ ፍሉይ ኣተኩሮ ዝወሃቦ ጉዳይ እዩ። ሕጂ ምክንያቱ ካብ ግዜ ግርዝውና ጀሚራ ሓንቲ ጓል ኣንስተይቲ ግዜ ግርዝውና፣ ግዜ ፅግያት፣ ግዜ ጥንሲ፣ ግዜ ምጥባው ከምኡውን ንፅፈ ፃግነ ንብሎ ወይ ሜኖፖዝ ማለት እዩ። ኣብዞም ግዜያት እዚኦም እታ ጓል ኣንስተይቲ ናይ ምቅያር ነዝዕታት ኣለዋ ብባህርያዊ ናይ ባህርያዊ ተፈጥሮ ማለት እዩ። ሕጂ እዞም ምቅያር ነዝዕታት ካ እናቶም ተራ ኣለዎም ኣብ ጥዕና ኣፍ ማለት እዩ። ብፍሉይ ከዓ ኣብ ግዜ ጥንሲ ሓንቲ ጓል ኣንስተይቲ ጥዕና ኣፋ ግቡእ ኣድህቦ ክትህቦ ኣለዋ። ምክንያቱ ሓንቲ ጓል ኣንስተይቲ ንኣብነት ብዙሕ ዝበኽቡኸ ኣስናን እንተለዋ፣ ብዙሕ ቃንዛ ዝፈጥር ዘይምቹ ዝፈጥር ኣከባቢ እንተለዋ፣ እታ ጓል ኣንስተይቲ ብግቡእ መኣዛዊ ዝኾነ ምግብታት ክትምገብ ኣይትኽእልን እያ። ምግቢ ከዓ ሓደ እቲ መሰረታዊ ነገር እዩ ማለት እዩ። ምክንያቱ ትዕሸል ግቡእ ኣመጋግባ ክረክብ እንትኮይኑ ታደ ብግቡእ መኣዛዊ ዝኾነ ምግብታት ክትበላዕ ኣለዋ ማለት እዩ። ካልእ እቲ ዓይነት ሂወት ሓንቲ ጓል ኣንስተይቲ ብዙሕ ቃንዛ ዝፈጥር ቃንዛ ዝፈጥር ኣስናን እንተለዋ እኩሉ ድቃስ ክትረክባ ይትኽእል ያ። ምክንያቱ ቃንዛ እንተሎ ቀጨውጨው እንተሎ እቲ ኳሊቲ ኦፍ ላይፍ ይቅየር እዩ ማለት እዩ። ብዓብኡ ከዓኒ ኣብ ጥዕና ዕሸል ጥልዋ ኣለዎ። ፔሪዶንታይትስ ንብሎ ሕማም ስንሎ እዚ ፔሪ ማለት ከባቢ ማለት እዩ። ኦዶንቶ ከዓ ስኒዩ ሕጂ ስንና ኣብ ስጋዊ ግርፃና ጥራይ ኣይኮነን ዝርከብ እንታይ ዳ ንስንና ጠሚሮም ዘለዉ ኣካላት ኣለዉ ዓፅሚ፣ ጅማት ወይ ፔሪዶንታል ሊጋመንት ንብሎ። እቲ ርክሲ ወይ እቲ ነድሪ ካብ ስጋዊ ግርፃን ናብዞም ጠመርቲ ኣካላት ምስዝሓልፍ ፔሪዶንታይትስ ንብሎም ማለት እዩ። ኣብታ ሳሴይቲ ስላይድ ጌርያ ዘለኹ ንኣብነት ብዙሕ መፅናዕትታት ተኻይዶም እዮም ኣብ መንጎ ዝምድና ኣብ መንጎ ፔሪዶንታይትስን ኣብ መንጎ

0: ኣሉታዊ ሳዕቤን ኣብ ትዕሸል ዘምፅኦ ማለት እዩ። ብዙሕ መፅዓትታት ከም ዝተካየዱ ከዓኒ ሓንቲ ረክሲ ግርፃን ካብ ግርፃን ዝሓለፈ ወይ ፔሪዶንታይትስ ዘለዋ ጓል ኣንስተይቲ ምስትህሉ ኣብቶም ትወልዶም ውላዳት ኣሉታዊ ዝኾነ ሳዕቤን ኣለዎ ማለት እዩ። እዚ ከም ኣብ ትሕቲ ሚዛን ዝኾነ ቆልዓ ይውለድ ሕርሲ ኣብ ጉቡእ ግዜኡ ካብ ዝመፅኻቕ ንሕርሲ ቅድሚ ግዜኡ ዝሕረስ ሕርሲ ኣሎ። ካልእ እውን ፕሬክላምስያ ንብሎ ከዓ ልዑል ዝቐጥረ ኣብታ ጓል ኣንስተይቲ ማለት እዩ። ስለዚ ካብስ ንሓሊፉ እውን ኣብ ትዕሸል ዝፈጥሮ ሓልክታት ክህሉ ከምዝኽእል ዝምድናታት ብዙሕ መፅናዕትታት ተካይዱ እዩ ማለት እዩ።
1: ሃራይ ዶክተር፣ ምናልባት ኣብ እዋን ፅንሲ ዝረኣዩ ፀገማት ጥዕና ኣፍ ከመይ ዝበሉ እዮም? ፍሉጣት ድዮም? ልሉያት ድዮም? እስከ ምናልባት መፅናዕቲ ገበርኩምዎ ወይ እንተዳ ኣሎ ኮይኑስ እንታይ እንታይ ዓይነት ጥዕና ኣፍ እዮም ዘጋጥሙ ምስ ፅንሲ ዝምትእስሳር ማለት እዩ?
0: ሕጂ ሓደ ክንፈልጦ ዘለና ነገር ሓንቲ ጓል ኣንስተይቲ ንፍጡር ስለዝኾነት ነድሪ ናይ ግርፃን ይህልዋ ማለት ኣይኮነን። ግን ነፍፁር ብምዃና ካብቲ ነፍፁር ዘይኮነት ጓል ኣንስተይቲ ንዝያዳ ጥዕና ግርፃን ወይ ኣስናን ትፅሎ ማለት እዩ። እቶም ብብዝሒ ዝረኣዩ ሕጂ ሓደ ተቐዳማይ ነድሪ ግርፃን ማለት እዩ። ስንና ኣብ ግርፃንና እዩ ተሓቂፉ ዝርከብ። ስለዚ እቲ ግርፃን ይንድር ወይ ረክሲ ይገብር ማለት እዩ። ካብዚ ሓሊፉ ከዓ ካብ ግርፃን እቲ ነድሪ ወይ ረክሲ ካብ ነቶም ጥምርቲ ኣካላት ንብሎም ዓፅሚ ወይ ጅማት ፔሪዶንታል ሊጋመንት ማለት እዩ ንዖም ከዓ ናብኦም ይቅፅል ማለት እዩ። ብፍላይ ከዓ እንድሕቲ ነድሪ ግርፃን ብኣግኡ ተዘይተሓኪሙ ምሳሳይ ከዓ ሕበጥ ኣብ ግርፂ ግርፃን ዝርአሎ ዝፓዮጆኒክ ግራኒሎማ ንብሎ ምቡኽባኽ ስኒ ኣዝዩ ዝውቱር ዝኾነ ዓይነት ሕማማስና ድርቀት ኣፍ ኣብ ኣፍና ምረቕ ኣሎ። ኣብ ግዜ ጥንስ ግን ምስ ምቅያር ንዝዕታት ዝመፅእ ጠሊናቱ ክውሕድ ይጅምር ማለት እዩ። ካልእ ምብሕጓግ ስኒ ስነ ብሕጓግ ክትጅምር ምክንያቱ ቀጨውጨዊ ዝሕማም ንኮ ንብሎ ዓይነት ሕማም ኣሎ። ምስኡ ዝመፅእ ዕግርግር ኣሎ። እቲ ዕግርግር ከዓ ዝበዝሒ ግዜ ካብ ከስዕ ዝመፅእ ኣሲድ ዝኾነ ትሕዝቶ ዘለዎ እዩ። ስለዚ ከዓ ንስና ኣሉታ ዝኾነ ሳዕብን ኣለዎ። ካልእ ቁስልታት ኣፍ ማለት እዩ። እዚኦም ብብዝሒ ግዜ ዝረኣዩ ገለ ካብቶም ፀገማት እዮም።
1: ምናልባት እቶም ጠንቅታት ተኸቢ ክኸውን ይኽእሉ ነፍሰፆር ስለዝኾነ ድዩ ዋላ
0: ሕጂ በይኑ ዝበዝሒ ግዜ ትሰምዖ ኢኻ ነፍሰፆር ምስ ኮንኩ ወይ ኣዶ ቆልዓ ምስ ኮንኩ ስነይ ክባላሶ ጀሚሩ ዝብል ዘረባታት ብዙሕ ትሰምዕ እንዲኻ። ግን ጥቐንዲ እቲ ቅዲ ናይ ሂወት ኣብ ግዜ ጥንሲ ይቕይር። መጀመርታ እቲ ሓደ ኩነታት ጥዕና ኣፍ ናይታ ጓል ኣንስተይቲ ኣሎ። ቅድሚ ጥንሲ ምእታዋታ ጓል ኣንስተይቲ ዝነበራ ኩነታት ኣስናን ንኣብነት ብዙሕ ዝቦኽቦኸ ኣስናን እንተለዋ ብዙሕ እቲ ግርፃና ዝነደረ ዝቀይሕ ዝደም ዓይነት ከምዚ ዓይነት ኩነታት ጥዕና ኣፍ እንተለዋ እታ ጓል ኣንስተይቲ ጥንሱ እውን ባዕሉ ናቱ ዝፈጥሮ ቁርቲ ቅልውላው ኣሎ። ንኣብነት ንዝዕታት ኣሎ፣ ከምኡውን ምስኡ ዝመፅእ ምቅያር ናይ ጠባያት ኣሎ። ስለዚ ነቲ ኩነታት የጋዶ ማለት እዩ። ካልእ ምቅያር ናይ ነዝዕታት ወይ ሆርሞንስ ንብሎም ኣብ ግዜ ጥንሲ ዝፍጠሩ ነዝዕታት ኣለው፣ ከም በዓል ፕሮጀስትሮን ኤስትሮጅን ንብሎም እዚኦም ነዝዕታት እዚኦም ብዕፅፍታት እዮም ዝውስኹ ኣብ ግዜ ጥንሲ። እዚኦም ከዓ እናቶም ዝፈጥርዎ ተራሎ ብቲ ጥዕና ኣፍ ማለት እዩ። ካልእ ዝሕማም ንኮ ዝበልናዮ ከዓ ቀፃሊ ቀጨውጮ ንኮ ንኮ ዘምልሳን ደቂ ኣንስትዮ ብፍላይ ከዓ ንገለገለ እየን ስጋብ ሸዓተ ወርሒ ዘምልሰን ደቂ ኣንስትዮ ኣሎ። እቲ ዝወፅእ ተምላስ ናይ ኣሲድ ትሕሶ ስለ ዘለዎ ንስንና ኣሉታዊ ሳዕቤን ኣለዎ ማለት እዩ። ካልእ ተፀዋርነት ኢሚኒቲ ንብሎ ማለት እዩ። ኣብ ግዜ ጥንሲ ተፀዋርነት ብኡ መጠን እንደጎደለ ስለ ዝኸይድ ኣብ ዝኾነ ግዜ ከዓ ዝኾነ ነብስና ብደገ ዝመፅእ ዝኾነ ዘጥቅዕ ነገር ወይ ዝጎድእ ነገር እንተሎ ግብረ መልሲ ይህብ እዩ። ኣብ ግዜ ጥንስኻ ብመጠኑ ወይ ዝመፅእ ግብረ መልሲ ይቕየር ወይ ከዓ ይደክምሙ። ስለዚ ዋላ ኣዝዩ ውሕድ ከለዋ እቲ ፀፀር ስኒ ኣዝዩ ውሕድ እንከሎ እቲ ዝመፅእ ግብረ መልሲ ግን ዝተጋነነ ይኾን ማለት እዩ። ካልእ እቲ ቅዲ ህይወት ቃሕቃሕ ኢልኒ ኢልካ ብብዝሒ ዝብላዕ ምግብታት ኣሎ። እዚ ምግብታት እዚ ብዙሕ ብብዝሒ ሽኮር እንተለዎ ካልእ እቲ መጋግባ ስሩዕ እንተ ነይሩን ኣብነት ቅድሚ ጥንሲ ቀደ ንኮ ፋዱስ ምሸት። ኣብ ግዜ ጥንሲ ግን ዋላ ግዜ ሕርሲ ለይተሲኻ ምብላዕ ኣሎ። እቲ ኣመጋግባ ስሩዕ ኣይከውን እዩ። እቲ ዝግበር ሕጂ ቅዲ ናይ ሂወት ነቲ ኣብ ጥዕና ኣፍ ተራ ኣለዎ ማለት እዩ። ብኣሉታ ይፀልዎ
1: እስከ ምናልባት በብሓደ ክንሪአን ብኣብነት እውን እንዳሰኒ ስእሊ ቀሪብ ክልና ስለ ዘለኺ ብነድሪ ግርፃን ኢል ክጀሚር ክለኸ ኩለን ሓለፍለፍ ክንብለን
0: እጂ ነድሪ ግርፃን እዚ ብቋንቋ እንግሊዝኛ ፕሬግነንሲ ጅንጃቫይትስ ንብሎ እቲ ነድሪ እቲ ግርፃን ክንድር ከሎ ወይ ክረክስ ከሎ ማለት እዩ። ሕጂ ኣብታ ስእሊ ገርያ ዘለኹ ጥዑይ ግርፃን ሃሳስ ሮዛ ሕብሪ እዩ ዘለዎ። ዝነደረ ግርፃን ወይ ረክሲ ዘለዎ ግርፃን ግን ቀይሕ ይኸውን ይሓብጥ፣ ከምኡን መድመይ ትገብር ማለት እዩ። ሕጂ ዝበዝሕ ግዜ ሓንቲ ጓል ኣንስተይቲ ነድሪ ናይ ግርፃን

ንፅንስቲ ስለ ዝኾነት ነድሪ ናይ ግርፃን የጋጥማ ማለት ኣይኮነን፣ ግን ምስቲ ዝገብእ ዘለዉ ናይ ምቅያር ነዝዕታትን ተሸለልትነትን ንነድሪ ግርፃን ዝያዳ ዝተቃልዐ ትኸውን ማለት እዩ። ካልእ ኣብ ዝብዝሒ ጌጋ ዝፍጠር ሕጂ ብራሽ ክገብራ ከለዋ መድሜይት ምስ ዝገብረለን ካብ ክድናብ ሓኪም ስኒ ዝመፀ መድሜይት ስለ ዝገብረለ የቋርፅዎ ማለት እዩ። ስለዚ እቲ ደረጃ ናብ ዝበእሰ ደረጃ ይምዕብል ማለት እዩ። ከምቲ ጠቂስዮ ዘለኹ ከምቲ ንሪኦ ዘለና ግርፃን ምስቲ ስኒ ስጥም ክብል እዩ ዝግብኦ።

0: ክኸውን ይሓብጥ መድመይቲ ይህልዎ ናይዚ ሕክምና እዚ ከዓኒ ናብ ሓኪም ስኒ መፂኻ ብግቡእ ምሕፃብ ማለት እዩ። ምሕፃብ ክንብል ከለና ሕጂ ብብራሽን ኮልጌትን ዘይኮነ ብማሽን ስኬሊን ንብሎ መስርሕ ኣለዎ ኣብ ሕክምና ስኒ ብኡት ሕፀብ ኣለዋ ተጓል ኣንስተይቲ ጠንቂ ዘሎ ጠንቂ ኮይኑ ዘሎ ፀፀር ስኒ ክእለ ኣለዎ ማለት እዩ። ብካልኣይ ደረጃ ሕጂ እቲ ፕሬግነንሲ ጅንጃቫይትስ ወይ ንድሪ ናይ ግርፃን እንተዘይተሓኪሙ ብኣግኡ ናበይ ዝምዕብል ና ፔሪዶንታይትስ ንብሎ ሕጂ ግርፃና ኣለዎ ስጋዊ ግርፃና ኣለዎ ንስናና ሓቂፍዎ ዝርከብ ካልእ ንስና ደጊፎም ዘለዎ ኣካላት ካኣለዉ ኣብ ቦትኡ ምእንቲ ክህሉ ዓፅሚ ከምዝበለና ዓንቶ ዩ ማለት እዩ። ከምኡውን እቶም ጠመርቲ ኣካላት ፔሪዶንታል ሊጋመንት ንብሎም ኣለዉ። ሕጂ ትረክሲ ካብቲ ስጋዊ ግርፃን ሓሊፉ ናብዞም ጠመርቲ ኣካላት ምስዝኸይድ ፔሪዶንታይትስ ንብሎም ሕጂ እቲ ምልክታት ናይዚ ከምቲ ዓንቶ ወይ ጠቂስናዮ ዝነበርና እቲ ምቕያሕ ምሕባጥ መድመይቲ ካብቲ ዝነበሮ ይገድድ ማለት እዩ። ካልእ እቲ ኣፍ ሕማቅ ሽታ ክገብር ይጅምር ከምኡውን እቲ ግርፃን ክስብሰብ ይጅምር እቲ ምስብሳብ ከዓ ኣብ ግርፃን ጥራይ ዘይኮነ እቲ ዓፅሚ ነቲ ስኒ ሓቂፍዎ ዘሎ ከዓ ምስ ረክሲ ምስ ምንዳር ክሓቅቕ ይጅምር እሞ ስኒ ዝሕዞ ይስን ስለዚ ንቕናቕ ክብል ይጅምር ማለት እዩ። ኣብቲ ስእሊ ገይረዮ ከም ዘለኹ ተቐዳሚ ቲ ስእሊ ጥዕቲ ጥዑይ ዝኾነ ግርፃን እዩ ሃሳስ ሮዛ ኣለዎ ግርፃን ምስ ስኒ ሰጢሙሎ ኣብቲ ካልኢቲ ስእሊ ኣብ ታሕተዋይ ምንጋጋ ቁብቲ ክቀይሕ ጀሚሩ ኣሎ እቲ ግርፃን ክንድር ጀሚሩ ኣሎ ማለት እዩ። ኣብታ ሳሰይቲ ሞደሬት ትብል ፅሑፍ ዘለዋ ድማ ግርፃን ቁብቲ ክስብሰብ ይጀምር ኣሎ ስለቲ ሱር ናይ ስኒ ብስጋዊ ግርፃን ክሽፈን ዝግብኦ ድማ ይቕልቀ ኣለዎ ቁርብተይ ማለት እዩ። ኣብታ ረብዒት ደረጃ ድማ እቲ ስኒ ዝነዋሕ ክመስል ይኽእል እዩ ግን እንታይ እቲ ሓቂፍዎ ዘሎ ኣካል ዓፅሚ ወይ ስጋ ይስብሰብ ስለ ዘሎ ዝሕዞ ሲኢኑ እቲ ስኒ ንቕንቕ ብላ ኣሎ ማለት እዩ። ስለዚ ናይዚ ሕክምና ልክዕ ከምቲ ቀሊናዮ ፅናሕና ምሕፃብ ስኒ ኮይኑ ግን እቶም ኣመና ንቕንቕ ዝበሉ ኣስናን ክዕቀቡ ዘይክእሉ ምስ ዳህዶ ማለት እዩ። ናይ ፀረታ ዋስያን መድሃኒት ዘድልያ እንተኮይኑ ተጓል ኣንስተይቲ ከዓ ትወስድ ማለት እዩ ናብ ሕክምና ስኒ መፅያ። ከምቲ ዓንቶይ ዝጠቐስናዮ ከዓኒ ብዙሕ መፅናዕትታት ተካይዶም ፔሪዶንታይትስ ዘለዎን ደቂ ኣንስትዮ ነብሰ ፁራት ደቂ ኣንስትዮ ካብ ስኒ ወፂኡ ካብ ስኒ ወፃኢ ብዙሕ ዝፈጥሮ ሓልክታት ኣለዎ። እዚ ከዓ ዝኾነ ሚዛን ይውለድ ቆልዓ ግዜ ቅድሚ ምእካሉ ከዓ ይሕርሰስ ማለት እዩ። ካልእ ፕሬክላምስያ ልዑል ዝቐጥረም ኣብታ ጓል ኣንስተይቲ እውን ከመፅእ ይኽእል እዩ። እዚ ቁብተይ ከመይ ዝብል ሕቶታት ክመፅእ ይኽእል እዩ። እዚ ረክስታት እንድዩ እዞም ረክስታት ዘምፅኡ ባክቴሪያ ከዓ በቲ ስርዓት ዝረድም ገይሮም በቲ መድሓንቲ ገይሮም ናብታ ማህፀን ጓል ኣንስተይቲ ኮይኖም እዚኦም ሓልክታት እዚኦም ከምፅኡ ይኽእል እዮም።
1: ፅቡቅ ከም ሳልሳይ ቀሪብክዮ ዘለኺ ሕበጥ ኣብ ግርፃን እዩ እንታይ እቲ ጠንቅታት ከመይ ጌርካ ይፍወስ
0: ሕበጥ ኣብ ግርፃን ሕጂ ሓደት መቀያር ናይ ንዝዕታት ተራ ኣለዎ ኢልና ኢና ብዘይንስኻት እዚ ኩነታት ጥዕና ናይ ተኣፍ ነታ ጓል ኣንስተይቲ ማለት እዩ። ኣዝዩ ውሕድ ዋላ ፀፀር ስንን ከለዋ እቲ ዝመፅእ ግብረ መልሲ ግን ብዙሕ ይኸውን። ካልእ ማህረምቲ ኣዝዩ ብራሽ ክንገብር ከለና ሓይሊ እንድሕር ንጥቀም ኮይና ብብዝሒ እቲ ግርፃና ይቁጣዕ ሞ ይንድር ማለት እዩ። ስለዚ ምስኡ ዝመፅእ ግብረ መልሲ እዩ ዝሓብጥ ማለት እዩ። ሕጂ በዚ ግዜ ከምዚ ዓይነት ሕበጥ ክረአ ከሎ ኣብ ሕብረተሰብና ዋላት ሰብ ምስ ሕማም ወይ መንሽሮ ከተሓዞ ይኽእል እዩ። እዚ ግን ከምዘይኮነ ምስ ፅንሲ ዝመፅእ ምቅያር ናይ ነፅዕታት ዝመፅእ ሽግር ምዃኑ ፕላስ ኩነታት ጥዕና ናይ ተጓናነይ ስተይትካ ማለት እዩ። ሕጂ ድሕሪ ሕርሲ ዝበዝሒ ግዜ ይጠፍ እዩ። ብፍላይ ድሕሪ ደቂቕ ኮይኑ ኣንእሽተይን ኮይኑ ድሕሪ ሕርሲ ይጠፍ እዩ። ኣመን ዓብ ምስ ዝኸውን ተጓናነይ ስተይቲ ብዙሕ ምስ ዘሸግራ ንኣብነት ክትነክስ ኣይትኽእል ክትበላዕ ኣይትኽእል ምክንያቱ ኣብታ ስእሊ ንኣብነት እንተርኢና ተቐዳሚቲ ሕበጥ ጀሚራ ዘላ ኣብ 6 ወርሒ እንከላ ተጓል ኣንስተይቲ እዩ ጀሚሩ ድሓር 7ይ ወርሒ ሻምናይ ታሽዓይ እንደበለ ኣብ መወዳታ ኣብ ግዜ ሕርሳ ሕጂ ስጋብ ምንካስ ኣሸጊርዎ ኣሎ። ሕጂ ምስ ምንካስ ምብላዕ ነታ ጓል ኣንስተይቲ እንድሕር ዘሸግራ ኮይኑ ናብ ሕክምና ስኒ መፅያ መጥባሕቲ ክግበረሉ ይኽእል እዩ። ልክዕ ከም ናይ ምስዳድ ስኒ ንገብሮ መደንዘዝ ጌርና መደንዘዝ ጌርካ መጥባሕቲ ክግበር ይኽእል እዩ ማለት እዩ። ዝበዝሕ ግዜ ግን ኣዝዩ ደቂቕ እንተኮይኑ ደ ይሸግረ እንተኮይኑ ድሕሪ ሕርሲ ተመራፂ ኸውን መጥባሕቲ ምግባር። ካልእ ምብሕጓግ ስኒ ስኒ ክብሕጎግ እንከሎ ማለት እዩ። ዝበዝሕ ግዜ ኣብ ሕማም ንኮ ዘለዎን ደቂ ኣንስትዮ ሞርኒ ሲክነስ ዓንቲወይ ጠቂስዮ ነረ ወይ ዝ ሃፐርሜንሲስ ግራቪዳርዮም ንብሉካ ኣዝዩ ንመዓልትስ ብዙሕ ሻዕ ኣጨውጨው ኢሎሞ የምልሳ ማለት እዩ ደቂ ኣንስትዮ። ገለገለ ደቂ ኣንስትዮ ነዊሕ ዝኸደ ክኸውን ይኽእል እዩ። እዚ ካብ ከስዐ ዝመፅእ ትሕዝቶ እዩ ዘለዎ ኣሲድ ዝኾነ ትሕዝቶ ማለት እዩ። ሕጂ እዚ ንስና ይብሕጉጎ እዩ ነቲ መስትያት ናይ ስንና ፎክስ ከምዝክገብሮ እዩ።

0: ክኸውን ይገብሮ ሶፍት ከምዝኸውን ይገብሮ ማለት እዩ። ካልእ ኣመጋግባ ኣመጋግባ ብብዝሒ ኣሲድ ዘለዎም ዓይነት ምግብታት ቃሕ ክብለ ዝኽእል እዩ። ኮካ ብሓፈሻ ሶዳት ማለት እዩ ኣሲድ ዘለዎም ፈሰስቲ ከምኡውን ለሚን ኣራንሺ ኮታ ብሓፈሻ ኣሲድ ዝበዝሖም ዓይነት ምግብታት ብዝተኻለ መጠን ገደብ ክግበረ ኣለዎ ማለት እዩ። ብዘይ ምክንያቱ ኣብቲ ስንና ኣሉታዊ ዝኾነ ሳዕቤን ኣለዎ። ናይዚ ሕክምና ሕጂ ዝበዝሒ ግዜ ብውሽጢ እንዲዩ ዝኸውን እቲናቱ ፅልዋ ምክንያቱ ዕግርግር ክብለካ ከሎ ብውሽጢ እዩ ዝመፅእ። ስለዚ እቲ ናብ መልሓስ ገፁ ዝቀረበ ክፋል ናይ ስንና ንሱ እዩ ዝያዳ ዝጥቃዕ፣ ናብቲ ግዳማዊ ሽፋን ናይ ስንና እውን የጥቅዖ እዩ። ናይዚ ሕክምና ከ ብዝተካለ መጠን እቶም ጠንቅታት ዝኾኑ ምውጋድ ናብ ሕክምና ስኒ መፅኻ ክትምላእ ማለት እዩ።
1: ፅቡቅ። ድሕሪ መቦክባክ ስኒ ቀሪብ ክለ ክመስለኒ
0: መቦክባክ ስኒ እዚ ተኣዝዩ ዝውቱር ዝኾነ ሕማም ናይ ስኒ ማለት እዩ። መቦክባክ ስኒ እቲ ምቅያር ነዝዕታት ኣብ ግዜ ጥንሲ ዝፍፀም ነቶም ንምቦክባክ ስኒ ዘምፅኡ ዓይነት ባክቴሪያ ዝያዳ ፅቡቅ ዝኾነ ኣከባቢ እዩ ዝፈጥረሎ። ምክንያቱ እቶም ኣብ ኣፍና ዘለዎ ባክቴሪያ ስፔሻሊ ስትሪፕቶኮከስ ሙታነስ ንብሎ ዓይነት ባክቴሪያ ነቲ ንምገቦ ምግቢ ንዕኡ ተጠቂሙ ኣሲድ እዮም ዝፈጥሩ። ሕጂ ብሰንኪ ምቅያር ነዝዕታት ዝመፅእ ለውጥታት ከዓኒ እቶም ንምቦክባክ ስኒ ሓላፍነት ዘለዎም ባክቴሪያ ዝያዳ ይበዝሑ። ካልእ ተገዳስነት ኣብ ግዜ ጥንስን ሕርስን ካብኡ ናብ ተገዳስነት ይጎድል እዩ። ንኮን ምሸትን ታብራሽ ብዙሕ ግዜ ትወስድ እንተዘይኮነት እቲ ተገዳስነትን ካብኡ ናብ ዝያዳታ ጓል ኣንስተይቲ ኣድህቦኣ ኣብ ጥንሳ ወይ ኣብ ቆልዓ ጥራይ ዝኸውን ብኡ መጠንካ እቲ ስኒ ክበላሾ ይጅምር ማለት እዩ። ብራሽ ኣይግበሮን እዩ። ሳሳይ ኣመጋግባ ኣመጋግባ ዓብ ተራእዩ ዘለዎ ምክንያቱ ኣውላብ ኣብ ስና ዘይኮነ ሓደ ስና ልክዕ ከም ዓፅምና ብግቡእ ክህነፅ እንተኮይኑ ቫይታሚን ዲ ኣዝዩ ኣገዳሲ እዩ። ቫይታሚን ዲ ንካልሲየምን ፎስፈረስን ዝበሃሉ ማዕድናት ብግቡእ ክመፆ ይሕግዝ እዩ። ትግቡእ ኣመጋግባ ትገብሮ ተጓል ኣንስተይቲ ሕጂ ንኩነታት ጥዕና ኣፋ ጥራይ ዘይኮነ ዝፀሉ ወላ ብሕጂ ዝመፅእ ጥዕና ኣሸል ኣብ ኩነታት ጥዕና ኣስናኑ ማለት እዩ። ዝበዝሒ ግዜ እዚ ኣብ 6-7 ወርሒ ዝበቁል ስኒ ፀባ ስኒ ንብሎ ሽዑ ዝበቁል ክመስለና ይኽእል እዩ። እንትኾነ ግን ጌና ታጓል ኣንስተይቲ ነፍሶ ፀሩ ከላ ኣብ 3-4 ወርሒ እዩ ክስራሕ ዝጅምር። ሕጂ ታጓል ኣንስተይቲ ዝተመጣጠነ ምግቢ እንድሕሪ ብግቡእ ዘይትበልዐ ኮይና ዋሕዲ ቫይታሚን ዲ ዘለዎ ዓይነት ምግብታት ትወስድ እንተኮይና እቲ ዓፅምና ወይ ትስና ብግቡእ ኣይህነፅን እሞ ፎክ ይዝኸውን ሓደ ካብ ሕጂ ኢናመል ሃይፖፕላዥያ ንብሎ እቲ ስኒ ፎክ ይዝኸውን ንምቦክባክ ስኒካ ዝያዳ ዝተቃልዐ ይኸውን ማለት እዩ። ካልእ ዝበዝሒ ግዜ ጓል ኣንስተይቲ ነፍሶ ፆር ወይ እንድሕር ተጥቡ ኮይና እቲ ነብስና ዝጠልቦ ዓቐን ካልሲዩም ይበዝሕ እዩ። ስለዚ ኣብ ግዜ ጥንስን ሕርስን እውን ዝተመጣጠነ ምግቢ ኣብ ኩሉ ኣተኪራ ክትበልዕ ንዝያዳ ህንፀት ናይ ኣስናና ዓፅማ ድማ ብግቡእ ካልሲዩም ዘለዎ ምግብታት ክትወስድ በዚ ኣጋጣሚ ይላቦ ማለት እዩ።
1: ራይ ክቡራት ተኸታተልትና ኣልዒልና ዘለና ዛዕባ ጥዕና ኣፍ ኣብ ግዜ ጥንሲ ዝብል እዩ። ኣብዚ ኣርእስቲ እዚ ዶክተር ኣልዒላቶ ኣብ ዘላ ኣርእስቲ ዘለኩም ሕቶታት ንክትቀርቡ ካብዚ ሕጂ ግዜ እትል ክነቢና ብቁፅ ቴሌፎናትና 12-24-54 ወይ ድማ 12-24-74 ብምድዋል ብቐጥታ ኣብ መደብ ዶክተራት ኣብ ስድዮ ክትሳተፉ ከም ትኽእሉ ንሕብር። ደጊመ ቁፅ ቴሌፎናትና 12-24-54 ወይ ድማ 12-24-74 እዩ ኣርስትና ማለት እዩ። ሕራይ ዶክተር ካብዚ ቀፂልና ብዛዕባ ናይ ድርቀት ኣፍ እውን ክንርኢ ኢና። ድርቀት ኣፍ ክንብል ከለና ከመይ ማለት እዩ? ስለምንታይ እዩ ዘጋጥም? እንታይ እንታይ ምልክታት እዩ ዘለዎም? ብከመይ ኸ ከነካልኸሎ ንኽእል ኣብ ግዜ ጥንሲ ትገልፅለይ ማለት እዩ?
0: እሺ፣ ድርቀት ኣፍ ክንብል ከለና ከዓኒ ኣፍና ጠል ኣለዎ ማይ ኣለዎ ምሽ ምቅያር ነዝዕታት ግን ክደርቕ ይጅምር ወይ ክነቅፅ ይጅምር ማለት እዩ። ሕጂ ኣፍና ምራቕ ናይ ኣፍናስ ብዙሕ ጥቕሚ እዩ ዘለዎ ኣብ ኣፍና። ሓደ ካብኡ ምሕማቕ ምግቢ ንምሕቓቕ ምግቢ የሕግዘና ከምኡውን ልክዕ ከም ማይ ኮይኑ ንስናና ይሓፅቦ ማለት እዩ። ነቲ ኣፍ ንተረፍ መረፍ መግቢ ድዩ ንኣስናና ይሓፅበልና ካብ ምቡክባክ ስኒካ ይከላኸለልና። ምክንያቱ ኣዝዮም ዘገዱስ ማዕድናት ካብ ምቡክባክ ስኒ ክከላኸሉና ዝኽእሉ ከም በዓል ካልሽዮም ፍሎራይድ ድዩ ስለ ዘለዎ ካልእ ንኣፍካ ጠሊ ይህብ ንኸይነቅ

0: ዝነቐፀ ኣፍ እንተኮይኑ ንዝኾነ ረክስታት ዝተቓልዐ እዩ። እንተኾይነ ግን ድሕሪ ጠል ኣለዎ ረክስታት ቁስልታት ከጋጥመሉ ዝኽእል ኣኽእሎ ውሕድ እዩ። ንኣሲድ ከዓ የቃጥነልና። ምክንያቱ እቶም ንምዋኽ ስኒ ሓላፍነት ዘለዎም ዓይነት ባክቴሪያ ኣሲድ ብምፍጣር እዮም ምዋኽ ስኒ ዝምስርቱ። እዚ ግን በትሕዝትኡ ገይሩ ነቲ ኣሲድ የቃጥነልና። ስለዚ ካብ ምዋኽ ስኒ ይከላኸል ማለት እዩ። ስለዚ እታ ጓል ኣንስተይቲ ኣብ ግዜ ፅንሲ እኹል ፈሳሲ ክትወስድ ኣለዋ። ኣፋ ክደርቕ ከም ዘይብሉ
1: ፅቡቅ ቴሌፎን ኣላት እናሞ ክንመለሳ ኢና ኣራይ ሎ ሎ
0: ሰሚዕኣለኣ
1: ክትቅፅል ትኽእል ኢኻ
2: ኢልኩም
1: እወ ፅቡቅ ፅቡቅ ቀፅሊ ኣራይ
2: ዶክተር ክሓታ ደልየ
1: ኣራይ ዶክተር ኣብ መስመር ኣላ ቴሌቭዥን ክቐስከ ትብል እያ ትኽእል ዶ
2: ኣነ ሕጂ ቅድሚ 6ዱሽተ ዓመት እንታይ ዝበሃል ድቂ ሒዘ ነይረ ብተመጀመርታ ኮ ከምንታይ ዝበሃል እዮም ኢሎም ነይሮም ብጥንሲ እዩ ገለ ይብሎም ክሳብ ሕጂ ግን ስል ክሳብ ሕጂ ኣየድ ተባሓኢሸ
0: እንታይ እዩ
2: እዚ ናይ ግርፃን
0: ግርፃን ክንታይ ይኸውን
2: ግርፃን ሕጂ እንታይ ክኸውን ጀሚሩ ከምዚ ናብ ፀሊም
0: ይፀልም ይደሜክዶ ይደሜክዶ ይደሜክዶ ይደምዶ ደም ይወፆ ዶ ሕጂ ኣዲ ቆልዓሊኹ ዘለኺ ይሓብጥ ዶ ኸት ግርፀን ናይ ምሕባጥ ምልክት ኣለዎ ዶ
2: ሓንሳብ ሓንሳብ ዶ ይሓብጥ ሞ ናብ መድመይቲ ከምኡ እናበለ ክሳብ ሕጂ ሓንቲ ለውጢ ይገበረ ሕጂ ግን ናብ ፀሊም ዓይነ
0: ተሓፂብኪዮ ነርኪ ናብ ሕክምና ስንኸድኪ ብማሽን ሓፂቦም ክነይሮ
2: ምሕፃብ ከይሓፀቡነ ግን ክዘድበኪ ድሕሪ ግዜ ገለሎም ክሳብ ሕጂ ግ ሓንቲ ለውጢ የለን
0: ከምዚ እምኒ ዝመስል ነገር ናብቲ ስኒ ዝተለጠፈሎ ዶ ኣብቲ ግርፃንኪ
2: ከምዚ ፀሊም
0: ፀሊም ነገር ሓረ
3: እንታይ ከምዚ ሰሚያዊ ነገር ገለ ኣለዎ
0: ኣረሽኣረሽኒየልና
1: ሎ ካልእ ቴሌፎን ኣላትና መስለኒ ሎ ሎ ሎ ሎ ኣብ መስመር ኣለና ዶኸውን ሰብ ሎ የብልና ንመስለኒ ዶክተር ክትቅፅል ትኽእል ኢ
0: ኣዶ ታሕቲ ክቅድም ክንምልሳ
1: ኣረ
0: ቅድሚ 6ዱሽተ ዓመት ኣዶ ቆልዓ ነይረ ኢላ ሕጂ ግርፃኔ ይደሚ ይሓብጥ ከምኡውን ከምዚ እምኒ ዝመስል ልጥፍ ዝበለ ናብቲ ስኒ ኣለዎ መድመይቲ እውን ኣለዎ ሕጂ እንታይ ክኸውን ክል ምሕፃብ ከዓ ይተሓፀብኩን ኢላ ሕጂ በቲ ነግራት ንዘላ መሰረት ኮ ፀፀር ስኒ እዩ ዝመስል ፀፀር ስኒ ኮይኑ ግን ንብዙሕ ግዜ እንድሕሪ ከምቲ ልዮ ዝነበርኩ ሕጂ ሕብሪ ናይቲ ግርፃን ወላ ናይቲ ፀፀር ስኒ ብዙሕ እዋን ድሕሪ ገይሩ ሕብሩ ይቕይር እዩ ሕጂ ረክሲ ናይ ነድሪ ናይ ግርፃን ዝገበረት እያ ትመስል ነድሪ ናይ ግርፃን ኮይኑ ከማን እቲ ካልኣይ ደረጃ ካብ ግርፃን ሓሊፉ ሲ ናብቶም ንስኒ ጠሚሮም ዘለዉ ኣካላት ዓፅሚ ከምኡን ጠመርቲ ኣካላት ፔሪዶንታል ሊጋመንት ብቋንቋ እንግሊዝኛ ፔሪዶንታይ ትዝበልናዮ ከምኡ ዘለዉ እያ ትመስል እቲ ናይዚ ፍወሳ ምሕፃብ ስኒ ስለ ዝኾነ ትቐድም ታ ጓል ኣንስተይቲ እዛ ጓል ኣንስተይቲ ደውላ ፅንሐት ናብ ሕክምና ስኒ ክትመፅእ ብኡ መሰረት ከዓ ምሕፃብ ስኒ የድልያ እንተኮይኑ ክትሕፀብ ምክሪ ይህብ ማለት እዩ
1: ሓራይ ቁስልታት ኣብኣፍ ትብል እውን ከም ሓደ ኣብ ነፍሶ ፀላት ኣብ ግዜ ጥንሲ ዝረኣይ ፀገማት ምኳኑ ገሊፅ ክልያ ኣለ ብዛዕባ እዚ እውን ክትገልፅለይ
0: እዚኦም ቁስልታት ሕጂ ዝበዝሒ ግዜ ኣብ ተስኣስር ኒና ንብሎም ኣዝኦም ንኣሽቱ ቁስልታት እዮም ዝበዝሒ ግዜ ሕጂ ቁስሊ ቀይሕ እዩ ዝኸውን እዚኦም ዓይነት ቁስልታት ግን ፃዕዳ ኮይኖም ቅሕ ዝበለ ኣከባቢ ኣለዎም ዝበዝሒ ግዜ ሕጂ ናይዚኦም ብሰንኪ ፀቐጥ እዮም ዝመስሉ ዝመፁ ኣብ ግዜ ጥንሲ ፀቐጥ ስለዘሎ ስትረስ ስለዘሎ ምስ ፀቐጥ ዝተሓሓዝ ክኾኑ ይኽእሉ እዮም ጉድለት ናይ ቫይታሚን ብ12 ዎም ክኾኑ ይኽእሉ እዮም ካልእ ኣዝዩ በርበረ ዝበዝሖ ምግቢ ኣዝዩ ውዑይ ነገር ተበሊዕና እውን ብሰንኪ ቃፅሎ ዝመፁ እውን ክኾኑ ይኽእሉ እዮም እቲ ሕክምኡ ከም ዓቐን ሳይዝ እዩ ዝኸይድ ኣዝዩ ንእሽተይ እንተኮይኖም ሕጂ ዝበዝሒ ግዜ ካብ 7-10 መዓልቲ ይሓውዮም ቶም ዓበይቲ ግዜ እንድሕሪ ወሲዶም ልዕሊ 2ልተ ሰሙን እንድሕሪ ፀኒሑ ትቁስሊ ተመራፂ ናብ ሕክምና ስኒመፅን ዘድልየ መድሓኒት ክወስዳ
1: ፅቡቅ ዶክተር ሊድያ ምናልባት ነፍሰ ፆር ስና ምስተሓንም ብርቱዕ ቀንዛ ዘለዎ ካልእ ዝተፈላለየ ምክንያታት ዘለዎ ክኸውን ከሎ ነፍሰ ፆር ኣብ ሕክምና ስኒ ብኸመያ ትሕከም እንታይ እንታይ መስርሕ ትሓልፍ ወይ እንታይ ደረጃታት ኣለዎ እስከብ ምስ ነፍሶ ፀረን ሕክምና ስኒ ትገልፅለይ
0: ሕጂ እቲ ዝበለፀ ሓንቲ ጓል ኣንስተይቲ ቅድሚ ነፍሶ ፀር ምዃና ናብ ሕክምና ስኒ ክትመፅ እዩ። ምክንያቱ ልክዕ ከምቲ ሓፈሻዊ ጥዕናና ምክታል ጌርና ናብ ጥንሲ ክንኣትዎ ንደሊ ኩነታት ጥዕና ኣፍ ናይታ ጓል ኣንስተይቲ ከ ዓብ ተር ኣለዎ። ስለዚ ቅድሚ ጥንሲ እታ ጓል ኣንስተይቲ ናብ ሕክምና ስኒ ቅድሚ ቢፎር ኮንሰፕሽን ንብሎ ዝምላእ ስኒ ክምላእ ስደት ስኒ ክስደድ ዝሕፀብ ግርፃን ክሕፀብ ማለት እዩ። እዚ እንተጌርና እቲ ክመፅእ ዝኽእል ሓልክታት ወይ ኮምፕሊኬሽንስ ጎድል ማለት እዩ። ስለዚ ሓንቲ ጓል ኣንስተይቲ ብፍላይ እንድሕርቲ ጥንሲ ብመደብ ዝተገብረቶ ኮይኑ ቅድሚ ነፍሶ ፀር ምዃና ናብ ሕክምና ስኒ መፅያ ዘድሊ ኣገልግሎት ክትገብር ኣለዋ። ነፍሶ ፀር እንተኮይና እንተጋጢሙ ኸ ዝብል ሕቶ ክመፅ እዩ። ሕጂ ጥንሲ ደረጃታት ኣለዎ፣ ቀዳማይ ደረጃ፣ ካልኣይ፣ ሳልሳይ ደረጃ። ሕጂ ኣብ ቀዳማይ ደረጃ ትርከብ ጓል ኣንስተይቲ ናብ ሕክምና ስኒ ክትመፅእ ከላ መጀመርታ ነፍሶ ፀር ምዃና ነቲ ሓኪም ስና ክትነግሮ ኣለዋ። እንድሕር ነፍሳ ጥርጥራ ኮይና ከ ናይ ጥንሲ መርመራ ገይራ ቸክ ክትገብር ኣለዋ ማለት እዩ። ካልእ ዝበዝሕ ግዜ ሓደ ሰብ ኣብ ሕክምና ስኒ ንዓመት 2 ሻዕ ምክታል ክገብር ኣለዎ ኢና ንብል። ኣብ ነፍሲ ፀራት ግን ዝበዝሕ ግዜ ዘጋጥም ሸለልትነት ወይ ጉድለታት ኣብቲ ቀዳማይ ደረጃ ናይ ጥንሲ ስለ ዝኾነ ብውሕዱ 2 ሻዕ ናብ ሕክምና ስኒ ከይደን ዋላ ቃንዛ ይሃለዎን ቃንዛ ስለዘለዎን ዘይኮንስ ዋላ ይሃለዎን ከይደን ቸክ ክገብር ኣለዎን። ምክንያቱ ብኣግኡ ንድሕሪ እቲ ፀገም ኣሊኻዮ ድሓር ኣብ ዝበኣሰ ደረጃ ይበፅሐን። ካልእ ምስዳድ ስኒ፣ ምስዳድ ስኒ ክንብል ከለና ሕጂ ብዛዕመደን ዘዝንዘረባ ኣለና ማለት እዩ። ሕጂ እታ ጓል ኣንስተይቲ ኣዝዩ ብርቱዕ ቃንዛ እተዘይብላ ቃንዛ ክፃወሮ ንድሕር ትኽእል ኮይና ተመራፂ ተተገደፈዩቲ ምስዳድ ስኒ ኣብቲ ካልኣይ ደረጃ ጥንሲ ምግባሩ ይሓይሽ። ወላ ናይ ራጅ ናይ ስኒ እውን ብብዝሒ ንእዝዝ ኢና። ምክንያቱ እቲ ኣቃውማ ናይ ስኒ ኩሉ ብዓይነ ኣይረአን እዩ፣ ብራጂ መሰረት ኢና ንሪኦ። ሕጂ እታ ጓል ኣንስተይቲ ግን ምስ ናታ ሓፈሻዊ ኩነታት ኢና ንኸይድ። ኣዝዩ ብርቱዕ ቃንዛ እተዘይብላ ሓፈሻዊ ኩነታት ናይታ ጓል ኣንስተይቲ ድሓ ንድሕር ኮይኑ ምስዳድ ስኒን ራጅን ብዙሕ ተመራፂ ይኮነን። ካልእ ህፁፅ ረድኤት ዘድልዩ ሕክምና ንኣብነት ኣብዛ ስእሊ እንተርኢና እታ ጓል ኣንስተይቲ ብሰንኪ ዝቦኽቦኸ ኣስናንያ ሓቢጡ ዘሎ ገፃ ከምኡውን ኣፋ ብግቡእ ክትከፍት ኣይከኣለትን። ስለዚ እታ ጠንቂ ዘላ ኮይና ዘላ ኩርምቲ ወይ ክትምላእ ኣለዋ ወይ ክትስደድ ኣለዋ። ስለዝኾነ ከዓ ከምዚ ዓይነት ኣጋጣሚታት ህፁፅ ረድኤት ዘድልዩ ሕክምና ምዝህሉ እታ ነፍሰ ጡር ሕክምና ስኒ ክግበረላ ኣለዎ ምስ ሓኪም ስና ተዘራሪባ ማለት እዩ። ካልእ ኣብ ግዜ ቀዳማይ ደረጃ ናይ ጥንሲ ዘይውሰዱ መድሃኒታት ኣለው። ስለዝኾነ ከዓ ቃንዛ ገይርለየ ኢልካ ናብ ሕክምና ስኒ ክትመፅእ እዩ ተመራፂ እምበር ኣብ ገዛ ኮንካ ወይ ናብ ፋርማሲ ከይድካ ቃንዛ ስኒ ኣበርቲዕን ኢልካ መድሃኒት ዘየድሊ ምውሳድ ተመራፂ ይኮነን። ኣብ ካልኣይ ደረጃ ሕጂ ብመጠን እቲ ሕማም ንኮን ብሎ ይጎድል እዩ። ኣብ መብዛሕትአን ደቂ ኣንስትዮ ኣብ ዝተዛንያ ኩነታት እየን ዝርከብ ኣብ ካልኣይ ደረጃ ናይ ጥንሲ። ስለዝኾነ ከዓኒ እንተወሓደ ሓንሳብ ዋላ ቃንዛ ይሃልዎን መፅአን ቸክ ክገብር ኣለዎን። እንድሕር እታ ጓል ኣንስተይቲ ቃንዛ ኣለዋ ግን ንምስዳድ ስኒ፣ ንምምላእ ስኒ፣ ንምሕፃብ ስኒ እቲ ተመራፂ ግዜ ብኩሉ እንትኑ ካልኣይ ደረጃ ጥንሲ እዩ። ዋላ ምሕፃብ ስኒ ክገብረለን ከለካ ኣብ ቀዳማይ ደረጃ ምናልባት ትሕማም ንኮ ኣዝዩ ደሸግረ እንተኮይኑ ኣገርግር ክብለ ንኽእል እዩ። ስለዚ ብዝተፈላለየ ምክንያት እቲ ካልኣይ ደረጃ ጥንሲ ኣብ ምቹእ ኩነታት ስለትርከብ እታ ጓል ኣንስተይቲ ንኩሉ ዝግበር ኣገልግሎት እታ ጓል ኣንስተይቲ ኣብዚ ደረጃ እዚ ክትመፅእ ተመራፂ እዩ። ካልእ ራጅ ናይ ስኒ እውን ይእዘዝ እዩ። ዋላ እታ ጓል ኣንስተይቲ ነፍሶ ፀሩን ከላ ማለት እዩ። ንኣብነት እዛ ኣብ ታሕቲ ንሪኣ ዘለና ኩርምቲ ተቐቢራ ኣላ፣ ሓይሊ ኩርምቲ እያ። እታ ጓል ኣንስተይቲ ግን ኣመና ተሸጊራታ። እቲ ሱር ናይ ስኒ እውን ንሪኦ ክሳብዚ የለና። እቲ ቃንዛ እውን ኣዝዩ ብርቱዕ ምስከውን ክሰዳ ምስ ደለል እታ ጓል ኣንስተይቲ ራጂ ይግበር። ራጂ ክትገብር ከላ ግን ኣብ መሸፈኒ ወይ ሊድ ኣፕሮ ንብሎ ገይራ ክትገብር ትኽእለ እ ብኩሉ እንትንኡ ተመራፂ እቲ ካልኣይ ደረጃ ናይ ጥንሲ እዩ።
1: ኣብ
0: ሳልሳይ ደረጃ ከዓ ኣብ መጀመርታ ሳምንቲ ወይ ቀዳማይ ካልኣይ ሰሙን ክግበር ይኽእል እዩ። ድሓር ግን እቲ ዓቐን ናይ ጥንሰን ናይ ከብደን ነገጀፈ ብምኸዱ ብዙሕ ሰዓታት ብፍላይ ዝወስድ እንድሕሪ ሓልክታት ክፈጥር ዝኽእል ዓይነት መስርሕ እንተኮይኑ ተመራፂ ኣይኮነን። ምክንያቱ ኣብኡ ፀቕጥ ኣለዎን ምስ ቀረባ ስቲል ፀቕጥ ኣለዎን ካልእ ምቹእ ኣከባቢ ስለ ዘይኮነ እታ ጓል ኣንስተይቲ ተመራፂ ኣይኮነን። ህፁፅ ረድኤት ዓይነት ዘድልዩ ሕክምና ንኣብነት እዛ ንሪኦ

0: ዘለና ስእሊ እቲ ሕበጥ ብኣግኡ ካብ ክንዲ መፅያብ ሕክምና ስንትሕከም ኣዝዩ ዓብዩ ከምኡውን ምጉሊ ገይሩ ንሪኦ ኣለና። ከምዚ ዓይነት ተሪኦታት ተጋጢሙ ግን እቲ ቐንዛ እቲ ሕማም ክመሓደር ስለ ዘለዎ እታ ጓል ኣንስተይቲ ብኣግኡ መፅያ ሕክምና ክትገብር ኣሎ።
1: ኣዝዩ ብርቱዕ ቃንዛ እንተገጢሙካ?
0: ኣዝዩ ብርቱዕ ቃንዛ እንተጋጢሙ ሕጂ ቃንዛ ህፁ ረድኤት የድልዮ ድዩ ቃንዛስ ኤመርጀንሲ ድዩ ዝብል ሕቶ ክመፅእል እዩ። ልክዕ ብፍላይ ሓንቲ ጓል ኣንስተይቲ ቃንዛ እንተብሎ ክመሓደር ኣሎ። ቃንዛስ ከም ህፁፅ ረድኤት ክሕሰብ ይኽእል እዩ። ብፍላይ ከዓ እንታይ ዓይነት ቃንዛ እንተይልና ኣዝዩ ብርቱዕ ቃንዛ ዘየቋርጥ ቃንዛ ናብ ዓይነይ ይኸይዳሉ ናብ እዝነ ይኸይዳሉ ዛ ፍርቂ ገፀይ ተቐንዝወንላ ብዙሕ ግዜ ከምኡ ብላይን ምክንያቱ ቃንዛ ናብ ብፍላይ ናብታ መርዓት ስኒ ነርቭ ናይታ ስኒ ዝሓቆፈት ፓልፕ ንብላ ናብኣ እንተበፂሑ ኣዝየን ክቋፀሮ ኣይክእላን እየን። ስለዚ እቲ ኣብ ገዛ ክግበር ዝኽእል ሕክምና ንኣብነት ወይ ሕክምና ስኒ መፅያ ናይ ፀረ ተህዋስያን መድሃኒት ተወሲዳ ወይ ናይ ቃንዛ ንግዜኡ ጥራይ ምስሰርሓላ ተመላላሲ ቃንዛ ዘየቋርፅ ኣዝዩ ብርቱዕ ቃንዛ እንተኮይኑ እታ ጓል ኣንስተይቲ ቀልጢፋ ናብ ሕክምና ስኒ ክትመፅእ ኣለዋ። ሓኪም ስና ከዓኒ ክስደድ ይክውስን ክምላድ ይክውስን ምስኡ ትዘራረብ። ካልእ ሕበጥ ክጅምር እንከሎ ብኣግኡ ክመፅእ ኣለዋ እታ ጓል ኣንስተይቲ ናብ ካልእ እቲ ሕበጥ ክውስኽ እንከሎ እዚ ማለት ምናልባት እታ ስኒ ረክሲ ወይ ምጉሊ ከየልዋ የስጊ እዩ። ስለዚ ዝኾነ ናይ ሕበጥ ምልክት ምስ ዝረኣየን ከዓ ናብ ሕክምና ስኒ ክመፅእ ኣለዎን። ከምኡውን ረስኒ ረስኒ እውን ምልክት ናይ ረክሲ ወይ ናይ ንድሪ እዩ። ስለዚ ናብ ሕክምና ስኒ ብቁልጡፍ ክመፅእ ከም ዘለዎን። ሙጉሊ እዛ ንሪኣ ዘለና ስእሊ እንተርኢና ብውሽጢ ናይቲ ናብ መልሓስ ዝገፀ ዝኸደ ክፋል ሙጉሊ እዩ ምጉሊ ኣሎ። ስለዚ ከምዚ ዓይነት ተርእቶት ክርአ ከለካ ብቁልጡፍ እታ ጓል ኣንስተይቲ ናብ ሕክምና ስኒ ክትመፅእ ኣለዋ። ካልእ ማህረምቲ ሓደጋ ወዝቢዩ እታ ጓል ኣንስተይቲ እንድሕሪ ወዲቓ እሞ ኣመና ስና ንቕነቕ ምስ ዝብል ሞሃ ነባር ስኒ እዩ ክስደዳ ይግብኦን እዩ። ስለዚ ኣብ ሕክምና ስኒ መፅያ ክትሕከም ኣለዋ። ስለዚ ከምዚ ዓይነት ምልክታት እንተሎ እታ ጓል ኣንስተይቲ ኣብ ምንታይ ደረጃ ብዘየገድስ ኣብ ቀዳማይ ደረጃ ኣብ ካልኣይ ኣብ ሳሳይ ናብ ሕክምና ስኒ መፅያ ኣገልግሎት ክግበረላ ኣለዎ።
1: ሕራይ ዶክተር ሊድያ ምናልባት ብጣዕሚ ኣገዳሲ ኣርእስቲ እዩ። እስከ ንሓንቲ ነፍሰ ፆር ኣደ ቅድሚ ነፍሰ ፆር ምዃና ይኹን ነፍሰ ፆር ምስ ኮነት ብድሕሪ እዩ ምስ ሕክምና ወይ ጥዕና ኣፍ ብምትእሳር ከተመሓላለፍ እዮ ትደሊ መልእኽቲ ዕድል ክበኪ
0: ሕጂ ዝበለፀ ደጊመ ደጋጊመ ክብላ ዝደሊ ቅድሚ ነፍሰ ፆር ምዃና ሓንቲ ጓል ኣንስተይቲ ናብ ሕክምና ስኒ ክትመፅእ ሙሉእ ኣገልግሎት ክትገብሮ ዝሕፀብ ስኒ ክሕፀብ ዝስደድ ኩሉ ኮታስ ዘድሊ ዝግበር ኣገልግሎት ክግበረላ ኣለዎ። ጥንስ ተጋጢሙ ከዓኒ ልክዕ ከምቲ ሓፈሻዊ ኩነታት ጥዕንአን ምክታል ዝገብሮ ናብ ሕክምና ስኒ ክትመላለስ ኣለዋ። ቃንዛ ዋላ ይሃሉ ማለት እዩ። ምክንያቱ ብኣግኡ ቀፃል ቸክ ኣፕስ ምክታል ትገብር ኮንካ ህፁፅ ረድኤት ዘድልዮ ሕክምና ክጋጥመሉ ዝኽእል ተኽእሎታት ኣዝዩ ውሑድ እዩ። ካልእ ፅሬት ኣፍ ብግቡእ ብራሽ ክትገብር ኣለዋ። ንኮን ምሸትን እንተወሓደ ማለት እዩ ንኮን ምሸትን ብራሽ ክትገብር ኣለዋ እታ ጓል ኣንስተይቲ ሙሉእ ኣድህቦና ኣብ ጥንስን ቆልዓን ክንገብሮ ጥራይ ይብልና። ምክንያቱ ሓንቲ ጓል ኣንስተይቲ ምስሳ ምስ ጥዕያ ጥዑያት ዝኾኑ ዕሸላት ክተፍር ትኽእል። ስለዚ ፅሬት ኣፍና ንኮን ምሸትን ብራሽ ክትገብር ከም ዘለዋ። ካልእ እዚ ብፈትሊ ጌርና ነፅርየሎ ፍሎስ ንበሃል ከምኡውን መዓልቲ ሓንሳብ ተመራፂ እዩ። ካልእ ኣብዚኣ ከይጠቐስኳ ሓልፍ ዘይደሊ ብፍላይ ዘን ሕማም ንኮ ዘሸግረን ደቂ ኣንስትዮ ብራሽ ክንገብራይ ንኽእል ኢና ምክንያቱ ዕግርግር ስለ ዝብለና ይብላይን። ተመራፂ ተተኻኢሉ ንኮ ምሸትን ብራሽ ኣገዳሲ እተ ኣብ መና ንድሕሪ ዘሸግረን ኮይኑ ከዓ ካብ ፈፂምካ እቲ ብራሽ ምግባር ምግዳፍ ዋላ እዚ ናይ ቆልዑ ብራሽ ብዓቐኑ ትሳይዙ ናቱ ኣስፋስላስኒ ንእስ ዝብል እዩ። ስለዚ ዋላ ከምኡ ገይረን ቀስ ኢለን ተረጋጊአን ብራሽ ክገብራ ከም ዘለዎን ንሸዓተ ወርሒ ሙሉእ ብራሽ ከይገበርካ ነቲ ስኒ ሃሳያ እዩ። ድሕሪ ተምላስ ከዓ ማይ ገይረን ኣፈን ክቁፅቁፅኦ ከም ዘለዎን ድሕሪ ማይ ምጉፅጓፅ ከዓ ድሕሪ ተዋሕደ 30 ደቂቕ ተዘይኮነ ሰዓት ፀኒሐን ከዓ ብራሽ ክገብራ ከም ዘለዎን ማለት እዩ። ሽዑን ሽዑ ብራሽ ምግባር ተመራፂ ይኮነን። ካልእ ዝቃሕቃሕ ኢልኒ ኢልካ ወይ ዊንዊን ኢልካ ኣመጋግባ ኣሎ ልዑል ሽኮር ዘለዎም መግብታት ክውገድ ከም ዘለዎ ዓይነት ክቕይራ ከም ዘለዎን ኣብነት ሽኮር ደስተይልካ ፍሩታት ጌርና ኮምፐንሴት ክገብራ ከም ዘለዎን። እኩል ፈሳሲ ምውሳድ እውን ነታ ጓል ኣንስተይቲ ካብ ድርቀት ኣፍ ስለዝከላኸለላ ንምቡባኽ ስኒ ስለዘቃልዕ ከዓ ድርቀት ኣፍ እኩል ፈሳሲ ክወስታ ከም ዘለዎን። ኣመጋግብአን ከዓ ስሩዕ ክገብሮ ጥዕና ኣስናን ጥራያቶ ኪረን ዘይኮናስ ሓፈሻዊ ጥዕና ኩነታት ጥዕና ኣፈንን ሓፈሻዊ ጥዕነአንን ትመጣጠነ ምግቢ ክበልዓ ከም ዘለዎን ሽጋራ ምስታይ እውን ዓብዪ ፅልዋ ኣለዎ ኣብ ነድሪ ናይ ግርፃን ብፍላይ እዚ ፔሪዶንታይትስ ንብሎ ሕማም። ስለዚ ከምኡ ዓይነት ወልፍታት ዘለዋ ጓል ኣንስተይቲ ከዓ ብዝተኽኣለ መጠን ክውገድ ከም ዘለዎ በዚ ኣጋጣሚ ክነግር ደሊ ማለት እዩ።
1: ፅቡቅ ዶክተር፣ ምናልባት እስከ ምስ ኣመጋግባ ብምትእስሳር ክጥዕና ኣፍ ብከመይ ክዋሕዝ ዝኽእል ኣብ ከባቢና ክርከቡ ዝኽእሉ ንጥዕናና ሓገዝቲ እዮም ክትብልዮም ትኽእል ዓይነታት ምግቢ እንታይ እዮም?
0: ብዝተኻለ መጠን እቲመጋግባ ዝተመጣጠነ እንዲክኸውን ዘለዎ ከምቲ ዓንተ ወይ ተቂሲዮ ዝነበርኩ ግን ብፍላይ ኣብ ደቀን እቲ ጥንታ ጓል ኣንስተይቲ ነፍሶ ፀር እንከላ እዩ ስኒ ክስራሕ ዝጀምር ብፍላይ ዝፀባ ስኒ እጂ ኣብ 3-4 ወርሒ ማለት እዩ ቫይታሚን ዲ ዓብ ተራ ወይ ዓብ ግደ እዩ ዘለዎ ብዘይ ቫይታሚን ዲ ዘለዎ ምግብታት ከም በዓል እንቃቁሖ ፀባ፣ ውፅኢት ፀባ ከምኡውን ዓሳ ሳልሞን ቱና ማለት እዩ። ካልእ ቫይታሚን ሲ ከዓ ንዝኾነ ነድሪ ናይ ግርፃን ነቲ ነድሪ ዘፈብለልና እዩ ይከላኸል እዩ። ስለዚ ቫይታሚን ሲ ብብዝሒ ዘለዎም ምግብታት ከዓ ከም በዓል ለሚን፣ ኣራንሺ፣ ብሮኮሊ፣ ኮሚደረ እዚኦም ኣዝዮም ኣገደስቲ እዮም። ቫይታሚን ኤ ዘለዎም ምግብታት ከዓ ከም በዓል ካሮቲ፣ ዱባ፣ ምቁር ድንሽ እዚኦም ከዓ ካብ ነድርታት ትከላኸሉ ፕላስ ተፀዋርነት ናይታ ጓል ኣንስተይቲ ሓፈብሉ። ካልሲዮም ከም ንፈልጦ ኣዝዩ ኣገዳሲ ማዕድን ናይ ዓፅምና እዩ። ካልሲዮምን ፎስፎረስን ማለት እዩ። ካልሲዮምን ፎስፎረስን ብግቡእ ክምፀው እንተኮይኖም ካብ ክስታይ ከዓ እቲ ዋና ነገር ቫይታሚን ዲ እዩ። ስለዚ ካልሲዮም፣ ፎስፎረስ፣ ቫይታሚን ዲ፣ ቫይታሚን ሲ፣ ቫይታሚን ኤ እዚኦም ዓብ ግደ ስለ ዘለዎም እታ ጓል ኣንስተይቲ ኣብዚኦም እውን ኣተኪራ ኣመጋግባ ክትሕይል ኣላዎ።
1: ኣብ መጨረሻ ጥዕና ዘለዋ ደ ጥዕና ዘለዋ ስድራ ቤት ምስርት ኢልኪ ስተሂብክና ኣለኽ ምኽሪ ኣነ መስግነኪ። ልክዕ እቲ መልእኽቲ ሓንቲ ነፍሰ ፆር ክትከውን ዝመደበት ኣደ ልክ ከምቲ ኣብ ማእከላት ጥዕና ከይዳ ጥዕና ቀፃሊ ትከታተል ማዕረ ማዕሪ ከዓ ጥዕና ኣፋውን ክትከታተል ከም ዘለዋ ኢና ተዳዳሪኢና መስለኒ ረአ ቀኒልና ኣብ ካልእ እዋን ካልእ ግዜ ክንረኸብ ተስቢት ንገብር። ክቡራት ተኸታተልትና ናይ ሎሚ መደብና ኣብ ዝዛዚምና ኣለና። ምስ ተረፈ መደባት ኤሪ ቲቪ ሰላም።

ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ኣብ ናይ ሎሚ መደብና ምስ ድሕነትን ጥንቃቐን ዝተኣሰር ትሕዝቶ እዩ ክቕርብ ከነተክረሉ ዝመረፅና ኣብ ሞያዊ ዕዮታት ፅርበት ሓፂርን ዕንፀይትን ይክኸውን ኣብዚ ዝተጠቐሰ ሞያ ዝነጥፉ መንእስያት ብፍላይ ድማ ትሕቲ ዕድመ ሰራሕተኛታት ብሰንኪ ኣብ ስራሕካ ኣድህቦ ጌርካ ዘይምስትውዓል ድሌት ዘበገሶ ተህዋኽ ርእሰ ምትእማን ዘበገሶ ሸለልትነትን ካልእን ዝጠንቁ ዝፍፀም ተደጋጋሚ ጌጋታት ዘውርዶ ሳዕቤናትን ቀሊል ኣይኮነን ንሎሚ ናብዘን ኣቐድም ኣቢልና ዝጠቐስናየን ናይ ፅርበት ዕንፀይትን ሓፂንን ተንቀሳቂስና ዘዳለናዮ መደቢ ክኸውን

0: ሰናይ ምክትታል
1: ከም ኣርእስቲ ተላዒሉ ክዝረበሉ ንዕናውን ንድልዮ ንበርና ነገር እዩ። እዚ ሎም እንዳበዝሐ ዝመፅ ዘሎ ኣብ ሞያ ትካላት ዘጋጥሙ ማለት እዩ። መስሊ ኣብዞም ዝበዝሐ ግዜ ኣብዞም መፈለኛ ፅርበት ዕንፀይቲ እዳ ፅርበት ሓፂን እዳ ተርኒተረ ዝበሃል ካልእ እውን ኣብዚ እንዳ ፎርኖታት እዚ መውፅኢ ቅርፂ ዝመፃ ብዲናሞ ሰርሓ ቀደም ማንዋል ዘመራ ሕጂ ከዓ ብዲናሞ ሰርሓ መፅን ዘሎ ማሽናት ምስ ተሓሓስ ብዙሕ ሓደጋታት ይመፅ እዩ ማለት እዩ። ስታስቲካ ክንሪኢ ከለና ኣብ ዓመት ካብ ንሕና ካብ 223 24 25 ብልክዕ ብክስታ ክንሕዞ ጀሚርና ክፅናዕ ስለ ዘለዎ ና ክንሕዞ ጀሚርና ኣብዚ ድማ ኣብ ዓመት ካብ 614 ስጋብ 921 ዝኸውን ሓደጋታት ምስ ናይ ሞያዊ ኣብ ሞያዊ ትካላት ዘጋጥሙ ማለት እዩ ሓደጋ ጋጥመና ማለት እዩ። ሕጂ እዚ ክንብል ከለና መዓልታዊስ ካብ 2 ስጋብ 4 ግዳያት ኮይኖም መፅሎም ማለት ብምሰንኪ ናይ ማሽን ሓደጋታት
0: ሞያ ምውናን ኣገዳስነቱ ልዕል እዩ። የዕበይን ኣስሞያ ሰሪሕካ ተበርክተሉ እንተኮይኑ ካብቲ ፀባይ ዘናግፈካ ነብሰ ምዕባይ ከም ተዕቢ ዝገብርን ክብሪ ዘውህብን እዩ።
2: እቲ ኩሉ ዝስራሕ ዘለዎ ኣብ ዓለም ሕጂ ትሪኦ ኣለኻ ብዕንጨይቲ ገዛ ተደለኻዮ ፈለኛም የደሊካ ማዕፆ ክትሰርሕ ኣርማድዮኻ ዓራትካ መደቀሲኻ መፀባበቕኻ ናይ ኩሉ ነገር ክትሰርሕ ዕንጨይቲ ፈለኛም ፅርበት ዕንፀይቲ ብፅርበት ዕንፀይቲ ዝተበለፀ ወይ ዝወቀበ ነገራት እዩ ዘድልየና ሰኻ ክሳብ መዋል ሂወትና ንሕና ጥራሕ ደይኮነስ ነይሩ ኣሎ ክህሉ ኸይ ስለዚ ፈለኛ ሞ መዳርግቲ ደይብሉ ስራሕ እዩ ብዝተኻለ ነቲ ዝፈልጦ ፈልጦ እዩ ነቲ ዘይፈልጦ ከዓ መቆረቱ ክፈልጥዎ ባህብለና

0: ሰባት ፍልጠት ቀሲሞም ተማሂሮም ሞያ ይውንኑ ብልምዲ ኮነ ብተመክሮ ኣብ ዝላዕሊ ደረጃ ዓብዪ ስራሕ ዝበፅሑን ከምኡውን ካብ ናይ ወለዶምን ኣሕዋቶምን ተመክሮ ስራሕ ደሊቦም ኣብ ዝተፈላለየ ዕዮ ዝነጥፉን ክእለቶም ዝንፀባርቑን ውሕረት ኣይኮኑን።
1: ኣነ ኣብ ህፃነይ ደጀሚሬት ስራሕ ፍርቂ መዓልቲ ትምህርቲ ፍርቂ መዓልቲ ከዓ ናይ ኣባ ሓጎይ ስራሕ ስለ ዝነበረ ኣብየ ተማሂረ ዝያዳ ሕጂ ጎኒ ጎኒ ጥጥቃ ካበየ ጅምር ካብቲ ኣስራሓ እዩ ኣባ ሓጎይ ብጣዕሚ ጥንቁቕ እዩ እቲ ክኸውን ዘለዎ እና ነገረካ እዩ ተኸይድ ሰቂልካ ሃንደለቂልካ ኣብ ስራሕ ይታኣቱ ና መጀመርታ ሳዕቤናት እዩ ዘረዳእ ቅድሚ ስራሕ ሲ ጉድኣት ናቱ ኸ እንታይ እዩ ነዚ እዩ ዘረዳእካ ሕጂ ሳነ ዝተረድእኻ ብሩ ስለ ዝዓበና እስቲ ክሳብ ሎሚ ንሕና ክሳብ ሕጂ ሓደጋ ዘጓነፈናይ ኣለን ሕጂ ነዞም ዝንምህሮም ቆልዑ ከዓ ኸምኡ መጀመርታ ቀድም ውሕስነት ናይ ነብሶም ንነብሶም እንተኮይኖም እዮም ፅባሕ ንጎ ክሰርሑ ዝኽእሉ እምበር ብንእሽተኣቶም ክሉፍተይ ሎም ካሲ ሓንቲ ካብዚኦም ሕከላስ ንዘላለም ሰንኪልካ ምንባር እዩ ስለዚ ኣብዚኣ ብዓብዪ ሲ ኣብቲ ድሕነቶም ኢና ንፀቅጥ
2: ከባቢ ሕጂራ 11 ወርሒ ዘለኹ ንስራሕ እዚ ከዓ ከብ ገዛ ኣብ ተገዳስነት ብክስተይ ምፅ ፍርቂ መዓልቲ ትምህርቲ ፍርቂ መዓልቲ ከዓ ሙያ ማለት እዩ
3: 24 ሰዓት ሰሪሕካ ኣይትፀግቦን ይኸፍልኛ ምክንያቱ ክትቆርፅ ኢኻ ከምዚ ክትሪዮ ፀናሕካ ክትጨድድ ኢኻ ምስ ጨደድካ ኮላ ክተኣስሪኻ ኮላ ምስ ኣሰርካ ከዓ ሽዑኡ ናብ ካልእ ስራሕካ ክትኣቱ ተሰሪሒ ምስተወድካ ክትፍሕፍሕካ ክትጅምር እንጂ ግዜ የብሉ ንፈለኛ ግን ብዝተኻእለ መጠን ስድራኻ ከዓ ክትርስዕ የብልካ ምክንያቱ ሙሉእ መዓልቲ ድሕዘካ ፈለኛ ሞ ብዝተኻእለ መጠን ግን ነተን ደድለያካ ስራሕ ነቲ ዘድለየካ ግዜ መዲብካ ትሰርሕ ካብኡ ተረፈ ከዓ ስድራኻን ደቅኻን ክትርስዕ የብልካ ምክንያቱ ስፔሻሊ ደቅና መፃኢና እዮም ኣብኦም ዝተመርከሰ ነገርካ ካባኻ ከዓ ናብ ደቅኻ ወይ ናብቶም ዝመፁ ህፃናት ደቅና ስለዝሓልፍ ብዝበለፀ ነገር ደቅኻ ክትሓልፍ ክትርስዕ ወይቶም ብድሕርኻ ተሸኪምካዮም ደለኻ ትጓዓዝ ክትርስዖም ከም ዘይብልካ ኣነ
2: ሞያስ ንዝኾነ ይኸውን ኣብዝለኻዮን ኣብዝደለኻዮን ትሰርሓሉ ስለ ትኽእል ክሳብ ዘለካ ማለት እዩ ክሳብ ዘለካ ዕድምኻ ክትሕዞ ኣለካ ሓደ ሞያ ኣብቲ ደለኻዮ ካ ትበፅሕ ዕላማኻ ካ ትሃርም ማለት እዩ ብኣኻ ስድራኻ ተሓቢኖም ካልእ ካልእ ኮይኖም ከዓ

እስካን ኣብ ክሳኻን ከዓ ዝሳተፉ ማለት እዩ። ካልእ ዓይነት ዝኾነ ነገር ኣብ ካልእ ዓይነት ካብ ትዋፈር ስራሕ ከዓ ዝመስለ የለን። ኣብ ዝኾነ ዓይነት ስራሕ ሞያ ስራሕ ክብረት ዝብ ሞያ ምዃኑ ንኩላና ሕብረተሰብና ዘፍልጥ እዩ።

0: ኣብ ስራሓት ፅርበት ዕንፀይትን ሓፂንን መንእስያትን ዓበይትን ከምኡውን ንኣሽቱ ክሰርሑ ምዕዛብ ናይ ዕለታዊ ተርእዮ እዩ። እዚ ክቡር ሙያ እዚ ኣብ ዕለታዊ መነባብሮን ኣብ ስራሕና ኣብ ቤት ፅሕፈትን ኣገዳሲ ተራ ዘለዎን እዩ። ምስ ዝጠልቡ ዓይነት መሳርሒ ርኢኻ ግን ጥንቃቐ ዝሓትት እዩ። ንድሕነት ቀዳምነት ሂብካ ክትዓይ ድማ ዝግባእ እዩ።
1: መጀመርታ ኣብዚኣ ክኣት ከለዉ ማሽናት ክሕዝኑ ከም ዘይብሎም ብፍቅሪ ከዱ ከም ዘለዎም ንንዕድሕዶም ክበኣሶ ከም ዘይብሎም ንዓብዓቢ ኮይኑ ክላኣኽዎ ከም ዘለዎም ኣብ ስራሕ መፅኦም ከዓ ንስራሕ እዮም መፅኦም ዘለዉ ነዚ ባ ነትባ ከይበልካ ሰሪሖም ክኸዱ ከም ዘለዎም ዲስፕሊን እዮም ድምሃር
2: እንተ ናብካ ክተምፀም ኮንካ ክተሪኦም ኣለካ ቅድሚ ዝኣገ ክሕዙ ከም ዘይብሎም ትነግሮም ኣለካ ተቀላሊሞም ሳቶም ብድሕሪካ እውን ክሕዙ ክእሉ እዮም ካ ግን ንኸይሕዙ ኢዶም ንኸይወቑዑ ኩሉ ክተሪኦም ኣለካ እዚኣ ተወቂዓ እዚኣ ጠጠው ኢላ ኣላ እዚኣ ተኸይዳ ኣላ እዳበልካ ኩሉ ክትሕብሮም ኣለካ ወሊዕኻ እውን ክተሪኦም ኣለካ ምክንያቱ ትፍትኖ ወቃዕ ከም ምዃኑ ክተሪኦም ኣለካ ማሽን ብያላላ ሕጂ ተሃሪምካያ ተንጥረካ እያ ወይ ክትፍትተካ ኢድካ እውን ትኽእል እያ መጋዝቲ ኮይና እውን ትቆርፀካ እ ቆሪፀ እያ ትድርቤካ ብካሮ ተኮይኑ ከምኡ ትቦ ውን ኣለዎ በዓሉ ታኣሽሙ ዝሃርመካ ከምጥኢት ዝሃርመካ እዚ ዚታት ብዙሕ ጥንቃቐ ቅድሚ ዝኣገር እያ ክትምህሮም ኣለካ ቅድሚናዊ ምእታቦም እዚ ተማሂሮም ከኣትውሎዎ በርሰ ኢልካ ተኣትዮም ኢደም ክውቑዕ እዮም

0: ኣብ ስራሕቲ ፅርበት ዕንፀይትን ሓፂንን ናይ ነዊሕ እዋን ተመክሮ ዘለዎም ሞያውያን ስራሕተኛታት ተመክሮ ስርሖም ኣብ ህፃናትን መንእስያትን ከሰጋግሩ ንዕዘብ ኢና። እዚ ባህሊ ዓያይነት እናተወራረሰ ክቕፅል ዝፅንሕን ዘሎን እዩ። እንተኾነ ኣብዚ ሞያ ድሌት ዘበገሶ ትሕቲ ዕድመ ተማሃሮ ህፃናት መንእስያት ክንሶም ሓደሽቲ ሰራሕተኛታትን ኣብ ዝኣትውሉ ግዜ ኣትሒዞም ብዘይ ፍቓድ ኣስራሕቲ ናብ በላሕትን ሃሰይትን መሳርሒ ማሽናት ፈተነታት ስራሕ ከካይዱን ተሃዋኽን ሸለልትነት ከዘውትሩን ይረኣዩ እዮም። ብሰንኪ ክፍትን ኢልካ እተካይዶ ብዘይ ኣፍልጦ ዝተሰነየ ስራሕ ድማ ውፅኢቱ ክሳብ ናይ ምስንካል ኢድ ከስዕብ ዝኽእል ምዃኑ ምግንዛብ ኣገዳሲ እዩ።
1: እቲ ድሌት እንድሕር ኣሎ እንታይ እዩ ደለየካ? ታህዋኽ ኣሎ፣ ኩሉ ነገራት ኣሎ። ሕጂ ምስ ታህዋኽ ከዓ ንስኻ እንታይ እቲ ኢልካ ትከኣል ጥራይ እዩ ድመስለካ? ምስ ህፃንነት ዝነበረና ንኣሽ ዝነበረናየ ሰዓት ደቆርፅ ኮይኑ ይስማዓካኒ። እቲ ዝኸፍእ ሓደጋ ግን እዚ ፈለኛ ሞ እቲ ዝቐለለይ ግን ትዝኸበደኻ እዩ። ፅርበት ዕንፀይቲ ቀሊል እዩ ኣባህላይ ማለት ዝቐለለ ክብለካ ከለኹ ክትፀርቦ ክትሰርሖ ምስ ርእስኻን ምስ ድሌትካን ዝተማመርክሶ ስለዝኾነ እንደገና ነቲ ነገራት ድደለካ ሰሪሕካ ምስ ወዳእካዮ ቀሊልልካ ኣሎ ማለት እዩ። እቲ ዝኸበደ ዘይትፈልጦ ንስኻ ደለካ ግን ናይ ሓንቲ ሳብ ኢትካ ምሕላፍ ኢትካ ምቁራፅ
2: ከምዛ ኣብቲስነት ማኪና ይኹ ዝብር ከሎ እንታይ ኣጋጥሞ ናይ ሰብ ከንዲ ከማንዘይኮ ናይ እንታይ ሽሚያ ከምዚኣ ተይሉስ ፀዲፉሎ ማለት እዩ። እዚ እውን ነቲ እንዳጠመተ ጨዲ ተል ኢዱ ቆሊጥዎ ከም ዘሎ ክትፈልጥ ክክል ኣለካ። እዚ ክጥንቀቁ ከም ዘብሎም ክጨዲ ተኮይኖም እሱ ጥራሕ ይቀልቦም ክኸውን ዘለዎ ናብኡ ጥራሕ እዮም ክጥምቱ ከም ዘለዎም ተዳ የማን ፀጋም ጥምቱ ድዮም ኢሎም ክሓርሚ እዮም ቱ ካብ መድፍእ ሓንቲ ወሪኢ ኸ ይምልካ እንዳደፋእ ክከለኹ እንተ ከምዚ ዝብላለ ይኮነስ ኢለ ይቆርፅ ኣለኹ ማለት እዩ።
3: ኣብ ናይ ፈለኛ ቦታት ኣሎ ሕጂ ታይ እቲ ሓደ ተቆልዕነት ኣሎ ንኣሽቲ እዮም ሕጂ ዝያዳ ድኻእል እዩ ድመስሉ እቲ ማሽን እንታይ ሒዙ ሕጂ ኣብ ዘይተድለያ ሓደጋታት ኣት እዚያ ሕጂ ግን እቲ ኣስራሓይ ኩሉ ግዜ ከሎ ክውላዕ ኣሎ እቲ ማሽን እንተ ደኣ ከይዱ ግን ምስ ኣትዋ ይሓይሽ ነቲ ቆልዑት ዘሎ ማንዋል ንዖም ድያ ስራሕ እንተሃቦ ሓይሽ
2: ኣብ ፈለኛ ምንቲ ኮይኑ ብዙሕ ጥንቃቐ የድልየ እዩ። ምክንያቱ 4-5 እዩ ዝዘውርዎ ምክንያቱ ብያላ ኣሎ፣ ቦኳር ኣሎ፣ መጋዝ ኣሎ፣ ቱቡ ኣሎ። እዚ እንተ ተቀሳቂሱ ኩሉ እየ ዝቀሳቀስቲ ማሽን እንተ ሱ ዝቀሳቀስ ኮይኑ ግን ጥንቃቐ ብዙሓት ቅድም ንዑ ክፈልጡሎዎም ቅድሚ ምእታቦም እዚ ድማ ተጠንቂካ ተቆልዓ ድማ ክሕዝ ከም ዘየብሉ ቅድም ተመክሮ ክወስድ ኣለዎ። ብድሕሪኡ ኢዱ ስለፅረየ ይኻካታ ሕዘ ትኽእል እምበር ወተይ ኢልካ የቲኻዮ ኢዱ ክቆርፅ እዩ። ኣብዚ ብዙሕ ጥንቃቐ የድል እንድዩ ድሕሪ ክንደይ ኢኻካታ ትሕዞ ነቲ ቆልዓ ምልኮት ርኢ ኢኻካታ ትሕዞ ሲኢልካ ኣይኮነ ንድተሓስ
0: ብመሰረት ካብ መወከሲ ሆስፒታል ሓሊበት ክፍሊ ኢመርጀንሲ ዝረኸብናዮ ሓበሬታ ኣብ ንጡፍ ስራሕን ከለዉ ብዝተፈላለየ ጠንቅታት ዝመበገሲኡ ኣብ ኣካላት ኢድ ዘጋጠሞም ፎኪስን ከቢድን ጉድኣት ብስእሊ ዝተሰነየ ከም ሰነድ ተዓቂቡ ይርከብ። ብመንፅር ሰዓቢ ጉድኣት፣ ግዳያት ዘጋጥሞም ኩነታት፣ ግዜን ወቕትን፣ ደረጃ ዕድምን፣ ዓይነት ዕዩን እንታይ ይመስሉ ኣብ ዝብል ምስ ጥንቅቕን ድሕነትን ተኣሳሲሩ ሞያውያን ዝሃብዎ ምኽሪ ኣብ ካልኣይ ክፋል ናይ ዝመደብ ተዳሊሎ ሰላም ቅነ።
1: ምክንያቱ ኣድህቦ ወይ ከዓ ናብ ህፃናት ምምሃር እዩ ፈለኛ መጥራይ ኮንክ ንምህሮም ዋላ ውቃር ምህሮም እየ ኣለዉ ቆልዑት ብሉፃት ኮይኖም ንድወፁ እቲ ዝበለፀ ነገር ግን ኣነ እንታይ ደሊ መሲልካ ደቅና መፃኢና እዮም መፃኢና ክሳብ ዝኾኑ ሰዓት ከዓ ብዝኦም ክንሃገደስን ብኦም ክንሓስብን ብኦም ክንዛረብን ብኦም ክንሓስብን ጥራይ ደለና
2: ክኢልና ኢና ኢሎም ሕጂ ኣብ ቅድሚካ ይውቅዑን እዮም ምክንያቱ ኣብ ቅድሚካ እንዳዳእኸዮም ኢዶም ኣየትውን እዮም ትኻኹን ኣይትሰደምኒ ኢኻ ምክንያቱ ብድሕሪኻ ማኪና ውልዑልካ ዝወልዑልካ ክኢልና ኢሎም ክትቀዲ ክብሉ ኢዶም ክትንክፉ ክእሉ እዮም።
4: ማሽን ሕጂ ንሕና ክንጅምር ከለና ኩሉ ኸሪና እዮም ኩሎም ብዓለም እዮም ካ ዘሪና ዝኾነ ነገር ክሳብ ዝኾነ ዝኾኑ ማለት ክሳብ ስጋቢና ነፅሪ ብዓለም ንጉሳይ እናገብሩ ኩሉ ኢኻ እዮም ሓደና ሃንደፍ ኢልካ ካ ትኽኢልካ ንድሕር ናብ ማሽን ኣትኻ ኢድካ ኣሎ ካልካል እውን ኣሎ
3: ዋላ ብሕጂ ግን ብሰነ ጥራሕ ዘይኮኑ ዋላ ተለኣኸም ድመፁ ኸውን ኣሎ ተለኣኸም መፁኻ መጨደል ናብልኻ ናጨድካ ከለካ ኢዶም ሰዱ ኣለዉ ዝተቆርፁ ኣሎ ናብ ሕጂ ኩሉ ግዜ እንታይ እቲ ዋና ክጥንቀቕ ኣሎ ዜርካ ዜርካ ናብ ዋናይ እቲ ኣስራሓይ ኣዝዩ ክጥንቀቕ ኣሎ መጀመርታስ ከም ዝበልካ ዓንቱ ወይ ንሕና ሳላ ከምኡ ዶ ዓበና ኢናከም ዘለና ሕጂ ምክንያቱ ሳዕቤናቱ ክተረዱ ኣለካ እቲ ረብሑ ብዓሉ ክፈልጥ ይራሕረ ሳዕብን ግን ክፈልጥ ኣለ ትቆልዓ حجت عدمة خمس وقها ناشت يوم وعيات يوم لين كميرك تعرف كم تابي تمر تمشي ست إلى يوم المهر أبزع ست لهم مهر له.

ዕዙዝን ልባውን ሰላምታ ነብፃሕኩም ኣብ ዝተፈላለየ ኩርናዓት ዓለም ብምዃን መደባት ኤሪቲቪ ብፍላይ ድማ መደባት ሞዛይክ ኣብ ምክትታል እትርከቡ ክብራት ተዓዘብትና ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕዝቶታት መደባት ሞዛይክ ጣዕሚ ዜማታት ከምኡውን ተኸታታሊት ፊልም ኢና ሒዝናልኩም ቀሪብና ዘሎና ክሳብ ፍፃ መደብና ምሳና ሓቢርኩም ክትፀንሑ ብኸብሪ እናዓደምና ሰናይን ዕርፍትን ምዝንጋዓን ግዜ ክኾነልኩም ብምምናይ ድማ መደብና ብደርፊ ኢና ክነፍልሞ ብሓባር ንከታተል

ብስራት መንበብቲ መጽሓፍ ደቅኹም ብፅውያታት ኣቢሎም ስለ ኣእምሮም ከጽፉ ትደሊዶም? ብምግዲ ጽወታታት ኣብ ስነ ቝጥሪ ዘሎም ፍቕሪ ክብ ኣቢሎም እንካን ሃባን ክበሃሃሉኸ ትብህግዶ? ቁጥራዊ ጽውያታት፣ ቁጥራዊ ጽወታታት፣ ሌላ ምስ ትንግርታውያን ህፃናት፣ ሌላ ምስ ደቂ ኣንስትዮ ቁጥረኛታት፣ ቁጥርታት ብትሽዓቺ ብሔራት፣ ሕቶታት ሓፈሻዊ ፍልጠት ናይ ስነ ቁጥርን ካልእን ዝሓዘላ መጽሓፍቲ ደሴት ቁጥርታት ሓደን ደሴት ቁጥርታት ክልተን እነሆ ኣብ ዕዳጋ ተዘርጊሐን ይርከባ። ደሴት ቁጥርታት ንደቅኹም። ደራሲት ፈሪሓ ኣሕመድ።

ኤርትራ ሃገርና ኣዝዩ ዘይተኣደነ ብዙሕ ናይ ቱሪዝማዊ ፀጋታት እዩ ዘለና። ሓደ ካብኡ ድማ ታሪካውን ከምኡውን ጥንታውን ቅርስታት እዩ። ገና እውን ዘይተበርበረ ብዙሕ ቅርስታት ከም ዘለና እዩ ዝፍለጥ። ንሎሚ ናብ ዞባ ዓንሰባ ከባቢ ከረነ ጥንቁላሓስ ቦታ ኢና ዘወር ከነብለኩም። ኣብኡ ዝርከብ ቅርስታት ድማ ኣብ መደብ ቅርስታት ሒዝናልኩም ቀሪምና ኣሎና። ንምሉእ ትሕዝቱ ናብታ መደብ ከስግረኩም እየ። ብሓባር ንከታተል።

ንከተማ ከረን ታሪካዊት ካብ ዘስሚዋ ፍጻሜታትን ቦታታትን እትቐንድን ብቐዳምነት እትቀስን ከባቢ ጥንቁልሓስ እዩ። ስንጭሮ ጥንቁልሓስ ታሪክ ከረንን ኤርትራን ጥራሕ ዘይኮነ ታሪክ ዓለም ዝሓዘለ ኣገዳስን ወትሩ ተዘካርን ፍጻመ ካልኣይ ኩናት ዓለም ዝሰነደ ቦታ እዩ። ብዘይካቲ ሓዚልዎ ዘሎ ታሪክ ከዓ ሃይማኖታውን ባህላውን ክብርታት ዝሓቆፈ ባህርያዊ ፀጋታት ዝተመልአ ሓደ ካብ ተጠመቲ ታሪካውያን ስፍራታት ሃገርና እዩ።

0: ካልኣይ ኩናት ዓለም ኣብ ምብራቕ ኣፍሪቃ ኣብ ኤርትራ ትበሃል ታሪካዊት ሃገር ካብኡ ናብኡ ከዓ ኣብ ከተማ ከረን ኣብ ዝርከብ ጥንቁላሓስ እዩ ተዛዚሙ። ከባቢታት ጥንቁላሓስ ኣብዚ እዋን እዚ ሕሩም ሕዛኣት ተገይሩሉ ግርምኡ ተመሊሱ ንኽትሪዮ ባህ ዘብል ስፍራ ኮይኑ ይርከብ። እቲ ትማሊ ኩናት ሓያላን ዘምከነ ዝተፈላለዩ መግዛእታዊ ሓድግታት ዝሓቆፈ ባህላውን ሃይማኖታውን ክብርታት ዘለዎ ጥንቁላሓስ ኣብዚ ደረጃ እዚ ንምብፅሑ ዝተኸፍለ ዋጋ ቀሊል ከም ዘይኮነ እዩ ዝሕበር። እዚ ከባቢ ከዓ ኣብዚ እዋን እዚ ሰፈር ታሪካዊ ባህርያውን ሃይማኖታውን ፀጋታት ኮይኑ ኣሎ።
1: ኣገዳስነት ናይ ቀረባ ግዜ ናይ ጥንቁላሓስ ተዳኢልናስ ምዝዛም ካልኣይ ኩናት ዓለም ዝተፈፀመሉ ቦታ እዩ

0: ብዙሕ ፍጻሜታት ናይ ከም ግንባር ኮይና እዛ ዘለናያ ምስ ጥንቁልሓስ እያ ዝተኣሳሰር ምስ ጎቦ ሰንኪል ምስ ጎቦ ዝባን ተኣሳሲራ እትካየድ ታሽሙያ ሕጂ እቲ ቱሪዝማዊ ኣገዳስነትስ ብኩሉ ነገር ዝረአየካ ሓደ በቲ ተፈጥሮኣዊ ኣቃውማ ብጣዕሚ እያ ምችእቲ ሓደ ቀረባ ኢ ከዓ ካብታ ከተማ ካብ ከረንሲ ኣዝያ ሓጻር እያ።
1: ኣብ 218 19 ግን ከም ሓፈሻዊ ኣምር ናይ ሕዛእትን ምትግባር ነቲ ክሕዛእ ዝግብኦ ቦታ ምስ ኩሉ ታሪካዊ ኣገዳስነቱን ምስ ከተማ ከረን ዘለዎ ቅርበት ናብ ግምት ብምእታው ብካርታ ደረጃ ማለተይ ናይ ጃኤስ ሓበሬታት ወሲድሉ ኣብ 218 19 ዘሎ ክራማት ክሕዛእ ጀሚሩ ብሕብሩ ምሕዛእቲ ማለት እዩ። ሕጂ እቲ ክሕዛእ ከሎ መጀመርያ እቲ ዓላማ ናይቲ ሕዛእትን ምንፃር ኣገዳስነት ስለ ዝነበሮ ኩለንተን ምሕዳር ካቢታት ነቲ ጥንቁልሓስ ዝቐርባ ብፍላይ ምሕዳር ካቢ 3-5-4 ኩለን ኣብቲ ናይ ምሕዛእ መደባት ክሳተፋን ነቲ ዝግበር ናይ ምሕዛእ መደባት ደጊፈን ክሰርሓን ግቡእ ሓበሬታ ናብ ህዝብን ናብ ምሕዳራትን በፂሑ ብኡ መሰረት ከዓ ካብቲ ብጃያ ዝተዓቀነ 835 ሄክታር ስብሓ ዘሎ መሬት ናይ ጥንቁልሓስ ናይ 135 ሄክታር ንመገዲ ዝኸውን ወይ እውን ምስ ቅርበት ናይቲ ከተማን ምስ ሓደሓደ ማሕበራዊ ኣገልግሎት ክህብ ዝኽእል ትካላት ኣብቲ ከባቢ ምህላ እውን ናይ 135 ሄክታር ጎዲሉ 700 ሄክታር ሕዛእ ክሕዛእ ከም ዘለዎ ኣብ 218 19 ተወሲኑ ማለት እዩ።
2: እዚ ዘለናዮ ከባቢ ኣብ ልዕሊ እቲ ሃይማኖታዊ ኣገዳስነቱ ብባህላዊ ሸነኽ እውን ክንሪዮን ከለና ኣዝዩ ዕዙዝ ኣገዳስነት ዘለዎ ከባቢ እዩ። ብናይ ቅርሲ ትሕዝትኡ ክንሪዮን ከለና ኣዝዩ ልዑል ኣገዳስነት ዘለዎ ከባቢ እዩ። ንኣብነት ብባህላዊ ወገን ክንሪዮ ወይ ብሃይማኖታዊ ትሕዝትኡ ኣገዳስነቱ ክንሪዮን ከለና ካብ ቤተ ክርስቲያን ቅዱስ ጊዮርጊስ ኣብ ላዕሊ ጀሚርካ እዚ ንባዕሉ እዚ ዘለናዮ ቦታ ብማጨሎት ጋብር ጫድቕ ዝፍለጥ ሃይማኖታዊ ቅዱስ ቦታ ታሪካዊ ኣገዳስነት እውን ዘለዎ ካልኣይ ኩናት ዓለም ኣብ መንጎ ክልተ ሓያላት ሃገራት ኣብ ቀርኒ ኣፍሪቃ ኣብ ኤርትራ ዝተካየደሉ ቀንዲ ቦታ ብምዃኑ ብኩሉ መዳይ ኣዝዩ ዕዙዝ ኣገዳስነት ዘለዎ ቦታ እዩ። ካብቲ ናይ ቅርሲ ትሕዝትኡ ሓደ እዚ ናይ መንገዲ ባቡር መስመር እዩ። እዚ ዘለናዮ ቦታ በዚ እዩ ዝሓልፍ ነይሩ መንገዲ ባቡር። ዘይተኣደነ ገለርያታት ነዚ ጎቦ ናይ ሰንኪል በሲዑ ዳሓልፍ ኣለዎ። ከምቲ ዝበልናዮ ማእከል ሓድነት ናይ ህዝቢ ኤርትራ ከዓ እዩ። ሃይማኖታዊ ስኒት እውን ንርእየሉ ቦታ እዩ እዚ ቦታ እዚ።
3: ኣብ ደቡባዊ ምዕራብ ከተማ ከረን ኣብ ከባቢ መጋርሕን ጥንቁልሓስን ዝተኸለለ ሕሩም ሕዛእቲ ኣብ ውሽጢ ሓፂር ዓመታት ብዝተገብረ ውህዱን ዕቱብን ስራሕ ምዕቃብ ኣከባቢ ርኡይን ግብራውን ምዕባለ ተመዝጊቡሎ። እዚ ብውህደት ዝተፈላለያ ዝምልከተን ኣሃዱታት መንግስቲ መሻርክትን ህዝብን ዝተሰርሐ ንጥፈታት ምዕቃብ ማይን ሓመድን ምዕቃብ ታሪካዊ ኣሰራትን ቅርስታትን ምዕቃብ ቦታታት እምነት ኣብዚ እዋን እዚ እቲ ከባቢ ንኩሉ ረኣዩ ዝምስጥ ዘቤታዊ ቱሪዝም ዘተባብዕ ግሩምን ሓምላይን ሕብሪ ዝተላበሰ ጫካ ገይርዎ ኣሎ።
0: ሕሩም ሕዛእቲ ዝበሃል ምስ ተገብረ ታፋስን ተንጥሪትን ድሕር ዳ ደው ኢለን እኮ ናይ ግድን እዩ ኣብቲ ናይ ቀደም ባህሪ እዩ ክመፅእ። እዚ ፀጋ እዚ ምስ ኮነ ከዓ እንታይ ክመፀና ከም ንክእል ካብኡ እንታይ ክንዕወት ከም ንክእል ፍሉጥ እዩ። ሳይነሳዊ ሓቂ ስለ ዝኾነ ናቱ ገረብ እንተገይርካ ምስ ዝናብ ምትእስሳር ከም ዘለዎ ፍሉጥ ነገር እዩ እንጂ ኩሉ ነገር እዩ። ትሕተ ባይታውን ልዕለ ባይታውን ማይ ትዕቅብ ብዓብኡ ከዓ እቲ ዝናባት ካብ ኣግራብ ብብዝሒ ገረብ ዘለዎ እቲ ፎረስቴሽን ወይ ታሽሙ ንብሎ ካብኡ ስለ ዝኾነ ዝመፅእ እውን ረአየናይ ማለት
4: ናቱ ታሪክ ፍሉይ ፅባቐ ናይ ጎቦታቱ እንስሳ ዘገዳማት ኣብኡ ዘለዉ ቆፂድካ ዘይውዳእ በቢ ዓይነቶም ኣለዉ። ቅድም ዝነበሩ እርኪብናሎም ናንሽ ከለና ጠፊኦም ነይሮም ሕጂ እውን ተመሊሶም እዮም። ሳላ እዚ ሓዛዕቲ ምሕላው ሳላ ሕርሻ ምቕላሶም ሕጂ ኣብቲ ናይ ንቡር ቀደም ንክምለስ ብዙሕ ተስፋ ኣለና። እቲ ቦታቲ ብጣዕሚ ብኣሽማቱን ብክብርን ብፀጋታቱን ፍሉይ ቦታ እዩ። ስለምንታይ ኮከምባርያ ጥንቁላሓስ ሰንኪል ይበሃል እዚኣተን ሕጂ እዛ ሰንኪል ስርጉኳኹ ትበሃል ነይራ ብብለየን ቀደም እታ ስርጉኳኹ ናይ ቀደም እቶም ባሕጎታትና ክብሉ ከለዉ መሕብዒ ዓበይቲ ደንጎላታት ነይሮም ሕጂ እኳ ብዙሓት ምስ ተሰብረ ጠጠውኢሉ ኣብኡ በዓትታት ዓበይቲ ነይርዎ ኣብኡ ተሓቢኦም እቲ ናቶም

0: ንሕና ውን ምስ መንግስቲ ሓቢርና ከም ኢድን ጓንትን ኮይንና ዝሰራሕናሉ እዚ ቦታ እዚ ናይ ብሓቂ ክዕቀብ፣ ሓመዱ ክዕቀብ፣ ሳዕሩ ገረቡ እምኑ ክዕቀብ ብዙሓት ዝተዋፅኦ ተገይሩ ኣሎ ማለት እዩ። እዚ መንግስቲ እንተዘይደልዮ ነይሩ ክኸውኖ ናይ ምኽኣለን እጃሙ ገይሩ መንግስቲ ምስ መንግስቲ ከዓ ንሕና እውን ተሓባቢርና በቲ መንግስቲ ዝደለዮን ዝዘፍቀዶን ብፍሉይ ከዓ ምስ ናይ ሚኒስትር ሕርሻ ማለት እዩ ኣብቲ ምዕቃብ ማይን ሓመድን ኣብዚ ቦታ እዚ ዝተሰርሐ ዛላታት ከትርታት ኣዝዩ ብዙሕ እዩ። እሱ ስለ ዝኾነ ምዕቃብ ማይን ሓመድን ርኡይ ኣብዚ ኢና ንርኢ። እዚ ስለ ዝኾነ እዚ ቦታ እዚ ካብ ዘለናዮ ንታሕቲ ክሳብ እዚ ጎላጉል በጉ ዘሎ ማዩ ውሑስ ኮይንዎ እቲ ትሕቲ ባይታዊ ማይ ናይ ብሓቂ ክህብትም ከሎ ንሪኢ ኣለና። እዚ ስነ መበቆላውያን ኣግራብ እተን ጥንታውያን ኣግራብ ከዓ ባዕለን ይመፅ ኣለዋ ንሕና ተኺልና ንዘይኮና ባዕለን ይመፅ ኣለዋ ማለት እዩ። እንታይ ስለ ዝኾነ ስለ ተኸልከለ ካብ ጤለ በግዕ ካብ ምቁራፅ ብመጠኑ ስለ ተኸልከለ እዚ ቦታ እዚ ከዓ ሕጂ ግርሙ ለቢሱ እንሆ ናይ ብሓቂ ማራኺ ኮይኑ ኣሎ ብዝሐሸ ከዓ ዝመፅ ዘሎ ብዝያዳ ክመሓየሽን ክፅብቕን ከዓ ናይ ኩላትና ፃዕርን ሓላፍነትን ዝሓትት እዩ።
1: እቲ ናይ ምሕዛእ መደባት ምስ ኩሉ ፀገማቱ ከይፀኒሑ ኣብ 224/25 ከዓ እዞም ዝብሎም ዘለኹ ናይ እዚ ህዝባ ሰራዊትን ናይ በዓል ስልጣና ግራብ እንሳ ዘገዳሙ ዘሎ ናይ ቁፅሪ ኣባላትን ኣብቲ ካብ ምምዳቦም ዝያዳ ዕቱብነት ብዕቱብ ተራእዩ እቲ ሕዛእት እውን ክስስን ጀሚሩ ምስ ምስሳን ናይዚ ሕዛእት እዚ ምስ ኣገዳስነቱ ካ ብፍላይ ምስ ኣገዳስነት ናይቲ ቦታ ምስ ቅርበት ናይቲ ከተማ ምስ ታሪካዊ ድሕረ ባይታናቱ ምስ ሃይማኖታዊ ድሕረ ባይታናቱ እቲ ሕዛእት ክገፍሕ ስለ ዘለዎ ብፍላይ ከዓ ኣብ 224 መወዳእታ 225 መጀመርያ ከዓ እቲ ሕዛእቲ ክንዲ 700 ሄክታር ጥራይ ዝኸውን ብወገን ታሕቲ ንበጉ ገፁ ዝርኢ ንኮኹም ባርያ ኣብ ግምት ዘእተወን ንጎቦ ሰንኪል እውን ኣብ ግምት ዘእተወን ኮይኑ ናይ 1200 ሄክታር ክኸውን 500 ሄክታር ተወሲኩሉ ማለት እዩ። ስለዚ ብስፍሓት ደረጃ ክንሪኦ ከለና ሕጂ ኣብዚ እዋን እዚ ሕዛእቲ ጥንቁላሓስ ማለት ናይ 1200 ሄክታር ስፍሓት ዘለዎ ሕዛእቲ ማለት እዩ።
2: ጎቦታት ይትዓብር ላልምባ ዝባን ልክዕ ከም ጥንቁላሓስ ሓምላይ ትርኢት ንምልባሱ ብመደባት ክረምታዊ ልምዓት ከም ዝለምዕ ብምግባርን ምክትታል ብምሕያልን ናይ ምሕዛእ ንጥፈታት ይሰላሰል ኣሎ። በብዋኑ ብዝግበር ዘሎ ህዝባዊ ማእተታዊ ንጥፈታትን ወፍሪ ህዝባዊ ሰራዊትን ህዝብን ከ ንኡድ ዝኾነ ልምዓታዊ ገስጋስ ብምምዝጋቡ ባህርያዊ ብዙሕነት ይኹን ኣከባቢ ኣብ ምዕቃብ ርኡይ ሕላገት ይገድፍ ኣሎ። ኣብዚ መዳይ ከዓ ብቐንዱ ንቕሓት ሕብረተሰብ ወሳኒ እዩ።
3: እቲ ንቕሓት በፂሕ እዩ ተግባር ጥራሕ እዩ ምናልባት ቁሩብ ተሪፍና ዘሎ እቲ ንቕሓት ተግባር ቁሩብ ምስ ተወሰኮ ከዓ እዚ ሕጂ ንሪኦ ዘለና በፂሕና ኣለና። እዚ ሕጂ ንሪኦ ዘለና ቅድሚ 4-5 ዓመት እንታይ መስል ነይሩ እንተንብል ነርና ናብ ገረብ ዘይነበሩ ዓይነት በፂሑ ኣሎ ወይ ድማ በፂሑ ነይሩ። ኣብዚ ሕጂ ግዜ ግን ወላ ንሕና ውን ክንቀሳቀሰ ዘይንኽእል ኩሉ እቲ ተፈጥሮኣዊ ፀጋታት ብፍላይ ከዓ እቲ ኢኮቱሪዝም ንብሎ ሂወታዊ ብዙሕነት እንዳተመልሰ ይኸይድ ኣሎ። እንስሳ ዘገዳምሲ ተራእዮም ዘይፈልጡ በዓል ነብርን ነዛብእን ኣብዚ ከባቢ ክትርኢ ከም ኖርማል ነገር እንዳኾነ መፅእ ኣሎ። ሕጂ እቲ ኣግራብ ከዓ ንሪዮ ኣለና እ እቲ እንስሳ ዘገዳምን እቲ ኣግራብን ብሓፈሻ ከዓ እቲ ፍግረ መሬት ንምክልኻል ዝተፃዕረ ፃዕሪ ክፍሊ ሕርሻ ከዓኒ ሕርሻን መሬትን ማለት እዩ ምትሕጋዝ ናይ ክልቲኦም ዝተገብረ ናይ ምግራብን ምዝላይ እዚ ናይ ብሓቂ ዓበ ውፅኢታዊ ውፅኢት ርኢና ኣሉ።
1: ዛእቲ ምሕዛእ ዝበሃል ንገዛ ርእሱ መጀመርያ ሕዛእቲ ሕዛእቲ ኮይኑስ ናይ ህዝቢ ናይ ምሕዳራት ናይ መንግስትን ኣበርክቶ ወይ ተሳታፍነት ክህልዎ ኣለዎ። ንድሕሪ እዚኦም መንግስትን ህዝብን ድሕሪ ዘይተዋሂድሉ ወይ መንግስትን ምሕዳራትን ድሕሪ ብግቡእ ምሕዳራትን ህዝብን ድሕሪ ዘይሰሪሕሉ ኣብቲ ሕዛእቲ ንምሕደርኡ ዝምልከት ሓደ ሆጋፍ ኣሎ ማለት እዩ ሓደ ሆጋፍ ኣሎ። ነዚ ኣብ ግምት ብምእታው ከዓ እዩ በዓል ስልጣን ኣግራብ እንስሳ ዘገዳምን ሓደ ንመጀመርያ ቅድሚ ዚ ሕዛእቲ ዝምሕዝኡ ምስተን ዘለዋ ኣብቲ ከባቢ ቅርበት ዘለዎን ሰለስተ ምሕዳር ከባቢታት ኣርባዕተ ኢንፋክት ሕጂ ራብዓይተ ተወሲኻላ ምሕዳር ከባቢ 8 ማለት እዩ ናይ በጉ ንበጉ ንከባቢ 4 ንከባቢ 5 ንከባቢ 3 ምስቶም ምሕዳራት ግቡእ ኣኼባ ተገይሩ እቶም ምሕዳራት ንገዛ ርእሶም ንህዝቦም ኣፍሊጦም እዩ ተጀሚሩ ክጅመር ከሎ ድሒሩ ነቲ ዝነበረ ሃጓፋት ንምምላእ ምስ ኣገዳስነቱ ከዓ ብፍላይ ምስ ኣገዳስነቱ ምስ ቅርበት ናይቲ ከተማ ምዃኑ መንግስቲ ግቡእ ኣፍልጦ ገይሩሉ ስለ ዝፀንሐ እውን መምሕዳር ዞባ መምሕዳር ከተማ ኸረን በዓል ስልጣን ኣግራብ እንስሳ ዘገዳምን መምሕዳር ከባቢታት ንገዛ ርእሰን ሕጂ ብዛዕባ ዚ ሕዛእት ጥንቁላሓስ ክዝረብ ከሎ ነቲ ገረብ ንምዕቃብ

0: ኣብኡ ከም ቀንዲ ዓላማ እዩ። ነቲ ታሪካዊ ድሕረ ባይታ ናይቲ ከባቢ ርኢኻን ነቲ ዘሎ ክሊማዊ ለውጢ ምስ መነባብሮ ናይቲ ህዝቢ ብፍላይ ከዓ ምስ ቅርበት ናይቲ ከተማ ኣብ ግምት ኣቲኻን ግን ኩለን ብውህደት ሰርሓሉ ስለ ዘለዋ ሕጂ ኣብዚ ሕጂ መፅሕዎ ደረጃ በፅሒሎ ማለት እዩ።
1: ፅርግያ ጥንቁላሓስ ምስ ፈለምካ ጥራይ እልቢ ዘይብሉ ፀጋታት ኢኻ ትረክብ። ካብ ፋብሪካ መድሃኒት ኣዘልን መቓብር እንግሊዝን ጀሚሩ ብየማነ ፀጋም ፅርግያ ጥንቁላሓስ ዝርከብ ኩጀታትን ስንጭሮታትን ምስ ተሓቂፍዎ ዘሎ ኣህግራዊ ታሪካዊ ድሕረ ባይታ ብዓይኒ ቱሪዝም ክረከብ መሳጢ ቅርፂ መሬት እዩ ዝውንን። ኣብ ማእከል ስንጭሮ ጥንቁላሓስ ዝርከብ ብዒና ንፋስ ዝፅዋዕ ቦታ፣ ኣሰራት መንገዲ ባቡር፣ ዓበይቲ ገላርያታት፣ ድፍዓት ዝኣመሰሉ መግዛእታዊ ኣሰራት ምስቲ ሕጂ ለቢስዎ ዘሎ ግርማ ተዛሚዱ ንዘቤታዊ ቱሪዝም ዓብ ፅልዋይ ዘለዎ
2: ምድሪ ባቡር ድብልዋ ካብ 1922 ኣብ መዓላ ካብቲ ውዕለሉ ጀሚራ መዚ ንሕና ንሓልፎ ዘለና ዘለናዮ መሬት ልክዕ ዘረጊፅናያ ዘለና ማለት እዩ። ዘረጊፅያ ዘለኹ ናይ ምድሪ ባቡር ኣሰርያ ካብ ከረን ብሓሊመንተል መፅያ ማለት እዩ ብሓሸራ ገይራ ምስኣትወት ንኸረን ልክዕ ኣብ ፍርቂ ቆሪፃ ብኣዘል ገይራ ናብዚ ዘለናዮ ጋብሪ ጫዘቕ ዝበሃል ሓሊፋ ነዚ ሰንኪል ዝበሃል ጎቦ ተቐኒታ ንበጉ ዝበሃል ዓድሎ ብታሕቴና ቡጌራ እውን ክሳብ ብሻ ትበፅሕ መስመር እዩ ማለት እዩ። ዓብ ኣገልግሎት ዝህብ ነበረ ኣብቲ ሰዓቱ ኣብቲ እዋኑ ማለት እዩ ግዜ ጥልያን ተንታ ዝነውሐት ዝተፈፀመትላ ውግእ እያ ከማንታ ናይ ጥንቁላሓስ ድበርትዐትን ብዙሕ ህልቂት ዝሰዕበላን ዝነውሐ ግዜ ዝወሰድ ኣስታት ክልተ ወርሒ እያ 57 መዓልቲ ዝብል እቶም ሰውዕሎ ማለት እዩ ኣብኡ ዝነበሩ ክንዲኡ ዝወሰደ ግዜ እዩ ዝበርትዐን እታ መዛዘሚት ከዓ ጠንቂ ናይ ምንዝዛም ካልኣይ ኩልያት ዓለምሲ ድሕሪኡ ኣብ ዓለም ዳርጋ ኣይፀንሐን በቃ ፃዕዳ ባንዴራ እንዳሓስካ ዓዲ ዓዲ ተኣቱ ውግእሲ ድሕሪኡ ኣይቀፀለን እዮ ባሃል ዝከኣል ኣዝዩ ኣገዳሲ ታሽሙ ኣለዎ ታሪክ ኣለዎ ድሕሪ 200 ዓመት 300 ዓመት እንታይ እንታይ ይግበረሉ ከም ነበረ ሰብ ውዕሎ ዝያዳ ወይ ድማ ብሓጎታቶም ዝወሰድዎ ዕላል ክዕልሉካ ከለዉ ኣዝዩ ብዙሕ ፍፃሜታት ዝፍፀመሉ ዝነበረ ቦታ እዩ። ከም ታሪክ ከዓኒ ኣገዳስነት ዘለዎን ትሪስማዊ ፀጋታት ምዃኑ ኒኻ ንብሎ ማለት
3: እቲ ምሕዛእ እቲ ሕዛእቲ ምዃኑ እዚ ከባቢ እዚ ካብቲ ዓብዪ ተበግሶ እዩ። እንድሕርቲ ሓዚኡ እቶም ቅርስታት ክዕቆብ እዮም፣ እንድሕርቲ ሓዚኡ እቶም ኣግራብ ክዕቆብ እዮም፣ ከም ብሓድሽን ክስስኑ እዮም፣ እንድሕርቲ ሓዚኡ እንስሳታት ኣብ ንቡር መንበሪኦም ክምለሱ እዮም፣ እንድሕርቲ ሓዚኡ ከዓ ዝያዳ ሰሓብነት ክፈጥር እዩ። በቲ ታሪኩ ጥራይ ሰሓቢ ዝነበረ በዚ ሕጂ ዘለዎ መልክዕ ከዓ ዝያዳ ሰሓቢ ክኸውን እዩ። ስለዚ እቲ ቀዳማይ ክግበር ዝግብኦ ተገይሩ ኣሎ ኢለ ዝሓስባ ነቲ ምሕዛእ እዩ ማለት እዩ። ምሕዛእ ሲ ካብ ምትካል ንላዕሊ ኣገዳስነት ኣለዎ።
4: ታሪክ ኣለዎ፣ ባህሊ ኣለዎ፣ ሃይማኖት ኣለዎ፣ ናይ ሃገር ፅላል ውሕስነት ኣለዎ፣ ናይ ኣይደንቲቲ ናይ ኣንነትን ናይ መን ከም ምዃንና ኣብዚ ቦታ እዚ ምስ መፃና ናይ ብሓቂ እቲ ዕምቆቱን እቲ ታሪኹን እቲ ርዝነቱን ኣብዚ ኢና ነብል።
0: እቲ ጉላሓስ ክሪኦ ከለኹ ምስቲ ኣቀማምጣ ናይቲ ቦታ ምስቲ ክሊማ ባህር ናይቲ ከባቢ ምስቲ ብዙሕ ህዝቢ ናይዚ ከባቢ እዚ በዚ ሕጂ ንኸዶ ዘለና በዚ ሒዝናያ ዘለና ኣካይዳ ናይ ምሕዛእ እንተ ደኣ ን4 5 6 7 ዓመት ብከምዚ ቀፂልናዮ ከረን ከም ከረንሲ ግርማ ናይ ቀጠልያ ናይ ምዃን ግርማ ክህልዋ እዩ ወይ እውን ህዝቢ ናይ ከረንሲ ሓደ ፅቡቕ ነገር ክርእሉ ዝኽእል ከባቢ ክፈጥር እዩ ክህልዎ እዩ ኢለ ዝሓስብ።
1: ምዕቃብ ከባቢ ምዕቃብ ህወታዊ ብዙሕነት እዩ። ከባቢታት ጥንቁላሓስ ክዕቀብን ክሕዝኣን ምስ ጀመረ መቦቆላውያን ኣግራብ ናብ ንቡር ህወቶም ክምለሱ ስፍሮኦም ተመንጢሎም ዝፀንሑ እንስሳታት ዘገዳም ከም ነብሪ ዝብኢ እፎይታ ረኺቦም ናብ መረበቶም ከብሉ እቶም ዝብላዕ ተሓሪሞዎም ፅርግያ ጥንቁላሓስ ንዝሓለፈት ኣውቶቡስ ክቋመቱ ዝፀንሑ ኣህባይ ከይተረፉ ምስ ምሉእ ተስፍኦም ናብ ጫካታት ጥንቁላሓስ ክቋመቱ ከለዉ ማንም ክግንዘቦ ዝኽእል ፍጻመ ኮይኑ ኣሎ።
2: ከምዛ ናይዛ ከባቢ ጋብሪ ጫደቕን ጥንቁላሓስ ብሓፈሻን ኮይና ዘለና ናብ ሕሩም ሕዛእትን ተኸምኡ ዝኣመሰለ ፕሮጀክትታት ተኣታትዩ ዝነበረ መካያድን ተተኻይዱ እቶም ፀጋታት ንብሎም ዘለና ናይ ቱሪዝም ፀጋታት ናይ ብሓቂ ተሓልዮም ኣሎ ማለት እዩ እጂ ኣብቲ ንቕሓት ንእሽተይ ተግባር ኣብ ኩለን ዞባታት ንክኾነለ ኢለየ እምበር ኣይግበርን ኣሎ ማለት ኣይኮነን ኣብ ኩሉ ዞባታት ከምኡ ክኸውን ክትሪኦን ከለካ ግን ዓብ ውፅኢት ክህልዎ ከም ዝኽእል ረኣየካ እዩ። ፅቡቅ ታሽሚዮ ከዓ ዘሎ ፅቡቅ ከይድና ኣለና ዮም በልኩ
4: ብሓፈሻ ታሪኹ ትንታኒኡ እቲ ዘለዎ ለውጢ ኣብዚ ዝተገብረ ናይ ብሓቂ 405 ሰባት እዮም ዝወፍሩ ዝነበሩ እዚ ብኸንቱ ብቀሊሉ ተሰርሐ ኣይኮነን ግን ናይ ብሓቂ ናይ ኢድ መንግስቲ

0: ኣለዎ ናይ መርሕነት ናይ መንግስቲ ኣለዎ ፍቓድ ከዓ ናይ መንግስቲ ስለ ዘለዎ እዩ። ስለዚ ሕጂ እውን ለበዋይን ናተይ ምሕፅንታን እዚ ቦታ እዚ ንከምዚ ንክቕፅል እሞ ናይ ብሓቂ ቱሪዝማዊ መስሕብ ክህልዎ
1: ንሕና ንዝሕታ ዝናሓዞ ና ከምተቐዲሞ ዝበልኩ ኣብ ማእከል ህዝቢ ኮይና ኢና ንሓዝኦ ዘለና እቲ ረብሓስ ቀጥታ እዩ ምስ ህዝቢ ዝተሓዝ ክሪኦ ከለኹም ብክሊማ ኹን ብባህሪ ናይ ምቕያር ቀጥታ ርክብ ዘሎ ኮይኑ ስማዓኒ ምክንያቱ ኣብ ካልእ ከምዚ ዓንተወይ ዝበልኮ ኣቐዲሞ ዝበልኮ ኣብ በረኻ ከይትካ ትሓዝ ነቲ ናይ ተሓዛዛ ሲስተምካ ውን ከም ካልእ ጌርካ ክተምፅኦ ትክእል ኢኻ ምክንያቱ ምስ መነባብሮ ናይ ሓርሳ እዚ ግን ታሪክ ንምዕቃብን ኣከባቢ ንምዕባልን ኢልካ ዝሕዛእ ዘሎ ሕዛእቲ እሞ ከዓ ኣብ ማእከል ህዝቢ ስለ ዝኾነ እቲ ዝመፅእ ሲ ካብ ኩለን ሕዛእትታት ከም ኣብነት ኮይኑ ክጥቀስ ዝኽእል ሕዛእቲ ናይ ጥንቁልሓስ ክህልወና ኢለየ ዝግምት ማለት እዩ።
2: እዚ ተበግሶ እዚ ብካልኦት ኣካላት ክሰዓብ እዚ ተበግሶ እዚ ብካልኦት ኣካላት ከዓ ዝሓየለ ደገፍ ክግበረሉ ምክንያቱ ካብዚ ዝዓቢ ስራሕ የለን። እዚ ከባቢ እዚ ከዓ ብሃይማኖታዊ መልክዕ ጥራይ ዘይኮነ ብኩሉ ቱሪዝማዊ መልክዑ ብባህላዊ ውርሻታት መልክዑ ብተፈጥሮኣዊ ፅባቂኡ ንባዕሉ ኣብዚ ዘሎ ኣኻውሕ እዚ ዘሎ ኣግራብ እንደገና እንስሳታት እንድሕር ተወሲኮምዎ ሲ እንታይ እዩ ክመስል ሕጂ እዚ ብኩሉ መልክዕ ርእና ናይ ኩሉና ረብሓ ምዃኑ ብዞባ ደረጃ ብሃገር ደረጃ ምዃኑ ተረዲእና ንምዕቃቡ ንምሕያሉ በብዓቕሙ ደገፍ ክገብረሉ ከም ዝግባእ ሓደ እዚ ናይ ምዕቃቡ ስራሕ እዩ ማለት እዩ። ካልእ ግን ከምዚ ዓንተቦይ እውን ክትቀፀኒሑ ኣብዚ ክበፅሕ ኢሉ ዝመፀ ሰብሲ ማይ ክሰቲ እንተዘይክኢሉ ኮፍ ኢሉ ብርክዕ ፅፍ ኣቢሉ ዋላ ነታ ባዕሉ ሒዝዋ ዝመፀ ባኒ ክበልዓላ ዝኽእል ቦታ እንተዘይ ኣጣጢሕና በፃሕቲ ክሰሓቡ ኣይክእሉን እዮም። ስለዚ እዚ እውን ክሕሰበሉ ይኽእል ኣለዎ ዝዓበየ ቦታ እንድሕሪ ተዳሊዩልና ኣሎ ዝነእሰ ንምንታይ ይተርፍ ዝዓበየ ጌርና ከለና ነቲ ዝነእሰ ንምንታይ ንገድፎ።
3: ጥንቁልሓስ ልዑል ኣገዳስነት ዘለዎ ከባቢ ብምዃኑ ዕቱብ ኣቓልቦ ዘድልዮ ቦታ እዩ። ንቕሓት ሕብረተሰብ ኣበሪኽካ ብውህደት ሓቢርካ ንምሕላው ክስራሕ እውን ዘምዋት ነጥቢ ይኮነን። ብዙሕ ኣገዳስን ታሪኻውን ቅርስታትን ብሸለልትነትን ፍግረ መሬትን ክዓንኳ ተፀንሐ ንምእራሙ ግን ዝነኣድ ስጉምቲ ተወሲዱሎ እሱ ድማ ምሕዛ እዩ። ሕሩም ሕዛእቲ ጥንቁልሓስ ባህርያዊ ተፈጥሮ ናብ ንቡር ንምምላስ ባህልን ሃይማኖትን ንምዕቃብ ቅርስታትን መግዛእታዊ ሓድግታትን ኣሰሮም ከይሃስስ ዝድግፍ ድርብ ረብሓታት ዘለዎ ዕውት ውጥን እዩ። ብቐንዱ ከዓ እዚ ተረኺቡ ዘሎ ውፅኢት ደገፍ ናይ ህዝቢ ዘማእከሎ ስለ ዝኾነ ንነበርቲ እቲ ከባቢ ዝለዓለ ክብርን ሓበንን ክስምዖም ይግባእ። ሕሩም ሕዛእቲ ጥንቁልሓስ ብከምዚ ተቐፂሉ ቱሪዝማዊ ስሕበት ዘለዎ ልሙዕን መሳጥን ትርኢት ከም ዝውንን ዘጠራጥር ኣይኮነን።

መዲና ሳዋ ትማሊ ቀዳም መበል 38 ዙርያ ሃገራዊ ኣገልግሎትን መመረቕቲ ኣብቂዓ ነይራ። በዛ ኣጋጣሚ ድማ ንኩሎም ተመረቕቲ መበል 38 ዙርያ ሃገራዊ ኣገልግሎት ከምኡውን መምሃራንን ኣለይትን እንቋ ሓጎሰኩም እንቋ ኣብቃዓኩም ክንብል ንደሊ። እዛ ስዕባት ቐርብ ደርፊ ድማ ጋቢዝናኩም ኣለና። ናፍታ ደርፊ ከነስግረኩም

0: ካብተን ምሃርቲ ዝኾና ትሕዝቶታት መደባት ሞዛይክ መደብ ኣሰራርሓ ምግቢ ስዒባ ክትቀርበልና ዝተፈላለዩ ዓይነት ኣሰራርሓ ምግቢ ዝተፈላለዩ መኣዛታት ከምኡውን ውሑድ ኣስቤዛ ጌርካ ዝተፈላለዩ ዓይነት ምግብታት ምድላው ዝብል እዩ። ካብዛ መደብ እዚኣ እውን ቀፃሊ ከምቲ ንብሎ ንምሃር ክንብሉ ተስፋ ንገብር። ርኢና ጥራሕ ክንሓልፎ ዘይክና ውን ልክዕ እንዳተምሃርና ክንደግሞ ከም ዘለና እናሓብርና ናብ ናይ ሎሚ ትሕዝቶ መደብ ኣሰራርሓ ምግቢ እንታይ ክኸውን ብሓባር ኢና ክንከታተሎ ናፍታ መደብ ክንሰግር።
1: ሰላም ኩራ ተዓዘብትና፣ ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሓ መስተ ናይ ብርጭቕ። ብርጭቕ ክንብል ከለና ሕጂ ኩሉ ግዜ ብርጭቕ ኣይንጥቀመሉን ኢና። ክንጥቀመሉ ዝግባኣና እዩ ግን ሕራይ ፍርቂ ኪሎ ብርጭቕ እንድሕር ጌርና ፍርቂ ማንካና ሻሂ ህሩድ ቀሪምና ኣለና። ህሩድ ጥሉል ክርከብ ፅቡቅ። ጅንጅብል ከዓ ፍርቂ ማንካ ኢልና ለ ጥሉል ረኪብና ጅንጅብል። ኣራንሺ ወይ መዓር መዓር ቀሪምና ኣለና ሓንቲ ኢልና ሕጂ ለሚን ከዓ ለሚን ክንቅርብ ኢና። ሕጂ መጀመርያ ነቲ ኩሉ ዝተጠቐሰ ኣኪብና ኢልና ብተወሳኺነት ቀይሕ ስርካ

ይሃለ ቀይሕስር ሕጂ ቀይሕስር ዝህበና ጥቕሚ ይክገልፅ ቀይሕስር ኣብ ጥዕናና ዝህበናኸ ዕዶት ደም ኢልና ይሕግዝ ስርዓት ምሕቃቅ ምግቢ ከዓ ይሕግዘና ንስፖርታውያን ካብ ቅርጥማት ይሕግዝ ክብደት ምጉዳል እውን ይሕግዝ ሽኮር ዘላቲ ሕማም ግን ክወስዶ ኣይግብኦን እዩ ድሩየት ማይ ከዓ ይኮነና ከምዚ ስለ ዝኾነና ሕጂ ምጥሓን ጥራይ ዋላ ሓንቲ ክሰርሖር ይኹምካ በታ ማሽን ጌርና ክንፀምቆ ኢና ሕጂ ኩሉ ዋላ እንተዘይኮነ ጣውላና ፍሉይ ጣውላ ኢካ ትገብር ከምዚ ጌርና ፍረ ብሕጎ ሓቢና ዝክነውፅ ኢና ብርጭቅ ሕጂ ህሩድ ናይ ነድሪ ናይ ዝተፈላለየ ናይ ጥዕና ስለ ዝኾነ ህሩድ ትገብረሉ ኣለኹ እንደገና ጥሉል ጅንጅብል ከዓ ጥሉል ጅንጅብል ጥሉል ጅንጅብል ከዓ መቲርናዮ እንደገና ቀይሕስር ቀይሕስር ቀይሕስር መዓር ቀሪበ ኣለኹ ለሚጣ ቁሩብ ጉድል ምስ በለትና ክውስኸል ንዑ ዘለየና ሽኮር ክንገብር ንኽእል ኣብኡ ከሎ ክንገብር ንኽእል ንሕና ግን መዓር ቀሪብና ኣለና ካልኣይ ትራኸም ክስበ መንፊት ጌርና ኢና ንነፍዮ መንፊት ጌርና ንነፍዮ ዝተረፈናኻ ፍሪኡ ርይ ኣቢልና ኣውፅኢናዮ ለሚ መዓር ከዓ ሕጂ ጅንጅብል ገይረሉ ህሩድ ገይረሉ ሽኮር ክትገብረሉ ትኽእል ንሕና ግን መዓር ገይርናሉ ሽኮር ክትገብረሉ ትኽእል ንሕና ግን መዓር ኢና ገይርናሉ ኣብኡ ከለኹ ትገብሮ ትኽእል ናይ ባዕሉ ሽኮር እቲ ቀይሕስር ንባዕሉ ሽኮራዊ ነገር ኣለዎ ብርጭቕ ከዓ ሽኮራዊ ነገር ሕጂ ቁርብ ማለት ዝደለኸ ይህሉ ወይ መዓር ወይ ሽኮር ኢና ንገብረሉ ዘለና እምበር ኣብኡ ከለኹ ትገብሮ ትኽእል ኣድላይ ኮነ ሕጂ ዝውስኮ ዘለኹ

ስለዚህ አህልዎ ናይ ብርጭ መስተ ይገብረልሁ ናይ ብርጭ ምን ፋይደልይ ሕጂ ናይ ትለሚን ናይ ሕሩድ ናይ ጅንጅብል በርባዕሊ ብርጭቕ ሞት ድብል ምንፋይየልዩ እጂ ነቲ ብርጭቕ ዶ ይኮና ንርክ ዘለና ነቲ በዓል ጅንጅብል ጥሉል ስለ ዝኾነ ዘሚን ከምኡ እጂ መዓርተ ደ ይግበርና ኣላ ግን ሓንቲ ራንሽ ክንገብረላ ንኽእል ኢና ንትና ግን ክልቲኡ መዓር ክንገብሮ ስለዘይዘለና ብመዓር ጌርና ሕራይ ብዝደለናዮ ክንቀድሖ ንኽእል ዝደለናዮ ናይ ብርጭቕ መስተ ክንሰርሕ ፀኒሕና ድሕሪ ናይ ብርጭቕ ከምዚ ኣብ ዝሃሩራ ብዝገለ ግድ ምስታይ ስለ ዘልየካ ኣብ ጥዕናና ድማ መስተት ብዘለፀ ስለ ዝኾነ ሕጂ እዛ ናይ ፅቡቅ ጌርካ ዝተወቐጠ ንጣጢዕ መቐመጡ ኢካ እዙዩ ሕጂ መቐመጡኡ ዝበለፀ ጌርካ ኢካ ተቐምጦ ንጣጢዕ ኣፃዕድ ኣቢልና ዝቕብረ ሕጂ ኦሜጋ ሰለስተ ኣለዎ ቅብኣዊ ወይ ከዓ ስልፊ ስለ ዘለዎ ነድሪ ይከላኸል ካብ ሕማም ሻምብቆታት ደም ከዓ ማለት ኤርተራታት ይከላኸል መትንታት ከይዕበስ ይከላኸል ፅሕጊ ስለ ዘለዎ ከዓ ማዓና ጡና የጥዒ ዕግበትካ ይህበና ካብ ድርቀት ከዓ ይከላኸለልና ብተወሳኺ ክልተ ማንካ ጣውላ ኩሉ ግዜ ክንወስዶ ፅቡቅ እዩ ሕማቕ ኮለስትሮል ይንክ ኣብ ደም ደሎ ሽኮር ይቋፃፀር ካብ ፀቕፂ ደም ከዓ ይከላኸል እንጣጢዕ ኩሉ ግዜ ኣብ ንጥቀመሉ ጥራይ ክንወቕጦ ይግባአና ምክንያቱ ተወቒጡ እንተፀኒሑ ጥዕና ጣዕሚ ይቕይር ንጥዕናና ፅቡቅ ኣይኮነ ስለዚ ዝኩሉ ካብ ዝህበና እንጣጢዕ ክንጥቀመሉ እንዲ ዝበለፀ ንሕና ግን ክንጥቀመሉ ከለና ንመስተ እንድሕር ኮይኑ 6 ማንካ

ላ በዚኣ ትገብር ንድሕር ኮይነ ሽዱሽተ ማንካ ጣውላ ዝገብር ንድሕር ኮይነ ሽዱሽተ ተምሪ ትገብር ንሕማም ሽኮር ገለገለ ዘላቶ ኩሉ ክገልፅ ፀኒሐ ሕጂ እዚ ተምሪ ተምሪ ሽዱሽተ ሓባ ንድሕር ክልተ ሽዱሽተ ማንካ ጣውላ ትገብር ኮይንካ እዚ ተምሪ ካሮት ከዓ መማቕርቲ ክኾነና ዝበለፀ ስለ ዝኾነ ካሮት ሕጂ ጨው ዝደሊ ጨው ክገብር ይኽእል ሽኮር ዝደሊ ከዓ ሽኮር ክገብር ይኽእል እንጣጢዒ ግን ሎሚ ወቒጥና ስጋዕ ድሕር ፅባሒና ክንውድቕ ዘለና ምክንያቱ ከም ሉሙ ንነዊሕ ንወቅጥ ኣድላይ ግን ኣይኮነን ጣዕሙ ይቕይር ንጥዕናና ከዓ ሃሳይ ሕጂ ከም ዝደለካዮ ኢ ከዓ ክንትገብር ብዙሕ ክትገብር ትኽእል ሽዱሽተ ማንካ ክገብር እያነ ግን ሕጂ ጨው ትደሊ ጨው ይገብር ሽኮር ዝደሊ ከዓ ሽኮር ይገብር ንሕና ግን ብዘይዋን ሓንቲ ኢና ክንገብሮ ንወቕዖ ፅቡቅ ጌርና ብኢድካ ደሪዝካ ንዲድጥዕም ንሕና ከዓ ብዛ ማሽን ጌርና ፅቡቅ ጌርና ክንወቕዖ ዳዕረፍና ነዛ ማሽን ዳዕረፍና ሓፊስ ተደለና ሓፊስ ተዘይደለና ዘለው ዝበለ ፅቡቅ ጌርና ንሃርሞ ብኢድካ ደሪፅካ ትጣዕሚ ሕጂ ሕራይ ክብራት ተዓዘብትና ድሕሪ ነዊሕ ከምዚ ገይሩ ምስ ተሃረመ ኣብ መቐረብ ኢና ንግልበጦ ሓፊስ ፀበቐ ከሚን ገይረ እንደገና መዓር ገይረ ቀይሕ ስር ገይረ ኩሉ ብርጭቅ ከዓ ፍሪኡ ኩሉ ዓሪናዮ ፓርኬታ ገይርና ግሕጥቅሕጥቅታ ቢልና ፍረት ዝኸፈ እዩ ኣይጥቅመን እዩ ፍረ ካ ይትገብረሉን ኢኻ ሕጂ ዕዶት ደም ይሕግዝ ኢልና ስርዓት ምሕቃቅ መግቢ ከዓ ይሕግዘና ንስፖርታውያን ካብ ቅርጥማት ይሕግዝ ክብደት ከዓ ንውጉዳል ከዓ ይሕግዘና ሽኮር ሕማም ዘላቶ ብዙሕ ክወስዶ ይብሉን ርውየት ማይ ከዓ ይሕግዘና ወይ ከዓ ይዕግበና ስለዚ ክንጥቀመሉ ትድበለጠ ናይ ሽኮር ሕማም ዘላቶ ግን ዝክወስዶ ኣይምረፅን ሕማቕካቶ ዘይኮነ ኣይትመርፆን ኢኻ ሕራይ እምበሪ ክብራት ተዓዘብትና እዚ ናይ ሎሚ ሕጂ ምዝ ደሎ ሃርሃር ድብለካ ክትሰትዮቱ ዝበለፀ ንጣጢዕካ ምሸሰቲ ሃርሃር ድቅስ ካብ ተውዒ እኳ ከምዚ ጌርካ ክትሰትዮ ትፀበቐ ብሰራሕናዮ ናይ ንጣጢዕ መስተን ብሰራሕናዮ ናይ ብርጫቅ መስተን ነዝመስል ንመፅእ ዘሎ ሰሙን ብካልእ መደብ ክሳብ ንረኸብ ሓንቀኒ

ክቡራት ተኸታተልቲ መደባት ሞዛይክ ስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን። ዝተፈላለዩ ኣገረምቲ ዝኾኑ ትሕዝቶታት ናይ ሰሙን እዚ ከምኡውን ገለ ኣብ መዝገብ ክብረ ወሰን ዝሰፈሩ ትሕዝቶታትን ሒዝሃልና ቀሪባላ። ምሉእ ትሕዝቶ ናፍታ መደብ ከስግረኩም እየ። ብሓባር ንከታተል።

ኣብ ቻይና ብዓይነቶም ፍልይ ዝበሉ ሮቦት ይፈርዩ። ቻይና ምስተን ሮቦት ኣብ ምፍራይ ስርሐ ኢለን ሒዘንኦ ዘለዋ ሃገራት ካብ እትስራዕ ነዊሕ እዋን ኮይኑኣሎ። ትካል ቴክኖሎጂ ዩቢቴክ ኣዝዩ ምዕቡልን ዝተረቐቐን ናይ ኤኣይ ቴክኖሎጂ ተጠቒሙ ሰባት ዝመስሉን ካብ ካልኦት ሮቦታት ንላዕሊ ብፍልይ ዝበለ ኣገባብ ምስ ሰባት ክዋስኡ ዝኽእሉ ብብዝሒ ኸፍር ከም ዝኾነ እዩ ኣፍሊጡ። እቶም ሮቦት ብተባዕታይን ኣንስተይትን ዝተሰርሑ ኮይኖም ቁመቶም ደቂ ተባዕትዮ ሜትሮን 83 ደቂ ኣንስትዮ ድማ ሜትሮን 69 ይበፅሕ። ካብ ናይ ሰብ ተቐዲሑ ዝተሰርሐ ቆርበት ድማ ይውንኑ። ብተወሳኺ ልዕሊ 20 ረቀቕቲ ስምዒታዊ ኩነታት ኣብ ርእሲ ምውናኖም ብልዕሊ 90 ሚታዊት ብልክዕ ናይ ምልላይ ዓቕሚ ዘለዎም ኮይኖም እዮም ማዕቢሎም። እቶም ሮቦታት ዝተሰርሕሉ ዕላማታት ገለ ምስ ንርኢ፣ ምስ ሰባት ንምምሕዛው፣ ቅዲ ኣነባብራ ንምምሕያሽ፣ ማሕበራዊ ሓገዝ ንምሃብ፣ ኣጋይሽ ንምቕባል፣ ኣረጋውያን ንምክንኻን፣ ስነ ኣእምራዊ ደገፍ ንምብርካት፣ ኣብ ምርምርን ትምህርትን ቱሪዝምን ምርኢታትን ንምንጣፍ ከም ዝኾነ እዩ ዝጥቀስ።

ኩባንያ ዩቢቴክ ነቶም ሮቦታት ንምርኢት ድሕሪ ምቕራቡ ድሮ ልዕሊ 10,000 ሰባት ከምኦም ሮቦት ክሰርሕሎም ጠለብ ኣቕሪቦም ከም ዘለዉ ገሊጹ። ዋጋታት ከከም ዓይነታቶም ሮቦት ዝፈላለ ኮይኑ ካብ 17 ክሳብ 145,000 ዶላር ከም ዝበፅሕ ይንገር። እቶም ሕጂ ብትእዛዝ ናይ ሰባት ዝፈርዩ ሮቦታት ኣብ መፋርቂ ወርሒ መስከረም ክቐርብ ድማ ትፅቢት ዝግበር።

ኣውስትራልያዊ ብዝለዓለ ድምፂ ብምጭዳር ኣብ መዝገብ ሰፊሩ። ኣብ ካምቤራ ዝምቕማጡ ጆሴፍ ማግሬል ባቴብ ንእዝኒ ሰብ ዝጨድድ ጭድርታይ ዘውፅእ ብኣሃዱ መዐቀኒ ውዕዋዐ ድምፂ ደስ ይበል ተዓቂኑ ካብ ቅድሚኡ ዝነበሩ ጨደርቲ ዝልዕል ድምፂ ምዃኑ ብትካል መዝገብ ክብረ ወሰን ጊነስ ክረጋገጽ ክኢሉ። ሓምሳን ሸሞንተን ዝዕድሚኡ ማግሬል መጋዝ ክቆርፅ ከሎ ምዝስማዕ ድምፂ ዝመጣጠን 122.4 ደስ ይበል ዝተዓቀነ ጭድርታዩ ኣስሚዑ። ነቲ ቅድሚ ሕጂ ዝተታሕዘ መዝገብ ንምስባር ድማ ን7 ግዜ ፈተነታት እዩ ኣካይዱ። ንሱ መዝገብ ክብሮ ወሰን ናይታ ኣብ 1994 ብ121.7 ደስ ይበል ዝጨደረት ኣየርላንዳዊት ኣናሊሳ ፍላንጋኒ ረቲዑ። ሚትንሳላሳን ደሲበል ኣስታት ናይ ሓንቲ 100 ሜትሮ ርሒቓ እትብገስ ነፋሪት ተውፅኦ ድምፂ ምዃንዮም ክኢላታት ናይቲ ዓውዲ ዝገልጹ። እቲ ድምፂ ብፕሮፌሽናል ናይ ድምፂ መሃንድስ ዝተመልአ ኮይኑ መሰኻኽር ትካል መዝገብ ክብሮ ወሰን ጊነስ ድማ ኣብኡ ተረኺቦም ነይሮም። ማግሬል ካብ 2017 እዩ ኣብ ከተማ ካምቢራ ኣብ ውሽጢ ዓዲ ናይ ዝካየዱ ንጥፈታት ሓበሬታ ንምሕላፍ ኳደረ ናይታ ከተማ ኮይኑ ዘገልግል። ብተወሳኺ ኣብ 2019 ኣብ 6.3 ካልኢት 10 ፍላጻታት ቀስቲ ብምውርዋር ኣብ መዝገብ ሰፊሩ ነይሩ። ኣይጸንሐን ግን ድሕሪ 9 ኣዋርሕ ወዲ 7 ዓመት ቆልዓ ብ11 ካልኢት ስዒርዎ።

0: ረባ ኣርእስቲ ኮይኑ ቀኒሎ ኣብ ታይላንድ ከተማ ፓታያ ዝርከብ ህቡብ እንዳ ሕብስቲ ድማ ነዚ ብክሮሳንት ዝፍለጥ ምቁር ሕብስቲ ዘዳልዎ ወናነቲ ገዛ ኣርቲቾም ሰባት እቲ ዘይተለምደ ኣብቲ ክሮሳን ተሓዊሱ ዘሎ ፀጉሪ ዝመስል ነገር ካብ ብረቂቕ ዝተቆራረፀ ቾይ ዝበሃል ጸሊም ዝብላ ዕምባባ ባሕሪ ዝተሰርሐ ምዃኑ እዩ ተዛሪቡ። እቲ ክሮሳንት ኣብ ማሕበራዊ መራኸቢታት ኣቓልቦ ሰባት ብምስሓብ ዝተሓዋወሰ ግብረ መልሲ ረኺቡሎ። ገሊኦም ነቲ ፈጠራ ከንቑ ከለዉ፡ ገሊኦም ድማ ሸውሃትካ ዝዓጹ ክብሉ ርእይቶኦም ሂቦም። እቲ ክሮሳንት ካብ ፈለማ ኣካል ናይቲ ኣብቲ ገዛ ዝቕረብ ምቁር ሕብስቲ ኣይነበረን። ሓደ ዓሚል ንሓደ ዓርኩ ኣብ ዕለተ ልደቱ ከሰንብዶ ስለ ዝደለየ ተራእዩ ዘይፈልጥ ዓይነት ሕብስቲ ከዳልውሉ ምስ ሓተተዩ እቲ ሓሳብ ዝተበገሰ። ሓደ ክሮሳንት ኣስታ 65 ክሳብ 70 ታይላንድ ባት ዝበጽሕ ኮይኑ በጻሕቲ ጣዕሚ እቲ ምቁር ሕብስቲ ካብ ልምዳዊ ክሮሳንት ይበልጽ ድዩ ንምፍታን ኣብቲ ቦታ ብብዝሒ ይረኣዩን ስእልታት ይወስዱ ከም ዘለውን እዩ ዝሕበር።
1: Have you seen the croissant that looks like it's covered in human hair? It's real. And it's going viral in Thailand. A shop called Sai Wan Bakehouse in Pattaya created this unusual pastry. They call it the Mor Oi croissant.

ኣብ ዓለም ዝዓበየት ዲጂታላዊት ካሜራ ንዓሰርተ ዓመታት ዝቕፅል መፅናዕቲ ኣድማስ ጀሚራ ተባሂሉ ብትካል ቬራሲ ሮቢን ዝተሰርሐት እታ ዝዓበየት ኣብ ችለ ኣብ ዝርከብ ጫፍ እምባ ተቐሚጣ ዘላ ካሜራ ንደቡባዊ ሰማይ ብቢልዮናት ዝቝፀሩ ከዋኽብትን ጋላክሲታትን ንዓሰርተ ዓመታት ክትዕዘብያ

እዛ ዝዓበየት መሳርሒት ነቲ ዳርጋ ክንንእሽተይ መኪና ዝኸውን 3200 ሜጋ ፒክሰል ካሜራኣ ንዓሰርተ ዓመታት ነፍሲ ወከፍ ለይቲ ኣማይ ስእልታት ደቡባዊ ሰማይ ንምስኣል ከተቕንዖያ። ቤት ጽሕፈት ስነ ፍልጠት ክፍሊ ጸዓት ነታ ካሜራ ንምህናጽን ምምዕባላን ኣስታ 800 ሚልዮን ዶላር ወጻኢታት ከም ዝገበረ ክፍለጥ ተኻኢሉ።

ተመራመርቲ ህዋ ካብታ ካሜራ ዝረኸብዎ ስእልታት ተጠቒሞም ከዋኽብቲ ጋላክሲታትን ካልኦት መሰጥቲ ነገራት ንምርኣይ ብሃንቀውታ ይፅበዩ ኣለዉ። ብተወሳኺ እትን መብዛሕትኡ ንጥረ ነገር ኣድማስ ኣቑሙ ዝርከብ ዘይረአ ጸሊም ነገር ከምኡ ውን ጸሊም ፀዓት ንቕልጡፍ ምስፍሕፋሕ ኣድማስ ይድርኽ ተባሂሉ ዝሕሰብ ምስጢራዊ ሓይሊ ብዝያዳ ንምፍላጥ ክሕግዝ ኢሎም ይኣምኑ።

ሓራምዝ ኣብ ዓለም ብግዝፎምን ብሓይሎምን እዮም ዝፍለጡ። እንተኾነ ሓራምዝ ፍሉይ ናይ ምዝካር ክእለት ማለት ናይ ልዕሊ 6 ዓመታት ተዘክሮ ክዝክሮ ከም ዝኽእሉ ተመራመርቲ ይሕብሩ። ብዘይካዚ እውን ፍሉይ ናይ ምብሃል ጠባያት ኣለዎም። እዚ ድማ ብኪንዮ ናይ ድምፂ ማለት እዩ ብኣካላዊ ቋንቋ ይረዳድኡ ከም ዝኾነ እዮም ዝሕብሩ። ንሙሉእ ትሕዝቶ እምበር ብዛዕባ ሓርማዝን ባህርያቶምን ማለት ፍሉይ ጠባያቶምን ዝብል ትሕዝቶ ኣብ መደብ ሌላ ክቐርበልና እዩ። ምክትታልኩም ብኽብሪ ንዕድም።

እቲ ዝዓበየ ናይ መሬት እንስሳ ዓለም እውን ሓደ ካብቶም ብብልሓቱ ዝወዳደሮ የለን እንተበልናኩም ከ እንቋዕ ናብ መስተንክር ዓለም ሓራምስ ብሰላም መጻእኩም ንምእማኑ ዘጸግም ተዘክሮታትን

ተውህቦታትን ብዘይተሓስቦ መንገዲ ዝራኸብሉ ኣፍንጫ ሓርማዝ ኣስታት 40,000 ጭዋዳታት ከም ዘለዎ ትፈልጡ ዶ? ልክዕዩ 40,000 ደቂ ሰባት ኣብ ኩሉ ኣካላቶም ትሕቲ 700 ጭዋዳታት ጥራዩ ዘለዎም። ኣፍንጫ ሓርማዝ ንገረብ ካብ ስሩ ንምምንዛዕ፣ ንርእሱ ማይ ንምንጻግ ወይ ንእሽቶ ዓተር ከይጨፍለቐ ቀሲሉ ከልዕለላ ይኽእል። ካብዚ ዘገርም ነገር ድማ እንሆ ሓራምዝ ክዘሉ ኣይክእሉን እዮም። እቲ ገዚፍ ኣካላቶም ዳርጋ ኣብ ኩሉ ግዜ እንተወሓደ ሓደ እግሮም ኣብ መሬት ንኽጽንሑ ዝተዳለወ እዩ። ብዘገርም ፍጥነት ክጐዩ ይኽእሉ እዮም። ክሳብ 40 ኪሎ ሜትር ወይ 25 ማይል ኣብ ሰዓት ናይ ምጉያይ ክእለት ኣለዎም። ምዝላል ግን ኣካል ክእለቶም ኣይኮነን። ሓራምዝ ዓበይትን ሓያላትን ጥራይ እዮም ትብሉ ዶ? ደጊምኩም ሕሰብሉ። ዘደንቕ ተዘክሮታት ዘለዎም ኮይኖም ንዓመታት ዘይረኣይዎም ኣባላት ስድራ ቤቶም ከለልዩ ይኽእሉ። ኣብ ርሑቕ ማይ ዝርከብ ቦታታት ከይተረፈ ክዝክሩ ይኽእሉ እዮም። እዚ ድማ ስድራ ቤቶም ኣብ እዋን ነዊሕ ደርቂ ንኽነብሩ ይሕግዞም። ሓራምዝ መብዛሕትኡ ግዜ ደቂ ሰባት ክሰምዕዎ ዘይክእሉ ትሑዝ ዝኾነ ድምፂ ገይሮም እዮም ኣብ መንጎኦም ዝረዳድኡ። እዞም ዓሚቕ ድምፅታት ንሓያሎ ኪሎሜትራት ክጓዓዝ ስለ ዝኽእል ሓራምዝ ኣብ መንጎኦም ከም ተፈጥሮኣዊ ናይ ነዊሕ ርሕቐት ቴሌፎን ካብ ብዙሕ ርሕቐት ክረዳድኡሉ የኽእሎም። ስለምንታይ ሓራምዝ ነዚ ገዚፍ ኣእዛኖም ከም ዘንጨፍጭፍዎ ሓሲብኩም ዶ ትፈልጡ? ክነፍሩ ስለ ዝፍትኑ ኣይኮነን። እተን ገዘፍቲ ኣእዛን ከም ኣብ ውሽጢ ዝተሃንፀ መምጠን ኣየር እየን ዝሰርሓ። ኣብ ጥቓ እቲ ላዕለዋይ ሸነኽ ዝርከቡ ሰራውር ደም እዝኒ እናነቕነቑ ሙቐት ኮግድሉ ይኽእሉ። እዚ ድማ ነዞም ዓበይቲ እንስሳታት ኣብ ትሕቲ ውዑይ ፀሓይ ንኽዝሕሉ ይሕግዞም። ኣብዚ ሓደ ዘገርም ጥቕሚ ናይ ሓርማዝ ቀልቅል ኣሎ። ሓርማዝ ብሉፃት ዳግመ ምጥቃም እዮም። ሓምልታቶም ብዘይተሓከመ ዘርኢ ዝተዓሸገ ኮይኑ እቲ ዘርኢ ኣብ መላዕ ምድሪ እናተዘርግሐ ምስ ከደ ኣግራብ ክዓብዩ ይሕግዞም። ብዝተወሰነ መልክዕ ሓራምዝ ናይ ተፈጥሮ ኣታኽልተኛታት እዮም።

ዛዕባ ተፈጥሮ ክንዛረብ እንተኮይና ድማ ሓራምስ ጭቃ ብጣዕሚ እዮም ዝፈትዉ። ጽቡቕ ናይ ብጭቃ ምሕጻብ ንምዝንጋዕ ጥራይ ኣይኮነን፣ ግብራዊ እዩ። እቲ ጭቃ ንቆርበቶም ካብ ፀሓይ ይከላኸለሎም፣ የዝሕሎም፣ ከምኡ ውን ንዝናኸሱ ጣንጡ ንኸይቀርብዎም ይሕግዝ። ሓራምዝ ኣብ መስትያት ንለብሶም ከለልዩ ከም ዝኽእሉ ትፈልጡ ዶ? እዚ ድማ ዓበይቲ ኣህባይ ዶልፊንን ደግ ዝበሃል ዓይነት ዑፍን ሓዊሱ ብኣጻብዕቲ ዝቝጸሩ እንስሳታት ጥራይ ዝካፈልዎ ሳሕቲ ዝረአ ክእለት እዩ። እዚ ኸዓ ሓርማዝ ልዑል ደረጃ ርእሰ ነቕሓት ከም ዘለዎ ይሕብር። ሓራምዝ እውን ንምእማኑ ዘጸግም ስምዒታውያን እዮም። ልደት የብዕሉ፣ ንኣባላት ስድራ ቤቶም ዝሓረቑ የጸናንዑ፣ ምስቶም ዝተጐድኡ ብጸቶም ክጸንሑ እውን ይረአዮም። ተመራመርቲ ስነ ፍልጠት ሓራምዝ ዓሚቕ ማሕበራዊ ምትእስሳር ከም ዘለዎም ዝሕብር ባህርያት ኣብ ዝተፈላለየ መጽናሕትታቶም ገሊጾም ነይሮም። ዓቐኖም ድማ ከየደናግረኩም ብዘገርም መንገዲ ንፉዓት ሓንበስቲ እዮም። ኣፍንጫኦም ከም መስተንፈሲ ኣብ ትሕቲ ማይ ስለ ዝሰርሕ ዓሚቕ ሩባታት እናሰገሩ ከስተንፈሱ የኽእሎም። ካልእ ዘገርም ሓቂ ናይዞም ፍሉያት ፍጥረት ኣብ ኣዛኖም ዝርከብ ጭዋዳታት እዩ። እዝኒ ነፍሲ ወከፍ ሓርማዝ ልክዕ ከም ኣሰር ኣጻብዕቲ ሰብ ፍሉይ ቅርጺ ሰራውርን ጭምዳድን ኣለዎም። ክልተ ብልክዕ ዝመሳሰሉ ጭዋዳታት ኣብዚ ዓለም የለውን። ካብ ልዕሊ ዓቐን ሓይሊ ዘለዎምን ምስጢራዊ ዕላላትን ክሳብ ከም መዝሓሊ ዝሰርሑ ዓበይቲ ኣእዛንን ሓራምዝ ብዘገርም ነገራት ዝመልኡ እዮም።

ትሕዝቶታት መደባት መዛይክ ኹም ትከታተሉ ዘለኹም ክብራት ተዓዘብትና ዛስዒባ ትቐርብ ትሕዝቶ መደብና እምበር ንድሕሪት ምልስ ከነብለኩም ኢና። ካብ ግዜ ሰውሩ ኣትሒዙ ኣብ ዝተፈላለዩ ዜማታት ማለት ብቋንቋ እናራን ኩናማን ዝነጥፍ ዝነበረ መሓመድ ኣድም ዘሚል ዝተኻየደ ዕላሊና ሒዝናልኩም ቀሪብና ዘሎና። ብፍላይ በታ ሽቦ ሽቦ ኣጋራ ሽቦ እትብል ደርፊ ናይ ብሄረ ኩናማ እዩ ዝያዳ ዝልለ ተመክሮ ሂወቱ ኣብ ስነ ጥበብ ዝነበሮ ተመክሮ እንታይ ምስል ዕሊሉና ኣሎ ናብታ መደብ ከስግረኩም እየ ተኸታተሉ።

ሰውራዊ ደርፍታት በቶም ኣብቲ ግዜ ህይወቶም ወፊዮም ኣብ ቃልስን ስነጥበብን ብማዕረ ዝነጥፉ ዝነበሩ ተጋደልቲ ንህዝብን ሰራዊትን መተባብዒ መልእኽትታት ሓዘል ናይ ሓቦኒሒን ዘስንቕ መልእኽቲ ሒዞም ይቐርቡ ነይሮም። በቲ በብክፍለ ሰራዊትካ ዝጥርነፍ ዝነበረ ጉጅለ ኣብቲ ፅንኩር እዋን ቃልሲ ከም ጎስጓስ ተባሂሉ ካብ ውግእ ናብ ልምምድ ካብ ታዕሊም ናብ ምቕራብ መደብ እናተረባረቡ ነቲ በቲ ዝገብርዎ ምርኢት ዝጭበጥ ዕላማ እናማዕደዉ ይደርፉን ይለሃዩን ነይሮም እዮም። ብርግጽ ድማ ሸቱኡ ይወቅዕ ነይሩ እዩ።

ሓደ ካብ ኣብ ስነ ጥበብ ሰውራ ኣብ ጉጅለ ሓዮት ተባሂሉ ዝስመ ዝነጥፉ ዝነበሩ ገዲም ተጋዳላይን ስነ ጥበበኛን መሓመድ ኣድም ዘሚል እዩ።

ኣብ ነፍሶ ከፍ ኤርትራዊ ጦብላሕታ ዘትረፈ ቀንዲ ብሳጓ ዘሚል ዝልለ መሓመድ ኣደም ንሎሚ ከም ክቡር ጋሻና ኣብ መደብና ዓዲምናዮ ሌላ ምስ ድሕረ ባይትኡን ምስ ስነ ጥበብን ክዕልለናዩ ተኸታተሉ።

0: ከም ኩሉ ኣብ ግዜ መግሳእቲ ፍቕሪ ሃገር ደሪኽዎ ንኽቃለስ ናብ ገሊ ዝተጸንበረ ዘሚል ከምቲ ዘዕለለና ኣብ 1975 ምስ ተሰለፈ እዩ ግዜ ከይወሰደ ምስተውህቡ ክላለ ዝኽኣለ ጉሩም ድምፅን ሰሓቢ ትልይትን ተሓዊስዎ ድማ ኣብ ባይታ ብክልተ ቋንቋ ማለት ናራን ኩናማን ተውህብኡ ዝተንጸባረቐ
1: ደርፊ ክጀምር ከለኹ መጀመርያ ኣነ ድምፃዊ ኣይኮንኩን ወይ ከዓ ናይ ስሜት ናይ

ደርፊ ክጀምር ከለኹ መጀመርያ ኣነ ድምፃዊ ኣይኮንኩን ወይ ከዓ ናይ ስሜት ናይ ደርፊ ዘለና ኣይኮንኩን ብከምዚ ናይ ጎስጋስ ናይ ሰራዊት ዝኾይነ ቋንቋ ዘመለኮ ዝኽእል ሲ ከም ኣበርክቶስ ኣእጃምካ ወሲድካስ ጎስጋስ ስለ ዝኾነ ኢኻ ብከምዚ ከዓ ቋንቋ ትመለኮ እንተዝኾንካ እስከ ፈትን ዝበሃል እጂ በከምኡ ጀመረ እምበሪ ደራፋይ ሳይኮንኩን ግን በከምኡ ኣብ ሰራዊት ጀሚርና ኣብ ጎስጋስ ማለት እዩ ጀሚርና ከዓ ብክልተ ቋንቋ ስለዘይ ቁሩብ ምልከት ስለ ዘለኒ ብናራ ኩናማ ማለት እዩ ጀሚረ ማለት ኣነ ብሄረ ናራ እየ ግን እቲ ቋንቋ ናይ ኩናማ ቁሩብ ስለዘይመልኮ ስለ ዝነበርኩ ንክልቲ የማላና ስለ ዝበሎኒ በከምኡ ናይ ጎስጋስ ሰራዊት ኢልና ጀሚርና ማለት እዩ። 81 መወዳእታ ናይ መጀመርያ ተሰለፍ ከለኩ ኣብ ጃፓን ደ ተሰሊፈ ኣብቲ ነ ዝጀምሮ ከሎ እዋን ግዜ ሕማቅ ነይሩ ቁሩብ ማለት ተጋደሎ ሓርነት ተደፊኡ ሶዳን ዳ ተወላ ነይሩ ኣብቲ ዝነብረሉ እዋን ከዓ ኣብ ማስከራት 3 ዓመት ገለ ኮፍ ኢልና ማለት እዩ። ሕጂ ኣብኡ ሃያል ጎስጋስ ትደሊ ነይሩ ተመሊስካ ንቃልሲ ምቅፃል ተመሊስካ ከዓ እንደገና ኩለና ዳመና ናይ ሓርነት ስለ ዝኾነ ከዓ ተመሊስና ከመይ ገርና ንቅፅል ሞራልና ኣይንወደቕጎ ተመሊስናስ ቁኑ ዓላማ ዘለዎ ወድብ ተሰሚርናኻ ክንቀፅሎ ስጋብና ፅነት ዕላማና ንሱ ስለ ዝኾነ ኢልና ኣብ ከምዚ ዓይነት እቲ ትምህርቲ ጀሚሮም እንደገና ጎስጋ ስለ ዝጀምሮም ከዓ በታ ዘለና ኣቕሚ ኣነ ኣብኡ ጀምር ኩላ ሰብራ ማን ሰብራ ትብል ደርፊ እያ ነይራ ማለት እዩ። ሰብራ ማን ሰብራ ማለት ሓቀኛ ሰብራ ኩሉ ግዜ ኣይተፊን እዩ ዝቀፅለ ሰብራስ ይዕወት እዩ ህዝባዊ ዕላማ ስለ ዝኾነ ናይ ግድን እዩ ኢለ ኣብ ሃንጎል ዝሓስብ ስለነበረኩ በዚያ መሰረትካ ሰብራ መን ሰብራ ኢለ ከዓ ጀሚረ ማለት እዩ።

0: ቀንዲ ደርፍታት መሓመድ ኣድም ሃገራዊ ደርፍታት ምስ ምዃኖም 10 ናይ ኣልቡም ደርፍን ምስቲ ኣብ ሰውራን ድሕሪ ናጽነትን ዝደረፎ ኣስታት 30 ደርፍታት ኣሕቲም እዩ ዘሚል እታ ቀንዲ ኣብ እዛን ኣብ ዝእዋን መንእሰያት ኣብ ትሽዑ ድማ ህፃናት ዝነበሩ ኣብ መስኮት ኤርቲቪ ዝስማዕ ዝነበረ ናይ ኩናማ ደርፍታቱ ዝያዳ ይዝከር ቀንዲ ድማ በታ ሽቦ ሽቦ ኣጋራ ሽቦ እትብል ደርፉ ዝያዳ ክሳዕ ሎሚ ይልለ ብዛዕባ ገለ ክብለና እዩ
1: ሽቦ ሽቦ ኮ ከምዚ ቀደም ኣብዚ ከባቢ ናቶም ናይ ዓዲ እዩ ማለት እዩ ናይ ህዝቢ ስለ ዝኾነት ኣብቲ ከባቢ ዘሎ ይወድሶ እቶም ደቂ ዓዲ ብፍላይ ካ ሓደ ዓዲ ወገና ትበሃል ኣሎ ኣብ ደቂ ኣደይ ከመ ኣለኹም ደቂ ኣደይ ከምዚያ ደቂ ኣደይ ኢላ ንዎ ዝወደስ እዩ ኢና ከዓ እታ ትርጉም ቀይርና ከዓ ንፀላኢ ከመይንፀላኢ ሃሪምካ ንብረቶ ውን ማለንታ ትበሃል ወደ ሽቦሲ ስለቦም ማለት እዩ መንዛዮ ሓጅምከስ መንዛዮ ብብሬት ናቱ መንዚካ ብናቱ ሂረሞ ገለ ዓይነት እዩ ሕጂ እዚ ክንገብር ኣሎ ኮይና ከዓ ኩሉ ለምኒሰ ሸማ ንበሎ ናብ ድፋእ ኣብ ኩሉ ሰውራ ሸማ ኢልና ንፀላይና ንሸንፎም ገለ ዓይነት መለስ ንፀላይና ንደምስሶም ኣብ ሃገርና ትብል እያ ማለት እዩ ተደጋጋመ እዩ ቃላት ሽቦ ሽቦሲ ስለብ ማለት እዩ በቃ ብሓፂሩ ሸማ ሸማ ንበሎ ንፀላይነት ሸማ

0: ሰውራዊ ደርፍታት ኣብቲ ኣብ ሸትኡ ምውቃዕ ዝነብሮ ጻዕሪ ኣዝዩ ልዕል እዩ። ኪንዮቲ ንመዘናግዒ ዕላምኡ ዝዓበየ ንህዝብን ሰራዊትን በብቋንቁኡ በብትዝርድኦ ባህልን ኣቀራርባን ክዛረቦ ምስ ጀመረ ህዝቢ ክተባባዕ ሰራዊት ድማ መሊሱ በርቲዑ እቲ ዝገብሮ ዝነበረ ጅግንነትን ተወፋይነትን በቲ ደርፍታት ክንጸባረቕ እንከሎ መሊሱ ይተባባዕን ሓቦ ይገብርን ከም ዝነበረ ኩሉ ተጋዳላይ ዘይክሕዶ ሓቂ እዩ።
1: እቶም ብፆትካ ኣብ ድፋእ ዘሎ ለይትን መዓልትን ኣብ ውግእ ለይትን መዓልትን ኣብ መከራት ዘሎ ወሰጂ ንሶም ክገልፆ ስሉ ዘይክእሉ ብኣይነ ኣርቲስት ጌርና ንሕና ከም ደረፍቲ እቲ ንኣቶም ተግባር ኢና ንሕና ነብሎም ማለት መለክቲ ነብፅሖም ንህዝብን ንሰራዊትን ንገዘረሰብ ንኦም ሞራል ዝህቦ ዝኽእል ንሶም ከምዚ ይስራሕ ኣሎና ኣይብሎን እዮም ንሕና ኢና መፅናዕቲ ጌርና ንግብሮ ሕጂ ከምዚ ኢልና ንቐርብ ከለና መራ እዮም ዝገርሙ መራዮም ዝገርሙ ኣበይ ነይሮም ከመይ ገይሮም ስሚዖም እንታይ ዓይነት ሰብ እዮም ይብሉ ይገርሙና ከመይ ገይሮም ስሚዖም በዓል ክስቶ መፅዋዕትነስ መነገርዎም ወይ ኣብ ከምዚ ዝገበርና እ መነገርዎም ኢሎም ይገርሙ ሕጂ ኣብ ከምዚ መራ ንሕና ሞራል ንገብር ንሶም ሞራል ይገብሮ ማለት እዩ። ኣብ ህዝቢ ከዓ ከምኡ ልክ ተመሳሳሊ ከምኡ ኣሎ ድዩ ንሕና እቲ ሰራዊት ዝፈፅሞ ኣብ መንጎ ህዝብን ኣብ መንጎ ሰራዊትን ንኸይድ ስለ ዝኮነ ኣብ ሰራዊት ክንከይድ ከለና ነቲ ህዝቢ ተግባር ከመይ ገይሮም እተሓወቱን ሰውራ ከመይ ገይሮም ግዜኦም ወፊኦም ኩሉ ነገራቶም ከማን ተኸይድ ከለካ ንገድሊ ከመይ ገይሮም ይምግብዎም ነይሮም ከመይ ገይሮም ይተሓባብሮም ነይሮም ኣዴታትና ኣቦታትና እዚ ኩሉ ናቶም ደኻም ባና ዝግለፅ ሕጂ እንተኾን ዋላ ደ ጠቅም እንተኾን ዋላ ክልተ ቃል እንተኾን ተደሪፍካ እዩ በቲ ናቶም ቃላት ብጣዕሚ ህጉሳት እዮም ማለት እዩ ዓብይ ክስታይ ኢሉ ካልኣይ መዳፈ ይባዕሉ መረ ሞራል እዮም ይሰምዖካሸ ይርእካ እዩ ከምኡ ነይሩ ማለት እዩ።

0: መሓመድ ኣድም ሰሚል ናይ ደርፊ ክእለቱ ኣብ ባይታ ድሕሪ ናጽነት እውን ኣንጸባሪቕዎ እዩ። ኣብ ዝተፈላለየ መድረኻት ብምኽንያት በዓል ናጽነት ኣብ ቺነማታት ተላህዩ እዩ። ኣብ 2006-2007 እውን ኣብ ዝተፈላለየ ሃገራት ኤሮጳ ንጎስጓስ ጌሹ ብናራን ኩናማን ተላህዩ ንህዝቡ ኣገልጊል እዩ። ጥበብ ተውህቦ ምዃኑ ካብ ዘሚል ክንምሃር ንኽእል። ምኽንያቱ ኣብቲ ኣብ ገድሊ ኣብ ጉጅለ ባህሊ ሓዮት ዝተጸንበረሉ እዋን ብፍተቱ ብደርፊ ከገልግል ተበጊሱስ በተን ዝመልከን ቋንቋታት ድማ ዕላምኡ ወቒዑ እዩ። መሓመድ ኣድም ዘሚል ምስ ደርፊ ካብ ዝፈላለ ነዊሕ ጌር እዩ። ጎኒ ጎኒ ዝሰርሖ ዘሎ ስራሕ መንግስቲ ድማ ካብ ዙርያ ጉጅለ ባህሊ ዋልታ ኣይተፈለየን፣ ብዝተፈላለየ ነገር ይሳተፍን ይሕግዝን ኣሎ። ንመጻኢ ጽቡቕ ንምንየሉ ኣብ ማኣዲ ደርፊ ክምለስ ድማ ትምኒትና እዩ።
1: ድሌት ኣሎ ክንገብር ንኸልና ግን እቲ ሕጂ እዚ ክብሎ ኣይክልን ተስፋ ይቆረፅኩን ባይታ ጽቡቕ እንተረኺበ ግን ክገብር ይኽእል እዩ ማለት እዩ። ምስቲ ናተይ ስራሕ ምስቲ ገለሲ ቁሩብ ኣይምጨኒን ኮይኑ እምበሪ እዋ ደርፊ ዶ እንታይ ከልክለካ እዩ? ደርፊ ዝኽልክለካ ነገርሲ የለን። ቁሩብ ከምዚ እንተወ ዝበልኩኻ ዳህርዳ ትቐፅል ዳህር ደለኻ ትቐፅል ሲ ትኽእል ኢኻ ጥራሕ ከመይ ግር

0: ወዲ ኣዳም ዓሻብ ዝሓስብ ዝመክር ቁኑዕ መሲልዎ ብተስፋ ዝሰክር ንኸስዐኡ ጥራሕ ኣይኮነን ዝነብር ሰብ ንኸብዱ ጥራይ ኣይነብርን እዩ ሰባሕ ላ ርእሲ ዘፃውተና መምህር አልኣሚን ዓብደለት
1: ንኸብዱ ጥራይ ኣይኮነን ዝነብር ሓስብ ኣለዎ ክግም

0: 네.
1: 아, 마네.
2: 그게

0: 何？
1: Don't bang it, make sure we're next time.

0: ጥበብ ኣተዓባብያ ደቅና ንደቅና ብምሉእነት እናዕብየሉ ምዕቡል ሜላታት ዘጠቓለለት ኣብ ውሽጢ ሃገርን ወፃእን እትርከቡ ወለዲ እተገልግል ሓዳስ መፅሓፍ ተዘርጊሓትልኩም ኣላ። ፀሓፊ ጴጥሮስ መንግስ። ጥበብ ኣተዓባብያ ደቅና።
1: ትሕዝቶታት መደባት ሞዛይክ ናብ ምዛም ገፅ እዩ ዝኸይደ ዘሎ። ተተርፈና ትሕዝቶ ድማ ተኸታታሊት ፊልም ገፅ ተያ ኸትከውን መበል ራብዓይ ክፋላ ስዒቡ ክቐርበልና እዩ። ብሓባር ንከታተል።

0: ኣብ ሂወተይ ምሉ ንኽተካይደ ፍቅር
1: ብኣፍዶ ግን እኮ ኣብ ሂወት ኩሉ ፍፁም ነገር ኣይዋሃበካን እዩ
2: ዋነ እንታይ ተወይ ኣነስ እንታይ እዩ ዘለ ምስከ ንገርኒ
3: እንተኾነ ካብ ገዛ ውፅእ በለ ገለ መውዓሊ ዝኾነ ክስራሕ ድለይ እሞ ሓንጎል ክካ እዩ ዘነጋ ብዝኸውን ዘይከውን ግን ኣይትጨነቐ እጃ ኸደ ክነብሲ ከይተሰይ
2: እንታይ ክትገብር ኢለ
3: ውይ ጭንቀት ኩሉ ግዜ ምንን ፎ

0: ናይቶም ሰራሕተኛታት ኳ ወዲየ ድሮ ስራሕም ጀሚሮም ኣሎ ኣጋጣሚ ብካልእ ጉዳይና ስለ ንራኽብሲ ዘጠራጥሮ ይብለ
1: እዚ እውን ከምኡ ማይ ከዓርከ ካብኦም ተዘይነፍዒ ወይ ሓምቕኒ ድሓር ከዓ ናይ ነዊሕ ዓመታት ተመክሮ ዘለዎ ፊኑ ኣውቲስታ እዩ
0: ትፈልጦ ዶ ይኸነ ዝወዲ
1: ምፍላጥ ጥራይ ኣፀቢቕ ከዓ እምበር ነቲ የድሮስ ዘይፈልጥ ወዲ ስመር ኣለኒ ከም ደላላይ ዘይኮንኩ ከም ዓርክካ የ ዘረበካ ዘለኹ
0: ኖኖኖኖኖ ዘይነቲ ዘረባ እዮ እምበር ብኣኻ ዝመፀኮ ዘሰክፍ የብሉ
1: ማይ ከዓርከ ትም ዳኣበል ነዚ ብምርካብካ ተዓዊትካ ኢኻ ክንደይ ትካላ ዴ ንዓይና ዓይለን ዝመነጠለል ዘሎ
0: መን ሽሙ ኢልካ ዮ
1: ቴድሮስ እዩ ዝበሃል ኣይትፈልጦም ፀኒሕኻ እምበር ደግ ገዛውት እዮም ንድላይካ ሰብ ክትሓተሉ ትኽእል ኢኻ
0: ሓቃ ሓቃ ፈሊጠ እየ ከም ዝበልኩካ ብኣኻ ዝመፀ ዘጠራጥሪ የብሉ ዲ

0: ኣብ ስራሕ ምስ መፅኻ ንሪኦ
1: ተመኪሕ ዶ ኣይትበለኒ እምበር መክዓርከይ ነዚ ይዕውይተከ ግን ኩለን ንዓይና ዓይብሎ ስለ ዘለዎ ብሓፈሻ ንስኻ ተሓዙ ኹን ኣብ ደመዙ ክትሕግዞ ክትክእል ኣለካ
0: ብዛዕባ ኣተሓዛ ዝፀገም የብሉ ትፈልጠኒ ደካታጆ
1: ከምኡ እንተ ጌርካ ዳ ኩሉ ተወዲኡ ኣሎ ማለት እዩ መኪናኻን ድኳንካን ሰብ ረኺበን ኣለዋ ማለት እዩ ምናልባሽ ግን ኣብዚ ሕጂ እዋን ብመነባብሩ ርጉእ ስለዘየለ ብፍሉይ ቅርብ ኢልካ ክትሕግዞን ከተዘራርቦም ክትክእል ኣለካ
0: ከመይ ማለት ርጉየሉ
1: ከምቲ ንሱ ዝብሎ በዓልቲ ቤት መነባብሮም ሕጉዝቲ ይኮነት በዚ ድማ መዓልታዊና ንጨቓጨቕ እዩ ዝብል
0: መዝዳ ኣብ ስርሑ ፅልዋ ኣይምፃሉ ኣነ ዝደሊ ነፃ ኮይኑ ዝጎይሰብ
1: ገም ዝበሃል ይብሉ ንስኻ ብደመዙ ሕጉዝ ተ ጌርከዮ ትረኽቦ መክሰብ ይበዝሕ ሳይታ ሰበይቲ ድማ ጥራይ ዓስበይ ሃለዎን እምበር ዓብ ሓሳብ ይሓሲበ ዘለኹ
0: እንታይ ተሓሳብ
1: ብላይ ወድባኮ ሰራሕተኛ ከም ዘለ ሓቢሩ ንብሉ ንሳ እግኹም ትቁፀር ክገብር እየ ብድሕሪኡ ተሓሲብካ ዘለካ ትገብር
0: በላይ እዚ እንዳነዳዲ
1: ዎ ንስኻ ነዚ ወዲ ብደመዙ እንተ ሕጊዝካ ንሳ ድማ ምስ በላይ እንተ ስራሕ ጀሚራ ንሶም ይረብዑ ንስኻ ድማ እታ ነዊሕ ዓመታት ደልያ ዝነበርካ ወርቀ ትረክብ
0: ብጣዕሚ ፅቡቅ ብጣዕሚ ፅቡቅ ሕጂ መዓሲኻ ክመፅእ ከቢርካ ዘለካ
1: ኣብዚ ፀዋዕኸ ንሱ ዳ ደንዓኸ ይፅበየካ ዘሎ ኣብዝበልካሉ ጥብ ክብለካ
0: በቃ ድሓን ቴሌፎን ማሃበኒ ንዓውን ምርካብ ከድልየኒ እዩ
1: ግን ማይ ክዓርከ ንክልቲኦም ንረኽቦም ከም ዘለና ክፈልጡ የብሎም
0: ፅቡቅ
1: ከዓርከ በል ስራሕ ኣላት ከይደ
0: በቂ ሓራይ ብሩህ ማለት
1: መርሓባ ከምዚኣ ጌርካ ካብ ሓንቲ ገዛ ካብ ክልቲኦም እናወሰድካ ምቾት ዘለዎ ሂወት ዶ ትነብር ወይስ ምስ ዘቐርማም ሂወት ትጠመመ
2: እዛ ናይ ሚልዮን ጉዳይ እናተገፍሐት ትኸይድ ኣላ ግለስ ኣለዋ ወይ ንዓይ ክተቕኒ ኢለ ያ ትገብሮ ዘላ ወይ የለ እንደይ እምበር ንሚልዮን ስ እንታይ ክትርእሉ ትኽእል ብመልክዕ ጠባይ ሃብቲ ዝና ብፅፈት ብኩሉ እየ ዝበልፁ እሞ እንታይ ደኣ ወሪድዋ ወዲ ፍሉጥ እዩ ምክኤል እውን ዝቕበሎ ኣይኮነ ኣብ ቅድሚ እዩ ኣብዛ ትራር ድሞ ደኣ ክሓታ ሓዲኣ ክትወልድ

0: ሄኖክ ከመይ? ሓንዱ
1: ከመይ ቀና?
0: እግዚኣብሔር ይመስገን ድሓና። ንሓንዱ ስድራ ድሓንዱ ሓጎሳብካ ኮፈል ኮፈል ኮፈል።
2: ሓዝ
0: ሓዝ ሓዝ ሓዝ ሓዝ ሓዝ

0: ኣዝራርባ ክንስርዓ ትገብርኖ
1: እንታይ እዚ ትበልሳ ኣቦ ካብዘይ ስራሕ ኮፍ ኢሉ ናባዕለ ዓሰርተ ግዜ ካባካ ይቅበልኒ
0: እዋ ዘይምስራሕ ይኮ ብሰንኪ ኩነታት ጥዕና እምበር ካልእ ኣይኮነ ድሓርካ ዝጎደለ እንተመለ እንታይ ፀገም ኣለዎ ድ
1: እስ እንታይ ትገብር ስለ ዘለካ እሱ ዝጎደለ ዝምልእ ንስኻ ከለካ ስለምንታይ ይጎድል ድሓርካ ካብቲ ሓዊ ክንደይ ኮይኑ ዘሎ
0: ሙዚት እንታይ ኸ ብዛዕባ ናተይ ከምዘይ ትፈልጥ ትኾነ እንታይ ማለት እዩ ክንዲ ዝዘረባ ዳሓዳይ ገንዘብ ኣብዘይ ድርበኒ እዩ
1: እሱ ንዓይት ነግረኒ
0: ኢኻ በቃ በላ ኣክለክ እየ ስነስርዓት ክበር
1: እዩ ግን ብሓሚ መናበልካ ብዓላ ተላዕርዕካ ምውዓል ሓሚ መናበልካ ባ ግርማ ገዛ ተዓፅካ ምውዓል
0: እንታይ ኣክለክባ እንታይ ክንዲዚ ሸራዕራ

0: ብላዕባ
1: ፀጊበ ብሓቂ ፀጊበ
2: ዘይትበልዕ ካልእ ትረብሲ እዚኣ ሒዝከያ ዘለካ ወዳ እያ
1: ብዘይ ቀዳዓለም ፀጊበ ብጣዕሚ ጥዑም በሊዕና
3: ፀብ

0: ከይደ ረሓምዲ
1: እንታይ
0: ይኮኑ ማስ ከም ቀደምሲ ኮነን ዝፈልጦ ሄነኳ ኣይኮነን ዝሒል ንቁሩ
1: ዳኺም እዩ ዝኾ

0: እንታይ ዳ ተፀሊካ ዲቐኒ ዝገፅካ ቁርፍስን ኢሉ
1: ናይዚ ስራሕ ትማ ዝሓደርካዮ ዶ ይኹን ኣይ ድኻም ይወፀልካ
2: ናቲ ኮሚታት ይልኹም
0: ከይደቀስካ እንድሕር ሓዲርካ ስከም ይኸውን ዝኽእል
3: ስለ ዘይደቀስኩ እየ ቁሩብ ናይቲ ዘይደቀስኩ ከ ርእሰይ ቁሩብ ቃንዛ ትገብርለ ኣለ
1: ርእስኻ እሞ ኮይንና ድኹም ፀልካ
0: ዎም ፅሉ ዓይሙ ከምዘሎ ብገፅሉ ዝርአ ዘሎ ግ
3: ኖኖ ማይ ክሓዊ ቴንክ ዩ ከይናኻ ይወስድ ኒ ይፈትን ይኸይኒ
1: እሞ እንታይ ደ
3: ብዓንቲ ክድፈኒ ናብቲ ዘይደቀስኩ እዩ ሳዕርፉ ክድፈኒ ክድቅሰላ ጥራይ ደለኒ
0: ዋላ እኳ ስራሕ ተኾነስ ጥዕናኻ እንዳሓለኻ ይኸውን ዘለ
3: ፅቡቅ ኣለኻስ ኣቀኸያ ብዝኾነ ዝገበርኩም ለይ እንጉዶት ኣዝየ ደመስግን ፅቡቅ ናይ ስራሕ ናይ ምጅማር ግዜ ከ እግብረልኩም
0: እንታይ ጌርናልካ እንታይ ትፀገም ኣለዎ ኣብ ዝኾነ ግዜ ከዓ ክትዕርፍ ተደሊካ ገዛካ ይመፅኢካ ዕርፍ ያሉሉ በሉ ያሉሉ ያሉሉ መፃኹ
1: ሄኖክ እንታይ ኮንካ ኣለኻ ክሽፍነልካ ስለዝዘለኹ እየ እምበር ቅድሚ ሕጂ ወላድኺምካ እውን ከምዝኮንካ ይትፈልጥኒ ኢኻ
3: ናይ ብሓቂ እንታይ ኮይኑ ከምዘለኹ ክርትአ ክዘይከኣለ ቁሩባ ገፀ ኣብብዮ
1: ሎማዓንቲ ይጣዓኻ ትማሊ ወላ ሓንቲ ከይተዛርብካ ግዲፍካ ንኸይካ ሎማዓንቲካ ሓድሽ ሓድሽ ፀባይ ተርእየኒ ኣለኻ ስለምንታይ ግን ዝኽሉ
3: ስለምንታይ ንስኺ እየ ክትነግርኒ ስብዐኒ ኣነ ካባኸ እንታይ ይደሉ ኣለኹ ኣይርደክኒ ጓልደ ይኮንክን
1: ጓል ዘይኮንክን ጓል ተኾንክ ኸሞ
3: ሰሊና ብሓደ ስለ ዛዕበና ኣብ ልዕለኽ ዘለኒ ኣድናቆትን ፍትወትን ክብረትን ኣዝዩ ክትፈልጥ ኢኺ ሕጂ ድማ
1: ሕጂ ግን እንታይ
3: ከም ግምተይ ተኮይኑ ሓሳብኪ ትጋጌየልና ጥራይ ክብለክ ዝኽእል
1: ሄኖክ ዘረባኻ ፈፂም እዩ ዘየርዳኣኒ ዘሎ ካብ ብግምት ትዛረብ ግን ክትፈልጦ ዝዘለካ እንተሎ ዘይተሓተኒ መቸም ክሕስወካ ከምዘይክእል ፅቡቅ ጌርካ ትፈልጥኻ
3: እሞ ከባቢ ክጠምት እዩ ከባቢ ክጠምት እዩ ኣብ ጥቓ ክደሎ ፀላሎት ኣለይ መለ በለ ይብለክ ኣለኹ
1: ሕጂ እውን ፈፂመ ክሕዘካ ይከኣልኩ
3: ክላ ምሳይ ዘየለ ክላቢ ኩነታይታይ ክርድአኪ ኣነ ኢኩም መሲልኒ ፈፂም ክምሳይ ለ ንስ ክትፈልጥ እዩ
1: ብዛዕባኻ ከምዘይገደስ ጌርካ ትዛረብ እንተሊኻ ትጋገለካ ጥራይ ክብለካ ዝኽእል ነይ ብሓቂ ደ ገዲፍ ንኸይዱ
4: ኩለና ኣዴታ ድን ከምዚ ጓልሲ ከምዚአ ከምዚ እንተ ኮይና ዳ እሞ እንታይ ክብረት ኣድልዩ ኣወዲ ከምዚ እንተ ኮይነን ከይቀደመኻ ክትቅድመን ጥራይ ዘለካ

0: ሄሎ
1: ሰሊና ድኸይ
0: እዋ ፅቡቅ ኣለኸ መን ክብል
1: ፅን ኢል ክጥራይ ስምዐኒ
0: እዋ መን ይኽባ
1: ቀዳማይ ክብለክ ዝደሊ ሄኖክ ናጠዩ ካብኡ ትራሕቂ
0: እቲ ካልኣይ ከ
1: ካልኣይ ኣብ ልዕሊ ክወርድ ዝኽእል ሓደጋ ስለ ዘሎ ተጠንቀቐ ብፍላይ ከዓ ምሸት
0: እዋ ናይ ምንታይ ሓደጋ ይክትብለለኹ መን ይክንስኺ
1: ቻው ጥራይ

0: Moi. تعزمي زلا ساكل نايم انت حدا كايخ
1: كله مسكر ورقات كان سرح قال له بطاطات انت عزبي ايه ابطام تمو كريزي لك بالتمايكا مزقون مخان كاون تعزبي ايه له قال كافتو ما سرحت غازنا بارو فمزرغبكو اب سرحكا تنققن قدس المخان كاين حبيرون ስለዚ ተኣማሚኒ ኣብ ስራሕ ክጅምር ዝፈቅደልካ ዘለኹ
2: ይቀኒየለይ ሚኬል ሓ
1: ዝተረፈካ ይብልካ ኣብ ስራሕ ግን ብዙሕ ክፀልወካ ዝኽእል ነገር ክህሉ ስለ ዝኽእል ዝኾነ እንተጋጢሙን ዘሎ ኩነታትን ይህን ምሄ እንዳተባሃልና ኢና ክንኮደ ዘለና ኣብ ስራሕ ይኹን ንስራሕ ዝተሓዝ ነገር እንተልዩ ኣነ ንዓኻ ንስኻ ከዓ ንዓይ ክትሕባ ኣለ የብልካ
2: እዎ ፅቡቅ ሓሳብ እዩ ፀገም የብሉ ንድሓን
1: እሞ እግርኻ ከያ ተኻልእ ኮይኑ እምበር ንባፀ መገሻ ኣላት
2: ፀገም የብሉ እንታይ ዶ ክገብር መፅ
3: ኤኖካ ወይዳ ከም ሓፍቲ ከይተመኸረኒ ኒሃ ኮይንካ እምበር ምስሊና ዘለኩም ርክብ ሲ ምሕዝነ ጥራይ ይብሎኒ
4: ብዘይከወላ ሓደ መሓዘ የብሎ እዳብልክ ወይ ግን ዝሕቶ እዚ ሓድሽ ነገር ስለዘይኮነ ይገርመኒ ለሚደ
3: ንዓኻ ጥራይ ትፈልጥ ማለት ድዩ
4: ብጣዕሚ እያ ተደንግፀኒ ኣዝያ ገርሂ ምስኪን ገለ ሳብርን ሓፍተ ፕሊስ ግዜ ክትረኽበ ከሎ ክየድካ ዕለልያ ሻስተ ምሳ ሹር ኢኻ ትፈትው እያ ኸ
3: ፀገም የብሉ ግዜ ክረክብ ከሎ ክኸዳ እዩ ግን ሓንቲ ሕቶ ክሓተካ
4: እንታይ
3: ዘይከሓድ ነዊሕ ዓመት ዝገበረ ምሕዝነት ኣለኩም እንድዩ ግን ወላ ቁሩብ ትኾን ስምዒት የብልካ ከምዚ ፍቅሪ ገለ ቀጢረካ እንዴ ፅቡቅ ምርጫ እዩ ኣታዕዛ ግን ጥንቃቅ ክህልይካ እዩ ጓል መሓዝ ቀሊል ነገር ኣይኮነን
4: ሰብሪን ሓፍተ ብዛዕባኡ ብዙሕ ትሕግዝኒ ጉዳይ ኣሎ ቀሲ ኢልና ረጊእና ክልዕል ዶ ድና ሕጂ ግን ንክዶ ሰዓት ኣኪል ቀልጢፍካ ተመለስ ትብል ዕላልተ ትሕዝኒ ንክዶ
3: ረናረንኣነ ዳሓ ቀልጢፍካ ዝምለስ
4: ታት ክንያ ክመፅሞ
3: ሰዓት 10 ኣንተ ወድበና ከይትፀንሓኒ ነግረካ ኣሎ
4: ክደፊ እ
5: ናይ ኣዴኻ ጉዳይ ናባ ይግደፎ ኣብ ልዕሊያ ዝኾነ ቂማ ይትሓስ ንዘይካ ዝኽብለካ ዝፀናሕኹ ፀገማት ኣብ ስራሕ ብኩራት ተብዝሓ ኣለኻ እንታይ ይፀገም ሚሊዮን ወላ ሓንቲ መልሲ ይኮነን በዛ መልሲ እዚኣ ክንደይ ግዜ ሸለይ ኢለካ እንተዓጊሰካኒ ካብ ሕጂ ንዳሓር ኣይፅመመካኒ ዋ ኣብዘይ እቱ ኣተ እግሪ ሰብ ስዒመ ስራሕ ከምዘእተኮካ ትፈልጥ ኢኻ

0: ፈለጠይ ኮይኖም ሕማቕር እዮም ክሕግዙኑ ስለ ደልየ እምሮ ጠባይካ ኣፀቢቖም ስለ ዝፈልጥዎ ሕጉሳት ከም ዘይኮኑ ደጋጊመ ነጊረከ። ንምንታይ እዩ ዝኽሉ ዋዓይ? ንምንታይ ምስ ኩሉ ሰብ ገንጨርጨር እናበልካ ትኸይድ? ሰምዓን ደለኻ?
1: ሰምዓካ
0: እሞ ሚልዮን ወደ ቁሩብ ብሓግዘኒ ቁሩብ ቁሩብ ዋ ክንሰብ ኣኺልካ እናበልኩኻስ እንድሕሪት
1: ዘይፀገሚ ሞ ጨኒቕና ተባባ በቲ ገለ መፀካ በዚ ገለ ጨነቕካ እንደ ዕበቸኻ
0: ናይ ኣዴኻ እንተኾይኑ ባዕለይ ኣለኹ ኣይትጨንቕ። ይዕበይናስ ኩሉ ሰብ ፀገም ከልዎ ይኽእል እዩ። ናትካ ግን ንዝበዝሐ ፀገም ትብሎ ዘለኻ ሰጊርካ ኢኻ። ሕጂ እዋን ዓቕሊ ጥራይ ዘድልየካ። ኣብ ሓቂ እውን ኮ ካብ ካልእ ዝተፈለየ ፀገም የብልካ። ሕጂ ከዓ ስራሕ ጀሚሮ ስለ ዘለኹ ኣይትሰከፍ።
1: ሕራይ ፅቡቅ ግን
0: ሮቤል ወደይ ኣጥሪኻ ዘለኻ ሞያ ቀሊል ኣይኮነን። ግና ንእሽተይ ስለ ዘለኻ ተገዲስካ እንተሰሪሕካሉ ጠባይ እንተሓዊስካ ኣብ ዝለዓለ ደረጃ ክትበፅሕ ቀሊል። ጥራይ ነብስኻ ሓግዛ ሞ ባዕላ ክትሕግዘከ በጀኻ ይትሕመቕ ዝወደይ ንዓ ሕጂ ናይ ምሸ ስራሕ ስለ ዘለካ ቀልጢፍና ንመስሓ ረሲዒኻ ሽጉርቲ ወዲእና ስለ ዘለና ካብ ስራሕ ክትምለስ ከለካ ተማላኢኻ።

0: ሜኑጋ ቢሌ
1: ዳሃን ሰላም ዲኹም
2: ከመ
1: አርከ
0: ሰላም
1: አርከ
2: ወሶሪ
1: ሰላም ዲኹም
0: ከመ ከና አቦሳ ሰላም ዲኹም ከና ስራሕ ከመ
2: ዳሃን ያም ዳሃን መስል ወገንካ
1: ሓኒ ጅራ ቆርብ ፀማዓት ያመር ዕረፍቲ ኣይስ
2: ኣዋይ ዳሃን ስልሳ እንታይ ይበሃል ኮይኑ
1: ከመይ ከ
2: ዳሃን ሰላም ሰላም
1: ክሓተካና ዓመኹ ማእት ኢሎ ስራሕ
2: ወ እጅ እንዳያት
1: ቀላ ሳሌም ከ
2: ዋይ ሳሌም ሲ እንደ ምናልባት ከይረእኸሎ ማእትያቶ ኮይና እምበር ብቕኒያቱ ይረእኸን ቀኒ ኣብታ ሸውሩም ያቕኒ ይመስለኒ
1: ሓንበካ ሰዓድ ሓረ ሞ ሻክ ብለካ
2: ደቃ ዝዓርከ ኣብዛ ድኳንካ ስራሕ
1: ኣለሃ
0: ፈ
1: ዩ ዛ ዘ

0: كيد اسرح
1: اسرح لي ما حنساب مخفل في تمام. لا امس دقسنا مت

ትሕሶታት መደባት ሞዛይክ ኣብዚ ተዛዚሙሎ ብዛቕረብናልኩም ትሕሶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ምስኣላይ ኣፎም ፀጋይ ብምዃይና ብሓባር ፅኒሕና፣ ከምኡ ውን ክኢላ ስነ ፅባቐ ኤደን መሓመድ እናመስጎንኩ ዝመፅእ ሰሙን ብዝተፈለየ ትሕሶ እዩ ክኸውን ምርኻምና። ክሳብ ሽዑ ሰናይ ቅነ ክኾነልና እናተመነኹ ምስተረፉ መደባት ኤሪቲቪ ሰላም።

0: ዳሓንቲ ኸ ዳሓንተ በት ጥበል ኢልካኒ መነኩልካ ነጢበ
1: ኮፍስ ክበል መታዓልምቲ
0: መታዓልምቲ
1: እታሸለል ደበለኒ መጋድልቲ ዝብል ኣፍ እዩ
0: ዎ ናይ ምንታይ ምግዳል ኢኸምፂኻለ
1: ሓንታል ኣሪካ ዲኻ
0: ዋ ኣነ ንስኻ ምስተጋድልና ኢና
1: ዋዋዋዋ ናይ ብሓቂ ኸዲኻ ከም ተጋደልካ ርሲዕከ
0: ኣኻ እንታ ትብል እንታይ ኢኻ ተሓዋውሰለይ ዘለኻ ኣነ ንስኻ ንስተጋድልና ኢና መዓስ ኣበይ በይናይ ኣምርተ ምረት
1: እስኪ ከም ዝተጋደልካ ረሲዕካ እስኪ መሓል
0: እንታ ፅቡቅ ጌርካ እንደ ዘክረኒ
1: ታዋዋ ኣይትበል ኣይተጋደልኩን ኢልካ እስክጥቃዕ
0: ንመሓልሲ ኣይምዕልኒ ዋ ማስከ ዝኩሉ ካብ ኩናት ፈንቅል ወፂኢናስ ሕጂ ርኢኻ ለካ ኣብ መዓልቲ ፍርዲ ሓሶት ተዛሪብካ ተባሂለስ ናብ ሲኦል ክድርገእ
1: ሕጂ ናይ ፈንቅል ካብ ኣምፃኻ ቆቁርብ ክትዝክር ጀሚርካ ኣለካ ማለት እዩ
0: ወይ ከምዚ ናይ ካሜራ ዓይነት ርኢኻ ለካ ኣብ ናይ ሕሉፍ ዝኽሪ ከዘኩሩ ናይ ኢሎም ርኢካብ ቴሌቭዥን ብጅብጅብጅብጅ ዝብል ንባፅዕኽን ሓራ ክነውፃእ ከለና ናይ ሰርሒት ፈንቅልስ ቆቁርብ ቆቁርብ ዝከረን ኣሎ
1: እዚ ናይ ባፅዕ ናይ ቴሳ
0: ወ
1: እዚ ደቅና ሕጂ ዝርከብሉ
0: እንታይ ኻ እንታ ስኻ ከምዚ ማዕበል ዘናወፃ ጀልባ ንዓይ ሃንጎሎይ ዘናውፅን ዘለካ ስኻ
1: ንስኻ እንበርክ ተዋሃበኒ ትሓስብ ኣለኻ ወይ ንይ ዋላ ንዓይ ኳዓ ካይተጋደልካ ንትብለኒ ዘለኻ ስማዕ ዶ እዚ ኩሉ 15 ዓመት ተጋዲልና ኣቴናስ ረሲዕከ
0: እንደ ሙሓመድ ድሪስ ዓዋተ ሜዳ ክወርድ ከሎስ ምስ ሜዳ ወሪድና ነርና ኢና
1: ላገጥ ኣለኸም
0: ናይ ብሓቂ ይብለካ ካባይ ትከብለካ ካባይ ብከዚ ናይ ብሓቂ እያ ንዛረብካ ትሎ ካባይትካ
1: እዚ ኩሉ በረኻ ክርተት ዝበልናዮ ንባሮንቱ ሓራ ንምውፃእ ክልተ ግዜ ዝተዋግኣናይ ስካን ርስዕ ርስዕ ርስዕ
0: ኣንታ ሓቂኻ ዋይዋይዋይ ሓቂኻ ኣንታ ተቐዳሚት ያ ምንፃብያትን ንበርተቓለይቲ ዝቀቁሩ ክትመፀለይ ጀሚራ
1: ዋወ ወዮ እኳ ተወጊእካ ተሪፍካስ ኣነ ተመሊሰ ተሰኪ መውፅካ
0: ዋይዋ ሓቂኻ ተስፋ ቆሪፅካ ርኢካ ኣለኻ ካብዚአን ዝማርኻን ኢልካ ንሪኢካ ለካ ታ ቡምባ ቀለቤት ኢድካ እቲ ኣቢልካ ርኢካ ኣለኻ ዓዎ ክትብል ከለኻ ምስ በልካ ኣነ ሻዕሊ ይርክበ
1: ኣነ የውፅካ
0: ዋ
1: Ha ha ha ha ha!

0: ኣይኮነ
1: ንስኻ ንዓይ ከተውፃኒ ኣይትኽእልኒ ኢኻ ብለካ ኣለኹ ምክንያቱ ተተውፃኒ ነርካ ሽዑ ገንዘብ ማዓጠትካ ኣነ በተን ገንዘብ ተንችንከ ብኣ ምዘከርኩኻ
0: ሞዮ ግን ኣይተበራበርካ ኣለ ሽዕ ዶ ገንዘብ ነይሪ
1: ሞተ ዝነብርከ ማሓተትካ ነ ነርካ
0: እንተይ ከም ዝራም ደግደፎ ኣነ ስኻ ተረድአካ ኣለኹ ናይ ቀደም ናይ ዘበነ ትሩብል ያ ክትዛርብ ዘለ
1: ኣብ ኩናት ናይ ትሩብሉኸ ነርና
2: ኣሊና
0: ንስኻ ሕማም ኣብነዚያ ንሒዝካ ዘሎ
1: እንታይ ኣብነዚያ ኸ
0: ሕማም ምዝንጋዕነት ሕማም ርስዕ በሊዕኻ ከለካ ኣይበላዕኹን ተነጊርካ ከሎ ኣይሰማዕኩን እናበልካ ርኢኻ ዕድሜካ ምሕፃር
1: በመስ ፍምታኻ ንዓይ ተፈራርሓኒ ዘሎ ኣነስኻ ምስ ኣብ ምምፃ ናይ ናፅነት ቃል ተሰያቡ ተሳቲፍና ነርና ኣጋዲድና ነርና
0: ኣልጣልዓርክ ኣጠራጢረካ ምስ በል ስምዓኒ ስምዓኒ ሕጂ ንእግረ መንገድተይ ክብተነካ ኣይፅኒ
1: ብዛዕባ እንታይ
0: ኩ ሓደ ቤተሰብ ካብ ደገ ዝመፅ ኣሎ
1: ኣራ
0: እዚ ሰብ እዚ ኣብኡ ኣብ ደገ ተወሊዱ ኣብኡ ዝዓበየ ንሱ ሕጂ ብዛዓቃሲ ናይ ህዝቢ ኤርትራ ሓደ ዝተፈላለዩ ዛንታታት ዝሓቆፈት መፅሓፍ ክሓትም ይሓስብ ኣሎ
1: እሞ
0: ሕጂ ንሱ ከም ዘዕለለኒ ናብ ብዙሓት ተጋደልቲ ከይዶም ብዛዕባ ውዕሎኦምን ጅግነቶም ንምንጋር ኣብዮምን ምስ በለኒ ኣብኣ ከለካ ኩዕካ ንስኻ ኣብዛ ቅድማ ዓይነ ቅጅል ኣይብለኒ
1: እሞ ኣነ ዳ ብምንታይ ክቅጅለካ ኣነ ዶ ተጋዳላ የለካ ነረ
0: ዘይኮነ እዛ ንዓመታት ዘየገልገለትካ እኳ ዳ ሃስያትካ ዘላ ፀጋመይታ ዓይንኻሲ ትክሕሰካ ኣጋጣሚ ክንትፈጠር እምበር ተራእዩ
1: ከመይ ከመይ እዛ ጥዒት እናጠለመትንስ እዛ ሸንቋር ክትክሕሰኒ
0: ስማዕ እዚ ሰብ እዚ ኣነ ካብ ብዙሓት ዕሩክቶ ስማዕ ኩዕላል ናይ ሜዳ ፍፃሜታት ናይ ሜዳ ክዕል ስለ ዝስማዓኒ ናይ ብሓቂ ተጋዳላይ መሲልዎ ዘሎ
2: ሕራይ ተጋዳላይ መስፍን
3: እንታይ ዲ ክብለኪ ድልያ ኣዛሚት ኣብቲ ዘለኹዎ ዓዲ ሓደ ፃዕዳ ዓርኪ ኣለኒ ብሕብሪ ቆርበት ኣፍሪቃውያን ቆናጅ ደቂ ኣንስትዮ ብጣዕሚ ብዘይ መጠን እዩ ዝድና
4: እሞ ሕብሪ ዩ ዶ ዓጅብካ
3: ብዘይ መጠን እሱ ኣብ ፎካስ ኦን ኣፍሪካ ትብል ንዓባይ መፅሄት ማናጀር ኮይኑ ይሰርሕ ዓመታዊ ድማ ደቂ ኣንስትዮ ኣፍሪቃ እናወዳደረ ኣብ ግበር እዩ ዝጥቀመሉ ፍቓደኛ ትኾንኪ ብዘይ ቅል ዓለም መልክዕኪ ከወዳድረከ ወይ ከዓ ውተ ክኽእል ኢለ ሰዛሕሰብ ቀደዋ ብለኪ
4: እሞ ድሓን ሕጂ እንዲካ ትነግረኒ ዘለካ ሓስበሉ ምስ ስራሕና ምዝራብ ከዓ ከድኒ
3: እንታይ ፀገም ኣለ ዋላ ብቴሌፎን ዘይዛረብ
4: ቴሌፎን ክንወሃብ ገለብ ስራሕና ፈቕዶ ኣይኮነን ድዩ ድሓን ንስኻሞ ቴሌፎን ካበን ኣነ ባዕሊ ይድውለልካ
3: እንታይ ሞ ፀገም ኣለ ዋላ ብስራሕ ክመፅ ደ የዛርበኪ
4: ኣብኡ ብቐሊሉ ክትረክበኒ ትኽእል ኢኻ ድሓርካ ዓመታዊ ዕረፍ ተወሲደ ኣለኹ ድሓን ፀገም ይብሉ ናትካ ምሃበኒ ኣብዛ ሰሙን እዚ ኣግድን ድውለልካ
3: ደወልካ ፅበአ እሞ ክማላ ቆርብ
4: ድሓን ኣብዛ ባንኪ 100 ሜትሮ ካይትኸውኒ
3: እንታይ ፀገም ኣለዎ ሞድፍእ ዘይብለኪ
4: ድሓን ቅርፀይ ክሕሉ ኢለ የ ዝቀሳቀስ እምበር መኪና ኮላትን
3: ደወልካ ፅበአ ባይ

0: ሓንጣን ንሱ ሓደ ካልኣይ ካ እንተዝርከብሲ ናይ ክልቲኹም ዛንታ ማእኸለኒ ስለዝበለኒ ኣነኸ ነዚ ናትካ ታሪክ ሕልክልክጥንግድግድግ ኣቢሎም ስነገር ኮነ ህልካ በጃ ካባር ክበኒ ስለዝበለኒ ከጉር ሓካ ኢለ
1: ኣንታ ሓቂ ካዲኻ ኣነስ ዝተሓላለኸ ታሪክ ኣለኒ
0: ታግደፈና ንቀደም ሓቂ ክንብል ዝሓቀቕናይ ኣኽለና ኣብዛ ክዛ ባዕሎም ርኢካ ኣለካ ከምቻቲ ዘይገርካ ከይሓልበልካ ብኣሊፍ ኢካ ትዓልፍ ሕጂ ኣነ ንስኻን ዛንታታትን ስእልና እንደንህቦ ንስኻ ዶላራትና ክሕሶና
1: እሞ መዓስ ዝፈፀምናዮ ማዓስ ከ ንሕና ርኢኻ ናብቲ ናብቲ ክንብል ከለና መሳሕቱና ተጋዲሎም ሲ ዳሓር ከ ኣብዛ ሃገር እዚኣ ንግዜ እምበር ንሓዋሩ ተቐቢሩ ዝተርፍ ሚስጥር ኣሎ ድዩ ተተተሓዝና ኸ
0: ኣይ ተሓዝና እዚ ታሪክ ኮናይ ብሓቂ ዝተፈፀመ እዩ ዋናታቱ ምንጋር ስለዝኣበዩ ንሕና ከዓ ርኢኻ ለካ እዞም መፃ ወለዶታት መታን ክመሃር ኣለው ፀላእትና ድማ ርኢኻ ከምዛ ትሪኦም ዘለካ ከዓ ከምናቶም ትላንታ ምሲኢሎም ይፅሕፍዎ ስለ ዘለዉ ሲ
2: ክንቅድሞም ኢልና ኢና እንተይ ኢልናዮም ይትረፍ ዳ ክንዕተሲ ክንሽለም ኢና ብለካ ኣለኹ
1: ክንሽለም ዲኻ ትብል ዘለካስ ዋላ ክንሽመም
2: ካብዝሓሰብካይ ሓሳብ ዘይትንገረኒ
0: እመነን እዚኣ ገበን ዘይኮነት

0: ፍሊትን ፅብቕትን ሜላ ኣወራራስ ታሪክ ወለዶታት እያ
1: እሞ ኣነስ ብሓቂ ተጋለላ እየ ነይረ እዚ ዓይነይስ ኣብ ኩናት እያ ንቆይረ 15 ግዜ ኩናት ተሳቲፈ ኣነስ ክንደይ ግዜ ሞይተ ተስአ
0: እንታይ
1: ባ ተወጊአስ መስፍን ደድሕረ እንዳኸደ የልዕለኒ ነይሩ ክብል ኣተስኻናይ ባዓቃ ዲኻ እንታ ክጅኻ ንደኣይተሕፍረና ሞፅባኸ
0: ሓንጣል ኣነ የላገፅ ኣይኮንኩ ዘለኹ ጥራይ ሕራ ይበለን በል ባዕለይቲ ጉዳይ ክውድእ ኣልከ
1: ግደፍ መስፍን ግደፍ ፅባሕ ንጎ ኣብ ገበን ከይተእትወ ናብለካ ፅባሕ ንጎ ስእልና ምስ ወፀየ ፈለጥትና እንታይ ክብሉ እዮም ዶስ ክንጠፍእ ኢኻ ሓሲብካ
0: ተረዳእ ንባ ዋላ ንዕኮ ክነሽኩዕ ኢና
1: ከመይ
0: ካብቲ ክፍሊትና 75% ምስ ሓበና
1: ወይ
0: ስምዓኒ እዚ ታሪክ ናይዛ ሃገር ብምንደማንም ዝፀሓፍ ስለ ዘይኮነ ኣቋርፆ ንብሎ ወይ ስምዓኒ ኣነ ኮነ ቢዝነስ ኢለ ዘእትወካ ዘለኹ በር ፈትያ ከይመስለካ
1: እንታይ ዳ ኮንካ እዛ ዓይነ ክብላናትካ ስለ ዘይነጠቐት እንታ ካብዛ ትፍለግኒ ዘለካ ገበን ሪኢኻ ለካ ኣነ ንዓኻ ዓይንኻ ኣንጢቆ ኣብ ገበን ከ ኣትሕሸኒ ሕራይ እንደበለና ክንጠቆካ ዓይንኻ
0: እንታበጃ ሓይለካ እዝተዳሊልካ ዘለዎ ዶላር ስለ ዘይፈለጥካ ይኳ
1: እሞ እንታ መስፍን ሓሳዊ ናይ ምድጋም ክእለቱ ዜሮ ይብለካ ኣለኹ ኣነ ፅባሕ ንጎ ከምዝናትካ ወስለተለ ስለ ዘይክእሎ ከግዳዕካ ክእል
0: እታ ድሓን ክትሎም ዶ ኢኻ ኣነስ ዶር ሓሪደ ደለም ኢደ
1: ወይ እቲ ቢል ዋቅዕ ምዃንስ ብቀሊሉ ታሊ
0: ዘርእካ ሞ ዝለካ እንታይ ዳ ኮንካ ክንፅቡቅ ብዛዕባ ከተዛርብ ክስፀፍዓኒ
1: እንታ ንስኻ ዲኻ ፀፊዕኻ ንወላ ኣነ ፀፊዐካ
0: ርኢኻ እዚኣ ግብራዊት ኣብነት እያ ንሓደ ሰብ ከዓ ድብር ኢልካ ስልብጥ እንተዳ ኢልከ ንጠራጠር ይትረፍ ዶ ዘረባሲ ነዚ ፅብዒት ገፅካ ማርማር እናበለካ ካ ኣጠራጢረካ
1: ሓቂኻው እንታይ ናይ ዝክቃወመካ ዝፅናሕኹ ዝሓሪቀ ዝፀፋዓኹካ ኮ ይመሲልኒ በቃ በቃ በቃ ኣሚነልካ ኣለኹ ዝመስደካ ግበር ይብለካ
2: ኣለኹበርቱ ብልሽዋ
3: እምበኣር ሕጅስ ሕሉፍ ሓሊፉኩም ብጅግነትን ጀጋኑን ድለላ ጀሚርኩም
0: ኣታሕሙም ኣፍካኣክብ ንዓኻ ምንታይ ነፊዕካ
4: ስለምንታይ ስለምንታይ ስለምንታይ ትሕስቡ ይትረፍ ዚ ክንዲ ገለ ክንዲ እምባ ዝኸውን ሓሶት ንኣሽቶ ሓሶታት እኳ ዓብ እምነት እዮም ዘስእኑ
1: ሓቂኻ እንዲኻ ተስፎም ንሪኢኻ እዘጂ ክንዛረቦ ዝፀናሕ ሓቂ ድመሲልካ ጭርካን ኮ ይዳኣላ ኮይልና ርኢኻ ለካቲ ግዜ መሕለፍ ንስእነሉ ብኸምኡ ንድኸምኡ ጌርና ንሕልፍ
4: ሓቂኻ ሓቂኻ ንስራዕ ዘይተዓደለ እምሮ ኣብ ምምሃዝ ሃጠውቆጦ መዘና የብሉ ምስሉ እያ ንምንታይ እሞ ነፍስኹም ዘይትመስሉ
0: ማታ ዘይትገድበና ንመዳ መሲልና ንረኣየካ ኣለና
4: ስምዑ ስምዑ እቲ ሓያልን ድኹምን ጎንኹም ናይ ገዛእ ርእስኹም የእምሮ ምዃን ፈሊጥኩም ንእምሮኹም ብዝግባአን ብስርዓትን ኣሰልጥንዎ
1: ሓቂኻ ሓቂኻ ተስፈመይ ግን እዚ መነ ንብለካ ኣለኹ ጭርቃን
4: ስቆል እዚ ነቲ ወዲ 5 ዓመት ወድጓልካ በሉ ጭርቃን ብመን ጭርቃን ኣብ ልዕሊ መን ከዳኣላ እዚ ሃገር እዚኣ ብጭርቃን ድያ መፅያ እቶም ጀጋኑኸ ብዳኣላ እዮም ሓሊፎም
0: እታ ግደፈና ዶ ንዛናጋ ዒና ዘለና ግደፈና ተስቦም
4: ዘናጉዑ ዘይኮንኩም ከተዘንጉዑ ይኹም ደሊኹም ፎ ከም ሓሰማ ደቁኹም ክትበልዑ
3: መሲልኩም ዳኣ እምበር ኩሉ ኤርትራዊ ንናቱ ታሪክን ጅግነትን ኣለዉ
4: ንምዃኑ ኩሉ ዝተኮሰ ጅግና ድዩ ጅግና ዝበሃል ከ እቲ ዝተኮሰ ጥራይ ድዩ ነዚ ሃገር በብሞይኡ መን ዘይተቓለሰላ ንስኻትኩም እውን ማህደርኩም ሞ ገንፅሉ ኮይተኮስኩም ዝሰነድኩምዎ ታሪክ ኦሆይ ሓንጣል ኦሆይ መስፍን ክብለኩም ይታ ሰለፋት
1: ናናይ ብጫ ለናናይ ብጫ ለ
4: ይሕሸኩም ትሉ ትሉ ጥርግበሉ
1: ትሉታኣታኺድ
4: ዶ
3: ምኻን ንስኻትኩም እንታይ ገይርኩም እቶም ስራሕቲ ቕያ ኣነምባል ንሕርዳ ኣብዕ ከም በዓል ዚኣቶም ዘረቐኛታት ዘይንሶም ክመስሉ ግድል እዩ ወረገና ኣጋንእ ምስ ተሰብሩ ሳርማታት ንሕናይና ጋንእ ክብሉና እዮም ይኽደነና

0: Ciao amore. Del cavi? Uan sura semi akandi. Ui, baba klak gabralo. Kan sholo khoftol len. Ciao. Ma.
1: Wa.
0: Atfil zaliki.
2: ባባቱ ማኪኑኡ ክላክ ጌራ ኤሽ ወኤሽ ክትበፀሕካ ሓቀይ
1: ዳሓር ከዓ ንስኽ ንባዕልኻ ኣብ ክራይ ገዛ ተቕመጥ እዚ ባባዶ መኪናዶ ቢቢቢላዶ ገለስተያምቶ
3: ስድራ ቤት ኣርኣ ተወሳኺትሎ መኪናስ ንስኽ ብንእሽተ ክንዓኺ መፃወቲት ኢሎም ምስ ገዝኡልኪ ይትረፍ ዶኽውን ንዋስ ወነ ተሰቂሎም ኸፈልጡ ዶ ትብል እዮም ይኽ

0: ርኢኻ ሓንጣል ኣብዚኣ ከለኸና ሰታሪት ቦታ ኒያላዶ ሜድያን ክንብል ርኢኻ ኣለኻ መፍቶ ሓሳዳት ከም በዓል ተስፎን ኮይና ፀኒሕና
1: እሞ ቅድምካ እንዲኻ ክትሓስባ ነይርካ ሪኻ እዚ ሰንካም ተስፎን ከማን ምስጢርና ኣይንፈለጦ ነሩ ሕጂ ኩላ ታውጥን ኣብ ኣብጥን ከብላ
0: ሓንጣል ተስፎን ኮ ናይ እምሮ ሕማም ዘለዎ ካፋ እዩ እዞም ካላታት ከዓ ንሪኢ ከለካ ንሓንቲ ጉዳይ ንሸዓ ዝክርዋ እንበሪ ካብታ ቦታን ካብቶም ሰባት ንርሕቕ ምስ በሉ ኣብኣ ከላ ኣታ ከዮም ዝርስዑ
1: ከምኡ ጂ
0: ከመይ ዳ ዋ ስለምንታይ ድና ንሓደ ሰብ ዘይዝክርወይ ረሳዕ እንድሕር ኮይኑ ናይ እምሮ ፀገም ገይሩ ኣሎ ንብሎ
1: እንዲ ኣነ ዳ እሞ መዓስ ተፀሊለ ስለ ዘይፈለጥ ስ ከምኡ ምዃኑ ተፅሚ ፍፅሚ ፍፅሚ ይፈለጥ
0: ኣነ ከ ተፀሊለ ዶፈለጥ እዩ ኣላስኻ ናታ ናይ ሻርሻውራ ርእሰይ ምስ ተሃረምኩ ተኸደኒ መሲልኩም ሕድ እንጀሪ ክትብሉ ዝሓሰብኩም ድሓር ቀልጢፍ ክዝክር ምስ ጀመርኩ ዘቋረፅኩም ኣዲካ ዘኪርካ
1: መፀት ድማ እዛ ዘይንስኻ መምሳል
0: ኣታሰብ ዝደጋግመልካ ዘለኹ ነቲ ዛንታ በታን ክዝክሮ ኢል
1: ምስፍን ኣነ ዝፈርሕ ዘለኹ እቲ ንሽከዓ ዝሓሰብናዮ ድሓር ኢኻለኸ ሰብ ምስ ተቐበለና ዝተጋደልና እሞ ጅግንነት ዝፈፀምና ኮይኑ ከይስምዓና
0: ዝፈርሕ በዓልና ክንጅበስ እቲ ስእሊ እኮ ሪኢኻ ናይ ቀደም ናይ ብንኣሽቱና ሰባት ከምዚ ዝለልና ኢና ንገብሮ ኣነ ንስኻን ጥራይ ከም ንፈልጦ ኢና ንገብሮ
1: ማሺ ማሺ ማተ ኮይና ማሺ ኣነ ኮ ብምትላል ከይነኣትዋ ኮ ይፈርሐ
0: ዋይ ዓሻ ደ መስን ኩሉ ተዳልየል የ ቀሰን ጥራይ ሕጂ እዚ ጋሻ ከይመፅ ከሎ ሓንቲ ክላበወካ እወይ እዚ ጋሻ ኣዝዩ ጎራይ ኤርትራዊ ብዛዕባ ንብሱ ከምዘይዛርብ ስለዝፈልጥ ትውዲትና ከይግጥሞ ኣነ ብዛዕባ ናትካ ጅግንነት
1: ኣነ ድማ ብዛዕባ ናትካ ቁራፅነትን ቅያን ኣብላ ዶ ሪኢኻ ለካ እ ምሕሳውን ውዳሴ ኮንቱ ንሪኢኻ ለካ ካብ ብዛዕባኻ ብዛዕባ ካልእ ክትዛረብ ከለካ ይቀልል ምክንያቱ ውሽጥኻ ስለዝማጎተካ ቀልጢፍካ ክትግጠም ትኽእል ኢኻ ወረይ መፃልካን እዩ
0: ከምኡ ኢለ እንድ ዝኣ ሕጂ ናልካ ንትጋሻ ሪኢኻ ሕጂ መፅሉ ሪኢኻ መፅሉ ሕጂ ሓደራ ዝብለካ ሓደራ ዝብለካ ኩሉ ቋንቋና ከምዚ ናይ ሜዳ ክመስል ክኽእል ኣለዎ ወይ ከምዚ ራሕባ ጥሙዕ ዓራርብ ስቂካ ሰሜናዊ ምብራቅ ሳሕል ሂምቦል ገለመለ ገለ ዝብል ምሻልካ ከምታ
1: እታሶም ቀረፅያቶም ካበይ ናብኢኻ ትወራጭፎም ከለካ
0: ኣብ ሰከንድታ ተሳሓላ ዘዊረ መሊሰካ
2: ኣንቱማይትስሓኡ ሞባይል ምሽ ክሰምዕዋ ፀኒሕኩም ሕጂ ክፍሉጥ እዩ ጓል ሃፍታ ማት ብቐበጥበጢ ዓብ እንድሕር ዶን ጌባ ባህቋያቁኒ ገሊላ ያ ክፃወተሉ ፀኒሐ ፍሉጥ
3: እዩ ንስ ክኸዳብ ከመይ ገጢምኪ ዶስ ክልቲ ክንጅዋ ይኸ
2: ኣታ ማንጢስ በዚ ገጅፍ ኢደ ገይረ ጁ ከይብለካ ሓራይ
3: ስምዕ እስኪ ሕጅስ እቲ ድዑልኪ እቲ ዝገደፍ ኩሉ ቀጠፍ ስለዝወድዑ ድደው ኢሉ ክጣ
4: ይገርመኪ ኣነ ብንዳዝማም ከምዚ ዕንዝራ ንህቢ ኮልል እንዳበልኩ ዘሽታቕል ኣሳሳይ ዘይኮንኩስ ብሕንቃቕን ቁብጥሮትን ዝዓበኹ ጓል ዳህራናት ስንጡቓት ሰቪላን መካይንን ምዃነ እዩ ዝፈልጥ
3: ፋሒላ ኣቲ ክንደይ ተሓስ ምንታ ክትረክብ እንታይ ገበረክ ዝወዲ
4: ኣቲ ደዳብ ንወዳት ከምዚ ኢኻ ትገብሮ ንስኻ ጓል በጃኽን ምዃንካ ትነግሮም እሞ ንሳቶም ድማ ተኸናኺኖም ኣብሊዖም ኣስትዮም ክሕዙኻ ውዕሉ ሰዓት ምስ ክትብል ከለካ እውይ ባባ ዝኣትወሉ ሰዓት ስለዝኣኸለስ ክኸይድ ኣለኒ ትብሎ ንሶም ከ ናይ ታክሲ ኢሎም ናይ ኩንታ ጣፍ ክዝኸውን ፋካ የድዮኺ ፈፃር ጓል ዓላማዋን ክተገጢሞም ከ ዳ ፋታ ወሲዶም ፋታ ክኣደግዲጎም ብኣውቶቡስ ኪድ ኢሎም ሓሙሽተ ናዕፋክብኽ
5: ዘድሓይሽ ዋንቲ ሰብ በጃሂለክ ሎጂክ ተዘረቢ ነብስኻኩ ከም ዝገበርካ እዩ
2: ሚኮ እዚ ትብሎ ዘላኩ ንዓ መናበርያ እዩ ኣነ ይኹን ንስክት ከመይ ኣቢልና ኢና ምክንፈልጦ
4: ውይ ኣንታ ኣዚተይ ንስኻ ከምዞም ፋታ ብሊኦም ብኣጋር ዘፋኑ ውዲ ክትግጥሚ
2: ማዕረይ ኣነ ኮ ብስነስርዓት ተቆንጥ እየ ዝዓበኸ እየ ኣይሕሱ ይሰርቕ
3: ኣሰይ ዛጓል ኣቲ ንዓ ክዝወሰደ ኮ ኣምላኽ ዝዓደሎ እዩ ረኣይዎሞ ረኣይዎሞ ኣብ መንጎዕን ዘሎ ፍልሊ እዋይ ምስ መዕበያ ክጥፍእ ዝበሃል እኮ ከምዚ
4: እውይ ኣዴዳሃብ ንዓ ክምልሰልቲ ግዜ ዝበሃል እንዲ ዘይብለይ ኣዚተይ ግን ከምዞም ብኣጋር እግሮሎጂ እንዳመሃሩ ዘፋኑ ከኣፋኒኺ ከማና ሜካናይዝድ ዓርካሓዚ ኢለ እየ ዝመኽረች

0: ሎሚ መደብና ብዛዕባ መስርሕ ምፍራይ ጨው ኮይኑ ጨው ብምንታይ ይስራሕን እንታይ ዓይነት መስርሕ ይሓልፎን ዝብል ኮይኑ ኣብ ንኡስ መደብ ቃል ምሕትት ምስ ሞያዋን ድማ ብዛዕባ ማሽናሪ ዝድህስስ መደብ ይክህልወና ሓቢርና ንከታተል።
1: ካብ ጥንቲ እዋናት ሒዙ ጨው ሓደ ካብቶም ክቡራት ማዕድናት እዩ ነይሩን ዘሎን። ሓደንቲ ካብ ቦታ ናብ ቦታ ኣብ ዝንቀሳቐሱሉ እዋን ነዊሕ ጉዕዞ ይጓዓዙ ስለ ዝነበሩ መግቦም ከይበላሾ ጨው ከም መከላኸሊ ይጥቀምሉ ነይሮም። ጨው ብሶድየምን ክሎራይድን ዝተባሃሉ ባእታታት ዝቆመ ኮይኑ ኣዝዩ ሕሱርን ኣብ ዓለምና ብዘይ ጨው ሂወት ኣሎ ክበሃል ኣይክእልን እዩ። እምበኣር ካብዚ ምርኮስ ብምግባር ጨው ኣብ መዓላ ቅድሚ ምውዓሉ እንታይ ዓይነት መስርሕ ይሓልፍ፣ ክንደይ ደረጃታት እዩ ኸ ዝሓልፍ ንከታተል። ጨው ብሰለስተ መንገዲ ይሓልፍ፣ መህፈፊ፣ መሕፈሲ፣ መፍረይ ጨው ተባሂሎም ይጽውዑ። ከምኡ ውን ኣብ ትሕቲ መሬት ኣብ ቀረባ ተኸዚኑ ዝርከብ ከውሕን ጨው ናብ ትሕቲ መሬት ብሓይሊ ድፍኢት ማይ ብምእታው ነቲ ተኸዚኑ ዝነበረ ጨው ድሕሪ ምሕቃቕ ብፖምፕ ሃውስ ካብ ትሕቲ መሬት ድሕሪ ምውፃእ ነቲ ማይ ብምህፋፍ ዝተፈላለዩ መስርሓት ብምህፋፍ ጽሩይ ጨው ይፈሪ። ኣብ ዓለምና ብብዝሒ ዝዝውተር ኣገባብ ኣሰራርሓ ካብ ባሕሪ ማይ ብምጭንጓዕ ኣብ ዓበይቲ ጋብላታት ብምእታው ብፀሓያዊ ፀዓት ኣህፊፍካ ጨው ምፍራይ እዩ። ፀሓያዊ ምፍራይ ጨው ተባሂሉ ድማ ይፅዋዕ። ኤርትራ እውን እዚ ኣገባብ ኣሰራርሓያ ትጥቀም። እዚ መስርሕ ኣገባብ ከዓ ሰለስተ ነገራት ይጠልብ፤ ማይ ባሕሪ፣ ማይ ዘየዝሩቕ መሬት፣ ብርቱዕ ፀሓያዊ ፀዓት፣ ንፋስን ትሑት መጠን ጠሊ ኣየርን ዘለዎ ከባብን እዮም። መስርሕ ምፍራጮ ክጅምር እንከሎ መጀመርታ ካብ 3.0 ክሳብ 4.0 ባዶ ቢኢ ሕፍተት ዘለዎ ማይ ባሕሪ ብዓበይቲ ፖምፓታት ብካነለ ኣቢሉ ናብ መህፈፊ ጋብላ ይኣቱ። ኣብ ጋብላ ኣስታት 75 ሜታዊት ትሕዝቶ ማይ ካብ ማይ ባሕሪ ከም ዝሓፍፍን መጠን ሕፍሰት ድማ 150 ቢኢ ክሳብ ዝበፅሕ ከም ዝፀንሕ ይግበር። ኣብዚ ግዜ እዚ ካልሽየም ሳልፌት ዝግ ይብል ቀፂሉ ናብ መፍረይ ጨው ከም ዝሓልፍ ይግበር።
2: እተን ግራት ሰለስተ ዓይነት ግራት እየን ዘለዋ። ሓንቲ ኢቫፖሬተር መህፈፊ ማለት እዩ። ኢቫፖሬተር ካብ ሕጂ ካብ እትኸሉ ሕጂ 4 ቡምያ ክሳብ 15 የጥንሓልና ማለት እዩ ይሃፍፋው። 15 ምስ ኣኸለልና ከዓ ናብ ኮንስትሬተር ሕፈስ ማለት እዩ ኣብ ይኣቱ። ኣብ ኣካባ ከዓ ካብ 15 ክሳብ 24.5-25 ቡምያ ዝኸውን ዘሎ ናብኡ የጥንሓልና። ኣብኡ ምስ ሓፈሰልና ከዓ ናብ ክሳሳያዘር ካብ 25 ወይ 24.5 ዘሎ ክሳብ ዳኣኽለልና 30-29.5 ገለ እዩ ኣቱ። ናብኣ መሰበለ ከዓ ናብ ምሕፋስ ክስታይ ኮይኑ ሎ ማለት እዩ ይሕፈስ።
3: መስርሕ መፍረጫው ካብ ሓሊባይ ካብ ባሕሪ ጀሚርካ ክሳብ መፍሪ ክርስታላይዘር እዩ ዝጀምር። ካብ ባሕሪ ንብል ከለና ብፓምፒ ተጫንቂዑ ናብ መህፈፊ ይእቱ። ካብ መሕፈሲ ከዓ ናብ መፍሪ ክርስታላይዘር ንብሉ ንሕና።
4: ማይ ባሕሪ እዚ በቲ ከናል እኳ እዩ ምስቲ ምልኣት ባሕሪ እኳ እዩ ድኸይድ። እቲ ከናል እታ ባሕሪ እንተመሊያ እቲ ከናል ክመል እኳ እዩ። እቲ ከናል እንተመፅእ ንሕና ማይ ስለ ዝንረክብ ተጨንጓዒት ፈኒና ሲ ማይ ና ንሰድድ ማለት እኳ እዩ። እቲ ማይ ሰዲድና ቀዳማይ ትግራት ኣላ ኣብዚኣ ናይ ኦቨሬተር ናምበር ዋን ትበሃል ሲ ኣብኣት እዩ ጨው ደከፋፍሉ ሰባት ኣለዉ ብኣ ገይሩ ናብተን ናይ ጨው ድሓት ዋገራት ናብኣን እዩ ትሰግር እጂ ባሕሪ ሲ ብከናል እዩ ድኣት ዋና ንዓና ትጎድል ከሎ ከዓ ምስቲ ምልኣት ባሕሪ ብከናል እዩ ድምለስ ምጭንጋዕ ማይ ባሕሪ ተድልየና ማይ እቲ ማይ ላዕሊ ሃፍ ክብል ኣለዉ። ሕጂ በታ ተይድ ንሪኦ በታ ሞባይል 0.7 እንተኮይና ግድን ንዓና ተስርሓና እያ እጂ ተገዳሲ ነገር እቲኸናለ ቀድሚ ውሽጢ ባሕሪ እንተዝኸውን ንቐፃሊ ከማን መሰራሕና ንሕና ንባዕለን ስሕበት ስለ ዘለዋን 0.7 እንተበፂሐ ንሕና ኣብኡ እንተወሊዕና ዋላ ብክልቲአን ተስራሕና ትኽእል እያ። ንምንታይ ስሕበት እዩ ደድልዩ ትማይ መበገሲ ማእተው ኸናለ ኣለዉ እንዲ እቲ ምልኣት ከዓ ንላዓለ እንተኮይኑ ከዓ ስሕበት ንሳ እንተወሊዕና ተጨንጌድ ማይ ትስሕበያ ባዕላ ማለት እዩ።

0: ኣብዚ መስርሕ እዚ ሕፍሰት ማይጨው 29.5 ዲግሪ ሰንቲግሬድ ምስ በፅሐ ሓድሽ ማይጨው 25.5 ቢኢ ዝሕፍሰቱ ከም ዝኣትዎ ይግበር። ዘድሊ ርጉዲ ናይ ጨው ማለት 14 ሰንቲሜትር ምስ በፅሐ ጨው ናይ ምፍራይ መስርሕ የቋረፅ። ድሕሪ እዚ እቲ ዝፈረየ ጨው ብሃርቨስተር ወይ ከዓ ብሎደር ከም ዝእከብ ተገይሩ ገለገለ ምስ ጨው ተሓዊሶም ዝፈርዩ ባእታታት ናይ ጨው ፅሬት ከጉድሉን ኣብ ጥዕና ሰባት ናይ ጥዕና ፀገም ክፈጥሩ ዝኽእሉን ንምእላይ እቲ ዝተሓፍሰ ጨው ብሓፃቢት ከም ዝሕፀብ ይግበር። ኣብ መወዳእታ ናይ ምሕፃብ መስርሕ ምስ ሓለፈ መጠን ጠሊ ንምጉዳል ኣብ ዝተዳለወ ቦታ ንኣስታት ሓደ ወርሒ ኣብ ቅሉዕ ቦታ ብፀሓይ ከም ዝነቅፅ ይግበር። መጠን ጠሊ ትሕቲ 300ታዊት ቅድሚ ምዃኑ ብላቦራቶሪ ምስ ተረጋገፀ ናብ ዝቕፅል መስርሕ ማለት ኣዮዲን ናይ ምሕዋስ መስርሕ ይፍፀም። ድኹም ጨው ንምድላው ከዓ ፀረ ኣውሊ ቀመም ብምሕዋስን ካልኦት መስርሓት ሓሊፉ ኣብ ዝተፈላለዩ መትሓዚታት ከም ዝዕሸጉ ምግባር። ኣብ ላቦራቶሪ ዘድሊ መርመራ ተገይሩሉ ብቕዓዙ ምስ ተረጋገፀ ንመሸጣ ድሉው ኮይኑ ይቐርብ። ኣብ መወዳእታ ጨው ኣብ እንጥቀመሉ ግዜ ኣዮዲን ዘለዎ ጨው ሳሊና ክኸውን ይግባእ። ምክንያቱ ኣዮዲን ዘይብሉ ጨው ኣብ ጥዕናና ብዙሕ ፀገም እዩ ዘምፃልና። ኣብነት ሕማም ግሮንግሪት ክንጠቅስ ይከኣል። ስለዚ ካብዚ ሕማምን ካልእን ክንድሕን ምርጫና ኣዮዲን ዘለዎ ጨው ሳሊና ክኸውን ይግባእ።
1: ኣብ ሓሪባይ ክሳብ እቲ ድፈረየልና ጨው ዘሎ ዓቐኑ ማለት እዩ ክሳብ 3,000 ቶን ሓፍሰልና ማለት እዩ። እዚ ድፈረየ ዘሎስ ካብኡ ላዕሊ ኣፍሪናስ ንህዝብና ክነገልግለሉ ካብኡ ላዕሊ ክንሰርሓሉስ ንደሊ ማለት እዩ።
2: ናይ ጭቃ ኣሎ ማይ ይህርም ከሎ ብዙሕ ብድሆታት ኣሎ ካብ ግራት ናብ ግራት ይሰልካካ እዘታ እናተጠንቀቕካ ኢኻ እዚ እቲ ብድሆታት እምበር ካሊእ ኣብዚ ቦታ መራ ብዙሓት ብዙሓም ኣብዛም ደቂ ዓዲ ከዓ ይሰርሑሎ ብጃካይ ሕጂ ኣብዚ ቦታ ብምስራሕና በዚ ናይ ህዝብና ነግልግል በዚ ከዓ ንሰርሕ ማለት እዩ።
1: ቀደም ኣብ በረኻ ወፂኻ ከምዚ ክትስራሕ ኮይኑ ጨዋይ ስማዕኒ ነይሩ ሻሎ በዚ ጨው ከም ንፈረ ከምዚ ኣይንፈልጥና ነርና ከመይ መፅእ ንበልዕ ጥራይ እምበር ብን ክንመፅ ኣይንፈልጥና። ሕጂ ኣብዚ ቦታ ምሳእተኻ ክብሉ ትፈልጦ ድሓኒ ካብዚ ብዙሓት ካብዚ ወፃኢ ኣብቲ ኣጋራት ኬና ንሰርሕ ኣብቲ ናይ ንጎካ መፅ ኢኻ ኣብ ዝሰርሕ ማለት እዩ። እዚ ቦታ ድሓኒ ምስቲ በረኻ ምዃኑ ሳይ ምዃኑ ወላ ሓንቲ ሳይድ ተብለሉ ፅቡቅ እዩ ናይ ቦታ ስራሕ ሰብ ዝኾነ ኣብዚ ቡድሆ ድሓኒ ብዙሕ ቡድሆ የብሉን ኣብዚ ማይ ካሃር ከሎ ጭቃ መፀካ ጭቃ ኸውን እቲ ወፃ ማይ ትንዕኻ ኖርማል ድስገር ክስታይ እዩ ስገር ቡድሆ እዩ ዓብ ቡድሆስ ስታይ ክሳብ ሕዚ ሳይርአና። ኣብዚ ክብሎ ዝደሊ ከዓ ነቶም ከማይ መንእስያት ዘለዉ ናብዚ ብሕጂ ዝመፁ ድዮም ኣብዚ ዘለዉ ከዓ እዚ ወላ ቦታ ሃር ኮይኑ ክፀልዎ ክህሉ ብዓቕሊ ጌርካ ግን ኩሉ ነገር ስገር ስለ ዝኾነ እዚኣ ዓቕሊ ጌርካ ንዝሙያ ሰኒካ ናይ ስራሕ ቦታ እዩ።
3: ሕጂ ዝኾነ ነገር እስኻ ከብለካ ክእል እዩ ግን ምትብባዕ ኣይደድልየካ ከምዚ ኣግበር ከምዚ ኣብል ከምዚ እንተ ጌርካ ከምዚ ትኸውን ለካ ሰብ ኣሎ። ብፍላይ ከዓ ናይ ሓላፊ መፍረይ ጨው ስለቶ ሰለሞን ፀጋይ ምሳና ኣሎ ኣልኣይ ነገር ከዓ ወላ ሚኒስተር ተወልደ ቃላት ኣብዚ መፅኡ ንዓና ኣጅኹም እዩ ድብላና ኳ ሙሉእ ተስፋ ይደባና መፅኡ ክዳና ርስዑ ከላ ምስ ርስሓትና ርስሓትናትኩም ፀጋይ ኢሉ ይሓቅፈና ይስዕመና ኣብዚያ ንምንታይ ንሓ ንዑ ንርኢ ከለና ሲ ብዓብዪ ተስፋ ኢና ንገብር ካልኣይ ነገር ከዓ ወላ ወፀጋ ኣብዚኣ ከሎ ምሳና ከም ሓላፊ መፀን ነብሱ ርኢ ተተዋሂብኒ ኣብ ትሕቲ መንኪና ፀኒሕና ምሳ ኣብ ትሕቲ መንኪና ኣናስካላት በይ ፀኒሐ ኤሌትሪክ ከዕረ ወይ ሰዓረ ከወጡ ምሳ ኣትዩ ደወፅ እጂ ብማዚ ምምክንታ ሲ ንሕና ተስፋ ንቆርጥ ኣይከኣልና ግን ምትሕብባር ከዓ ኩላትና ተሓባበር ኢና ምስኣቶ መካኒክ ኣናእጂ ኣቶ መካኒክ ሰርሐ ምስኦም ተሓባቢረ ይሰርሕ ሳሊ ነይሩ ዋላ ክዕቅን እንተዘይከኣልኮን ከመይ ከመይ ከም ዝዕቀ ንፈልጥ እያ ንምንታይ ኣብቲ ቦታ ምህላውካ ኩሉ ነገር ክትፈልጡ ስለ ዘለካ እኳ ፅባሕ ንጎ ንሶም እንተኸይዶም ኣነ ኣለኹ ኣነ እንተኸይደይ ከዓ ኣብ ቦታኦም ኣለዉ ማለት እኳ ብከምዚ ተሓባቢርና ኢና ንሰርሕ ኣብዚ እዚኦም ከምዚ ከማና ክኮብኖ መታን ክስዕሮ ኣለዎም እሞ ቀዳምነት ዘይተምሃረ ሰብ ወላ ሓንታ ይረክብኒ ዘይተምሃረ ሰብ ምስተተምሃረ

ዳምጭኻ ክት ስራሕ ናይ ግልበት ኢካ ክገብሮ ዋላ ክሳብ ዶረድኦ ገለ መለ ክድ ናይ ግልበት ስራሕ ከምዚኣ ተሰከም ከምዚኣ ግበር ኻ ትብሎ ንምንታይ ሰብ ቀዳምነት ክምሃር ኣለዉ ድዓበ ነገር ትምህርቲ እኳ እዩ ተተማሂሩ ሰብ ክዕወት እኳ ተማሂርካ ዝኮን ነገር ተማሂርካ ኣብዚ ኣለኸ እንተ ተባሂልካ ቀዳምነት ክትቅበሉ ኣለካ እቲ ነገር ዚ ኣነ እዚ ኣልዕላ እንተኢሎም ንቲ ተተቐቢለ ፈኳስ ትኹን ከባድ እያ ንዓይ ሕጂ ተቐባልነት ክህልወና ኣለዉ ክምሃር ኣለዎም

ዳሓኒዩ ወላ ሓንቲ ዋላ ክዳና ጥልቂና ድዩ ማይ ድዩ ገለመለ ጌርና ኢልካ እንተ ከድካ ዳ ወላ ሓንቲ ንዓኸ ሽግረካኒ ብምንታይ ተቐባልነት እዩ ደድልዩ ኩሉ ነገር ብርእስና ንቅበሉ እንተኾና እዚ ወላ ሓንቲ ኣይጎድለናኒ ንኣን ንምንታይ ዋላ ዝኾኑ ነገር ይኹንሲ ዝሓወስ ጋራ እንተ ኢሎምካ ሲ እንተተቐቢልካ ትሰግራ ኢካ እንተ ተቐቢልካ ወይ ክዳንቲ ደንድያ ኢልካ ንድሕሪት ካ ትምለስ ከብከምኡ ወላ ሓንቲ እዚ ተቐባልነት ጥራሕ እዩ።

0: ደሴታት ባሕሪ ጉርማት ዕድልቲ
1: ደሴታትና መስሕብ በጻሕትና
0: ብቕርፀን ሕብረንን ፍሉያት መዕረፊና ካብ ፀሓያይ ባሕሪ ኣብ ገማግም ባሕሪ ዝተገፍዐ
1: ብዕፅምትን ዝተበላሸወ ዓሳን ዝተመስርሐ
0: ፈሳሲ ድኹዒ ሳምናን በረኪናን
1: ብምህዞን ሰንዓን ፈጠራውነት ጥበብ
0: ንኹሉ ኣብ ኩሉ ዘገልግል ንብረት
1: ብሓደ ስጉምቲ ሃንደስቲ መሃንድሳት
0: ብሓውሲ ኢንዱስትርያላውያን ብጃልባ ዓየይቲ
1: ምህርቲ ዝሓፍሱ ልምዳውያን ገፈፍቲ
0: ስልጠና እውን ኣሎ ንኹሉ ዘካትት
1: ሰኪዒታት ምስራሕ ሞያታት ምቕሳም
0: ፍልጠት ዓጢቕካ ንኸባቢኻ ምብርካት
1: ብመፅናዕቲ ትሕተማያዊ ውርሻ ሃብቲ ባሕሪ
0: ጥንታውያንን ዘመናውያንን ዝፀሓላ መራኽብ የገንዝብ ንቑታ ባሕሪ
1: ነዝን ካልእን ንምቕሳም ትሕዝቶ ጸጋታት ባሕርና
0: ኣብ ክልተ ሰሙናዊት መደብ ጸጋታት ባሕርና
1: ኣብ ኣገልግሎት ቴሌቭዥን ኤርትራ ተኸታተሉና
0: ጸጋታት ባሕርና
1: ኣብ ኤሪ ቲቪ
0: ጸጋታት ባሕርና

ካብቲ ዓይነት ማሽን ነይሩ ኮይና እስካባትን ንብል ስራሕኻ እሳ ዘይተኣትዎ ይብላን ኣብ ዝኾነ ኢና ንሰርሓላ ከምዚ ምኩዓት ምፅዓን ቀው ንፅዕናኣላ ብዙሕ ኮታ ኣብ ብዙሕ ለውጢ ጌርና በቃ ካብ ኣእሰን ካብ ዝህልዋ ምሳናስ ብዙሕ ኣበርክቶ ዝገበረት ካብተን ማሽነር ሓንቲ እያ። ብዙሕ ኣበርክቶ ኣለዋ። ሓደ ነገር ብሰብ ዝስራሕ ዝነበረ ቅድሚ ሕጂ ብሰንኪ እሳ ዘይምህላዋ ኣብዚ እዋን እዚኣ ብዙሕ ብዙሕ ኣበርክቶ ገይራ ኣላ። ብሓፈሻ ካብተን ንፈትዋን ማሽነሪ ኸ ሓንቲ ገርመካ እታ ሓንቲ እስካባተር እያ። እሳቱ ዘይህሉ እዚ ኩሉ በፂሕናዮ ዘለና ክሳ ሕጂ ኣይምበፃሕናን ነርና ብዚያ ወገነይ ኣይምበፃሕናን ነርና ይብል። ጀመርታ እታ ትምህርቲ ክልተ ወርሒ ተማሂረ ብግቡእ ድሕሪኡ ንስስራሕ ኣብ ዝኾነ ሓላፊና ስለ ዘሎ ኩሉ ግዜ ምሳና መምህርናን ሓላፊናን ከም ኣቦና ምሳና ስለ ዘኸይድ ብዙሕ ኢና ክንድንግ ኣይከኣልናን። ኣብቲ ድሕሪ ትምህርቲ እዚ ቃተየ ተረኪበ እያ ዛጊድ ክሳብ ሕጂ ኸ እስርሓላ ኣለኹ አልሓምዱልላ። ሓፈሻ ክሳብ ሕጂ ዓመትን 6 ወርሒ ኣብ 2 ዓመተይ በቃ ኣቐርብ ኣለኹ ሕጂ ከ

ከም ተማሃራይ መጠን ግድን ክብደት ይህልዎ እዩ። ኣዝኾነ ትምህርቲ ዝኾነ ክትምሃሮ ከለካ ቁሩብ ክሳዕ ትሎምዶ ምናዳ ከምዚን ምክንያቱ ኣብ ጎቦ ትሰርሓለን ኣብዝኾነ ስለተኣትወለን መጀመርታ ቁሩብ ፍርሒ ነይሩ ተማሃሮ ከለና እዛ ግዲን ክሳብ ሕጂ ዝኸበደና ነገር የለን። ኣለዉ ሕጂ ገርመካ ካብዚኦም 34 ምሳና ኣለዉ ከም ኣብ ትሕተይ ሓደ ክልተ ሰባት ኣለዉ ምሳይ ንዖም እንታይ ኢለ ክላቦም እንታይ ኣለዉ ቀዳምነት ነዚኣ ዘድልያ ዜን ማሽነሪ ዓቕሊ ሰዓት ግዜኻ ምኽባርን ዓቕልን ኩሉ ግዜ እንታይ እዩ ከም ምንእሰይ መጠን ክትሪዮ ከለካ ትስራሕ ክብድ ይብለካ እዩ። ምክንያቱ እሳ ኣብ ጭቃ ትሰርሕ፣ ኣብ ጨው ትሰርሕ፣ ኣብ ገለ ትሰርሕ ስለዝኾነት ብዙሕ ኢኻ ዓቕልኻ ትፅብብ። ኣነ ንዖም ካባ እዩ ዝደልዮ ከበርክተሎም እየ። ምክንያቱ ልዕለይ ኣነ ተማሂረ የ ንዖም ክምህር ከዓ ሕጂ እውን ምሳ ይምሃሩ ኣለዉ ትሕተይ ኮይኖም ጥራይ ንዖም ዝብሎም ዝለቦም ዓቕልን ትዕግስትን ድሕሪ ከርና ዝኾነ ነገር ዘይሕለፍ የለን። ስለዚ ኣጅኹም ይብሎም ይብል ክንምሃር ኢና ኣብቲ ደረጃ ዘለኽዎ ክበፅሖ እዮም መዓልትን ግዜን እዩ ዘድልዮ ዓቕልኻ እሳ ስለዘድሊ ነዚኣ ጥራይ ሓደራ ካብ ኩሉ ዓቕልን ግዜ እንድሕር ሂብናያ ዋላ ሓንቲ ዘይከኣል ነገር የለን ክንክእሎ ኢና ዝብል በዚ ሓሳበ ከምኣየ ዝብል

ያ ብሓፈሻ ሽማ ኣስትራ ትበሃል። ተመላልሶ ለ ከዓ ጨው ብሓፈሻ ኣብዚ ከባቢታት ዘሎ ንምስላት ንጥቀመላ። እዚ ሓድሽ ግራውቲ ክስራሕ ከሎ በቲታት ፅርግያ ስራሕ ኣሎ። ብዓብይ ከዓ እዚ ጨው ተኸሚሩ ዘሎ ዚ ንሪኦ ዘለና ናብቲ ንምስጋር ማለት እዩ። ኣብዚ ትአን ማካይን ናይ ባፅዕ መፅአን ኣብዚ ክመፀእ ከሎ ክሽከላና ኣብ መንገዲ ይሽከላ ገለ ስለ ኣብዚ ግን ብሕፅር ዝበለ ጋ ኣብ ኮላ እቱ ኢለን ፅዒነን ይኸዳ ማለት እዩ። ጥቐሙና እዚኣ ከዓ ኣብዚ ከባቢ ጉዕዞ ምስላጥ እያ ንጥቀመላ ማለት እዩ። ሕጂ ኩሉ መዓልቲ ምስቲ ኩነታት እንዲ ክትኸይድ ጠሊ ተለዎ ዚ መንገዲ ወይ ከዓ ማይ ተሃሪሙ ገለመለ ወላ ሓንቲ ዝሰርሓሉ እዋን ኣሎ። ኣብቲ ዝበዝሐ ግን ልዕሊ 20 ገለመለን ብያጁ ትመላለስ ኢኻ ስጋብ 30 ገለ ትበፅሕ ኢኻ ስዛሓኒ ናይ ገዛ ርእሱ ድኻም ኣለዎ። 24 ሰዓት ትንቀሳቀስ ከለኻ ገለመለ ዕረፍቲ ዘይብሉ ስለ ዝኾንካስ ግድን ድኻም ኣለዎ። ታዋ ክህሉ የብሉን ኩሉ ነገር ስከርዳእካ ኣሎ። ቀሲልካ ተኸድጎ ነገርካ ፅቡቕ ማለት እዩ።

ካብ ኣቂላ እንደ መፅአ ብጉልበት እየ መፅያ ካብዚ ክሰርሕ ሕጂ ከባቢ ዓመት ዝኸውን ሲ ኣብ እንዳ ህንፃ ነይረ ምን ይዋል እናሰራሕኩ ሽዑ ኣብዚ ግራውቲ ይፍሓር ነይሩ ሓገዝዞም ካብ ክተእስረሎም ገለ እንደ ተባሂለ 8 ወርሒ ገለ ዝኸውን ምስኦም እየ ሰሪሐ ሽዑ ፍታሕቶ መፅኡ ካብ ሓላፊና ተማሃር ኢሎምኒ ኣብየ ተማሂረ ነተማሃርኩ ሕጂ ኣብዘየ ዘለኹ ማለት እዩ መጀመርታ እ ፍርሒ እንዲ ዝስማዓካ ትምሃር ከለሃ ድሓር እናበልኩ እናበልኩ እዮ ሎም ዩ ዳ ዋልሓንቲ

ሓንቲ ኣጓል 34 ዝርያ ኮይነ ኣብ ሚኒስትር ሃብቲ ባህሪ ተመዲበ ካብኡ ብድሕሪ ከዓ ኣብ ናይ ሳሊና ስራሕ ኣብ ናይ ጨው ስራሕ ኣለኹ ኣብ ናይ ግሬደር ማሽነሪ ካሒዘ ኣለኹ ማለት እዩ። እዚ ቦታ እዚ ሕጂ ምስትኽኻል ፅርግያ ይበሃል። ነቲ ፅርግያ ስለበል እናምፃቱ ትኽኢል ማለት እዩ። መካይን ሒዘን ካብ ዝመፃኒ ጨው ክወዝያን ሕጂ ጨው ሒዘን ክጋዕዛ ስለ ዝኾነ ኣነቲ ቦታ ለበል ክገብር ኣለን ማለት እዩ። ንቐፃሊ ከዓ ብዙሕ መደብ ተታሒዙ ኣለኹም ዚ ቅድሚ ሕጂ ልምዲ ኣይነበረንን ደሌት ከዓ እወ ደሌት ነይርኒ ቅድሚ ሕጂ ኣብ ትራክተር እንደ ዝነጥፍ ነይረ ሕጂ ከዓ ኣብዚኣ ነጥፍ ኣለኹ ማለት እዩ። መጀመርታ እዚ ቦታ ከዓ ሕማቕ እንዲ ማይ ካርሞ ኩሉ ብጣዕሚ ሕማቕ ይሸኽለካይ ሕጂ ምስ ከምኡታት ቁሩ ፈሪሕያ ነይረ መጀመርታ ሕጂ ግን ድሓኒ ለሚድያ ትራክተር ኣባቢ 7 ወር

ገለ ገይረ ኣለዎ ኣብዚኣ ሕጂ ሓንቲ ወረ ገይረ የለ ኣለኹ እዚኣ ሕጂ ሕጂ ሕጂ ፍለ ትራክተር ርሓኒ ኣነሲ ሰርቪስ ኸይ ትማልስ ገለ መለ ይድሓኒ ነዳዲ ገለ ኣብዚ ግን ምስትኽኻል ስለ ዝኾነ ተጠንቂካ ኢኻ ትሰርሕ ቀስ ኢልካ ፅርግያ ከይባላሸወካ እንዳ ማዕራርካ ኢኻ ተኸይድ ኣብ ኢሉ ኣሎ ቁርፍ ለለ እምበር ርሓኒ እዚ ቦታ ከምዝበልኩኻ ብጣዕሚ ሕማቕ እዩ ብፍላይ ማይ ካሃርሞ ከሎ ትሽከል ኢኻ ይሸኽለካ እዩ ብጣዕሚ እዩ ተነቀፍ እዚ ቦታ ሕጂ ምስ ከምኡ ሓንቲ መዓልቲ ገለ ተሸኺለ ኣለኹ ብርድሓኒ ድሓኒ ካል ሽግር ዘጋጥመኒ ነዚ ዕድል ዝፈጠሩለይ ሓለፍተይ ከመስግን ይደሊ ቀፂላ ከዓ ከም ናተይ ዘይረኸቡ ዕድል ንክፍጠረሎም በዚ ምክንያት ከመሓልፍ ይደሊ

ክቡራት ኣኻላትትና ከመይ ፀኒሕኩም? እምበኣር ከስ ምህርቲ ጮ ከመይ ዓይነት መስርሕ ከም ዝሃልፎን እዞም መንእሰያት እዚኦምን ብዛዕባ ዝማሽነሪ ዝገብርዎ ዘለውን ተዓዚብና ተማሂርና ክትኮን ተስፋ እንዳገበርኩ ኣብ ዝመፅእ መደብ ብሃል ትሕሶ ክሳብ ራኸብ ስሰናዩ ንኽሉና።

0: እቶም ናብታ ናተይ ዝግዓዙ ኦፕሬተራተይ ባራህ ኣሎ ፅሕፈት ፕሬዚደንት ኣብርሃም ወዲስዮም ዝበሃል ኣሎ ጨቐቅድሜና መኮንን ገብረ ኣብ ከይድ ነይሩ ንእሽተይ ማኪና ቶዮታ ሒዙ ነዚ ኣውቲስታ መን እዩ ዙ ኢለዮ መኮንን ገብረ ኣብ እዩ ዘኒ ቅድሞ ኢለዮ ንመኮንን ገብረ ኣብ ሕልፍ ኢልና ቀዲምናዮ እቱ ክንብል ተተኩሳ ፋሕፋሕ ቢልሃና ማለት እዩ ንመኮንን ንጥርጣር ሃሪማ ማኪኑ እቲ ኣውቲስታ ብከቢ ተወጊኡ ክለሰለስተ ኦፕሬተራት ናይ ውጭ ምሳይ ነይሮም ሰዊኦም ኣነ ከቢድ ማህርምቲ ተሃሪመ
1: እዚ ሕጂ ነቲ ስራሕ ኣዝዩ በድሃ ገይርዎ ምክንያቱ ናይ ሙሉእ ግንባር መልእኽቲ ክትቅበል ክትፈትሕ ካብ ላዕሊ ዝመፀ መልእኽትታት ክትኣሽሙ ክትገብር እቲ ፅዕነት ኣባይን ኣብ ወዲ ምስግናን ወዲ ምስግና ናይ ዓባይ ሬድዮ ነይሩ ኣነ ከዓ ናይ 77 ኦፕሬተር እየ ነይረ
2: ውግእ ኣርዓኖን በርሓለን
3: ድሕሪዚ ሕጂ ወዲእታይ ንዓይን ማናጃን እዩ ዝፅዋዕና ማናጃ ንዓና ይብለኒ ይህብሎ ፅውዕና ኣሎ ወዲእታይ እንታይ ከም ዘለና ይፈለጥናን ኣለና ብለኒ ተተሓሒዝና ንኸይድ ምስ ማናጃ ሓንቲ መደብ ክህበኩም እየ ብለና ሓራይ ንብሎ ቁርብ ነዘን ሓይልታት መንከስ ዝገበሩለን መፅናዕቲ ክትገብሩ ንብሎ ሓራይ ኢልና ንብገስ ናብቲ እሱ ኣፈንቦ ስለ ዝነበረ ንውሽጢ ቁር መኪና ገይሩ ሓጊዝና ናተን ታንክታት ነብሮ ማናጃ የማን ይሕዚ ሓንቲ ጉጅለ ሒዙ ኣነ ከዓ ብማእከል ላይ ትጎልጎል ከዓ ጌርና ንኸይድ ኣብዚ ሰዓት ሕጂ ስለያ ሕናብ ስለያ ኣይኮንናን ዘለና ወዲ ዓይነ ንድሕሪት ስለያ ገለ ኣባላት ሒዙ ስለዝኸደ ነተን ስለያ ና ክንመርሕ ንኸይድ ዘለና ነተን ስለያ ሒዝና ሕጂ ንኸይድ ትኽልና ንኣቱ ድፋዓት ናይ ፀላእ ንረክብ ንዑ ንየማን ንፀጋም ገዲፍናዮ ብየማን ንጥወር ብየማን ምስ ጥወና ማእከል ማዓስከር ናይ ፀላእ እዩ ንኣቱ ኣቲና ኣብ ውሽጢ ማዓስከር ንፀላእ ተሓሕዙ ገለ ርኢናዮ ኩሉ በዚኣን በዚኣን ኢልና ነቶም ናይ ስለያ በዚኣ ስኻ ክትመርሕ ኢኻ ስኻ በዚኣ ክትመርሕ ኢኻ ኢልና ቦታታት ነትሕዞ ኣብቲ ቦታታት እንታይ ሕጂ ነይሩ ዕጡቓት ናይ ፀላእ ከም ዝንብሎ ዘለና ነይሮም እዮም ፀላእ ከዓ ንዕኦም ከዓኒ ከም ናቱ ገይሩ ወስዶም ስለ ዝነበረ ብዙሕ ኣቓልቦ ይገብረሎም እዩ ኣብቲ ማእከል ማዓስከር ምስኣተና እቲ ናቶም ተመሳሲልና ኩፌት ጌርናና ክሹክ ተዓጢቕና ኢና ኣርባዕተ ሰብ ኢና ኣብኡ እቲ መስበልና ሕጂ ሓደ ዓፋር ይርኤና ንሕና ክርኤና ኢልና ሓሰብና መንጎ ኣትስኽሉ መፂና ስመፃና ክንሕዞ ክኢልና ሒዝናዮ ብረቱ ከም ንሕድጎተ ዘለና ብረቱ ኣይበኩምን እየ ኢለና ብረዳእ ክሰብ ኢኻ ሽዑ ወጠጥ ኮይኑ ቅድሚያ ግን ተኩሱ ነይሩ ባዕሉ ሱ ንዕና ክፈራርና ተኩሱ ነይሩ ምስ ተኮሰ ኢና ካብዚ ና ሕጂ እንታ ብረቱ ንሕድጎ ብረቱ ሕጂ ግና ንዕና ይተለና ምኻዳ ኣቢ ደፊእና ደፋፊእና እታ ብረት ተኩሳ ስለ ዘላ ፀላእ ከዓ ገለ ክገብር ስለ ዝኽእል ኢልና ካብኡ ኣሊና ኣብ ሓደ ቦታ ስንጭሮ ንወስዶ ምክታል ናይ ፀላእ ንገብር ፀላኢ ወላ ሓንቲ ኣሽሙ ይገበረን ድሕርዚ ሕጂ ኩሉ ቦታታትና ወዲእና ኢና መፅናዕትና ወዲእና ክስራሕ ዝግብኦ ወዲእና ናታንክታት ብየን ከኣትዋ ከምትኽእላ ወዲእና ኣለና ወዲእና ስለ ዘለና ነዚ ዓፋር ሒዝናዮ ንመፅእ ትኽልና መፂና ኣብ መንጎ ብረተይ ትቡር እንትኾንኮ ካብ ንሕደይ ትኹኑ ግን ኣይከይድ ነብለና ተመርፋ ኣውፅእ ኣቢልና ንካ ብረትካ ንብሎ ዘብዘብ እንዳረት ትኽኢሉ ምሳና ሒዙ ፅዒት ብረት ሒዘ ኣሎ ዘሎ መርፍዕ ሕዲግንያ ስለ ዘለና ትኽኢሉ ይኽኢሉ ዳሕር እንዳተረድኦ እንዳተረድኦ እንዳፍርሀ ቁልሕሊሕ እናለና ገለ መፅእ ታት ውዲ ናዕና ጥራይ ሕጂ ገለ ኢልና ትኽልና ሒዝናዮ ኣፈንቦ ምሸት ከባቢ ሰዓት ትሸዓተ ድና ገለና እቱ እቱ መስበልና ምፅእ መስበልና ወዲእታይ መጢኹም ብለና ከመይ ኢልና ከምዚኣን ከምዚኣን ከምዚኣን እንተዳ እዩ ዝብለና እዚ ዳ ከመሽ መስመር ፀላ ኣውፅኢና እዮ ንብሎ ዋ እንታይ ገይሩ ከምዚ ከምዚ ከምዚ ገይሩ ብረትካ ኣለዎ ፅቡቅ ጌርኩም ጓዕ ብሎ ኣይለኩመኩም ጓዕ ካብ ፅላእ ካ ይተቃልዕኩም ገለ ብለና ኣረክባ ኣቢልና ወዳሓን ንጉሆ ንራኸብ ኣሰላልፋ ከዓ ነቶም ሓለፍቲ ክነገሮም ስለ ዝኾና ንጉሆ ንራኸብ ለና ሕራይ ንብሎ ካሪካረ ዕዱ ውዒሉ መፅእ ምሸት

0: ምፅእ መሰለ ና ደቂስና ኢና ንግሆ ርክብ መብን እዚ ዓፋር ደምፀናዮ ካሪካረ ዝለኣኾ ናብቲ መስመር ፀላኢ ከይትዋግኡ ድብል ኮይኑ ፀኒሑ ወዲ ዛ ሕጂ ምፅ ኢሉ ኣታ ከምዚ ኒ ኮይኑ ገለገለ ብልና ንስሕዕ ኩላና ሓቁ ዲ ተሪርና ኣ ክትብሉ ይብል ሕጂ በትና ታርያ ናይ ካሪካረ ማለት እዩ ከዓ ልክዕ ከምትና ናተልእኮ ሒዙ ፀኒሑ ካብኡ ከዓ ሒዝናዮ ወፂና
1: ርዓኖ ብርዓኖ ኩሉ ተፀኒዕ እዩ ብዓቕሙ ከዓ እቲ ስላይ ኣህታትና ኹን ካልእ ሓበሬታ ኹን ፅቡብ መፅናዕቲ እናገበረ ዝኸይድ ሕጂ ክንደይ ታንኪ ከምዶ ሒዙ ከም ዘሎ ፀላእይ ኣብ ርዓኖ ብርዓኖ ንፈልጦ ነርና ብቁፅሪ መጥቀባዕቲ ወሲድናኡ ፈለማ ቁርብ ከትክል ክከላኸል ፈቲኖ ድሓር ግን ፋሕፋሕ ቢልናዮ ድቃፅላ ቃፂልና ዝተሓዛ ታንክታት ሒዝናያ ተፈቐድናየ እንተን ታንኪ ሓንቲ ታንኪ ጠፊያ ስኢናያ ካብቲ ዝተባህለና ቁፅሪ እዚ ዘየላ ወይ ተሓብያ ተሪፋ ኣላ ወይ ገለ ብምባል እቲ ከባቢ ከዓ ርዓኖ ብርዓኖ ምስ ወዳእኻ ብሩክ ዝበለ ስለዝኸይድ እምኒዩ ኣሰራ የርእካ ኣሰር ናይ ተታንኪ ከዓ ስኢናያ ነዘቕፅል ድሕሪ ክንደ ሕጂ ኣብቲ ክሳት ኮይና ተኸሸፍና እቲ ታንኪኛ ሚኒሞ ገይሩ ነታ ታንኪ ካብ ፅርግያ ውፅኡ ኣብ ሓደ ሩባ ህጉም ከውሒ ኣብኡ እትዋ ታ ታንኪ ብኣሰር ከድና ረኪብና ያታ ታንኪ ማለት እዩ ድሕሪ እዚ ንዋዲና ንወርድ
2: ግን ቅድሚቲ መጥካዕቲ ምጅማሩ ንሕና ንውደብ ስለ ዘለና ውጩ ኣኪቡ ሓንቲ ፓራ ኮማንዶ ናይ 96 በዓል በለዛን ቀሽማሩ ዘለዋ ካልአይቲ ፓራ ኮማንዶ ናይ 85 ማናጃን ወዲ ማናን ዘለዋ ሓንቲ ናሕና ኣህዶ ከዓ ሓንቲ ብሪጌድ ቆይማ ፍፁም ወዲ መምህር መርሓ ብሪጌዳ ኮይኑ ማለት እዩ እቲ መጥካዕቲ ከዓ ብከምዚ ጀሚሩ ናብሰይ ካልኣይ ወዲ በርሀ ነይሩ ኣብዚ ዝተዋሃበና ስራሕ ንበጥሎና ሓንቲ ሓይሊ ሪሰርቫ ገርና ክልተ ሓይሊ ኣገዲምና መምርያ ኣብ ኣርዓኖ ዝነበረ መምርያ ክንሕዝ እቲ ናና መደብ ልክ ሳዕ 5 ፈረቓን እታ ቀዳመይቲ ሓይሊ ናና ብፀላኢ ተራኺባ እታ ሳልሰይቲ ሓይሊ ደድሕሪኣን ማዕሪኣን ጎናን ኮይና እዳኸደት እሳውን ምስ ፀላኢ ተራኺባ ተኽሲ ተጀሚሩ ዳርጋ ብኩሉ ግንባራት ተኽሲ ተጀሚሩ ፅቡቅ ሰጉብና ቅድሜና ፀልዕ ዝነበረ ፀላኢ ፅቡቅ ወቂዕናዮ ከቢድ ብረት ናና እዞም ታንክታት ናና ተደሪበናና እንተኾነተን ክልተ ሓይሊ ናና ፀፊዐንኡ ዝኸዳ ፀላኢ ብየማን ሸነክ ገለ ክጥወየና ስለጀመረ እታ ሓንቲ ሓይሊ ሪሰርቫ ናና ናብኡ ኣዋፊርና እዮ ፀላኢ ደረጋ ብየማን ተጠዊስ ናብተን ታንክታት ናና ክመፅእ ዝሓስብ ነሩ ገለ መለ እቲ ውግእ ፅቡቅ ተዓዊትና ኣሉ 10 ኣቢሉስ ኣርዓኖ ከዓ ኣብተተቆፅር ናኣትያ ማለት እዩ
3: ካብ ነብሲ ወከፍ ክፍለ ሰራዊት ሓንቲ ወጠሎ ሓንቲ ወጠሎኒ ከም ናሃና በዓል ወዲ ርግቤ በዓል ወዲ ነጋሽ እዳሰማ ሓደ ማለት እዩ እዳ 85 እቶም ፓራ ኮማንዶ ናይ ነብሲ ወከፍ ክፍለ ሰራዊት ነበሩ ቁሩብ ኮይኑ ዝተሳተፈ እዩ ሕጂ እቲ ኣብቲ ውግእ ተሓበረታታት ተዋሂብና ሰዓት 5 ውግእ ጀሚርና ልዕሊ 30 ታንክታት እየን ነረን የማን ፀጋም ሙሉን ሕጂ ኣብ ማእኸለን ኣቲና ንሕና ኣብ ማእኸል ኢና ነርና ኣብዚ ኢድ ብኢድ ነይሩ ተሓናነቒ ነይሩ ምስተን ታንክታት ኣብዚኣ ሕጂ 6 ታንኪ ቃፂልና 5 ደንገለ ሓሪረን ከምኡ መካይን ዝተቓፀላ ጌርና ካብ ሰዓት 5 ወጋሕታ ክሳብ ሰዓት 6 ናይ ምሸት ኣብ ውግእ ና ውዒልና ኩሉ እቲ ከባቢ ክንኣራሪ ምዉት ቁሱል ብዙሕ እዩ ናይ ኩለን ኣህቶታት ይከኣኒ ብፍላይ ኣብተን ታንክታት ንሕና ቤንና ይኮና ንሕና ማእኸልና ናብተን ታንክታት ኢና ኣቲና ኩሉ የማለ ፀጋም ከዓ ተደሪብና እዩ
4: ሕጂ ኣብኡ እንታይ እቲ ኣብቲ ጉዕዞ ከለና ሲ ኣብ ሓንቲ ቦታ ውዒልና ጢዑ ሓሊፍና ሩባ ጉምጉም ዝበሃል እዩ ሩባ ምጀመርካ 7 ኪሎ ሜትር የማን ፀጋም ብሩባ ኢኻ ትኸይ ፅርግያ ጥልያን ቀደም ትጥቀመሉ ዝነበረ እቲ ማይ ብሓሙኩሽቲ ተበፅበፀ እዩ ድመስልቲ ትሰት እዩ ብሙሉእ ኣህና ከዓ ዓፀረሽን ተሓሚምና ገሊኦም እውን ደም ዝሸኑ ነይሩ ውግእ ኣርዓኖ ሰዓት 5 ጀሚራ ንግሆ 18 ታንክታት ናይ ፀላኢ ነዲደን ድሕሪኡ ቀፂሉ 30 ዝነበራ ዳርጋ ሓንቲ ታንኪ ጥራሕ መሊቓ ኣብ መጨረሻ እዚ ኖብሮ ዝበሃል ጎበሎ ንምዕራብ ንዑ ተፀጊዒ ዝኸይቲ ፅርግያ ዕለት 30 እዩ ነይሩ እቲ ውግእ ዕለት 29 ጀሚሩ ሰዓት 9 ዝረስ

0: ሰነት ውግእ ተወዲያ ስጋዕ ሰዓት 6 ግን ውግእ ነይሩ ማለት እዩ። ፀላኢ ካብኡ እንተደፊእካ ማይ ዝበሃል የለን። ስለዚ ባህሪ ይቀትሎ ኣብኡ ከሎ እታ ናይ መጨረሻ ታንኪ መበል 30 ዘምለጠት ኣርዓኖ ክንወርድ ከለና ሃጓፍ መሬት ናይ እሳተ ጉማራ ብኡዝ ፍርሒ ስለ ዝነበሮ ካብ መጠን ንላዕሊ ናህሪ ምስ ነበሮ ኣብኡ ኣትያ እታ ታንኪ ስጋዕ ሕጂ ውላ ቅርፂ መሬት ኣይንፈልጠን ኢና። ግን ነብሲ ወክፍ ማኦ ክልተ ዓፋር ሙስእ ኣለዉ ገባር ክልተ ከዓ ምሳይ ኣለዉ ማለት እዩ። ነፍሲ ወከፍ መራሕ በጥሎኒ ክክልተ ዓፋር ሕዝ ካብዚ ስጋብ ከባቢ ሽከት ምስ ወሰድካዮም ካብኡ ትመልሶም ካልኦት ሒዝካ ከዓ ትኸይድ ውጩ ኸዓ ከምኡ መራሕ መገዲ ነይሮ ካበ ጎላጎሎ ኣርዓኖ ዝወሰዶ ማለት እዩ ስጋዓ ሰብኣት እዩ።
1: እቲ ዓሉሰን ዝበሃል ነይሩ ገባር ደንከል ናይቶም ምልሻ ሓላፊ እጂ መፅኡ ኣብ ዕዲ ንስ ሓበሬታ ድህብ 400-300 ዝኾኑ ምልሻ ሓላፊኦም እዩ። ኣብዚ ቀረባ ግዜ ነይሩ ርክባት ነይርና እጂ መሳኪን እዮም እቶም ዓፋር መፅኡ ውጩ ካሪካሬ ኣነ ቻይኒስ ኮፍ ኢልና ከለና ምስ ካሪካሬ ተዛሪቦም ብዓፋር ንሓር ውጩ ነጊሮ ካሪካሬ ክሳበ ይኹም ክትበፅሑ ኣነ ናይ ምልሻ ሓላፊ እየ ልዕሊ 400 ሰራዊት ክኣለኒ ዝፋሒሉ ዝክትክሰልኩም ዝቐነ ብሩባ ናይ መኒኻ ትብሎ እውን ናተይ እዩ። ሕጂ ኣብ ላዕሊ ከዓ በፂሐ መፅ ብቲ መንግስቱ ዘለዎ ፈንጂታት ከዓ ብብዝሒ ተፃዊድልኩም ኣሎ ሕጂ እንታይ ኹም ክትገብሩ ስጋዕ በይኹም ክትበፅሑ ኢሉ ውጩ ከዓ ንካሪካሬ ስጋዕ ሃረር ይበሎ ወደ ሃረር ሃረር ኖ ንበፅሕ ይበሎ ኢልዎ ጋዓረር መፅሒና ኢልዎ ከዓ ካሪካሬ ማነ ምልሻ ተኽሱ ቋርፁ ክብል ንሳኹም ምትሕበባር ኢኻ ብሕጅን ኢኖ ማለት ኢሉ ዓሉሰን ካብኡኒኦም መገዲ ድመርሓና ነበረ ንስ እዩ ቶም ምልሻ ገገዛኹም ክኢሉ ኢልዎም ፋሒሎም ማለት እዩ።
2: ሰዓት 5 ፈረቓን እዩ ተውግእ ዝጀሚሩ ንሕና ሓንቲ ጋንታ ምስ 3 ሓይሊ ምስ 3 ታንክታት ሓንቲ ጋንታ ከዓ ምስ 3 ታንክታት ናይ 34 ናይ ውዲሳ ወጦለኒ መካናይዝ ኣህዱ ማለት እዩ ሙሱ ኢና ተደሪብና እቲ ሓያል ውግእ ተኻይዱ ሕጂ ኣብዚ ኣዝዩ ሓያል ዝኾነ ተፃዋርነት ናይ ተጋዳላይ ነይሩ ንሱ ጢሜት ኣሎ ፅምእ ኣሎ ካልኣይ ናይ እሳተ ጎመራ ዝኩዓቶ ህልም ዝበለ ጎዳጉዲ ክተሓልፎ ዶ ይትኽእል ተመሊስካ ናብቲ ዝመፃኻዮ ተመሊስካ ኣኻ እንደገና ንጣቅትሎ ትገብር ማለት ዕለት 22 እዛ ብኣዩማን ዝኸደት ጋዛ ዓይነታ ማኪና ክትፍተሽ ኣለዋ ስለተባለት ሓንቲ ጋንታ ሒዘ ናብ ኸይዲ ኦራል ሒዘ ማለት እዩ ኣዩማን ከይበፃሕና መገዲ 44 ሰዓትን ገለን ምስ ተጓዓዝና ማለት እዩ ብማኪና እንዳፈተሽና እንዳወረድና እንዳፈተሽና ሩባታት እዩ 32 ነቶክቲ ፀረ ማኪና ተቐቢሩ ፀኒሕና ማለት እዩ። ሕጂ ኣብታ ናይ ኣርዓኖ ሸነኽ ምብራቁ ዝብለካ ዘሎ ከዓ እንታይ ነብሮ ዝበሃል ኣሎ ተስፋ ኣለም ነብሮ ዝበሃል ኣብ ታንኪ መሪሖም እናኸዱ ከለዉ ክህሮም ከሎ ካልእ ኣብኡ ዝተወግኣና ወይ ከዓ ንዝተሰዋኣና ሰብ ኣይነበረን ተሰኣለን ምስ ተመለሰ እንደገና ውጋኣትና ብዕዲ ቢሎም እዮም ንባፅዕ ዝኸዱ ኣብ ባሕሩ ከለዉ ከዓ እንደገና ነፋሪ ተሃሪማቶም ተወጊኡ ኣብ ርዓኑ ተወጊኡ ኣብ ባሕሪ ከዓ እንደገና ተሃሪዮም ማለት እዩ። ኣብ ዝባሃል
3: ምሸት መግለፂ ተገይሩ እታ መግለፂ ስሒተ እያ ስሒትና ማለ ወጣ ኣውቲስታ ስሒትዋ የማናይ ክንፊ ካልእ ማኪና እያ ነራ ናይ መባእ እታ ፀጋማይ ክንፊ ዝነበረት ግን ናህና ናይ ተመስገን ትበሃል ናይታ ጋንታና እያ ነራ ፈንጂ ፅዒና ማይ ፅዒና ቀለብ ፅዒና እያ ነራ ዝነበረና ሲ ዋላ ውሕዳ ይኹን በር ኣብታ ማኪና ተፃዒኒ ነሩ እታ መግለፂ ሕጂ ንሕና ኣይሰማዕኣህዋን ብየማናይ ክንፊ ከይድና መባእ ዝበሃል ረክበልና እቲ ኣውቲስታ እታ ክትገብሩ መፂኹም ብለና ተዓሽጋ ማኪኖ እሱ ይከታተል ነይሩ በዚ እንዲ ቦታና ጓር ረእሱ ተጋጊኸ ዋላ ተመስገን ከይድና እ ጋንታኹም እውይ ትብላና ፀጋማይ ክንፍያ ዘላ ፀግዒ ጎቦ ይብለና ንምለስ ሽዑ ንምለስ እንዳተመለስና ከለና ነፈርቲ መፃና እንታይ ክንገብር ንኽእል ሽዑ ዓሽግዋ ንፍዕ ትቆልዓ ክንእዶ ሓቂ ህፃን እዩ ኣብቲ ዝነበሩ ታራ ግን ብጣዕሚ ንፍዕ እዩ እንዳ ከድና ከለና ሽዑ እንታይ ብተኸና ሬዳተርቲ ናይ ማይ መተሓላለፊ ጎራሱ ይብለና ሓደ ቆልዓ ነሩና ንእሽተይ ንፉዕ ቆልዓ ከዓ ይሄ ተልጎስ እዚ ናይ ማይ መተሓላለፊ ፈሲሱ እንዲ እንታይ ክገብር ይብለና ወንዲ እንታይ ፈለጥ ኣነ ናይ ማኪና ነገር ዳ እታ ተመስገን ገለ ንብሎ ሽዑ እንታይ ኢልኒ ክንዲዚኣ ትኸውን ዕንጨት ምፅኡ ነቲ ናይ ሞተር ክፎና ዝኸድን ዕንጨት ተኺሉላ ዕንጨት ተኺሉ ናይ ሰለስተ ማይ ነራትና ኣብታ ናይ መስትያት ዝርእየላ ኣብኣ ጠጠውን በልሞ ስጉዒ ክኸይዲ ኣብኣ ትውሎ ኢለኒ ከምኣ ጌርና እታ ማኪና እታ ፈንጂ ብሙሉአን ማለት እዩ ኣውፂና እየ ወፂና ከድና
1: ወዲ ጎዛይ ቦፀሎን ብሓንሳብ ባዕሉ ካሃጅ እሱ መፅ ሕለፍዎስከ ሕጎትዋ ዛ ቦፀሎን ንስም ብቅድሚት ክዱ ንሕና ብቲ ድፋዕናቶ ቀዲምና ምስ ኣብቲ ኣጋር ኣጋር ከዓ ንዓና ከዓ ብቡምባይተ ብቡምባይ ተሳሂላ እታ ታንኪ ተቃፀለትን ንዓይ ከመይ ከም ንኾንኩ ንደኢ ብቡምባይት ኣብ ክፎኖ ወድቐኒ በዚ ኣብኣ ከሎ ወዲ ጎበዛይ መፅ ይረዳአና ሓደ ሚእቲ ዝኾነ ኣብኣ ማረኸ እታ ጉዳይ ብድሕሪያ ውጋእ እዩ ተካየደ
4: ናይ ደንከልሲ እቲ ኩናት ጥራሕ ደይኮነስ ናይ ውጋኣት ሽግር እዩ ነይሩ ምድረ በዳ እዩ ብላዕሊ ነፈርቲ ብታሕቲ ኩናት እንደገና ባህሪ ሕዝካ ናይ ውጋኣት ምምላስ ንድሕሪት ከዓ ንባፅዕ ምእታዊ ከዓ ኣዝዩ ዝኸፍአ ነይሩ
1: ምስቲ ወጋእኹ ሃለዋት ኣይፈልጥ እ ነይረ ኣፎምቦ ከይድ ድብሉን እዩ ኣፎምቦ ምስከትኩ መሊሸም ብርቱዑ መውጋእቲ ኣሎካ ተባሂሉ 70-80 ሰብ ንዕዲ ፅዒኖም ወስዱና ዕዲ ሰዓት 4 ኣብኡ ሓዲርና ለይታኣቲና ንምሸቱ ሰዓት 4 ክትብጎስ ይኹም እናበይ ንጢዖ ሕራ ኢልና ሜጀር ጀነራል ኣሕመድ ካሪካሬ ይትቕበለና ንዓና ኣብ እቲ ንዓና ድወስዳ ማኪና የለዋን እንታይ ዳ እዩ ከም ገለ ግበር ኢሉ ሞ እሱ በሎ ዳሓን ኢሉ ማኪኑ ልዒሉ ጃላቡ ኮነና ተኸይዱ ክልተ ጃልባ ከምፃልኩም እዩ ኣብዚ ተባሂሉ እቶም ብርቱዓት ብርቱዓት ሞ ሰልቲ ዘለዎም ፈለዩ ትባሃል ሕክምና የለን መግቢ የለን ዘለካ ኢካ ጥራይ ትውን ኣብቲ ጫፉ ዝኾነ ነገር ኣብ ዕድካ የለን እተን ጃላቡ ይረኸባ ዶ ይስእን ሞ የምስ እተን ዝተረኽባ ከዓ ሓንቲ ረኺቡ ካብ ባሕሪ ወፅያስ ኣብ መሬት ፀኒሐ ኣብ ባሕሪ መሪሽካ ንመሬት ይእቲኻ ንባሕሪ እቲኻ ሞተሪያ ገጢሞም ኩሉ ክገብሩ ከዓ ፍርቂ ለይቲ ኮይኑ ፍርቂ ለይቲ ምስ መፀት ይመምዩና መልሾም እቶም ከቢድ መውቃዕቲ ዘለዎ ፍለይዎም እቶም ካልኦት ግን ይፅንሑ ተባሂሉ ኣነ ዘዝክሮም ክልተ ኣብዶመን ኣዋልድ ነይረን ክልተ ሄድንጀሪ ነይረን ክልተ ከዓኒ ፓራላይዝ እዚኦም ተሰኪሞም ኣብቲ እግሪ ናይ ጃልባ ቢሸብ ዘለዋ ኣብቲ እግሪ ኣብኡ ደርብዮሞ ክንቀሳቀሱ ዋላ ሓንቲ ይክእሉ እዮም ክሕዙ ከዓ ይክእሉ እዮም ነብሲ ወከፍ ከዓ ዕጥቁ ኣለዎ ዕጥቁ ከዓ ንክፈሊ ይክእልኒ ይዕጥቁካ እንታይ መን ይዕጥቁካ ከዓ ናይ ትፈልጥኒ እቲ ቡምባታት ፊስቶ ምልእትኻ በንዚን ስኳርታ ነዚ ድመርሕ ከዓ ነታ ጃልባ 2-3 ገባር ኣለዉ ሒዞማ ዘለዉ ካብ ሓይሊ ባሕሪ 2-3 ሒዞማ ዝኸዱ ከዓ ምስኦም ነይሩ ታ እዚኣ ገይሩ ፋኒኢልና ፍርቂ ለይቲ ኮይኑ ናይ 8-9 ጉዕዞ ምዃኑ ፈልጥዎ እዮም ካብ ዕዲ ንጥኦም ኣመራፂ የለን ኣበይ ክብሉ ተበጊስና እና ስኢልና ተበጊሶም እቶም ብርትዕ ብርትዕ ዘለዎ ምስ ተበገሰ ንጢኦ ክንኣት ናይ 2 ኪሎሜትር ክመፅሕ ከሎ ነፈረት እያ ትረክበና
5: ክንስንቅን ኹን ካብ ግንባር ዝመፅ ውጉድ ዩ ካልእ ተቐቢልካ ብባፅዕ ምውሳድ ብጀልባ ማለት እዩ ኣብቲ ዋንቲ ሽዑላያ ነይራ ካብ ባፅዕ ንዝመፅእ ንግንባር ከዓኒ ሽዑላ ተምፆሞ ተሰኪምካ ስጋዕብዚትካ እዳበፅሓካ ስጋዕብዚትካ እዳበፅሓካ ኣውፂኻ ናብ ማርቸድሳት ምፅዓን ኩሉ ነገር ናብ ሓላፍነት ናይ ሓይሊ ባሕሪ ክኸውን ማለት እዩ
4: ኣርዓኖ ዝበሃል ቦታ የን ናይ ዓንዲ ሕቆ ማህረም ትጋጢሙኒ ካብኡ ካብ ኣርዓኖ ንባፅዕ ንክንምለስ ኣፎምቦ ዝበሃል ቦታ ውዒልና ኣብ እግሪ ገረብ ነፈርቲ ብልዕለና ከምዚ ክዝምብያ ክልዕላና ደሊን እየን ዝውዕላ ነይረን ነቲ ውጉእ ንባዕሉ ዝነበረሉ ቦታ ካብኡ ኣብ ዕዲ ከምኡ ኣብ ሓደ ቆጥቋጥ ካብቲ ቤት ትምህርትታት ነይሩ ካብኡ ውፅኦም ምናልባት ነፈርቲ ከይሃርምዎ ተባሂሉ ስቂኢልካ ቆጥቋጥ ንዝኾነ ነገር እሲ ከፅልል ናይ ዓቕሊ ፅበት እዩ እቶም ኣባላት ዝገብርዎ ነበሩ ቲ እዋንቲ ኣብ ቆጥቋጥ ከምቲ እንዳቐበረና ውዒልና ካብኡ ናይ ምሸት ካብ ዕዲ ዝበሃል ቦታ ሜጀር ጀነራል ኣሕመድ ካሪካሬ ስቂኢሉና ናይ ምሸት ተበጊስና ንጢዖ ክንከይድ ብጀላቡ ኪድ ተሓዲርና ከባቢ ሰዓት 10 ኸውን ገለ ከዓ

0: ነፈርቲ ርኪበናና
1: ውግኣት ቀጻሊ ደብዳብን ገለ ነፀቓሎም ስለ ዝነበራ ብመሬት ማለት እዩ እቲ ዘብልዎ ዝነበሩ ደቂሶምሉ ድመፁ ዝነበሩ ሑፃ ከማን ሸግሮም ስለ ዝነበረ ብባሕሪ ክፍተ ንረሕሽ ተባሂሉ ብባሕሪ ሰዱልና ማለት እዩ ውግኣት ባሕሪ እዚ ውግኣት ሰዱልና እሞ በጋጣሚ ቅድሚኦም ሓንቲ ፋርማሲ ድፀዓነት ጃልባ ካብ ባፀ ትመፅእ ብሰላም ተኣቱ እንደገና ሓንቲ ፋሉ ኳ ካብ ቀዲማ ነቲ ዓንጫይ ውግኣት ዝሓዘት ንእሽተይ ትመፅእ ብሰላም ንሳውን ተኣቱ ልክዕ ወድሒ 4 ዕለት 4 ሰዓት 10 እታ ውግኣት ፀዓነት ዕጫይ ዓባይ ከባቢ 30 ገለን 32 33 ንኸውን ውግኣት ሒዛ ኣብ ሓንሳብ ንረኸባ
0: ካብ ዕዲ ንፂዖ እንዳ መፃናሲ ነራናና ደቂ ኣንስትዮ ሓንቲ ኣዝያ መኣናጣ ኣብ ደሚ ነራ ሓንቲ ኸ ሄድንጂሪ ነራ እዚ ምስተሰቐልና ኣብታ ጃልባ ናባይ ጠንበላዕ ትብል ነራ ምስቲ ኣካላት ኣደይ ምቁፅፃር ሰማሃርምቲ ስለ ዝነበረ ናባይ እቲመፅ ብጎነይ ደቂሳ ስለ ዝነበረት ናባይ ትወድቕ ናባይ ብትሕጂ ዝኩሉ ገፀይ ደም ተፅዒዩ ኩሉ እዚ ተይስደም እጂ ኣታ ሓኪም ኣታ ንዓባራ እየ ኣንታ ሞ ምንታይ ርእሳት ሓኪም እዩ ደሎ እዩ ድብለኒ እዚ የማነ ድብሉ ሓኪም ሚር ርእሳት ሓኪም እዩ ደሎ ይብለኒ ሕጂ ዋ እሞ ደም እንዲ ድፈሳ ደሎ ተሪኢ ኣለካ ዝኩሉ ገፀይ ደማ ፈሲሳት ንደላ ገለ ምስ በልኮስ ድሃር ብልፆ ከቢድ እዩ ሕጂ ከምዚ ኢልካ ክትዛረበሉ ዚ ኣዝ እንታይ ይብለኒ ዋይ ዳረ ክንደይ ሽዑ ፈትሹ ሓቂኻ እንዲኻዳታ ፔሬድ እንዲ መፂዋ ኢለኒ ንኸፍቲ እዋን ናይ ተጋዳላይ ነገር መቸስ ጭርቃን እዩ ሕጂ ክትሓልቲ ክትገልፁ ከለካ ግን ከቢድ እዩ ድሓና ይቶ ሽግር ከይፈልጥ እንዲ ወደይ ንሱ ኢለየሱ
1: ክልተ ሚጋት መፅን ሽዑ ፅዑቕ ደብዳብ ድብድባ ማለት ረሻሽ እዩ 4 ግዜ 3 ግዜ ምስ ሃርማ ኣብ ምምራባዕ በንዚና ረኽቦ ሞ ብሙሉ እቲ ውጉእ ናብ ባሕሪ ከሎ
0: ነፈርቲ ምስ ርከባና ከጣሚ ዝክረሖ ካብቲ ኣጃልባ ሒዝዋ ነበረ ናይ ሓይሊ ባሕሪ ሸምሸዲን ድበሃል ነይሩ ኣታ ነፋሪት መፅ ኣታ ኩሉ ግዜ ነፋሪት ምስ መፀት ገሌሉ ክሳብቲ ሃርማ ይኸይድ ነይሩ ጓዓዝ ንወዳእታ መከላኸሊ የለን ዝኾነ ዝነገረ ነገር የለን ቀሪብና ኢና ግን ንጢዖ ነርና ዳርጋቶም ፓይሎት ኢኻ ትሪኦም መሬት የን ወሪደን ነረን ማዕረዘይቲ ክስታይ መፅን እዛ ጀልባ ዝነበር ኳ ኣነጋጣሚ ትህረም ማለት እዩ
2: ናበይ ኢኻ እሞ ክትሃድም ተዘሊልካ ብቲ ባሕርኻ ክትኣቱ ሱቕ ተልካ ከዓ ኣብኣኻ ክትውቃዕ ኣመራፂ የለን ሱቕ እዩ መፅ ይወስ እጂ እቶም ገባር ንፋዕትዮም ነይሮም ኣይተዳህሉን እዛ ነፋሪት መጀመርታ ፈክረ ዝትድሪ 223 ሚ 23 እቲ መጀመርታ ስሒተናና ኣብኣ ከለዉ ንጥዮ እዚ መሊሽና ዘይረን ክሳብ ድመፃ እታ ጃልባ ከዓ ናብኣ ኣቕኒዖም እቶም ገባር ካልኣይ ምስተኮሰት ዘሊሎም ወርቱ እታ ጃልባ ግን ትኸይዳ ኣላ እቲ ሓይሊ እቲ ሕምብስ ዝኽእሉ ኣካል የለን እቲ ኩሉ ውጉእ እዩ እቶም ዝወፁ ሉ ዋላ ነቲ ባሕሪ ከዓ ኩሉ ከዓ ፈክረት ስለ ዝገረቶ ኩሉ ሞት እዩ ኣብ መወዳእትኡ ሳልሳይ ራብዓይ ክትወፅሕ እታ ጃልባ ኣብኣ ኣንፈት ስለ ዝኸደታ ትኺላ ናብቲ ጢዖ ገፃ ትምርሕ ብሮኬት ድያ ብምንታይ ድያ ሱዕ ኢልካ ካ ትሪያ ኣብ ክልተ ትትትባል ትቁረፅ እታ ጃልባ ተቆሪፃ ትሰብ ኣብኡ ከሎ ርግፅ ተበለ ገለ ብክሳዱ ገለ ከዓኒ ኣብ መዓንጥኡ ትበፅሕ ፋሕ ብል ኣብቲ ባህሪ እታ ጃልባ እቶም ዝተረፉ እቶም ህድጅሪ እቶም ኣባኖሩ ፓራራይዝ ክወፁ ዘይክእሉ ኩሉ ሰብ ከዓ ሃለዋት ሽ ናይ ምፍላጥ ናይ ቁስልካ ምሕዋይ ገለ መለ ዘይኮነ ቁስሊ ኩሉ ተጓዳዲ እዩ ከም ብሓድሽ መጓእቲ ይጋጢሙ ኣብዚኣ እታ ጃልባ ኣብ ክልተ ምስ ተመቕለት እታ በንዚን ዝሓዘ ዝተቃፀለት ሓንቲ ኣካል ኮይና እታ ሓንቲ ፓራላይዝ ሒዛ ንእሽተይ ብከዓኒ በቲ ተፈንጭላ ካ በይና ከይዳ እቶም ሰባት ኣበይ ኣለዉ ክሳብ ሎም ኩሉ ግዜ ኣነዝክሮ
0: ገለ ኣብ ደሚን ዝነበሩ ናይ ኢድ መስፈርቲ ናይ እግሪ መስፈርቲ ዝነበሮም ዝነጥር ነይሩ ንባሕሪ ዝኸይድ ነይሩ ወፁ ነይሮም ሓደ ኣባል ከዓ ነይሩ ሽዑ የማነ ዝበሃል ዝክሮ ኣባል ማእከላ ናይ ተሕክምና ዝነበረ እዩ ምሳና ነቶም ውግኣት ሒዙ ዝነበረ እዩ ውግኣት ነቶም ዘይክእሉ ሓፍ እናበለ ይድርቢ ነይሩ

0: ንኡ ከዓ ሃሪማቶ ፋክረስ እያ ተሃርመና ነራ። ኣጋጣሚ ሕጂ ኣነ ካብቶም ተፀጊዕና ዝነበርና ነርና ከምዚ ኢልና ስኢላ ተሃርመና ነራ። ንዓይ ዝኩሉ እግረ ያ መንፊት ገይራ ተፋክረስ ገይራ እንደገና ዳግማይ ማለት እዩ። ካብኡ እንዳተፋሓኩ ኣብታ ጫፍ ኣንከር በፅሐ ኣነ ኣብታ ጫንከር ኣንከር ምስ በፃሕኮ ላ ሓንቲ ክገብሮ ዝኽእል ነገር ስለዘየለ ኩሽኩ ነራትን ነታ ኩሽኩ ተቐሊለ እቲ ቡምባታት ኣብኡ ዝነበረ ተነዳዲ ኩሉ ከዓ ትኮስ ስለ ዝነበረ ኣብኣ በቃ ነገር ክላ ንጉሆም ኸይኒ ስዋኣስ እንታይ ዝበለ ሽግር ይወዲ ሕጂ ከዓ ዳግማይ ስቃ ኢለ ኩሽኩ ተሸፊኑ ከለኹ ዓይኑ ዝተሃርመ ሓደ ብፃ እዩ ይመፅእ። ምስ መፅ ረግፀኒ ባዕመን ኢኻ ገደ ኢለ እንደገና ነታ ኩሽኩ ምሽፈንኳ ኣነ ዓይነ ተሃሪመ እንታይ ሓግዘን ንባብለኒ ንከዓ እንታይ ሞ ክሕግዘካ ይክእልን እየ ኣነኸ ክትስእ ኣይክእልን እየ ግን ካብ ሓዊ ትቃፀል ባሕሪ እቱ ዓሳብ ኣብላዓካ ኢሉ እዩ ሞቤን ካኣቲ ምስ በለኒ ንዓይለ ብኢደይ ሒዘ ኣብታ ጫፍ ናይታ ጃልባት ሒዘዮ ዘሊሉ ኣት ሕጂ ዘሊሉ ሙሳኣተወ ናይሓሊ ባሕሪ ነቶም ምውጋኣት ኣሪቦም ስለ ዝነበሩ ጎዮም ንዑ ከ ኣርኪቦሙ ሓደ ብፃይ ኣሎ ኢልዎም ካኣሱ ናባይ እንደገና ሓደ ድባፅዕ ይብልዎ ሽዑብቲ እዋንቲ ንልዒ ኣታ ብፁት ሰብ ኣለካ ዶ ሰብ ኣለካ ደይሉ ዳተቃፀለት ኮላ ናብኣ ይዲብ ማለት እዩ ናብኣ ምስ ደየበ ድምፂ ሰሚዒ ከዓ መን ኢኻ ንዓጆኻ ድሓን ዓጆኻ ገደኢሉ ከምዚ ገይሩ ሓፋ ከብለኒ ከልዕለንን ኣብኡ ዝነበረ ቡምባ ክፍንጀርን ሓንቲ ኮይኑ ንዕኡ ከዓ ሰሊዕዎ ምእንታይ ሓሊፉ ናይ ከውፅእ እሱ ከዓ ሓሊፉ ኢሉ
1: ሓደ ዓንዲ ሕቁ ተሃረመ ሓደ ልክ ኣብታ መንዚና ሙሉእ ነብሲ ተቓፂሉ ሓደ ኣብ ቅድሚት ናይታ ጃልባ ተሰውኡ ማለት እዩ። ሓንቲ ጓል ከዓ ፋጥና ሽማ ኣቐዲሙ ናይ ዓይኒ መውጋእቲ ዝነበራ ኣብዚ ከባቢ ኣብ ዶም እንተወጊኣ ስለ ዝነበረት ኣብቲ ቅድሚት ልዕ ካብ ሓወር ሂ ኣብቲ ቅድሚት ጠልጠል ትብል ሕጂ እታ ጃልባ ርእሳ ንባሕሪ ወገን እዩ ስጋዓብ ዝበፅሕ እዩ። ሕጂ ንቋወማ እታ ነፋሪት ሞ ብረት ክሻፋ የብሉን በጋጣሚ ናይ እንዳ ክልተ እዩ ነይሩ ንሃና ኣይኮነ በጦሎን ሓደ ቅዲማ ገስጊሰ ያደላ ክልተ ካብ እንዳ በጦሎን ሓደ ጀማል በክርን ኣነን ማለት እዩ ካብ እንዳ በጦሎን ክልተ ከዓ ኩችን ኣስመሮም ንኣምንን ንድይባ ነታ ብረት ትከኣለና ፈቲና ግን ክሻፋ ስለ ዘይነበሮ ኣይድማዕናን። ከምዚ ኮይኑ ሓደ ንሃና ካብቶም ከሰኒ ኢሎም ዝኸዱ ኪዳነ ፍቃዱ ነይሩ ኪዳነ ተሃሪሙኣት ኢሎ ባሕሪ ብሉና ኣብኣ ስዋዕ ውርድ ምሰለስ ተሃርሞ ማለት እዩ።
2: ንሕና ፍትን ተበልካ ኣብቲ ባሕሪ ክሳብ ክሳትካ ትበፅሕ ገለ ተተሓሒዙ ኣብኡ እንዳወቃዕት መልሻ ካልኣይ እንዳደገመትካ እንዳተመትካ ኣብቲ ፍርቂ ወዲኣ ንሳ ንፍርቲ ወዲአን ኩሉ ስታዮ ሰብ ሓንቲ መስርዕ ድያ ገለ ፀኒሓ ኣብጢኦ ሽዑ ንዓና ምእራይኣት እያ መልሽካ ካብ መጓእቲ ናብ መጓእትን ናብ መስዋእትን ከዓ ኣጋጢሙ ዝኸ
1: ኣነ ከኣትየ ኢለ እዮም ካኣትየ እንድሕር ቀፂለን ኣብዛ ዘለኹማ ትኾኑ ተደይ ቀፂለን ክትስዕቡን ኢለ ትኸድኩ ጥኢት ናይዞም ናሓና ቡምባ ቻይና ትበል እቲ ዕጥቂ ጠያይቲ ካላሽን ሓለዋ ዝኸዱ ኩሉ ነይሩ ምቕራብ ከላ ንበንዚና ንሓውን ኮይኑ ዝኾነ ታ ጓል ሓንቲ ገበራን ያላ ሕግዝ ንብላ ትወርድ ኣይደየብኩን ከማ ኣነ ትወርድ ስጋዕ ኣብዚታ በፅሕ በንዚና ካብዚታ ስጋዕ ኣብዚታ ፍርቂ ጎና ብምሉእ ተቓፂል እዩ ምስ ወረደት ንሓቂፈ የውርዳ ሙዚታ ቅለጥ ብሪታኛ ክዳን ኣብዚታ ንላዓል ክዳን ይቕለጥ ብዝኾነ ሕጂ ኣብዚ እንታይ ካ ትብሎ ብጎና እያ እዚ ክስታይ ትገብር ነራ ኣብ ደውን ስለ ዝኾነስ ናይ ጎኒ ክስታይ መጥባሕቲ ገይሮም በዚታ ስከንትሸይን እዮም ዝገብርዋ ነይሮም ደገ ኣብ ባሕሪ ምስ ወረደት ምስ ወረድናዮም ክቕበሉና ከለዉ ሕጂ እዚ ማዕናጣ እውን ኣትሊስት ቁርብ ክስታይ ይኸውን ማለት እዩ የሸግረና ብዝኾነ ስለ ዘይመፀት እታ ክስታይ እታ ነፋሪት ብምልኦም በዓል ጀማል በክሪ ዘለዎ ካልኦት ካልኦት ነይሮም ናይ ካልኦት ተጋደልቲ ነነጢሮም ኣትዉ ሞ ሳምቡ ሳምቡ ኢሎም የውፅኦም ንብዙሓት ተጋደልቲ ሕጉፁ ማለት እዩ። ሕጂ ኣብኡ ክርስዓደ ይደሊ እቶም ሰለስተ ስዋኣት ኣብኡ ተሰውኡ ሓደ ኪዳነ እዩ ናና ወዲ መሓመድ ድብልዎ ሓቲትና ኢና ነብሎም ነቶም ውጋኣት ሓደ ኣጋር ሓኪም ነይሩ ንዕኦም ከውፅእ ኢሉ መስዋእቲ ዝኸፈለ ኣጆኹም እንዳለ ደው ኢሉ ስጋዕ ንሶም ዝውድኡ መጨረሻ ኣብዚ ትህረም ግሪ ሓኪም ኣብ ሻዓ ምዕልቲ በፂሑ ይመፅእ ብገለ ነይሩ መፅ ሞ ፈቲኑሉ ላሓንቲ ገብሮ ኣይከኣለን ብጣዕሚ ፅቡቅ ተራ ተፃዊቱ ብታ ዋንቲ ያ ናይ ሓይሊ ባሕሪ ሓኪም እዩ ማለት እዩ
2: ወጮጊር ይመፅ ንኢንገር ካብ ኢንገር ነጢዑ ክንኣ

0: ሻዕለይቲ ንጉባኣት ኢና እጂ ምስኣተና እብራሂም ዒሳ ነይሩ ቡግኣት መፁ ኣለዎ ቦታ ንርአ ኢልና ንወፅእ ቦታ ክንርኢ ምስ ወፃእናት ዘነፈርቲ መፅአን ደብዳቢ ጅመር ናብ ጎየና ኢና ተመሊስና ካብ ባሕሪ ናውፃካ እዩ ነሩ ስራ ከባቢ 20 ገለ ንኾኑ ሓደ ሓኪም ግን ንዖም ሒዙ ዝመፀ እዚ ጃግላር ኤን ካሮቲድ ኣርተሪ እዩ ተበትዩ ክንቋፃፆ ኣይከኣልና እሱ ከይድና ልክዕ እቶም ካልኦት ግን ብሙሉኦም ኣብ ውሽጢ ሰዓትን ገለን ተሰዓት ዘይኣክል ግዜ ተቋፃፂርና ሓንቲ ኣጋጣሚ ሓንቲ ናይ ፋርማሲ ነርስ ኣባል ንሳይ ዝመፀት ነ ንሳ ጥራይ ሓጊዛኒ ወላ ሓደ ሓኪም ዝበሃል ኣብቲ ቦታ ኣይነበረን
1: ሓንቲ ነራ ኣዝ ኣብ ደሚ ዝተሃረመት ሽዑ ኣብቲ ባሕሪ ክተኣትኮላ ይርያ ነረ እዛ ዝብለካ ተለኹ ኣብ ድሕሪኡ ነቶም ርእሶም ዝተሃረሙ እዚ የማነ እዩ ዘውፅኦም ነይሩ ይድርብዮም ነይሩ ስጋዕታ ተሃርሞ ስጋዕ መስዋእቲ ዝኸፍል ንዕኦም እኒ ርእሶም ነቶም ውግኣት እዩ ማዕረ ክህልው ድኦም ክድሕኑ ድኦም ኣይክድሕኑ ድኦም ዘይፈልጥ ንዕኦም ንምድሓን ይንስዋ መስዋእቲ ከፊ ኢሉ
2: እታ ጓል ሒዝናያ ንወርድ ሞ ኣብ ደገ ሽዑ በብዓቅሞም ገሊኦም ኢንፊጂ ንገብሩላ ገለ ብዝኾነ እታ ጓል ነውርዳ ማለት እዩ እቶም ሰለስተ ወዲ መሓመድ ትልኳ ሓደ ስዚ ሙሉእ ነብሲ ተቓፀለ ተስፋኣለም ይሽ የማነ ተሓኪም እጂ ንሰለስትኦም ነቶም ሓደ ናህና ኣብ ባሕሪ ዘሎ ነቶም ክልተ ላዓል ዘለውን ጉቡእ ሓመድ ድበ ግበረሎም እቲ ተቓፂሉ ዝነበረ ግን ዳሓንቀሲ ኢልና ነውርዶ ስታይ ገይርና ብኸበርታ ወይ ነፀላ ገይርና ኣውፅናሕ እቲኣቶም ቀዳምነት ንቕበር እንዳተባሃለ እታ ጃልባ እንዳተቓፀለት ፋሕ እንዳለት ተኸይድ ሞ ምልስተልካ እቲ ምፃይና ሓዊ ዝሓረረ ፋሕፋሕ ኢሉ ሙሉእ ነብሲ ተቓፂሉ ስነነበረ በትሞች ይሓልፍ ማለት እዩ ፋጥና ግን ብድሕሪኡ ድሕሪ ናፅነት ኣስመራ ረኺበ ያ ኣብ ቃኘው ሓውያ ኣብ ንቡር ተመሊሳ ማለት እዩ
1: እንደገና ኣብ ጢዖ ነፋሪት ክትመፅ እያ ተባሂሉ እንደገና መሊስና ሰዓ 6ዱሽተ ናይ ምሸት ብሽዑላ ትበሃል መርከብ እዛ ጃልባ ዓባይ ነራ ብኣ ተሰቂልና ሙሉእ ለይተይ እንከይሓጊርና ኣጋጣሚ ኣነ ሽዑ ነቲ ከታተር ነሩኒ ተከታተር ሽዑ ምስቲ ሰሓቦ ዝነበርኩ ብገለ ተሳሒቢ ወፅኡ ናይ ሽንቲ ሽግር ኣጋጢም ንሽንቲ ከዓ ምፍሳስ ዓብዪ ንፍጥዋንቲ ፍሕኛ ኣብዚ በፂሑ በቃ ዳርጋ ሃለዋተይ ከይፈለጥኩ እንደገና ባፃዕቲ ኣባፅሕግን ቀዳማይ ረድኤት ምስ ተገበረለይ ሰብ ኮይነ
3: ክትሪኦ ከለካ ካብቲ ዝነበረ ውግእሲ እቲ ኣብ ባሕሪ ዝረኸበና ሽግር ይበዝሕ ቶም ተሰው ናይ ሓይልታት እዮም ነሮም ምሳያኒ መውጋዕቲ ዘጋጥሞም
1: ፈላለይስ ኮይነ ንዓንደቆ ማሃረምቲ ስለ ዝኾነ ብድሕሪ ግን ፖር ሱዳን ከይደ ብሳሓል ጌርና ካብ ሕሰቦ ካብ ትትወጋእ ከሉ ጫፍ ዓሰብ በሎሞ ንፖር ሱዳን ዝተጓዓስክዎ ባህሊ ክለኽ ምስ መውጋዕትኻ ምስ ቃንዛኻ ምስ ኩሉ ነገር ናይ ብሓቂ እንታይ እዩ ዝበለ ኒሕ ነይሩ ናይ ተጋደላይ ትውድቡን ንባዕሉ ብዓቕሙ ደረጃስ ኣብ ድሃን ኩነታት ስለ ዝነበረ ትመጓዓዝያስ ኣይተሰኣነን ቲተፃብኦታት እዩ ድበዝሕ ነይሩ ናይ ባህሪ ተፃብኦ ናይ ነፈርቲ ተፃብኦ ኩሉ እዝታት እዩ ነይሩ እምበር ገዚፍ ዋጋ እዩ ተኸፊሉሉ ወርቃዊ ሓንጎል ዝነበሮ በቲ መራት ባደላ እንዳተተደፍነ ካልእ ሰርሕ ካልእ ራእይ ዝነበሮ ብዓብዪ ግን ራእዩ ናፅነት ኮይኑ ማዕረ ከምዚ መስዋእቲ ከፊልና ማዕረ ከምዚ ጌርና ክሳራ ኸድና ነርና ተንኾን ምስንካለይ መጓሃየኒ ነይሩ ሕጂ ግን ኖርማል ብእግረ ይኸይድ ነረ ድ ኣይከይድን ከማል ደስ እየ ምክንያቱ ተቐቢለ እዩ ስለ ዝኾንኩ ዕላማ ከዓ ስለ ዝሃረምና ማለት እዩ ኣነ ምናልባት ኣይወለድኩን ኢለ ግን ወላ ሓንቲ ይሕበን እምበር ሓዝንኒ ምእንታይ ኢሉ ኸማ ንሓሊፉ እቲ ንደልዮ ግን ናፅነት ተረኺቡ

እንደመጣከ ከም ስእሊ ለመጣ ተደዮ ሓረሶት ንማጣዊ ወንገቢ እንተ ቀደም ግትግስቱ ዋቶም ተመክሮ ለይቡካ ናቅሰት ምንከል ህለት ህቶም ለቶም መገልከ ናቅስ ምንከል ህለት እለኪን ወዳያ ወለኪን ወዳያ ንደቢያሎ እንደ ጣብአውካ ቀደም ገይስ ሓሪት ባልሰካ ነላ ካልእ ሚለት መስለካ ላያ ሓረስቶት ዲቡ ሓረስቶት ለበርናምጆም ዳይመን ወበደን ዳይመን ወበደን ህቶም ለናዮም ለመስላታም ጋንሆ ቀደም አነንኮ ገይስ ፈጅር ፈጅር ለሃ እንደት ገስየኮ ግልብላ ቤልከ መንገቢ ወግላ ዓድ ከማን ቀደም ግል ግስ እጨር ግቱ ትብካ አንዱ በርናምጅ ና ከማ ዶረት ወበሰል ወልታት ለቀደም ያብላካን አመል ረክብ አመል አይነ ነው ስለበደ ከዛት ጀላባላ እጨይ ሰኒቱ ግል ኩሉ ሻብና ግላ አመል ረቡ በጨይ ሰኒቱ ናኑ ሀቆ 4 ሰነት 5 ሰነት እንተት ጋሴ ጋር መንገብ ቆጥ ባለ

0: ዓብቡ እግል ዓማር ጀራዲን ለላትሓዘ ከዛናት ወራህያታት እግል ትብኔ ወፍርያት እግል ተኣግዕዝ ከም ኣግቡይ ወከባሪ ለትመስል ብንየት ትሕትት ምህመታ ንኸርባ ሞቶራት እግል ተእስኔ ትራክተራት እቲ ጀራዲን እግል ኣትዮት ዓወሊ እግል ትሕፈር ወኣብ ዓመት እግል ጀራዲን ለላትሓዘ ከደማት እግል ተእትምም ሕልዮት ኣግቡይ ምህምቱ እቲ ሲያሰት ሕኩመት ኤርትርያ ኣግቡይ ዶለትሸቀ ለኣውለውየት ለልትሄቡባካት መንጠቐት ዓማር ሓቆጋኣቱ እፈድል እላ ስያሰት ሄኒ የምኣለቡባካት ኤርትርያ ምን ልውሕድ ናይ ረድምት ገበይ ሰበትቡ ጀራዲንማ ምን እላ ብንት ትሕትየት ልትነፍዕ ሃላ ብዙሕ ገበይ ረድምት ለረክባ ባካት እትለወቀት ነሻጣት ዓማር ጀራዲን እትልትጋየሰቱ ዶል ትርአ ሄኒ እህምት ኣግቡይ ልትርእካ
1: ብላዕሊ እናረዳ ተረአ ኮይኑ ተኸቲሩ ዘሎ ብዩሉ ትሕቲ ባይታጃ ሃብቲም ዘሎ ኣብዚ ዋንዚ እዚ ድኾነ ዲጋታት እናርኣይ ተዓዚብካ ዳርጋ ተወዲየን እየን ፀና ኣባና ግን ዳርጋ 7 ሜትሮ መሊና ኣሎ ማለት እዩ 7 ሜትሮ እና እጂ በፂሕናያ ዘለና 16 ሜትሮ ኣቑመታ 8 ሜትሮ በፂሕና ኣለና 7 ሜትሮ ኣቕማ ይመልሉ በታ ዓይነት ጥራይ ማለት እዩ ዳርጋ 69,000 ሜትር ክብሲ ሒዛ ኣላ ማለት እዩ እጂ ብጣዕሚ ፅቡ ኢና በቲ ማይ ኣይሰጋና ዘለና
2: ካብ መጀመሪኡ ዲጋ ማለት ኩሉ ግዜ ምስ ማይ ዝተኣሳሰር ማይ ማለት ካ ሂወት ናይ ሰባት እዩ ከም ዓዲ መጠን ካ እዚ ዓዲ ዓብዩ ብዙሕ ተፋሰስ እውን ኣለዎ ነዊሕ ግዜ ዲጋ ከይሰርሐ ይፀኒሑ ብካልእ መባለታት እዩ በቲ ኮይኑ በቲ ግን ኣድላይ ኮይኑ ብዙ እዋን እዚ ቅድሚ ዓመት ንፈረቓን ኣገደስቲ ሰባት ብድሳት ኣብ ደገ ዘሎ ኣሕዋትን ምስ ኣብ ውሽጢ ከተማ ዘለዉ ተዋሂትካ እንታይ ገበር ሓሳብ መፅሞ ዲጋ ኣበይ ዲጋ ተባሂሉ በትን በትን ዝተፈላለዩ ቦታት ተረእዩ ኣብ መወዳእትኡ ምስ ቁጠባናን ምስ ዓቕምናን ኩሉ ነገር ኣብ ግምታት እዩ ዝቦታ እዚ ተመሪፁ
3: ሓመንሌት ኣብፍያት ጃርዲን ኦፍዋ እንዳኣልማዕና እንደ ኣፍሬና ንነብር ቦላ ነብር ብዙሕ ከም መሎክየት ገበድ ይህለት ብዕድ እየኒ ከም ስርከራ በርበሬ ባምያ ብርጭ ድባ ወላ ኣክሪ ኣዘግኡ ኩሎም ቁርጡጥ ለትበህሎ ከማን ኣሎ ምስል እሎም ተሌትናዮም ናቶም ከም ስለተላዓዶ ብራ ፎልስምስምናይ ቅባእ ዝርአት ለበሃል ግንወስድ ግጥም ምና እስትራቴጂክ ክሮፕ ናይ ሸዕብ ለትበህልዎት እምንመሄን በርዱ ናይ ዘቱ እምበላመ ናይ ፋይበር ትገብ እትል ናይ ጀራቲን ለትበሃል ኣላ ምስራሓ እቲ ኣሕያን ሒን ምላዕልዓቃን ሓፋነት ተበዲቡ እቲ ወቓት ምምሻል ሓምስ ኣሰክሻር ስዕቲ ባህላ ለልትሓምሎ ብና ዓይነት ሓመሊት በርዱ እንትሓረው ከንነፋዕ ቦም ንህልና ከረመለውክየት እግንወሱ ምስል ዕዳጋኖ ምስላ መጅተማዕና ሄን ዝያድ ኣምር እብጃንብ ነብር ዕብት ነተሓዝዮ ላላ ሄን እሊ ምቁር ድንሽቱ ኣላ ባለት ሓመሊት ይብንሰር ቅቡልቶም ብምጅተማዕ መንገዲ ወብእርድ መንገዲ ዲባማ ፍሬ ዓበላ
4: ሓረስ ዝህለየ ከሎ ሓረስ ላበዲር ዓላ እንደይገቢ ሓዲስ ላሃላ ዮመቴን ምስለ ዘበን ለገይስ ግልተኣታተ ዲብ ለመንጠቃት ናናይና ኣነ ማራ ንየቻዕለ ወእዘ ብልካሰየኒ ተመር ግንዝራ ወበናና ግንዝራ ለይሙን እዚኣ ለይ ለይሙን ትብል ሃላ ለውሃን ዕጨይ ለይሙን ትለይ ወዕጨይ ማብዕድ ሄየኒ ላናፍዓዲ ኢሊ ማንጎስ ወገለ ግንዝራ ብዙሕ ንየቸየት እዚ ኣነ ሄየኒ ድዓም ልሃ ምንእላ ካ ና ቁርደት እንደገስኮ ምና ቁርደት ኣምፀኮን ግልሚ ተጅርበት ግልግባ ግለ መንጠገት ኣወለን ዒላ ሕፍረትካ ምን ዒላ እስተዮትካ መናፍዖ ዲብ ሽዕብ ልሙድ ይኮኒ ዲበ ፈኮርኮ እላ ዒላ ግላ ሓፈርኮ ሓቆሎ ዒላ ሓፈርኮ ሄኒ ያዕኒ ላዝምቲ በናና ግል ኢደ ብዲብየ ተመር ግል ኢደ ብዲብየ ሓጃት ዓበይ እግለ ምስታቕበል ጂል ለእሰሪና ሃላ እግለ ገበይ ለናልየ እንደ ጻብጣባ ግሊግስ ወለማንጣጋት በደል እክል ወመሸላ ወሉ መስሊ ዓላት ዲብ ጀራዲን ግትቀይር እንደእበ ኣና ህትውት ልህዋየት ለናልየ ላዓለ
0: ለበዝሓ ምን ሸዓብና መናበረቱ እቲ ሓርስ ተእተምክብ ዓማር ሓምለ ወፈዋ ከሄኒ ከም ክፋል ሓርስ መናበረት ገቢል እግል ኣስነ ወቕቲ ሳድ ዓድ እግል ጠውር ሌት ኣንደይ ገቢ ብክትሽቅል እግል ክሰትለቡ ዶርማ ቀሊል ይኮን ምን እምባታት ሕርየት እቲ ኩልያት ሓርስ ለተኸረጀው ኣላፍ ምህንን ሓርስ ራክባሙ ዝህለው ብክትሽቅል መሰልቱ ስለትፈናታ ጀራዲን ለሸቁ ሸቃላ ዮመተ ኣው ሳብታም ዝረከቡ ብኽትማ ዓብይቱ ምስል ጀራዲን እታ ለልፃበት መጃላት ግል መሰል ፍርያት እብ መካይን መናእካ

0: ኣካን ለላግዕ ዝሰዋግን ሜልካ ትመካይን መካኒኪን እዚኣት ኩሉ ሄኒ እቲ ዓዳጋታት ፍርያት እንደፈርሸው መዒሸቶም ለሳይሮ ኣንፋር ፈደል ጀራዲን ለረክበው ብክሽቅልቱ ጀራዲን ለኸልቆ ብክትሽቅል ለገንሕ ተቃሪር ትቡት ምን ማለቡ እቲ ልውቀት እትኩሉ ዓድና ልትኣሰስ ለፀንሓ ጀራዲን ርኤና ምንገብ ላኪን ዶር ጀራዲን እቲ ብክትሽቅል ብክስስ ወግም እግል ንንሳእ ክቡድ ይኮን
1: መጀመርያ ልዕሊ 120 ስራሕተኛታት ዕድል ስራሕ ፈቒዱ ዘሎዩ ንልዕሊ 120 ስራሕተኛታት ኣድሪሩ ዝሓድር ዘሎ ሓረስታ እዩ። ብሰፊሕ ዘልምዕ ዘሎ እውን እዩ። ብሓፈሻ ገፊሕ ናይ ቴክኖሎጂ ሕርሻ ዝጥቀም ሓረስታ እዩ። ኩሉ እቲ ዳርጋት ንደልዮ ዘለና ክማላእ ንደልዮ ዘለና ዘማልኡ ክብሎ ይደሊ ማለት እዩ። ገለ ካብኡ መስኖ ብሶላር ጀሚሩ ኣሎ። ሓደሽቲ ኣዝርእቲ ከም ስርናይ፣ ጣፍ ኣተኣታትሎ ዝተፈላለያ እንስሳታት የፍሪ ኣሎ። ሓምላይ መግቢ እንስሳ ብሰፊሕ ኣተኣታትዩ ይርከብ። ሓንቲ እታ እንኮ ተሪፋቶ ዘላ እቲ ካብ ፍኑ ፋሮው ኢሪጌሽን ንብሎ ናብ ነጠብጣባውን ወይ ከዓ እዚ ነፅጋዊ ስርዓተ መስኖ ምስግጋርያ እሳ ከዓ ናብኡ ገጹ ዝቐነአ ይመስል። ብሓፈሻ ክሪኦ ከለኹ ግን ማንጉስ ብሰፊሕ እውን ኣተኣታትሎ እዚ ሓረስታይ እዚ ካብቶም ኣለዉ ዝበሃሉ ኣብነታውያን ሓረስቶት ኩሉ ግራቱ ኣብኡ ውዒልካ እውን ዘይፅገብ ኣዝዩ ደስ ዘብል ናይ ልምዓት ኣገባብ ብሞያዊ ዓቕሚ ኣተኣታት እዩ። ናብ ልዑል ናብ ሰደድ ክቐንዕ ዝኽእል ፍርያት ከፍሪ ዝኽእል ሓረስታይን ካብቶም ዘለውና ኣብነታዊ ሓረስታይን ኢለ ዝገልጾ ንዓብደልዓዚዝ ሓረስታይ ዓብደልዓዚዝ
2: ሰብኣይ ካን ሰበይቲ ካን ትወፍረሉ ቀረባ ምስ መንበሪኻ ብዙሕ ዘይትጓዓዘሉ እቲ ጀርዲን ክበሃል ከሎ ከዓ እቲ ብፍሉይ ካብዚ ጋሽባርካ ዋላ እንተሪኢካዮ ሕጂ ኣብዚ ኣነ ድሪኦ ኣብ ምምሕዳር ከባብታ ኣላዩ ማለት እዩ ነፋስ ቦታ እዩ። ኣብኡ ውዒልካ ኣብኡ ሓዲርካ እውን ዝኾነ ናይ ዓሶ ባህርን ካልእን ካልእን ዘይብሉ ፅቡቅ ቦታ እዩ። ቆልዓን ሰበይትን ወፊሮምሉ ክኣትዉ ዝኽእሉ ቦታ ክጥቀምሉ ዝኽእሉ ኣሎ። ስለዚ ነቲ ልምዓይ ከምዚ ዕድል ክወሃብ ከሎ ነቲ ብጉልበቱ ዝድረር ናይ ስራሕ ዕድላት ከዓ ብቀረባ ተጠቀምቲ ኢና። ትሽዓተ ብሄራት ኣብ ዝሩባ እዚ ኣለና።
0: ኤርትርያ ምን መደት ንዳልእ ስክላ እምበል ሕላለ ለትከድምታ ስያሰት መሻረከት ኣዋልዲ ኣንሳት ብእታ ኣዋልዲ ኣንሳት ክምሰር ክፋል መሽተማዕ ለትፈናተ ወራታት ዓማር ዶር ክምተህሊ እግለን ትወደ ፀንሐት ውህሌት ኣዋልዲ ኣንሳት እቲ መጃል ሓርስ እብዓመት እቲ ወራታት ጀራዲንማ ዶረን ዓባይ እግል ትግባእ ኣውለውየትማ ትተየበን እብ ዓብይሁ ዶር ሸባባት ወሻባት እቲ መጃል ሓርስ እግል ትዓበ የመለቡ ምስዳራት ናስእታ ብዙሓት ምና እታ እብ ዲፕሎም ወዲግሪ እብ ምህነት ሓርስ ወምንሄኒ እብ መጃል ሓምለ ወፈዋክህ ለደርሳይ ኣዋልዲ ኣንሳት መሰል ናይ እላ ስያሰተን እቲ መጃል ሰልፈት እግል ጀራዲንማ ኣዋልዲ ኣንሳት ብኣውለውየት ልትገንሓ ዶር ኣዋልዲ ኣንሳት እቲ ዓቦት ዓማር ጀራዲንማ እብዋድሕ እግል ትርአ እምቡትሃላ
3: ንቕዓት ናይ ሕብረተሰብና ክንሪኦ ከለና ሓደ እቲ እንዳኸለልካ እውን ክትሪኦ ከለካ ተደይ ዛልዩን ተደይ ደልድሉን ክነብርን ክበልዕን ከምዘይክእል እዚ ፅቡቅ ኣፍሉጦ ኣለዎ። ግን ብድረት ደይኮነ እቲ ጎስካስና ስራሕና ግን ቀፃል እዩ። ነቲ ድድሓረ እንዳፋጠንካ ነቲ ፅቡቅ ደሎ ድማ ኣብነት ከምዝኸውን እንዳገበርካ ቅዱስ ቅንኣት እንዳሓደሮም ንኸዓዩ ፅቡቅ ንክሓደ ኣሎ ሕብረተሰበይ ግን ገና ውን ክውስኽ ኣለዎ ኢና ንብል ንሕና ተረ ሚኒስትር ሕርሻ ክንብል ከለና ኣዝዩ ዓብዪ ማለት እዩ። ሚኒስትር ሕርሻ ሓደ ካብ ተልኽኡ ንፍፃም ነዚ ንምግባር ቀዳምነት ሂቡ ይሰርሓሉ ስለ ዘሎ እዚ ድማ ሓደ ካብቲ መርኣያ መለለይ እንታይ እዩ ነብሲ ወከፍ ክኢላ ሕርሻዊ ክኢላ ስግዓዲ ወሪዱ ይሰርሕ ኣሎ ማለት እዩ። ብዘይዚ እውን ቀረብ መሳርሕታት ብምቕራብ እቲ ኣፍልጦ እውን ከምዚ ቀዲምና ክንብሎ ፅንሓ መመሊሱ ክብርኽ ጎስጓሳት እንዳካየደ ብዕቱብ ዝሰርሕ ደሎ ዓብ ተራ ዝፃወት ደሎ ሚኒስትሪ እዩ።
0: እቲ ዝሓልፋ ሰኖታት ለተኣታታ ወፍገሪት ለኣምፃ ይሄኒ ጀራዲን እምበላ ለሃይቦ ፈርያት ምስል ጀራዲን ለገይስ ከም ደወርህ ሓሊብ ኣባግዕ ወለመስሉ እንደወዴካ ሓተ ጀርዲን ለበዓኢለት ሙነት ካምለት ክምሰል ትረክብ ውድቱ እላ እስትራቴጂ ትላሃኒ እቲ ልወቀት እቲ ብዙሕ ኣካናት ዓድና እቲ መዓል እንደዋዕለት ፍገሪት ዝያድ ዲብ ተመፅእ ትትረከብ እሊ ከም ከራ ሓ ሓሊብ ኣባግዕ ወደወርህ ለመስል ነብራሁ መና ጀራዲን ረክብ ሰበትሊ ጀራዲን እፍርያቱ ሌጣ እንደይገቢእ ሙነት ዓኢለት እብ ሕፍዘትማ ዶር ወዳሃላ
4: መሬቱ ሓውስዱካ እዩ ፅቡቅ ፅንፋፈ ዘለዎ መሬት እዩ ማይ ዋላ ሕጂ ወቂዕዎ ዝርእ ተኽሊ

0: ፀገም የብሉን። ጽቡቕ ጽንፋፈ ስለሎ ልዑል ፍርያምነት ኣለዎ። ክሌማ ከዓኒ ካብ ካልእ ከባቢታት ዝሓሸ ክሌማ ኣለዎ እዚ ከባቢ እዚ። ከምዚ ስለ ዝኾነ ዝተፈላለየ ዓይነት ዘራእቲ ሽጉርቲ፣ በርበረ፣ ኮሚደረ፣ ብጭቕ፣ ዱባ፣ ጣፍ፣ ስርናይ፣ ዕፉን ወዘተ ዝሃብካዮ ዓመት ሙሉእ ክለምዕ ዝኽእል ከባቢ ስለ ዝኾነ እዚ ተቐዳማይ ብልጫ ናይ ንእዞባ ፎርቶ ጀራዲን እዩ። ኣብቲ ካልእ ዘይትረኽቦ ኣብዚ ትረኽቦ ማለት እዩ።
1: ሕጂ ብልጫታት ናይ ዝቦታ እዚ ካብ ካልኦት ከባቢ ከም ናተይ ርዲኢት ማለት እዩ ዘለዎ እዚ ቦታ እዚ ብጣዕሚ ፅቡቕ እዩ። ቦዛ ኣይኮነን ኣነሳይ መሬት እዩ ቦታ እዚ። ምክንያቱ ኣብ ፀሓያይ ከምቲ ናይ ንኣብነት ብጋሽኒ እዚ ቦቦይኒ እዩ። ኣብ ጋሽ ዘለዎ ፀሓያይኒ ኣብዚን ባልዓትን ቦቦይኒ እዩ። ሕጂ እዚ ፍሉይ ዘብሎ ብባልዓትን ብዝኾነ ባልዓት እዚ ዝሓሸ እዩ ማለት እዩ። እዚ ካብ ጋሽ እዚ ይፍለ። እቲ ቦትኡ እውን ማይ ስለ ዘይሕዝ ነቲ ሓረስታይ ኣይዕንቅፎን እዩ ክሰርሕ ኣብ ክራማት ክሰርሕ ዕድል ኣለዎ ማለት እዩ። በዚ ሕጂ ብልጫታት ኣለዎ ኢላ ኣምና ወገነ እዩ ማለት እዩ።
2: እሊ እቲ ኤርትራ እቲ ዓማር ሓምለ ወፈዋክሕ ሕቁቕ ልሃሊ ዓቦት እቲ ኦሮባካት ናይ ዓድና ልሰርገል ልሃሊ ዓቦት ይኮን ኣውለውየት እግል ብሩር ወእግል ኩሉ ብሩር ለትብል ስያሰት ሕኩመት ኤርትራ እቲ ወግም ለኣታ ሰበቱ ሄኒ ዮመተ እቲ ኩሉ ሙዴርያት ዓድና ጀራዲን ሓምለ ወፈዋክህ ምዱድ ሃላ ለእስክላ ማይ እግል ክእለሎት ልትበነ ለፀንሐ ከዛናት ወራህያታት እትክል ወደ ጎሳሳት ልትጋየስ ለፀንሐ ወራታት ሕብዘት ማይ ወጨበል ዓማር ጀራዲን ምን ለመድ እት ዘበናይ ግል በደሎት ልትእሰስ ለፀንሐ መእሰሳት ብሑስ ልትሓሪ ለፀንሐ ሕሩይ ሸትል እግል ሰብ ጀራዲን ለልትሃየብ ምክር ወጎማት ምህኒን ጀርዲን እግል ኣፍሬዎት እት ኩልያት ለግኣካድም ኣብውዛረት ሓርስ ትተየብ ባ ፀንሐት ሰዳይት ኣላት ወዓማር ጀራዲን እብ ቴክኖሎጂት እግል ትተለ ትትበና ለፀንሐት ብንየት ትሕትየት እቲ ልወቀት ዓቦት እንዳሓቀቀት እቲ መናበረሰብ ጀራዲን ተቂር ተመፅህሌት እላ ርክብት ለህሌት ዓውተ ላኪን እምባተታ ናይ መከለሲ ይኮኒ ዓዳጋ ቀበት ዓድ እንዳኣትመምና እቲ ተስዲር ግንእተ ከም እንቀድር እክድ ትግልና ሰበት ህሌት ሄኒ እቲ ልመጃል ዝያድ እግል ንትዓንደቕ ሸዓብ ወውዛረት ሓርስ እምበል ሕላሌ እግል ክደሞ ለእስትህል
3: ቅድሚ ሕጂ ኣብቲ ገመግም ሩባይ ነይሩ እቲ ጀራዲና ሰፊሕ ባይታ ኣለና በዚ ጎኑ እዚ ዲጋ በዚ ጎኑ እዚ ዲጋ ዕዛር ንብሎ ኣለና ጎልጎል ሓደ ዝሓዘኒ ካልኣይ ብርበን ሰርዋ ንብሎ ኣለካ እዚ ከድኩም ሞደርፈትኩምኒ ደቂ ዘርኡ ገፅካ ዝኸይድ መደብና ሕጂ መደብና ዘሎ ካብታ ዲጋ እዚኣ ጎቦ ትረአካ ዘላ ርእሲ ዝዓዲ ዘላ ኣብኡ ባስካ ዓበይቲ ባስካ ተኺልና ብግራቪቲ ነዚ ጎልጎል ዝብለካ ዘለኹ ሰፊሕ ባይታ ንዑኡ ንኾነስትዮም መደባት ኣለና ዓብ መደብ እዩ ዘለና ብሙሉ መሬት ዓድና ኣብ ምስሊ ጀርዲን ክኾኑ እንተልኩካ ዝሓሰት ኣይኮነ
4: እዚ ክንገልፆ ፀንሐና ምፍዋስ ማይ ኩዕታት ክንብል ከለና ሕጂ ብፍሉይ ሒዝናየ ዘለና እዚ ምፍዋስ ማይ ኩዕታት ብፍሉይ ምስ መሻርክቲ ኮይና ውን ንሰርሓሉ ዘለና እንታይ ኣሎ ሕጂ ምፍዋስ ማይ ኩዕታት ክንብል ከለና ዝተተሓሓዘ ካብ ምዕቀሓበ ድማይን ጀሚርካ ዲጋ ብምስራሕ ከምኡ ድማ ናብ ልምዓት መስኖ ዝኸይድ እዚ ብፍሉይ ኣብ 13 ማይ ኩዕታት ኣብ 5 ዞባታት ብፍሉይ ዝስራሓሉ ደሎዩ ማለት እዩ። እቲ ላዕለዋይ ክፋል ማይ ኩዕታት ብምፍዋስ እቲ ድጋታት ድበት ከይመልእ ትሕዝቶ ማይና ድማ ከይጎደለና ኩሉ ማይ ንልምዓት መስኖ ክህልወልና እዚ እውን ፅቡቅ ስራሓት ይሰላሰለ ኣሎ። መርቅሕቡ ብጣዕሚ ፅቡቅ እዩ። ኣብ ኩሉ ዝርግሐ ኣለዎ። ኣብ ኩሉ ዞባታት ብዝርግሐ ኢና ንዓይ ደለና። ስለዚ ንኩሉ ከረብሕ ብዝኽእል ብፅቡቅ ይስራሓሉ። ዝስራሕ ዛላታትን ከትርታትን ነቲ ድጋታት ሓመድ ከይመልእ ኣክንዲማይ ሓመድ እንድሕር መሊት ሕዝቶ ናይ ማይ ድማ ስለዝጎድል ከምኡ ድማ ብመጠንቲ ነልምዖ ክንክ ስለዝኽእል ኣሕምልቲ ፍረታትን ድማ ክጎድለና ስለዝኽእል ዓበተራ ዝፃወት እዩ ማለት እዩ። ሓደ ነቲ ማይ ናብ ከርሲ መሬት የስርጦ ኣብቲ ናይ ልምዓት መስኖ ዘለና ስራሕትና ድማ ትሕተ ዋይታዊ ማይ ክብ ስለዝብል ብቀሊል ብሞተራትን ብክሳይ እንዳገበሩ ከልምዑ ይኽእሉ። እቲ ሓመድ ድማ ኣብ ቦትኡ ብምዕቃብ ኣግራብ ብምትካል ሳዕሪ ብምቃል ድማ ንእንስሳ ረብሓ ይውዕል። እቲ ድጋታት ድማ ካብ ድበት ምብላእ ነፃ ይኸውን ማለት እዩ።

0: ኣላ።
1: እዚ ዝተኸታተልኩሞን ካልእ ኒዮ ናይ ሎም ሰሙን ትሕዝቶ መደብ ህርመት ሰላምታና ተቐበሉ ክቡራትን ክቡራንን ተኸታተልትና። ሎም እውን ንዓኹም ንተኸታተልቲ መደብና ንምዝናይ ዝተፈላለየ ትሕዝቶታት ዘለዎም ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናባኹም ከነቐርብ ኢና። ከም መኽፈቲ ቀሪብናያ ዘለና ደርፊ ናይ ገዲም ድምፃዊ ኣኽሊሉ ፎቶ ተፈኖ ካብ ደርፍታቱ መኒኻይ እትብል ኣብ 1991 ኣብ ቦሎኛ ኮይኑ ዝደረፋ ደርፊ ክትከውን ብኣ ክንጅምር ኢና። ንምሉእ ትሕዝቶኣ ናብታ ደርፊ ክንሰግር።

ክቡራትን ክቡራንን ተኸታተልትና ኣብ ቦሎኛ 91 ዝተደርፈት ደርፊ ኢና ብኣ ጀሚርና ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ከምዝ ተዓዘብኩሞም ካብዚ ብምቕፃል ቀሪምያን ዘለና ደርፍታት ክልተ ክኾና የን ሓንቲ ብክልተ ድምፃውያን ሃገርና ዝተደርፈት ናይ ድምፃዊ ረሽድ ሑሴን ምስ ዲና ተክለ ብርሃን ዝደረፍዋ ብዓፋርን ትግርኛን ማለት እዩ ኣብ 2025 ኣኒ ቲኮ እትብል ክትከውን ከላ ኣቐዲማ እትደረፍ ደርፊ ግን ድምፃዊት ሰምሃር ዮሃንስ ካብ ደርፍታታ ወዲ ምስለየነ እትብል ባህላዊት ስርሓ ክትከውን እያ

ክቡራትን ክቡራን ተኸታተልቲ መደብር ሕርመት ካብዚ ብምቕፃል ቀሪብና ዘለና ብምክንያት መመረቕታ መበል 38 ዙርያ ሃገራዊ ኣገልግሎት ናይ ድምፃዊ ነፍሲሄር ዮናታን ታደሰ ዱላ ካብ ደርፍታቱ ቀሪብና ኣለና። ኣብ ሻሙናይ ሃገራዊ ፌስቲቫል ዝደረፋ ኣብ 2018 ይምርሻሎ እትብል እያ ክትከውን። ካብ ቀፂልና እውን ቀሪብና ዘለና ደርፊ ኣጣዕሳ እትብል ብመንሰይ ድምፃዊ ኣቤል ክፍሎም ዝተደርፈት ኣብ 2024 ተኸታቲለን ድሕር ምቕራበን ደጊመ ክመለሰኩም።

0: ቃል በቃል ትሪው ከለኻ ዳሃይ ይዝብ ዳሃይ ላይ ዝሆነ ነኝ
1: ሲራ ሐጅና ፍና ሞዴልም አርካናት አርቲስት እምራይ ሐጂ
2: ብልዕሊና መጽዩ ከለላን ትራይ ፍልጥኒ ወላን ዝኹን ሰብሲት ዝምጥሎኒ
3: ትግራይ ትግርኛ
4: ተናካ ፍስካ ተዓርዳ ኮብዶ
5: ሰማ ኮሃን አይጸላኳን መርከዝ ዘሎ ስለዝኾነት
6: ሞኸ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
7: ጎኖማ ጎዳንገለያሎ ሾማውራር ፈላኣኩኖ ሱቱባናይና ሜኮ ኣይንኮኖ
8: ኣዲ ወላዲተይ ደርፍ ክጅምር ከለኹ ብዛዕ ሓንቲ ሞት ኣዲዩ
9: እንተሓሸኒ ኢልከ ከዲፍክኒ
10: ደቂ ኣንስትዮ ከዓ ሞ ኤርትራ
5: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ደጊምና ተመሊስና ኣለና። ክቡራትን ክቡራንን ተኸታተልቲ መደብ ህርመት፣ ካብዚ ብመፃል ቀሪብናልኩም ዘለና ደርፊ ከላልየኩም። ብዝቐርብ ዘሎ ደርፍታት ድማ ትዛነይ ክትል ተስፋ ኣለኒ። ሕጂ ቀሪብና ዘለና ደርፊ ናይ ትግራይ ደርፊ ክትከውን እያ። ብድምፃዊ ሙክታር ዑስማን መዲና እትብል ኣብ 2022 ዝደረፋ ደርፉ ክትከውን ከላ፣ ካብኣ ቀፂላ ናብ ድምፃዊ ኢሳቅ ኦባይ ክንሰግር ኢና። ናይ ኢሳቅ ንሎሚ ቀሪብናያ ዘለና ደርፊ ኣብ 2026 ኣብዚ ሒዝናዮ ዘለና ዓመት ዝደረፈ ሃነኔ እትብል ደርፊ ክትከውን

ኣፍቀርትን ተኸታተልትን ትሕዝቶ መደብ ህርመት ስለ ምክታልኩም ኣዝየ እንዳመስገንኩ ካብዚ ብምቕፃል ቀሪበየን ዘለኹ ደርፊ ሓንቲ ባህላዊ ደርፊ ናይ ድምፃዊ በረኺ ገብረ መድህን ኣብ 2020 ዝደረፋ ጓል ባሕርየት ትብል ደርፊ ቀሪብና ኣሎና። ካብኣ ቀፂላ ናብ ድምፃዊት ኤደን ተኽሊት ፍቅራዊት ደርፊያ ናባክንሰገር ኢና ክደሌካየ ትብል ኣብ 2023 ዝደረፈታ ስርሓ ክትከውን

0: ቃል በዓሎ ትሪኦ ከለኻ ደሃይ እዩ ዝብል ደሃይ ናይ ዝኾነ ነ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ትራእዩ ይፍለጥኒ ዋላ ዝኾነ ሰብሲ ትምጥሎን እዩ
3: ትግራይ ትግርኛሰማዕኮኸዓ
4: ኣይፀላኳን መርከዝ ዘሎ ስለ ዝኾነት
5: እሞ ከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮ
6: ጎኖማ ጎዳገለያሎ ሾማውራር ፈላኣኩኖ ሱቱባላይ ናሜኮ ኣይንኮኖ
7: ኣደ ወላዲተ ደረፍ ክጅምር ከለኹ ብዛዕባ ሓንቲ ሞት ኣድዩ
8: እንተሓሸኒ ኢልከ ገዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ድምፃዊ ኣብርሃም ኣለም ክቡራትን ክቡራንን ተኸታተልትና ሃገራዊ ይኹን ፍቅራዊ ደርፍታቱ ኣዝዩ ብርከት ዝበለ እዩ። ንሕጂ ቀሪብና ዘለና ደርፊ ካብ ደርፍታቱ ማለት እዩ ካብተን ናብ ህዝቢ ዝቐረበን ኣብ 2018 ዝደረፋ ወይነይ እትብል ክትከውን ከላ ናይ ኣብርሃም ኣለም ኣቢ ካብኣ ቀፂላ ናብ ድምፃዊት ኤደን ከሰተ ክንሰግር ኢና። ሽፎነይ እትብል ደርፊ ኢና ቀሪብናልኩም ዘለና ኣብ 2016 ዝደረፈታ ደርፋ

ክቡራትን ክቡራንን ተኸታተልትና ሰዓታትና ናብ ምካል ገጹ ስለ ዝኾነ ዝተርፋና ክልተ ደርፍታት እየን ክኾና። ሓንቲ ብገዲም ድምፃዊ ሓጎስ ብርሃነ ፍሩታ እትብል ዝተደርፈት ደርፊ ክትከውን ከላ፣ ካብኣ ቀፂላ እውን ክልተ ድምፃውያን ሃገርና ሓቢሮም ዝደረፍዋ ኣብ 2017 ናይ ኩናማ ደርፊ ክትከውን እያ። ሃይለናቲ ምስ ኣልማፅ ተፈሪ እኩንዶ እትብል ደርፊ ክትከውን ብኣ ክንዛዝም ኢና።

0: ቃል በዓሎ ትሪዮ ከለኻ ደሃይ እዩ ዝብል ደሃይ ናይ ዝኾነ ነ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ርአይ ሕጂ
2: ብልዕሊና መፅኡ ከልዕላን ትራእዩ ይፍለጥኒ ዋላ ዝኾነ ሰብሲ ዝምጥሎን እዮ
3: ትግራይ ትግርኛ
4: ናካፊስካ ዝዓርዳ ከዶ ሰማዕኮ ከዓ ኣይፀላኳን መርከዝ ዘሎ ስለዝኾነት
5: ሞከዓ ናብ

0: ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮ
1: ትኽእልሎማጓዳገለያሎሾማውራር ፈላእኩኖ ሱቱባላይናሜኮ ኣይንኮኖኣዲ
2: ወላዲተይ ደርፍ ክጅምር ከለኹስ ብዛዕባ ሓንቲ ሙት ኣዲዩ
3: እንተሓሸኒ ኢልከ ገዲፍክኒ
4: ደቂ ኣንስትዮ ከዓ ሞ ኤርትራ
5: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ናይ ሎሚ ሰሙን ትሕዝቶዊ መደብ ህርመት ክቡራት ተኸታተልቲ በዛ ዝተዓዘብኩማ ናይ ኩናማ ደርፊ ክንዛዝም ኢና። ኣብ ዝመፅእ ሰሙን ኣብ ልክዕ ሰዓት ብዝተፈለየ ትሕዝቶ ክኸውን ምረኸብና። ክሳብ ዝመፅእ ሰሙን ብብዘለናዮ ወገን ሰላምን ጥዕናን ንኹልና።

0: ዝቕዳዩ
1: ኣዝሙር ወጀኒቱ ረቢ ነርአኒቱ
2: ሸማዕት ልብራሕመቱ ስራይ ግን ኣሞቱ

0: ኣዘ ጠይብ እስኪ ምላት ሓዘ ለደፋራት ወእበር ወሰደፍ ወስቤላት ወምሽጣይ ንኡሽ ወምራየት ወመገስ እሊ ኩሉ ታትሕት እ ዕቅር ኣባልካ 150 ተዘቢዩ ምንኦሮም ዕቅር ምእት ናዕፈ ክትክሰብቱ ኣብ ሽርያ ሸከሱ ግለ ሳምንካታ ሳምንካታ
1: ሳዋወት ከሬኮ ግል መርኢታ ይሌት ብለየኒ መሳኒታ ንኡሽ ዋዓቅበልኮ ወዳዕሲር ሰቦ ሳዋወት ከሬኮ እብክልኖ ሰላሙ ዓለይኩም እያ ወትፍጉራይ
0: ማርሓባ ርሃ ከም ፋንቃ ከዲብ ነሉ እዮም በይሽትት ኣልከ ስምሓን ኣላ ስማስ ሚትዮ መተ ሳዋ መስተናቀ ምታሓንከ
1: ሳዋ መዲና ሸባባ ተመራ ኣቅነተኒ ያሬት ደረሳይ 1ሰርሓተ ፈስል ዋዓቅበልኮ ሳዋ ግል እከይድ ምልባስ ወነበሪት ኣክያሲ ግል እሳድድ ዓዙመት እንደወደኮ ምስሊ ኣዋልድ ፈሲለ እግል እፈድድ ያሬት ልትፈልሐ ልትርአየና ኣሎ
0: ዳሓን ሓተተ ካዋቅቶ ብተእዝያ ይትተዓስ ኣብ ሽርከ በስ እዘ ለዘመን ክምሰልሊ ናይ ሸኸሱ ኣስተፊድ ምኑ ስተፊድ
1: ከመይ ኢደ እሳርሕ ም እበርጅ መስላካ
0: እትሳርሕ ወይ ትበርጅ ሳርሖ ተበረጆ ሰብኡ ብድቡ እንተ ምትወደ መስላካ ሽቁል ሸቀ ወላ ሽቁል ሄ ኣነ ግለስእላካ ዘ ልጀረካናት ሪካው ሸግራይ ናይ ላሕምስ ርይትሎ
1: ናይ ለዘድ
0: ኣይዋግሎ

0: ተሓፃብካ ኣክያሸፍጥ ድዩ ወተ ክምሰልሁማ እብለ ፍውላ ተዓቅር ከብለ ድሌብ ወብለ ክስራ ወቃጬ ወሊታት ዕልብም ሓጃ ልበላ ወልሰተ ግልሰሃባ ገብለ ትብሎ እግሉ ተዓቅር ወእግሉ ትዕዘብ
1: ሸከሱ ክል ልዛቦ መሰላካ እልላቱ ቀሊል ትበስ
0: ያ ኣርሃ ነገ ስላካ ኣና ሰነ ሰነታ እሊ እያም ውላ ሳወለት ካራዋ ለደላለት ግን እንደእዞም ከምና እሊታ ትብልዕ ዘቤ መሰለ ኣዘማ እንታይ ትፋሃማ ከምንገባእ ነሰበት ኣምሮ ዲቢ ኣምፃኑ ንወሻ ኣቆሮ ከተላቲን ለትዘበ ዓርብዒን ተእዘብያ ንዓስር ናይ ምንታይ ናየ
1: ናይሸከሱናየ
0: እንደወደካ ተእዘብዩ እብ ቃል ተእዘቦ በስ ወጊ ተትራይ ሓብላካ ኣለ ንዘም
1: ተላቲን ነየ ዋዕሲር ናይካ ፈምኮካ ጠዋሊ ጠዋሊ ወልዱ ወወለቱ ሳዋ ለገይስ እምበላ ኣዳም ለወዲ ዓውል ሰበት ኢልርአ እለ ፍክረ ሰኒተ በስ ሙተፍቅ ዓለይክ
0: በስ ብላካ ይትሕማቅ ኣዘማ ይትሕማቅ ብላካ ኣብሽርካ እዞ ምሰተ ምሰተ
1: ኣና ኣከለት ብልቱበት እብሓሊብ ውጩር ጋርስ ውሒስስሓ እንደበልዓኮ ሓሊብ ጋርስ ናይ ሰእትህወት ባሪድ ወሰት ዩ ላኪን እሊ እተግ ሊ ትረከብ ኣና ድሓን ክምሰእሊ ዓሲር ናይካ ክምሰእሊ ሻግራይ በስ ክባያት ዓባይ
0: ክባያት ዓባይ እዘ ምትወደ ማስለካ ለለላ ነዊዳይ ንኡሻይ ማዳ እንደጋብኣ ማርቃቱ ብለ ክሩያት እተ ጠለባት ከእሊ ዋእቴካ ንወሱ ኣንጃቢየ ንወሱ ኣርዓዳ ከዓ ንወሾ ጠለብኮ ብልካ ሻይ ህብየ ያብት ሻይ ህብየ ሻይ ዝተ ትካረጅ
1: ሻይ ሕፉን
0: ኣይወ ሻይ ሕፉን እሉ ኣበርታካ ልሰካ
1: ሻይ ሕፉን ለእቲ ንወስከት ቃመድ ብወሸ ከሱ ንደድ ብንደድ
0: ካረጅ ካረጅ ካረጅ ያ ህብ በላሽ ብልቱገት ወገርስ ወላኽመያ
2: ሓከክሜ እሊ ዋልደን ምገብኦ ኣለዉ መለይ እጀኒቶም ሳዋ እግልክረው ኣክል እሊ ዓኒ ተኽሊፈት እቲ ነፍሶም ፈርዶዎ ከሳይር ምይቱ ዩ
3: ሓዳር ወይነተ መኸሲካ ንሶም ውላዶም ግልረቢሑ እምንቶም ወድብሎም ኣ ሓርሕና ለደካኪና ዲብ ሰነት ሓቲ መላይ ምን ይሸከ እኩይ ወደና
2: ኢፋልካ ኢፋልካ ይገባይካ ክምኢል እንታይ ዓኒ እበ መክሰብካ ሌጠይ ትርአዮ ክምኢል ሒለት ለለቦም ማዕድራት እሰር ከምሰልሀለዉ እንደኣ መርካ እብል ረእዩ ብላከለይኳና ሓርሄኒ እሉ ኩሉ ያዕኒ ደወሎ ቤለዮም ኣለቡ ንብል መናሰባ ግተኣምር ኣዳም ሀየ ቅድረት ሓተ ይኮን ኩሉ
3: ስምዓኒ ቅድረት ለቡ ልዛበካ ዘምኑ ሕናመን ሸቀ ብቅድረት ዘለቦ የ ጀማሉ ልፅዋት ይበሃል ኣነ መኸሰይነ ድዩ
2: ካለ ምሽክለት ሚተምሃላከ ለእጀኒት ለእጀኒት እበሱን በለለሱነኖም ወደዋ እግሊዶው ማዕደረት ናይ ለቤቶም ኩሉ ርእሱ ያዕነት ወገም ለኣትዋይ ኣለውኒ ሓረ ሂሳ ወለለትከረጅና እምበልአ ክትበት ውእተ ድራሶቱ እግሉም ፍዑል ኣቃድር ያዕኒ ኣላት ናይ መድረሰት ብዕድ ሓተ ኢላ ትሓዝዮኒ እግልማ ሓተ ኢላ ትሓዝዮ ማስላካ ሕኩመት ኩሉ ለላ ትሓዘ ንወሳእ ድውሊቱ ሰበተሊ
3: ሓዳር እሊ ምንያት ዘገብጡ እሮተካ ከምንቱ ግሊደ ዘምኑ እትለላቱ ኣነ ውንተይ ንትፍሃም ክ
2: ይንትፍሃም ብሓምጡ ብሓምጡ ክምኢል እሊ ሸይ እሊ እትርሕካ ውት ኣዳምካ ከም ሰልማጥየካ ለደወለሃይ ግን ትፍሃማካቱ ለደወለሃይ ግን ትፍሃማካቱ
3: የኣመርከኒ ኣነ ሊታት ዕልብን ኣዳሚ ኣዳም ፀርያ ይብን ያሬት ምን ላዓድና ወዶም እዚ ክሰባ ዛርሑ ብቆረንክር ወእዝቤነ ዲቡ ኣባረንክር ኦሮማ የ ወሰዴናዎ
2: ወእዝቤና ደበል እንዲኮኒ ወሰዴና በስጥናሓካ እንተ ክምኢል እምበላ መክሳብካ ብላከለይኩ ከረ ሰዳይት ወሊታት ኩሉ ርእሱ ያዕኒ ሰዳይት ወሊታት እትፋትኩም ያለ ከበርካ ኣለ የብና ግያካ ኣደያት ኣንቱ እንታዲ ኣንቱ
4: ኣድዋተ ተበላ እጉላ ኣጥቃዴና ኣላ ኣነስ በስ ማሜረካኮ እንዲኮን ግሌታይ ትግዛሎ ብሓዝዓልኮን

0: ኣባኑ ዝለሃሽ እለ ሰባ ብሓልፍ ሰባት ገባ ኩሉ በስል ተጋቢብ ናይ ሰባ ክትለምሩ
1: ተሰኣል ናይ ሰላማ ግን ምለስ ገና ምንገቢ በዘሮቶ ኢላ ተሓዘና ምራብ ሳባ ላኪን ኩሉ ሰባት ባ እምበል ዲብ ናይ ድራሰቶ ላተሓዘ ሓጃት ነበሪት ወገረ ዲቡ ያነ ግን ኣራፍዑ ኣለምናኒ ላተሓዘይኒ
2: ሃሽም ተታሕትፊትለ ኣዘ ዘታይ በዘሮት ይኮን ግን ንጥማዕ ምኖም ኣለምና ትብል ይዓልካ
1: እብል ግልዓለ ቃድር ላኪን ለኣባ ረሰም ኣለይኩም ኣኪን እንደብለኩም ላኪን እየ ጀማ ብራቆም ንንድኦ ወተሓስናቶም ንደዮም ኢናቅሮ ግሎም እብል ኢሉ ይኩን እያ
0: በስበስ እለ እዘ ብልካ ጀኒትና ምንስናቶም ግን ልሕማ ቀለቦዎም ለትብለለይከ እተብጠሪ ጅግራ
1: በስበስ ዮ ስምዑኒ ስምዑኒ እለ ቻይና እሊሕትለ ተጣውሩ ብከፋትሕቲ ተምረንቱ
0: ክንናየ እምበል ደላሎ ፃንሖ ቻይና ኩሎም ደለሎም ንገብ ይሄ ኮይሉ ይፀወሩ
2: ያየየ ሸከሱ እቶም ላቱ እብደላለት ይበፅሓዋ እብዝሒናሆም በፅሓዋ እንታይ ይኮን
1: ላላላላ ኩልኩም ቃለጥኩም ዲ ደለለው ወብዝሖም ይኮኒን ቻይና ያዕኒ እተቃርብ ምህና ዲቡ ሰበት ኣውለውየት ሃበው በለቱ እለ ተጣውር ናይ ደውለቶ መለሻፍግ ምህና ሰበት እግሎ ኣውለውየት ሃበው እብ ቴክኖሎጂ ወቅትሳት ቡ ቀደሞ ብብለኩም ለ ሕናመየኒ ዲብሳዋ ኣውለውያት ግን ይዳህለግና በጣም ጅናና ሴፈ ናይ ክርሸቱ ሉ ንፅሕኒ ግሉ ሴፈ ናይ ሓንገል ሉ ግን ነባሃለግና ጀማ ኣሰላም እያ
0: ኣረ እንታ ደላላት መሰኒ ፀባጣት ምንገይ ሰኒ ጥውር ወሰኒቶም ዘለሓነ ናብ ምራያ በሪ
2: ስምዓኒ ሸይኮሱ ደላለት ውሉ ርእስኒ ሃሽም ክፈ ጅብዒ ትሓበርካሁ
0: ሕና ቀደም ሃሽም ምንትሃጋዕና ርእስነ ፈናጥር ወደ ይምልና ምን ብላዕና ቀደሙ
2: ሸይኮሱ እሉ ኣክባዳይ እዞም ንሰምዓን ሌካ ቻይና ሄ ደላለት ይጠወረትኒ ይብለካ ኣለይኮ
0: ሳልማ ኣነ ደላል ኣና ወደላለት በገለ ጣወር ሓ ዘለይኩ ማለዮ ማ ቻይና
2: ንወስካ ተእምር በጋ
0: ሳልማ ርእስ ፈቃድኩ ፅንሒ ፅንሕንቲ ኢ ሳልማ ርእስለና በገስ ናይ ሰባ ወሉ መዓቅር ወሊታት ንብልዓልና ህቱት በስለ ርእስ ፋቅዶ ለይ ኮጅና ፈንጠረ ይምን
2: ንወስካ ተእምር ብለካ ኣነ እምር ለየጥ ኣይትግባእኒ
0: ያኸ ኣነ እምር ምንጀታ ተእምር ለየ ክንዕ ሳልማ ገስለክለ ወለት መንሱራ ሰነት ማፀለ ትጊ ሰበቱ ምን እዘዳለ ይግለብለክለ ሚቱ ክምክምትብ

0: ሕና ኩልና ያዕኒ እበተጥቃ ዳራና እልፍሃምእሊ እቲ ኩሉ ለምጅተማዕ ንውሹ ዓብይዉ ወትርሕና ከም ሳልሳብቅ እግል ኒደብነ ኣዘ ንወሱ ኣነ ርኢካ
1: ሕና ሓቆ ክነትፋሃምና ኣምባሳጥኮ ዋላ ኣምባሳጥኮ አልሓምዱላ ረብ ልዓለሚን ኣዋ ወላ ኣይዋ

0: ሰላምተና ተቐበሉ ፈነወና ኣብ ምክታል ትርከቡ ዝኽበርኩም ተዓዘብትና ከመይ ተምሲኡ ሰዓት 9 ኣኺሉ ንሎም ሰንበት 12 ሓምለ ዝተዳለወ ሃገራውን ኣህገራውን ዜናታት ሒዘልኩም ቀሪበ ዘለኹ ሮቤል በረኸቴ ንምክታልኩም ብኸብርና ዓደምኩ ብቐንዳ ርእሲ ዜና እፍልም። ሚኒስትሪ ሕርሻ ሃገራዊ ፖሊሲ ቁፅፅር መግቢ ንምምዕባል ዝዓለመ ዓውደ ዘተ ኣብ ኣስመራ ወዲቡ። ፈስቲቫል ኤርትራውያን ነበርቲ ጀርመን ብ11 12 ሓምለ ኣብ ፍራንክፈርት ብውዕውዕ መንፈስ ተኻይዱ። ኮሌጅ ስነ ፍልጠት ማይ ነፍሒ ብ6 ዓውደታት ዘምሃሮም 300 ተምሃሮ ብዲግሪ ኣመሪቑ። ኣሜሪካን ኢራንን ሓድሽ ምልውዋጥ መጥቃዕትታት ከም ዘካየዳ ማዕከናት ዜና ቃሊሐን። ሩስያ ብጉዳይ ኩናት ዩክሬን ኣብ ልዕሊ ሃገራት ምዕራብ እምነት ከም ዘይብላ ደጊማ ኣነፂራ። እስራኤል ኣብ ሶርያ ወታደራዊ ህላውኣ ተሰፍሕ ከም ዘላ ተገሊጹ። ዝርዝር ዜና ሚኒስትሪ ሕርሻ ምስ ዓለማዊ ውድብ መግብን ሕርሻን ብምውሃድ ሃገራዊ ፖሊሲ ቁፅፅር መግቢ ንምምዕባል ዝዓለመ ዓውደ ዘተ ብ10 ሓምለ ኣብ ኣስመራ ኣቃኒዑ። ኣብ ሚኒስትሪ ሕርሻ ዋና ዳይሬክተር ክፍሊ ኣገልግሎት ሕጋጋትን ቁፅፅርን ኣቶ ተኽልኣብ ምስግና ኣብ ዘስምዖ መኽፈቲ ቓል እቲ ዓውደ ዘተ መቐፀልታን እምነ ኩርንዓን ናይቲ ኣብ ዝሓለፈ ዓመታት ክካየድ ፅንሐ ንኹሎም ጉዳይ ድሕነትን ቁፅፅር መግብን ዝምልከቶም ኣካላት ኣዋሂድካ ሃገራዊ ፖሊሲ ቁፅፅር መግቢ ንምንዳፍ ዓሊሙ ከም እተወደበ ሓቢሮም። እዚ ምስ ዓለማዊ ውድብ መግብን ሕርሻን ከምኡውን ምስ ኣህጉራውያንን ሃገራውያንን ኣማኸርቲ ተዋሂድካ ዝንደፍ ዘሎ ፖሊሲ ናብ ሃገራዊ ሕጊ መግቢ ዝመርሕ ምዃኑ ኣቶ ተኽልኣብ ወሲኹ ገሊፆም። ወኪል ዓለማዊ ውድብ መግብን ሕርሻን ኣብ ኤርትራ ሚስ ኣሪሊላ ግሊኒ ብወገና መንግስቲ ኤርትራ ውሕስነቱን መኣዝነቱን ዝሓለወ ስርዓት መግቢ ንምውዳድ ንዝገብሮ ዘሎ ፃዕርን ተወፋይነትን ድሕሪ ምምስጋን እቲ ዝንደፍ ዘሎ ፖሊሲ ክንዮ ቴክኒካዊ ኣገዳስነቱ ንህዝቢ ውሕስ መግቢ ንምቕራብ ዝዓለመ ስለ ዝኾነ ኣብ ሙሉእ ሰንሰለት መግቢ ንዝርከቡ ኣካላት ዘገድስ ምዃኑ ኣረዲኣ። መስርሕ ምንዳፍ ንዝሓልፎ ስትራቴጂካዊ ኣገባብ ድሕሪ ምዝርዛር ኣብ መፈፃምትኡ ክሳብ ዝበፅሕ ደገፍ ዓለማዊ ውድብ መግብን ሕርሻን ከም ዘይፍለዮ ኣረጋጊፃ። ኣብቲ ዓውደ ዘተ ንህሉ ኩነታት ስርዓት ቁፅፅር መግቢ ኣብ ኤርትራ ኩነታዊ ትንተና ሕጊ መግብን ስርዓት ቁፅፅር መግብን ከምኡ ውን ዓለምለኻዊ ተመክሮታት ፖሊስታት ቁፅፅር መግቢ ብሃገራውያንን ኣህጉራውያንን ክኢላታትን ኣማኽርትን ቀሪቦም። ፌስቲቫል ኤርትራውያን ነበርቲ ጀርመን ትማልን ሎምን ኣብ ኦፈንሃይም ፍራንክፈርት ብውዕውዕ ሃገራዊ መንፈስ ተኻይዱ። ካብቲ ቦታ ዝበፅሓና ትሕዝቶ ብመልክዕ ፀብጻብ ተዋሂድሎ ኣንጎሶም ተኽለ ወይኒ ክቕርቦ እዩ።
1: ብ11 ሓምለ ብኣምባሳደር ኤርትራ ኣብ ኢጣልያ ኣቶ ፍሳሕ ፅዮን ጴጥሮስ ዝተኸፍተ ፌስቲቫል ኤርትራውያን ነበርቲ ጀርመን ኣብ ፍራንክፈርት ብውዕውዕ ሃገራዊ መንፈስ ተኻይዶም። ኣብዚ ንክልተ መዓልትታት ዝቐፀለ ምዕሩግ ሃገራዊ ምትእኽኻብ ካብ መላእ ጀርመንን ካልኦት ሃገራት ኤውሮጳን ዝመፁ ኤርትራውያን ከምኡ ውን ዕድመ ዝተገብረሎም ወፃእተኛታት ዝተረኽብሉ ዓመታዊ ሃገራዊ ምትእኽኻብ ኮማውዳሳት፣ ባህላዊ መሰናድኦታት፣ ዘተመነስያት፣ ስነ ጥበባዊ መደባት፣ ሰሚናር፣ ቁሸት ህፃናትን ካልእን ዘጠቓለለ ነይሩ። ኣቦ ወንበር ማሕበረ ኩማት ኤርትራ ኣብ ጀርመን ኣቶ ዮሃንስ ርእሶም፣ ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ ዮሃንስ ወልዱ፣ ሓላፊ ህዝባውን ኮማውን ጉዳያት ኣቶ ጣዕሚ ሃይለ ከምኡውን ኣቦ ወንበር ሽማግለ በዓላት ኣቶ ሓድሽ ጎይትኦም ኣብ ዘስምዕዎ ቃል ነተራ ፌስቲቫል ኣብ ጥምረት ዜጋታትን ምድልዳል ሃገራዊ ሓድነትን መኩስኳስን ምዕቃብን ባህልን ምንነትን ከምኡውን ምውርራስ ታሪክን ተሳትፎ ዜጋታት ኣብ ሃገራዊ መደባትን ገሊፆም። ንሳቶም ኣስዒቦም ንዓወት ናይዚ ፌስቲቫል ኣበርክቶ ንዝገበሩ ዜጋታት ብሓፈሻ ንደቂ ኣንስትዮ ድማ ብፍላይ መጒሶም። ኣምባሳደር ፍስሓ ፅዮን ጴጥሮስ ኣብ ዘካየደ ሰሚናር ኣብ ህሉ ኩነታት ሃገር ብመንፅር ዞባውን ዓለማውን ውዕለታት ድሕሪ ምብራህ ተራ ማሕበረ ኮማት ኣብ ሃገራዊ መደባት ንምዕዛዝ ክስራሕ ፀዊዑ። ኣብ መወዳእታ ብምክንያት ፌስቲቫል ኣብ ዝተወደበ ውድድር ስነ ፅሑፍ ንዝተዓወቱ ሽልማት ተዓዲሉ። ናይ ሎም ዓመት ፌስቲቫል ካብ ኤርትራ ብዝኸደት ህቡባት ድምፃውያንን ሙዚቀኛታትን ዝሓቐፈት ጉጅለ ባህሊ ብዘቕረበቶ መደብ ደሚቑ ነይሩ።
0: ናብ ካልእ ዜና ምስ እንሰግር ኮሌጅ ስነ ፍልጠት ማይነፍሕ እውን ብ6 ዓውደታት ዘምሃሮም 300 ተምሃሮ ትማሊ 11 ሓምለ ብዲግሪ ኣመሪቑ ነቲ ስነ ስርዓት ዝተኸታተለ ጋዜጠኛ ዳንኤል ወልዱ ዘዳለዎ ዜናዊ ፀብፀብ ኣሎ እልልታ ሃብተ ማርያም ክትቐርቦ እያ።
2: ኮሌጅ ስነ ፍልጠት ማይነፍሒ ኣብ ዘካየዶ መበል 19 ስነ ስርዓት መመረቕታ 49 ደቂ ኣንስትዮ ዝርከብኦም 300 ተምሃሮ ብዲግሪ ኣመሪቖም ምሩቓት 54 ብስነ ህይወት፣ 70 ብስነ ቀመም፣ 30 ብስነ ምድሪ፣ 59 ብስነ ሕሳብ፣ 44 ብፊዚክስ፣ 43 ድማ ብስታቲስቲክስ እዮም ትምህርቶም ዛዚሞም። ዲን ናይቲ ኮሌጅ ፕሮፌሰር ገብራይ ኣስገዶም ኣብ ዘስምዖ ቃል ቁፅሪ ተመረቕቲ ካብ ናይ ዝሓለፈ ዓመት ብ3 ሚታዊት ካብ ናይ 224 ድማ ብ15 ሚታዊት ዓብዪ ምህላው ብምጥቃስ ኣብ ዝሓለፈ 18 ዓመታት ብጠቕላላ 4441 ተምሃሮ ብዲፕሎማ ከምኡውን ብቐዳማይን ካልኣይን ዲግሪ ከም እተመረቑ ገሊጹ። ናይ ክብሪ ዕዱም ሚኒስተር መሬት ማይን ኣከባብን ኣቶ ተስፋይ ገብረ ስላሴ ብወገኑ ተምሃሮ ኣብ መኣዲ ስሩዕ ትምህርቲ ዝቐሰምዎ ፍልጠት ብሕጂ ኣብ ስራሕ ብተመክሮ ብዝድልብዎ ብልሓትን ጥበብን ተጠቒሞም ማዕረቲ ታሪክ ዘሰክሞም ሓላፍነት ተመራመርቲ፣ ተባላሓቲ፣ ቀየስቲ ጎደና ልምዓትን ናይ ስራሕ ጆጋኑን ከምኡውን እሙናትን ምቕሉላትን ኣገልገልትን መራሕትን ህዝቢ ክኾኑን ብታሪክን ባህልን ሃገሮም ክሕበኑን ናይ መንግስትን ህዝብን ሓደራን ትምኒትን ምዃኑ ሓቢሩ። ወኪል ተመረቕቲ ድማ ናብዚ ደረጃ ንዘብቅዕዎም ኩሎም ዮውሃና ድሕር ምባል ዕለተ ምረቓ ነቲ ብክልሰ ሓሳብን ግብርን ዝቐሰምዎ ትምህርቲ ኣብ ህንፀት ሃገርን ሕብረተሰብን ከውዕልዎ ሓላፍነት እተሰክም ምዃና ብምጥቃስ ዘለዎም ድልውነት ኣረጋጊጹ። ኣብ መወዳእታ ፀብለን ንዝበሉ ተምሃሮም መዳልያን ናይ ኣፍልጦ ወረቐት ምስክር ዓዲሉ። ኣብዚ እዋን እዚ 18 ወፃእተኛታት ዝርከብዎም 65 መምህራን ዘለዎ ኮሌጅ ስነ ፍልጠት ማይነፍሒ 22 መምህራኑ ኣብ ወፃኢ ብማዕርግ ዶክትሬትን ማስተርስን ትምህርቶም ይከታተሉ ከም ዘለዉ ሰነዳቱ የነፅር።
0: ካብ ዜናታት መመረቕታ ከይወፃና ኣብ 1979 ኣብ ሜዳ ዝተመስረተትን ኣብ 1994 ዳግም ኣብ ኣስመራ ንጥፈታታ ዝቐፀለትን ቤት ትምህርቲ ሙዚቃ ኣስመራ ን3 ዓመታት ዘሰልጠነቶም ተምሃሮ ኣመሪቓ ኣላ። ወኪል ኤሬና ቤትኤል ሰሎሙን ፀብፀብ ኣለዋ።
3: ቤት ትምህርቲ ሙዚቃ ኣስመራ ን3 ዓመታት ብክልሰ ሓሳብን ግብርን ዘሰልጠነቶም 14 ተምሃሮ ብሰርቲፊኬት ኣመሪቓ። ተመረቕቲ ብ8 ዓይነት መሳርሕታት ሙዚቃ ማለት ፒያኖ፣ ጊታር፣ ሳክስፎን፣ ቫዮሊን፣ ድራም፣ ፍሉት፣ ትራምፔትን ቤዝ ጊታርን እዮም ትምህርቶም ተኸታቲሎም። ዳይረክተር እታ ቤት ትምህርቲ መምህር ኤልያስ ወልደ ገብርኤል ኣብ ዘስምዖ ቃል ሙዚቃ ጸላውን ኣድማዕን መሳርሒ ፖለቲካዊ፣ ቁጠባዊ፣ ማሕበራውን ባህላውን ፅላታት ምዃኑ ብምግላጽ በዛ ዓውዲ ዝተመልመሉ ዜጋታት ኣብ ዳግመ ህንፃ ሃገር እጃሞም ከበርክቱ ትፅቢት ኩሉ ኣካል ከም ዝኾነ ኣረዲኡ። ቴክኖሎጂ ከም ኣብ ኩሉ ዓውዲ ኣብ ሙዚቃውን መሳርሒ ጥራይ ዘይኮነ ተወዳዳሪ ኮይኑ ምህላው ዝጠቐሰ መምህር ኤልያስ ሰብ ዝሰርሖ ብልሒ ንወዲ ሰብ ክስዕር ዝሓተ ወፍርን ዓቕምን ቀሊል ስለ ዘይኮነ ሰልጠንቲ ፈጠራዊ ዓቕሞም ከበርኹን ብቑዕ ፍርያት ንምቕራብ ኣብ ቀጻሊ ጻዕሪ ክጽመዱ ምዒዱ። ኣብ ሚኒስትር ትምህርቲ ሓላፊ ምርግጋጽ ብቕዓት ኣቶ መዓሸ ገብረ ትንሳኤ ብወገኑ ትምህርቲ ሙዚቃ ብባህሪኡ ዓቕሊ፣ ተጻዋርነት፣ ትኩርነትን ተገዳስነትን ከምኡ ስነ ምግባር ዝሓትት

0: ዝኾነ ብምሕባር ንዝቐሰምዎ ፍልጠት ከም መበገሲ ብምውሳድ ናብ ዝለዓለ ደረጃ ከበርኽዎ ተማሕፂኑ። ኣብቲ ኣጋጣሚ ናይ ቀዳማይን ካልኣይን ዓመት ናይ ሙዚቃ ትምህርቶም ካብ ዝከታተሉ ዘለዉ ተምሃሮ ኣብ ውፅኢት ዓመተ ትምህርቲ 2025-2026 ፀብለኒ ዝበሉ ሽልማት ተዓዲሉ። ቤት ትምህርቲ ሙዚቃ ኣስመራ ኣብ 1979 ኣብ ሜዳ ዝተመስረተት ኮይና ኣብ 1994 ዳግም ኣብ ኣስመራ ንጥፈታታ ከም ዝቐፀለት ሰነዳታ የነፅር።
1: ዝስዕብ ዜና ወፃኢ እዩ። ምሳና ፅንሑ። ዜና ወፃኢ። ኣሜሪካን ኢራንን ሎሚ 12 ሓምለ ሓድሽ ምልውዋት መጥቃዕትታት ከም ዘካየዳ ማዕከና ዜና ቃሊሐን። ሓለዋ ሰውራ ኢራን ብመፀባዊ ሆርሙዝ ተሓልፍ ንዝነበረት ናይ ንግዲ መርከብ ድሕሪ ምጥቅዑ ነዚ ሓድሽ ወተሃደራዊ ስግምቲ ከም ዝወሰደት ኣሜሪካ ኣፍሊጣ። ማእከላይ እዚ ኣሜሪካ መርበብ መራኸቢታት መኽዘናት ሚሳይላትን ድሮናትን ንዝርከቦ 140 ዒላማታት ከም ዝደብደበ ገሊጹሎም። ድሕሪዚ ኣሜሪካ ዘካየደቶ መጥቃዕቲ ንመስመር መፀባቢ ሆርሙዝ ዝዓፀወት ኢራን ኣብ ዮርዳኖስ፣ ኩዌት፣ ባሕሬን፣ ሕቡራት ኢማራት ዓረብን ቀጠርን ኣብ ልዕሊ ዝርከብ ዒላማታት ኣሜሪካ ናይ መልሲ ግብሪ ስጉምቲ ከም ዝወሰደት ሓቢራ። ኣብ ዝሓለፈ ወርሒ ሰነ ዝተበፅሐ ናይ ምርድዳእ መዘክር ከም ዘብቅዐ ዝገለፀ ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ኢራን ዝካየድ መጥቃዕትታት ክሰፍሕ ምዃኑ እዩ ሓቢሩ ዘሎ። ኣፈኛ ባይቶ ኢራን መሓመድ ባግር ቀሊባፍ ብወገኑ ኣሜሪካ ነቲ ስምዕ ከም ዘፈረሰቶ ብምጥቃስ ሃገሩ ልኡላውነታ ንምውሓስ ንእስ ትወስዶ ስጉምቲ ከም እተሕይሎ ኣነፂሮም። በዚ ድማ እቲ ምልዋጥ መጥቃዕትታት መሊሱ ክሕይል ተኽእሎታት ከም ዘሎ ምስ ኩነታት ማእከላይ ምብራቅ ቅርበት ዘለዎም ወገናት ይእምቶም። ሩስያ ብጉዳይ ኩናት ዩክሬን ኣብ ልዕሊ ሃገራት ምዕራብ እምነት ከም ዘይብላ ደጊማ ነፂራ። ሃገራት ምዕራብ እቲ ኩናት ብሰላም ንምዕራፍ ድሌት ከም ዘለውን እናገለፃ ንዩክሬን ዝገብረ ወተሃደራውን ፀጥታውን ደገፍ ክብ ምባለን እቲ ናይ ሰላም መግለፂታት ሓቅነት ከም ዘይብሉ ዘነፅር ምዃኑ ሚኒስትር ጉዳያት ወፃኢ ሰርጌ ላቭሮቭ ሓቢሮም። ሩስያ ንሰላም ቅርብቲ ምዃና ዝገለፀ ሚኒስትር ላቭሮቭ ሃገራት ምዕራብ ተመሳሳሊ ድሌት ክህልወን ፀዊዖም። ሩስያ ኩናት ዩክሬን ብሰላም ንምዕራፍ ዝውሰድ ውሳኔ ቀንዲ ጠንቂ ናይቲ ኩናት ብምንፃር ክጅምርያ ብተደጋጋሚ ከተዘኻኽር ፀኒሓ። ምስፍሕፋሕ ሃገራት ምዕራብ ብቐንዱ ድማ ኪዳን ሰሜን ኣትላንቲክ ኔቶ ቀንዲ ጠንቂ ናይቲ ኣብ ፈለማ ወርሒ ለካቲት 2022 ዝተወልዐ ኩናት ምዃኑ ይሕበር። እስራኤል ኣብ ሶርያ ወተሃደራዊ ህላውኣ ተስፍሕ ከም ዘላ ካብቲ ከባቢ ዝተፈነዎ ዜና ረዲኦም። እዚ ዝተገልፀ ሰራዊት እስራኤል ኣብ ዝሓለፈ ሳለስቲ ኣብ ደቡባዊ ምዕራብ ሶርያ ሓደስቲ ማዓስከላት ድሕሪ ምድኳን እዩ። እዚ ከምዚ ኢሉ እንከሎ ሰራዊት እስራኤል ናይ ምስፍሕፋሕ ኣጀንድኡ ንምስማር ዘካየዶ መጥቃዕትታት የስፍሖ ከም ዘሎ ንኩነታት ሶርያ ብቐረባ ዝከታተሉ ወገናት ይጠቕሶም። እስራኤል ኣብ ሶርያ ኣዋፊራቶ ዘላ ቁፅሪ ሰራዊት ብልክዕ እኳ እንተዘይተፈልጠ ብኣሸሓት ክግመት ግና ይጥቀስ። እቲ ሃገር ኣብ 2024 ኣብ ሶርያ ንዝተፈጥረ ናይ ስልጣን ሓጓፍ ተጠቒማ ወተሃደራዊ ህላውኣ ከም ዘስፍሐት ፀብፀባት ይርድኦም። እስራኤል ሰራዊታ ኣብ ሶርያ፣ ሊባኖስ፣ ወሽመት ቃዛን ንዘይተወሰነ ግዜ ክዕስክር ምዃኑ ኣብ ዝሓለፈ ቀረባ ሳምንታት ምሕበራ ኣይርስዓን። ዜናታት ንምዛም እምበኣር ኣርእስቲ ዜና ክደግመልኩም። ሚኒስትሪ ሕርሻ ሃገራዊ ፖሊሲ ቁፅፅር መግቢ ንምምዕባል ዝዓለመ ዓውደ ዘተ ኣብ ኣስመራ ወዲቦ። ፌስቲቫል ኤርትራውያን ነበርቲ ጀርመን ብ11 12 ሓምለ ኣብ ፍራንክፈርት ብውዕውዕ መንፈስ ተኻይዶ። ኮሌጅ ስነ ፍልጠት ማይ ነፍሒ ብ6 ዓውድታት ዘምሃሮም 300 ተምሃሮ ብዲግሪ ኣመሪቖም። ኣሜሪካን ኢራንን ሓድሽ ምልውዋጥ መጥቃዕትታት ከም ዘካየዳ ማዕከና ዜና ኣቃሊሐን። ሩስያ ብጉዳይ ኩናት ዩክሬን ኣብ ልዕሊ ሃገራት ምዕራብ እምነት ከም ዘይብላ ደጊማ ኣነፂራ። እስራኤል ኣብ ሶርያ ወተሃደራዊ ህላውኣ ተስፍሕ ከም ዘላ

ተገሊጾ። ንስዓት ዝተዳለወ ዜናታት ተዛዚሙሉ ምስ ተረፉ መደባትና ንሓደገኩም ብወገነይ ብሩኽ ምሸት።

0: ሞያዊ ስልጠና ካብ ፖሊቴክ ወትሩ ንሓደስቲ ናይ ቴክኖሎጂ ስልጠናታት እናተኣታተወ ዝመፀ ፖሊቴክ ሰናይ ናይ ክረምትን ዕረፍትን ጊዜ እናተመነየ ኣብ ዓውድታት ኮምፒውተርን ፕሮግራሚንን ንዓበይት ናኣሽቱን
1: ሄሎ ኤሪትሪየንስ ሄሎ ማይ ፍሬንድ ዌልከም ቱ ፖሊቴክ ኤአይ ስቱድዮ
0: ኣብ ዲጂታል ኤሌክትሮኒክስን ሮቦቲክስን ከምኡውን ኣብ ናይ ቪድዮ ፕሮዳክሽን ምስ ናይ ፈለማ እዋን ዝወሃደሎ ጽገና ሬፍሪጀሬሽንን ኣብ ሓደ እዋን ሞያታት ዝዕጥቕ ናይ ኣርቲፊሻል ኢንቴሊጀንስ ኤኣይ ስልጠና ኣድራሻና ጎደና ዋርሳይ ቲራቨሎ ከምኡውን ኣብ ጎደና ኣርነት ህንፃ ኢምፔሮ ቁፅሪ ቴሌፎን 11 31 44 18 ባዶ 4 82 ፖሊቴክ ስቴፕ ፎርዋርድ

0: ታሪክ ህልው ኩነታት ክንርዳ እዩ ዝሕግዝ። ታሪክ ናይ ሕሉፍ ብልጫታትናን ድኽመታትናን ይነግረና። ታሪክ መጻኢና ክንእምት ይሕግዘና። ታሪክ መሰረት መንነትናን ሓበናን እዩ። ሰላምታ ይረሳዕኩን ክቡራትን ክቡራንን ተኸታተልቲ ኣገልግሎት ቴሌቭዥን ኤርትራ ከመይ ትኾኑ? እምበኣርከስ ንሎም እውን ሓድሽ ውድድር ሒዝናልኩም መጺና ኣለና። ከምዚ ዓይነት ታሪክ ኣገዳሲ ስለ ዝኾነ ኢኻ ታሪኻዊ ውድድር ፍልጠት ጉያ ካብን ናብን እናተቐሳቐሰት ምስ ዝተፈላለዩ መንእስያት ቀጻሊ ውድድራት ተካይድ። ንሎም ከዓ ኣብ ከተማ ኣስመራ ዞባ ማእከል ምስ ካብ ዝተፈላለዩ ቤት ትምህርትታት ተዋፅኡ ተምሃሮ ካልኣይ ደረጃ ውድድር ከነካይድ ኢና። ንምሉእ ትሕዝቶ ናብቲ መደብ ከብለኩም እየ። ሰናይ ምክትታል። ሓራይ እምበኣር ተወዳደርቲ ናብ መድረኽ ክዕድሜ ብጣቂዒት ተቐበሉለይ። ቤትኤል ተኸስተ ካብ እምበሃራ፣ ሉልያ ብርሃነ ካብ ኢብራሂም ሱልጣን፣ ሉልያ ሄኖክ ካብ ሰማእታት፣ ልያት ጀማል ካብ ልምዓት። ቃድሓን መጻኽን ቀዳሚቲ ተወዳዳሪት ቤትኤል ተኸስተ ኢኺ። ቃድሓን መጻኺ።
1: ቃድሓን ፅናሕኪ።
0: ናይ ኣጋጣሚ ዲኹሉ ክንደ ደቂ ኣንስትዮ በፂሒክን ዳኣ ወላ ተፀዋውዒክን ኢኽን?
1: ናይ ኣጋጣሚ ዳኹንሎ
0: በዕጨ
1: እዋ
0: እሞ ከመይ ዘሎ ምድላዋትኪ?
1: ድሓኒ እግዚኣብሔር ይመስገን ፅባሉ።
0: ነዘን ብፆትኪ ትሰዕርየን ድኺ?
1: ሓቢርና ክንዕወት ኢና።
0: ኣራይ ፅቡቅ። ኣብ ትርፊ ግዜ ክንታይ ክትገብሪ ቤቲ?
1: ምስ ማሓስተይ ምዕላል ፈቶይ መፅሓፍቲ ከዓ ከምዚ ዝስሕበካ መፅሓፍቲ ገለ ክርክብ ከለኹ ከም ባፎ

0: ኣብ ማሲ ኣብ ከምኡታት ቀንዲ ሕድፉ
1: ፅቡቅ ኣብ ታሪክ ከ ከመይ ተገዳስነትኪ
0: ታሪክ ከዓ ከምዚ ብዛዕባ ሕሉፍ ዘይትፈልጥ እንተለ ኮይንካስ እቲ ዝሓለፈ ጌጋታት ስለቲ ደግሞ ብዛዕባ እቲ ዝሓለፈ ግድን ክትርዳእ ኣለካ ምክንያቱ ዝሓለፈ እንተዳ ተረዲእካዮስ ኣብ መፃ ድማ

0: ህዝባዊ ሓይልታት ካብ ተጋድሎ ሓርነት ኤርትራ ምስተፈለየ ዝዓስከረሉ ቦታ ስዱሕ ዒላ እዩ ዝበሃል። ኣብዚ እዋን እዚ ምስተፈናጨሉ በብወገኖም እዮም ሃሪሞም። እቶም ናብ ሱዳን ሃሪሞም ዝነበሩ ከዓ ብሓገዝ ናይ ሳበ ናብ ዓደን ገሊኦም ብመራኽብ ገሊኦም ብኣየር ክኸዱ ዕድ ረኺቦም ማለት እዩ። ሽዑ ተኻሊሎም እዮም ናብ ኤርትራ ተመሊሶም ብደንከልኣትዮም ኣብ ስዱሕ ዒላ ከዓ ዓስኪሮም ወይ ዓሪዶም ነይሮም ማለት እዩ። ስለዚ ረኽብ ከያ ኣለኺ ራብዒቲ ተወዳዳሪትና ከመይ ኣለኺ? ከመይ ተዳሊኽ ኣለኺ?
1: እግዚኣብሔር ይመስገን ዓቕሙ ነብሰይ
0: ፅቡቅ። ኣብ ታሪክ ሲ ኩሉ ግዜ ዝለዓል ኣለዉ ብዛዕባ ናይ ደቂ ኣንስትዮ ተሳታፍነት ኣብ ታሪክ ማለት እዩ። ኣብ ዝበዝሕ ግዜ ከዓ ኣብ መደባትና ብዝተፈላለዩ ምክንያት ክኸውን ይኽእል እርግፀኛ ኮንኩን ግን ደቂ ኣንስትዮ ይውሕዳ እየን። እዚኣ መደብ ግን ኣርባዕተ ይኹን ብደቂ ኣንስትዮ ኣፈልዩ ማደላ ምንታይ ይስማዓክሎ?
1: እንዳ ሓበን ይስምዐኒ ምክንያቱ ከምዚ ኢልና ኩላትና ደቂ ኣንስትዮ ውድድር ክንኣተኸልና ሲ ከምዚ ምሽ ኣበይ ናይ ደረጃ ከም ዘለናስ ነብስና ክንገምት ሕግዘና። ስለዚ ሓበን ይስምዐኒ
0: ፅቡቅ። ኣዝዩ ደስ ደብል እዩ። ቀዳሚት ሕቶ ክበል ትስዕብ። ካብዞም ዝስዕቡ ኣብ ስምምዕ ኣልጀርስ ቤናይ መግዛእታዊ ውዕላት ምርኮስ ብምግባር ብይን ተዋሂቡ ሀ 1900 ለ 1902 ሀ 1908 መ ኩሎም መልሲ እዮም።
1: ሀ 1908
0: ኣይረኸብ ክያን ኣለኺ ኢልያት። ካብዞም ዝስዕቡ ኣብ ስምምዕ ኣልጀርስ ቤናይ መግዛእታዊ ውዕላት ምርኩስ ብምግባር ብይን ተዋሂቡ ኩሎም መልሲ እያ። እታ መልሲ መያ ትኸውን ደላ። ስለዚ ኣይረኸብ ክያን ኣለኺ። ናብ ቀዳሜ ተወዳዳሪት ተመሊስና ኣለና። ከመይ ፀኒሕ ክቤተ እየን?
2: እግዚኣብሔር ይመስገን ፅቡቅ።
0: ሕጂ መወዳድርቲ ኸ ኣብ ውድድር ሜዳ ርኢኸየን ኣለኺ ከመይ ምዃነ? ስለዚ እንታይ ስማዕ ክሎ ከመይ ዘሎ ሞራልኪ?
2: ፅቡቅ ብጣዕሚ ዋዚ ምስ ሓያል ክተወዳደር ክለ ሓያል እንዲኻ ትኸውን ከበን ክሒልብት
0: ናይ ባሓቂ ሓይሊ ከተንፀባረቀሉ መድረክ እዩ ዘሎ
2: ወይ ይብል።
0: ኣብ ዝኾነ ውድድር ክትዕወት ሲ ዕድል ምድላው ክልቲኡ ተተራኺቡ ኢድ ሰልጠካ ይበሃል እሞ ግን ናይ እጃም እዩ ዝልዕል ናይ ዕድል ዶ ወላ ናይ ፃዕሪ ወይ ክንደይ ሚታዊት መሃብክ ዮስከ?
2: ክልቲኡ ባዕሪ እዩ ይብል ኣነ ከምቤልቱ ማለት እዩ። ምክንያቱስ ሓደ ሓደ እዋና ንፍታን ሕቶታት ዝመፀሉ ስለዚ ኣብ ዕድል ድማ ናቱ ኣንፍት ኣለዎ። ግን ተዳሊካ ተመፅካኻ ከምዚ ቅድሜና ዝፀንሐ ተወዳደርትስ ከም ትብድሆ ይርግፀኛ እዩ ማለት እዩ።
0: ፅቡቅ በሊ እቲ ተዳለኽዮ ምስ ዕድል ተሓዊሱ ክሰልጠክስ ንምንኤልኪ ካልአይቲ ሕቶ ከያ ካብ ዝነበሩ ፖለቲካዊ ማሕበራት እቲ ቀዳማይ ስቱር ፖለቲካዊ ማሕበር ኣብ ኤርትራ መፀዊዕኡ እንታይ ነይሩ? ግዜ ኣለ ክጆኺ
2: ሓራካ
0: ኣይኮነን።
2: ማዕበል ፍቅሪ ሃገር
0: ውሽጢ ክሪክ ሓሲብካ ወላ መልሲ እያ? እስካ ውሽጢ ክሪክ ሓሲብካ ወላ መልሲ እያ?
2: መልሳ ይልብል በር
0: ኣጅ ክበል ዓውል ክበል እያ
2: ማሕበር ፍቅሪ ሃገር
0: ሙሉእ መልሲ። ናይ ዕድል ደ
2: ክልቴን ሕወት
0: ካብ ዝነበሩ ፖለቲካዊ ማሕበራት እቲ ቀዳማይ ስቱር ፖለቲካዊ ማሕበር ኣብ ኤርትራ ማሕበር ፍቕሪ ሃገር እዩ ዝበሃል ነይሩ። እዚ እቲ ብሓሙሽተ ግንቦት 1941 ዝተመስረተ እቲ ሃገራውነት ወይ ከዓ ሃገራዊ ስምዒታት ዝበሃል ካብ መጀመርቱ ዝውለደሉ ዝነበረ ወይ ከዓ ድቂ ሃገራውነት ክንብሎ ንኽእል ግዜ እዩ ነይሩ። በዓል ኣቦና ወልዳ ኣብ ወልደ ማርያም ሸክ ኢብራሂም ሱልጣን ዓብደልቃድር ከቢረ ኸ ካብቶም ኣባላት መራሕቲ ናይዚ ማሕበር ኮይኖም ኩሉ ግዜ ዝጥቀሱ እዮም ማለት እዩ። ስለዚ ረኽብ ክያ ንኽ እንኳ ሓጎሰኪ። ናብ ካልእ ተወዳዳሪት ሉልያ ናባኸ ከመይ ኣለኺ?
3: ፅቡቅ።
0: ፀቕጢ ኣሎ ድዩ?
3: የለን።
0: ፀቕጢ ኩሉ ግዜ ምስልዓልካስ ብዝተፈላለየ ካብ ናይ ደገር ኣቑሒታት ድመፅእ ስምዒት እንድዩ ኣብ ንኣሽቱ መንእስያት ከዓ ፀቕጢ መዘና ዝብል ዓብዪ ኣርእስቲ እዩ። ሕጂ ከመይ ትርእዮ ንስኺ ከም ተማሃሪት ኣብ መዛኑኺ ወይ ከዓ ኣብ ከባቢ ክትዕዘብ እዮ ፀቕጢ መዘናስ ክሳብ ክንደይ ሓደገኛ ወይ ክሳብ ክንደይ ከቢድ ይገብሮ በታ ኣሉታዊ መገዱ?
3: እወ ኣብ መንእስያት ፀቕጢ መዘና ኣሎ እንድዩ ግን ነብስኻ ከም ዝገበርካ እያ ነብስኻ ሲ ኣብ ካልኦት ሰባት ተመርኪስካ ንድሕር ትኸይድ ትኾንካ ፀቕጥ መዘና ግድን ከጥቃዓካ እዩ ነብስኻ ብነብስኻ ትመር

0: ሓፍሻት ከይድ እንድሕር ኮንካ ግን ፀቕጢ መዘናስ ኣየጥቃዕካን እዩ ዝብላኒ
1: ልክዕ ስለዚ ናይ ኣተሓሳስባ ኣዝዩ ካፍልል ዘለካ ሰባት መሓዙ ትከውን ትኽእል ዶ
0: ውሕድ ዩ ፕሮባብሊቲ ናቱ ውሕድ እዩ እታ መሓዘኻ ናብቲ ናትካ ጠወይ ኣምፅኻ ግን ክትገብራ ትኽእል ኢኻ
1: ንስኻ ናብቲ ናተይ ክትብለ
0: ዝቐደመ
1: ልክዕ ብተወሳኺ ኸ ንኣብነት መሓዙት ሲ ኣብ ብፍላይ ተምሃራይ ኣብ ዝኾንካ ኣሉ ደቂ ክላስካ ኣለዉ ደቂ ገዛውትካ ኣለዉ ኣብ ዕረፍቲ ዕረፍቲ ናይ ስፖርት ርክቦም ሰባት ክህሉ ይኽእሉ በዚ ቢሉ ከዓ ብዙሓት መሓዙት ከተጥሪ እቲ መድረኽ ይዕድመካ እዩ እሞ ከመይ ትርእዮ ከም ሉላ መሓዙት ከተብዝሕን ከተዋሕደን
0: ኩሎም ትረኽቦም ሰባት መሓዙትካ ማለት ኣይኮኑ መሓዙትካ ውሕዳትን ውስናትን ክኾኑ ፅቡቅ እዩ ኣብ ደገ ወፂኢካ ትረኽቦም ሰባትን ከምዚ ኖርማል ናይ ደገ ድሓን ክንብሎም ንኽእል እምበር መሓዙትካ ሳይኮኑ
1: ፅቡቕቲ ካልእቲ ሕቶ ክበል ትስዕብ ብረታዊ ቃልሲ ኤርትራ ብሓምድ እድሪስ ዓዋተ ኣበይናይ ቦታ ተጀሚሩ
0: ብሓደ መስከረም 1961 ኣብ ጎቦ ኣዳል እዩ ተመስሪቱ
1: ሙሉእ መልሲ ሙሉእ መልሲ ብረታዊ ቃልሲ ኤርትራ ብሓምድ እድሪስ ዓዋተ ኣብ ጎቦ ኣዳል እዩ ተጀሚሩ ብዛዕባ ሓምድ እድሪስ ዓዋተ ኣዝዩ ሃፍታም ዝኾነ ታሪክ ኢና ንምሃር ወይ ከዓ ንፈልጥ እሞ ብዛዕባኡ እንታይ ትፈልጥዮ ለክ ወይ ከዓ ካብ ተመስጦ ክስከ ኣካፍለና ብዛዕባ ዓዋተ
0: ሓምድ እድሪስ ዓዋተ መጀመርታ ብረታዊ ቃልሲ ክጅምር ከልዎስ ምስ ውሕዳት ሰባትን ምስ ውሕድ ዓቕሚ ውሕድ ናቱ መሳርሒታትን ከም ዝጀመረ ይኽእል
1: ልክዕ ሻውዓይ ርእሱ እዩ ኸይዱ ወላት ሒዝዎ ዝነበረ መሳርሒ እውን ሓንቲ ኣቦ ዓሸራ ብረት ንሓሙሽተ ከዓ ናይ ጥልያን ዝኣረጋ ብረት እዩ ሒዝ ወፅዩ እዚ ሕጅስ ክትብልዮ ፀናሕኪ ብውሕድ ዓቕሚ ወላዳ እዩጀምር እምበር ኣብ ሕልሚ ክበፅሕ ክኢሉ የርእየና ሳልሰይቲ ተወዳዳሪት ሉልያ ናባኸ ክመፅእ ብዛዕባ ምሕደራ ግዜ ፅቡቅ ኣርእስቲ ኣልዒል ክፀኒሕኩምሞ ክሳብ ክንደዩ ኣገዳሲ ብፍላይ ከዓ ተምሃራይ ኮይንካ ትምህርትኻን እቲ ማሕበራዊ ሂወትን ከተካይዶ ኣለካ ሞ ብኸመይ ክትምሃሮ ትኽእል ወይ ክሳብ ክንደዩ ኣገዳሲ ኢል ክትሓስበ
2: ከም ኣተሓሳስባይ ምሕደራ ግዜ ብፍላይ ከዓ ኣብ ዘለናዮ ናይ ሃይ ስኩል ዕድመ ተምሃራይ ናይ 11 ክፍለዎንካ ብጣዕሚ እዩ ዘለይካ ምክንያቱ እቲ ናይ ዝሓለፈ ክፍልታት ዝነበረ ንሃገራዊ መልቃ ፈተና ንክጠቕመካ ኣብዚ ክደግሞ ኣለካ ሕጂ እቲ ግዜ ከዓ ከተካውኖ ኣለካ በቲ ከዓ ትምሃር ኣለካ ናይ 11 ግሬድ ሕጂ ቅድሚ ኩሉ ምውህላሉ ስኒ ንሓንቲ ነታ ዝተምሃርካ ያለ ሰንሲ ሸዓ ኣብታ ግዜ ተፅናዕምሽ ሽዑ ኣይውህለለካን እዩ ንኻልእ ዕማማት ንክትገብር ከኣኒ ግዜ ኣለካ ማለት እዩ
1: ልክዕ ምዚ ክጥቀስ ፀኒሓ ኣቐዲማ ከተብርሆ ፀኒሓ ወላ ሉልያ ሞ መክስኪ እያ ብዛዕባ ፀቕጥመ ዘና እውን ክትብለና ፀኒሓ ሞ ንስኻ እንታይ ተወሳኺ ሓሳብ ኣለክቦ መንእሰይ ናይ ኮተተይ ዕድመ እዩ ኣዝዩ ተኣፋፍ ዕድመ እዩ ድበሃል
2: ሓቂ ብል ከምታ ዝበለት እያ ኩሉ ከም ኣተሓሳስባኻ እንድዩ ትመኻይ ድኻ ይፀልወካ ሕጂ እስኻ ዕላማኻ ትፈልጥ ትኾንካ በታ ዕላማኻ ትኸይድ ትኾንካ ኣርሒቕካ ተሓስብን ንፁር ዝኾነ ዕላማ ኣብ ርሑቕ ክስታይ ኣቐሚጥካ ተለኻ ስኒ ንዑ ንምብፃሕ ዘለይካ ሲ ኩሉ መስዋእትስ ክትከፍል ኢኻ ስለዚስ ወላ ነቶም ዘየድልዩካ ዓርከ መዘና ስኒ ከተወግዶም እዩ ዘለካ ኣነ ብተሓሳስ
1: ንፍዕቲ ድምቕ ድበለ ጣብዒታ ውለይ እንታይ ክትኮኑ ትደሊሉ ለ ትምህርቲ ምስወዳኪ
2: ናይ ፖለቲካል ሳይንስ ዕድል ተረኺበ ፖለቲካል ሳይንስ ክምረቐ ዝደሊ ብኡ ተመሪቐ ኣብ ዲፕሎማስያዊ ዲፕሎማት ኮይኑስ ኣብ ዲፕሎማስያዊ ስራሕቲ ፅቡቅ ክሳይ ገብር ይደሊ
1: ናይ ባሓቂ ኣዝዩ ደስ ደብል ዓብ ሕልሚ እዩ ንዓኺ ንስድራ ቤት ኪንሃገር ዘፀውዑ ከምዚ ዝበልክና ኢኻ እሱ ኣብ ባይታ ተተግቢር ክዮስ ዘይከውን የለን ዕላማታትካ እዩ ፅቡቅ ዕድል ምነኢልኪ ኣብዚ ውድድር ጥረይ ደይኮነስ ኣብ ሂወት ክበላ ማለት እየ ካልእ ትሕቶ ከያ ቁጠባዊ ፖለቲካዊ ማሕበራዊ ጉዳያትካ ባዕልኻ ምስላጥ ዝገልፅ ሓደ ካብ ክብርታት ህዝባዊ ግንባር እንታይ እዩ
2: ኣብ ደጀን ዝነበሩ ናይ ትካላት ናይ ኣብ ድሕሪ መስመር ናይ ምክልኻ ዝነበሩ ናይ ህዝባዊ ግንባር ኣብቲ ደጀን ዝሰርሖም ነበረ ናይ ትካላዊ ንጥፈታት ዝተፈላለየ ንብረሲ ባዕሉ የፍሪ ነይሩ እዩ ኣብ ሆስፒታላት ተመፂና ኣብ ከኒናታት ገለ ትምህርቲ
1: እጂ ተቓል ረኸብ እያ ኣብ ሰንዓ እታ ግዜ ተጠቀምላ
2: እዎ ንብሰ ምኽኣል ኣብ ካልኦት ዘይተመርኮስነት
1: ሓራይ እንታይ ይበሃል ንሱ ሞ

0: ፅግዕት ካብ ካልኦት ናይ ካ ናይ ቆልዑ ፅግዕ ሸኒነት ናፀምኻን ነብስኻ ምኽኣል
1: ሙሉ ነጥቢ ብትኽክል 4 ነጥቢ ረኪብኪ ኣለኺ። እዚ ኩሉ ዝገለፅክዮ ኣቢሉቢሉ ንርእሰ ምርኮሳ እዩ ዝገልፅ ፅቀተኛ ዘይምዃንን ካብ ካልኦት ዘይምፅባይን ኣብ ነፍስኻ ምሙርካስ እዩ ዝገልፅ። ካልኦት ክብርታት ናይ ህዝባዊ ግንባር ከ እንታይ ክትጠቕስ ትኽእል?
0: ህዝባዊ ግንባር ብዙሕ ክብርታት ነይሮ ሞ ተወፋይነት፣ ብፃይነት፣ ነፍሰ ፍትወት ምውጋድ፣ ፅንዓት ብዓብኡ
1: ልክዕ ኩለና ኣምፅኸይኒ ኸ ናብ ዝቕፅል ተወዳዳሪ ክንሰግር ኢና። ልያት ኣብ ትምህርቲ ኣቐዲምና ሓቲትናዮም ፀኒሕና ኢና እሞ ታርታን ነጥብን ክሳብ ክንሪኦም ንተምሃራይ ዝገልፅ ወል ክትሓስበ ንስኸይ ከም ልያት
2: ራይ ታርታን ነጥብን ክሳዕ ክንዲቲ ኣገዳስነት ኣለዎም ኢለ ይሓስብኒ። ምክንያቱ በቲ ሓደ ፅልዎ ኣለዎ ወልክዕ ምክንያቱ ዳሓስካይ እንዲካ ትፍተኖ ሽዑት ሪዛልት ከ ናይ ትብርእስካ ደሎ እዩ። ግን ክሳዕ ክንዱ ኣብ ነጥቢ ይኹን ኣብ ታርታ ንድሕ ንምርኮስ ንድሕር ኮይና ጀስ ነታ ግዜ እቲኣ መሕለፊት እምበር ንመፃኢ ድኾነ ክስታይ ደይብልና ኢና ኖ። ስለዚ ኣብ ታርታ ነጥብን ጥራይ ደይኮና ክንግደስ ዘለና ኣብ ርእስና ሞንታይ ንሕዚ ቅድም ንፈልጥ ሽዑ ብኡ ጌርና ፋርዘር ክንከይድ ንኽእልና። እንድሕር ኣብ ታርታን ኣብ ነጥብን ጥራይ ተተመርኪስና ግን ጀስ ነታ ግዜ እቲኣ ንምሕለፍ ንጥቀመላ ኦኬ ድሕሪኡ ኸ ክርሳዕ እዩ ማለት እዩ። ስለዚ ኣብ ታርታ ነጥብን ክሳዕ ክንዱ ኣገዳስነት ክህልወና ኢለ ሓስብኒ።
1: ንፈቲ ናይ ውሓቂ ስለዚ ታሪክ ከተፅንዖ ከለኺ ካብ ውድድር ወፃኢ ነዚ ውድድር ጥራይኩን ክንተዳሊኹ መፅኺ ዘለኹ ማለት እዩ። ልክዕ እዛ ዝበልክያ ኣባይታ ዝተተግበረት እቲ ኢኩብ ፍልጠት ንወለዶታት ክፀንሕ ዝኽእል ወላ ፅሒፍካ ክተስግሮ ትኽእል ይኸውን ማለት እዩ። ኣጆ ክበሊ ንዓኻ ካሊእ ትሕቶ ከያ ኣብ ግዜ ብረታዊ ቃልሲ ኣብ ኤርትራ ኣኻውሕ ንውን እንትኾኑ ብሓዊ ይመኩ ኣለው ዝበለት ኤርትራዊት መን እያ?
2: ይማ ዘይነብ
1: ሙሉ ነጥቢ። ሙሉ መልሲ ልያት ረኪብኪ ኣለኺ። ኣብ ግዜ ብረታዊ ቃልሲ ኣብ ኤርትራ ኣኻውሕ እውን እንትኾኑ ብሓዊ መኩ ኣለው ዝበለት ኤርትራዊት ወይዘሮ ወይ ኣዴና ዘይነብ ያሲን እያ። ስለዚ ረኪብኪ ኣለኺ ሙሉ መልሲ። ናብ ቀዳሜይቲ ተወዳዳሪት ሰጊርና ኣለና ቤቴል ከመይ ኣለኺ?
3: ፅቡቅ እግዚኣብሔር ይመስገን።
1: ዝኾነ ሰብሲ ብተምሃሮ ተምሃራይ ካልኣይ ደረጃ ኮይኑ ምስ ሓለፈ ኣብ ዝኾነ ዕድመ ሓቲትካዮ ኣዝዩ ብዙሕ ሰብ ማለት እዩ እቲ ዝያዳ ተናፍቆ እዋን መዓስ እዩ ኢልካዮስ ናይ ግዜ ሃይ ስኩል እዩ ዝብል ሕጂ ምናልባት ምስ ሓለፍኩኖ እዩ ዝርዳእ ክንድኸውን ብርግፅ ንምኳን ማለት እዩ። እንታይ ኮይኑ ይስማዕክ እንታ ኣመና ተዘካሪ ተናፍቃ ድገብሮ ሂወት
3: እንታይ ስከ ኣብቲ ዕድመትስ ዋላ ከምዚ ባዮሎጂ ዋላ ከምዝተመሃርናዮ ሆርሞንስ ኣለው ን ብካልእ ወገን ከዓኒ እቲ ከባቢካ ዘሎ መዘና ኣሎ። ስለዚ ኣብቲ ዕድመት ውዒ ዕድመ ወይከዓ ፈሬጅ ኢልና ኢና ንፅውዖ። ስለዚ ብቲ ዕድመት ዝኾነ ነገር ናይ ምፍታን ድሌይታ ኣሎ። እንደገና ድማ ሰብ ከይብለን ዝበሃል ነገር ብዙሕ ኣብኡ ዝረአ ነገር ኣይኮነን። ስለዚ እቲ ሕግታት ትፈልጡ ኢኻ ከም ድሌትካ ከዓ ክትከውን ትፍትን ኢኻ። ኣብዚ ድማኒ እቲ ሰብ ከይብለን ዝብል ኣብ ምስዓበካቶም ፀ ደረጃ ኣሊኻ እንደገና እቲ ፍፃነትካ ዝነበረ ናይ ዕሽነት ነገር ኣሊኻስ ከምዚ ኣብቲ ማዕረ ወይከዓ ኣገዳሲ ዝኾነ ዕድመ ትኸደሉ ኮይኑ ስምዐኒ።
1: ስለዚ ከመይ ትሕልፍ ዮ ኣለኹ ንስኸ ብውልቅኸ?
3: ኣነ ዳ ምስ ዓበኹ ብፍላይ ስማራ ደስ ዝብለኒ ኢለ ሓስብ
1: ዘጣዕሰኪ ትገብር ንክእል ኣለኸ
3: ዋ
1: ፅቡቅ ንፈቲ ሞሳልሰይቲ ክሕቶ ኸያ ምረፅ ስለ ዝኾነት ጥንቅቂልኪ መልሲ ብዘመነ ዓደይ ዓደይ ዝፍለጥ ግዜ ሀ ዘመነ ኣካሂዳ ለ መግዛቲ ኢጣልያ ሐ መግዛቲ ደርግ መ መግዛቲ ብሪጣንያ
3: መ መግዛቲ ብሪጣንያ
1: ሙሉ መልሲ። ዘመነ ዓደይ ዓደይ ዝፍለጥ ግዜ መግዛቲ ብሪጣንያ እዩ። ኣብዚ ድማ ብተወሳኺ ከምዚ ክትብልዮ ፅናሕኪ ተከፋፊልካ ግዛእ ዝብል ፖሊሲ የተግብርዎ ስለ ዝነበሩ እቲ ክርስትያናዊ ከበሳ ምስ ኢትዮጵያ እቲ ምዕራባዊ ቆላ ዝበሃል ከዓ ምስ ሱዳን ክሕውስዎ ይደልዩ ነይሮም። ኣብዚ እዋን እዚኦም ከዓ ቦታትና ነኖ ሓደ ኢና ይንፈላለን ኢሎም ማሕበራት እንዳቆሙ ብሕቡን ብስቱርን እንዳተቓለሱ ሃገር ኣፅኒሖምልና ማለት እዩ። ስለዚ ቤትኤል ንፍዕቲ ርክብኪ ኣለኺ። ካልይ ተወዳዳሪት ሉልያ ኢኺ ከመይ ኣለኺ?
4: ፅቡቅ
1: እስኺኸ ኣብ ግዜ ንእስነት እቲ ፍሉይ ድገብሮ ወይ ከዓ ተምሃራይ ሃይ ስኩል ኮይንካ ሓሊፍካ ተምሃራይ ካልኣይ ደረጃ ኮይንካ ሓሊፍካስ ንዘላለም ደይርሳዕ ዝገብሮ ተዘክሮታት እንታይ ኮይኑ ይስማዕኪ?

0: ካብቲ መጀመርታ ንእሸይ ከለኻ ወይ ኣብቲ ጁኒር ወይቲ ኤሌመንታሪ ከለኻስ ብስድራኻ ተወኪልካ ኢኻ ትኸይድ ኩሉ ግዜ ሃይስኩል ምስ በፃሕኻ ግን ከምዚ ነፍስኻ ወኪልካ ኣብ ሂወትካ ስተይ ክትገብር ኣለካ ትውስነሉ ዕድመ ስለ ዝኾነ ተዘካሪ ገብሮ ይብል ኣነ
1: ይፅቡቅ ስኺ ሕጂ እቲ ድሕሪ ዓመታት ትዝክርዮ ወይከዓ ተስተማቐርዮ እንታይ ኮይኑ ይስማዓክ ካብዚ ኩሉ ትሕልፍዮ ዘለኺ ንጥፈታት
0: ኣብ 11 ምስ ክላሰይ ዘሕልፎ ዘለኹ ሂወት ተዘካሪ ኮይኑ ይስማዓኒናይ
1: ፅቡቅ በሊ ሳልሰይቲ ሕቶ ኸያ ምረፅ ስለ ዝኾነት ሓንቲ ዕድልያ ዘላትኪ ሕስብ ኣቢል ክመልሲ ቀንዲ ዕላማ ሃገራዊ ኣገልግሎት እንታይ ነይሩ ሀ ንህላወን ቀፃልነትን ሃገር ለ ንህንፀት ሃገር ሐ ዱልዱል ሓይሊ ምቋም መ ኩሉ መልሲ እዩ
0: መ ኩሉ መልሲ እዩ
1: እርግፀኛ ኸ ሙሉእ መልሲ ሙሉእ መልሲ ሙሉእ ነጥቢ ይረኺብ ክለኺ ቀንዲ ዕላማ ሃገራዊ ኣገልግሎት ንህላወን ቀፃልነትን ሃገር ንህንፀት ሃገር ዱልዱል ሓይሊ ምቋም መ ኩሎም መልሲ እዮም ስለዚ ኩሉ መልሲ እዩ ማለት እዩ ኩሉ እዚ ምክንያታት ወይ ዕላማታት ናይ ሃገራዊ ኣገልግሎት እዩ ሉልያ ሉልያ ናባኸ ሕጅን ኣብ ቤት ትምህርቲ ኹም ንጥፈታት ናይ ሃማመት ኣሎ ዶ
2: ኣሎ
1: ትሳተፍ ዶ ንስኸ እቲ ንጥፈታት ከመይ ይመስል ንስኸ እንታይ ዓይነት ኣበርክቶ እዩ ዘለኪ
2: ንሕና ምስ ገለ ብፆተይ ኮይና ከምዚ ኣካይድቲ ኣካል ኒና ናይ ቤት ትምህርቲ ሰማዕታት ብዙሕ ንጥፈታት ነካይድ ኢና ሕጂ ኣብታ በብክስታይ እዩ ኣብ ምክታል ክለባት ተመፂና ስኒ ብዙሓት ክለባት ኣለዋ ንዕን ጠርኒፍካ ናይ ክለብ ናይ ጥዕና ኣሎ ናይ ኣንበብቲ ኣሎ ናይ ምህዞን ሰንዓን ብዙሕ እዩ ብሰብሲ በብቲ ዝደልዮ ስኒ ኣብ ድላይቱ ምእንቲ ከድምዕሲ ብዙሓት ክለባት ኢና ፈጢርና ዘለና ቤት ትምህርቲ ሰማዕታት ተመፂና ኣብ ዕረፍቲ ድማ እቶም ናይ ሚኒ ሜድያ ዝበሃሉ ክስታይ ድማ ናይ ሃገራዊ ደርፍታት ድዩ ገለ ንተምሃሮ ከነቃቑሕ ዝኽእል ፅሑፋት እዮም ነንብብ ገለ እታ ክለብ መሪሕ ክትበሃል ኣለ ከዓ ኣብ ሃገራዊ መዝሙር ተሰሪዕካ ኣብ ባንዴራ ምስቃል ምውራድሲ ዓብተራ ንፃወት
1: ፅቡቅ ንስኺ ብፍሉይ ኣብያ ክትነጥፊ ቀንዲ ክስተይኪ ካብዘን ክለባት ማለት እየ
2: ኣነ ኣብ ሓላፊ ናይ ምክታል ክለባት እየ
1: ፅቡቅ እንታይ ካብ ትጅምርዮሞ እንታይ ኣብ መዛንኹምሲ እንታይ ዓይነት ፅልዋ ይሕድርኩም ካብ ተዓዘብኩሞ ማለት እዩ ወይ ለውጢ ትርኢ ኣለኹም ዶ
2: ብዓብዩን መጀመርታን ሰብ ኢኻ ትኸስብ ኣሃማተ ናይ ኩሎም ቤት ትምህርትታት ገለመለ ተኣኪብካ ብዙሓት ነናትካ ምሻሎ ብዙሕ ሰብ ኢኻ ትፈልጥ ብዓብኡ ከዓ ኣብ ናይ ሲቪካዊ ስልጠናታት ከዓ ብዙሕ ኢኻ ትኸስብ ብዘይብኡ ከዓ ንሕና ብነቕርቦ ጠለባት ንኡዘባና ኣብ ዝኾነ ዓውዲ ምሻሎ ክኢላታት ምሁራት ገለመለ እዮም ፅልና እዩ ምስኦም ናይ ዘተ ክስታይሲ ይፈጥረልና እዩ
1: ፅቡቅ ተስፋ ይገብር ክትቅፅልዎን ናብ ንኣሽቲ ሕዋትኩም ከተሰጋግርዎም ድማ ሳልሰይቲ ሕቶ ኸያ እምበኣር ምረፅ ስለ ዝኾነት ጥንቅቅ ኢል ክመልሲ ንፖለቲካውን ቁጠባውን ዕላማ ዘካይድ ውፅኢት ናይዚ ዘመን እዚ ዝኾነ ስልጡን ኣተሓሳስባ እንታይ እዩ ሀ ሃገርን ሃገራውነትን ለ ጂኦግራፊያዊ ኣሃዱ ሐ ቀቢላውነት መ ኩሉ መልሲ
2: ሀ ሃገርን ሃገራውነት
1: ሙሉ መልሲ ሙሉ መልሲ ኢሉልያ ንፖለቲካውን ቁጠባውን ዕላማ ዘካይድ ውፅኢት ናይ ዘመን እዚ ዝኾነ ስልጡና ተሓሳስባ ሃገርን ሃገራውነትን እዩ ትኽክል ርክብኪ ኣለኺ ሉልያ ፅቡቅ መረዳእታ ፅቡቅ ዝኾነ ኣፍልጦ እዩ ዘለኪ ኣብዚ ዛዕባ ዝሞ ከም ኩለን ብፆትኪ ሃገራውነት እንታይ ልኪ ምገለፅክዮ
2: ሃገራውነት ቅርብነት ናይ ዜጋታት ንዝኾነ ምሻሎ መለክዕ የብሉን ስምዒት ከም ዝምሃኑስ መለክዕ የብሉን ግን ንሃገርካ ትገብሮ መስዋእቲ ብግዜ ካድዩ ወላ ስጋ ናይ ደም መስዋእቲ ክትከፍል ሲ ኩሉ ግዜ ቅሩብ ምዃን ብከምዚ ከተረጋግፆ ትኽእል ደስታ እዩ
1: ልክዕ ስምዒት ክሳብ ዝኾነ በቲ ስምዒት ዘይኮነስ በቲ ውፅኢት እዩ
2: በቲ ውፅኢት እዩ
1: ስልክዕ ትኽክል ያቀንዴልና ልያት ናባኺ ተመሊሰ ኣለኹ ከመይ ኣለ ውድድር እንታይ ነይሩ ትፅቢታት ክስከ
3: ኩሎም ትፅቢታተ ይደሎ ከምዚይ ተፀብየ ነይረ ሞራ በላሕቲ ዝኾነ መወዳደር ተበፃዕኒ ትፅቢተ እዩ ነይሩ ይላሉ
1: ማዕረ ትፅቢት ክዶካ ተዳሊኹሞ
3: ኣነ ከም ዓሙይ ተዳልየ ይድብ
1: ፅቡቅ ኣጆ ክበሊ ሕጂ እውን ፅቡቅ ዕድል ምነየልኪ ካብዞም ዝስዕቡ ስርሒት ወተሃደራዊ ሚዛን ኣብ ምቕያር ዓብዪ ተራ ዝተፃወተ ነጥበ መቐይሮ ኣየና እዩ ሀ ወፍሪ ባሕር ነጋሽ ለ እናደው እዝ ሐ ሰላሕታ ወራር ይቕሬታ ሐ

0: ሰላሕታ መ መልሲ የለን ምረፅ ስለ ዝኾነት ሓንቲ ዕድል እያ ዘላትኪ
1: ለ ናደውእዝ
0: ግፀኛ ዲኸ ሙሉእ መልሲ ወላ ኸደናግረኪ ኢሎሞ ወላ ሓንቲ ግን ነቕከም ዋና ይበልክን ካብዞም ዝስዕቡ ስርሒት ወተሃደራዊ ሚዛን ኣብ ምቕያር ኣብ ተራ ዝተፃወተ ናደውእዝ እዩ ስለምንታይ እዩ
1: ኣብ ናደውእዝ ዓብ ዝኾነ ሓይሊ ናይ ፀላእ ስለ ዝተደምሰሰ ብኡ መጠንካ ኩሉ ኤርትራ ዋላእቲ ኣብ ሜዳ ደይነበረ ህዝቢ ከም ዝትባዓት ረኺቡ ዋላ ንሜዳ ንክወፅእሲ ብብዝሒ ሰብ ከም ዝወፅእ ተገይሩ ካልኣይ ድማ እቲ ፀላይ ብዙሕ ዕንወት ስለ ደጋጠሞ ከምዚ ናይ ምርባሽ ፀገም ኣምፂኢሉ ሞ ስለዚ ተጠማቂሮ ኮይኑ ለፍቶስታይና ማለት
0: ናይ ብሓቂ ድማ ዝበለጣቀይት ልዕሊ ታሕቶ እዮ ክመሊስካ ተወሳኺ እውን ብዙሕ ናይ ንብረት ክሳራታት እውን ከሲሩ እዩ ማለት ወላ ዓቕሚ ሰቡ ኣማይት ታንክታት መኪናታት ብረታት ክሳብ መኮነናት ናይ ሶቤት ዝተማረኽሉ እዩ ነይሩ ስለዚ ፅቡቅ ጌር ክብርክና ኣለኹ ያቕኒኤልና ቤተኤልና ባ ክመፅእ ኣለኹ ሞ ናይ መወዳት ሕቶ ኸያ ኣብ ግዜ መፅናዕቲ ሲ ኩሉ ግዜ ኣብ ተማሃሮ ኣማራፂታት ኣሎ ሞ ብውልቂ መፅናዕቲ ዶ ይሓይሽ ትብሊ ወላ ብጉጅለ ወይ ከዓ ነናቱ ጥቕሚ እንታይ እዩ
2: ክልቲኡ ነናቱ ጥቕሚ ኣለዎ ዶ ብውልቂ ከተፅንዕ ከለኻ ሓደ እታ ግዜኻ ኣይተጥፍእን ኢኻ ማሲ ንብዙሓት ሰባት ከተረድኦም ከለኻን ንዓኻ ንበይንካ ትርድኦ ከለኻን ዝወስደልካ ግዜ ይፈላለዩ ብኣንፃሩ ከዓኒ ብጉጅለ ኮንካ ከተፅንዕን ከለኻ እቲ ንስኻ ዘይትፈልጦ ካልኦት ሰባት ክነግሩካ እዮም ዝተወሶም ዘይፈልጥዎ ድማ ንስኻ ክትቦም ኢኻ ስለዚ ንሓሳባት ምለውዋጥ ኣሎ ማለት እዩ ስለዚ ክልቲኡስ ዘይባላለፅ እዩ ኢለሓስብ ግን ካብ ናብኡ እቲ ንስኻ ትፈልጦ ወይ ንስኻ ሒዝከዮ ዘለኻ ምሽ ኩላትካ ነናትካ ብውልቅካ ተፅንዕ ሽዑኡ እቲ ዘይተረድአ ኮይከዓ ዘይበርህልካ ሕቶታት እዩ ሓሳባት ከዓ ብሓባር ተኣኪብካ ሽ ምግባር ሓይሽብል
0: ንፈቲ ንስኻ ሕጂ እንታይ ክዝያዳ ትጥቀሚ
2: ከምዛ መወዳእታ ዝበልኩኹ ምሽ መጀመርታ በዕለ የፅንዕ ሽዑኡ እቲ ዘይተረድአ ንኻ ናብ ጉጅለ ይሕልፉ
0: ኣዝዩ ፅቡቅ መፅናዕቲ እዩ ኣብ ትምህርቲ ኸ ከመይ ውፅኢት ትርኢሉ
2: ፅቡቅ ኣርባዓይ ውፅኢት ኣለዎ ብለነ
0: ልክ ክቅፅል እዮ ከዓ ተስፋ ገብር ራብዒት ሕቶ ኸያ እሞ ምረፅያ ናይ መወዳእታ ሕቶ ኸያ ኸ ፅቡቅ ዕድል ምነየልኪ ካብዞም ዝስዕቡ ሓደ ሃገራውነት ከም ፖለቲካዊ ሓረግ ዝምርኮሰሉ ኣይኮነን ሀ ባህርያዊ ፀጋታት ለ ድሌታት ሐ ሓርነት መ መንነት

0: ሀ ባህራው ጸጋታት
1: ሙሉ መልሲ ሙሉ ነጥብ ኻርክብ ክለኺ ካብዞም ስዕቡ ሓደ ሃገራውነት ከም ፖለቲካዊ ሓረግ ዝምርኮሰሉ ዘይኮነ ባህርያዊ ጸጋታት እዩ ድሌታት ናይ ህዝብኻን ናይ መንግስትኻን ብዓብዩ ሃገርካ ትደልዮ እንታይ እዩ ሓርነት መንነት እዚ ኩሉ ምስ ሃገራውነት ክነተኣሳስሮ ንኽእል ኢና ባህርያዊ ጸጋታት ግን ከምቲ ንብሎ ዘለና ተፈጥሮ እዩ ወይ ከዓ ባህርያዊ እዩ ሉልያ ናባኸ ክመፅእ ራብዒይቲ ሕቶ ኸያ ናይ መወዳእታ ሕቶ ኸያ ምረፅ ስለ ዝኾነ ድማ ሓንቲ ዕድላ ዘላትኪ ሓደ ሃገር ድሩትን ፍሉጥን ዳሽ ኣሃዱ እዩ ሀ ሕርሻዊ ለ ኢንዱስትርያዊ ሐ ቱሪዝማዊ መ ጂኦግራፊያዊ
2: መ ጂኦግራፊያዊ ኣሃዱ እዩ
1: ሙሉእ መልሲ ንፍዕትሉ ልያ ሙሉእ መልሲ ሓደ ሃገር ድሩትን ፍሉጥን ዝኾነ ጂኦግራፊያዊ ኣሃዱ እዩ ልክዕ ሃገር እኳ ከም ስነ ሓሳብ ኣዝዩ ዓብዩ ብፍላይ ፖለቲካዊ ስነ ፍልጠት ክግለፅ ከሎካ እንዳ ዓሞቕን እንዳሰፍሐን እዩ ዝኸይድ ታዝናኣሰት ኣሃዱ ትበሃል ግን እዚኣ እያ ሕጂቲ ወይ ብግዛኣታት ወይ ብናይ ደጋዊ ስርዓት ወይ ከዓ እቲ ህዝቢ ብሰላማዊ ባዕሉ ደቡ ክሕንፅፅ ትኽእል እዩ እቲ መንግስቲ ከዓ እንተስ ብሓይሉ ድዩ ምምሕዳርን መንግስትን ከስርፅ ወይሲ ተሰማሚዑ ተፋትዩ ከም ዘለዎ ከስርፅ ከ ሓደ ነገር ይኸውን ማለት እዩ ስለዚ ታዝናኣሰት ጂኦግራፊያዊ ኣሃዱ ኣየልና እያ ሃገር ሳልሰይት ተወዳዳሪትና ሉልያ ፅቡቅ ዕድል ምንየልኪ ኣዝያ ፀላዊትን ኣገዳሲትን ፖለቲካዊት ኣሃዱ መን እያ
3: ሃገር
1: ሙሉ መልሲ ሙሉ መልሲ ይስተረና እምበር ክፈላለያ ደንከ ኣዝያ ፀላዊትን ኣገዳሲትን ፖለቲካዊት ኣሃዱ ሃገር እያ ረኺብኪ ኣለኺ ከምዚ ኣቐዲምና ጠቐስናዮ ሃገር ስፍሕ ዝበለ መረዳእታ ክህልዋ ይኽእል እንድዩ ግን ስኽኸ ከም ሉልያ እንታይ ኢልክ መገለፅኪያ ሃገር ማለት እንታይ ማለት እዩ
3: ሓንቲ ህዝቢ ዘለዋ

0: ንጹር ጂኦግራፊያዊ አቀማመጣ ንጹር ወደ ተውዶባታ ዝተከለለ ለኡላውነታ ድማ ዝተረጋገፀን ብካልኦት ሃገራት ዝተቀበለን አህዲያ
1: ልክ ስለዚህ ሀገር ልጭበጥን ልጭበጥን ማለት እዩ እቲ ዝጭበጥ መሬትና ባህርና ባህርያዊ ፀጋታትና ኣሎ ዘይጭበጥካ ዝተቀስኪ ኣሎ ሕጂ ኤርትራዊት ምኳን ክንታይ ስማዕክ ሞ ንስኺ ከም ሃገር
0: ዓብ ሕበት
1: ኤርትራውነት ታይልክ መገለፅክዮ
0: ኩሉ ንሻሎ ኩሉ ግዜ እቲ ዝሓለፈ ታሪክና ኣብዚ ደረጃ እዚ ከም ሃገር ቀይማ ኤርትራ ልኡላዊትን ልኡላውነታ ዝኽበረት ሃገር ኮይና ኣብዚ ደረጃ እዚ ንክትበፅሕ በቶም ዓበይቲ ኩሉ እቲ ዘሕለፍናዮ ክሳይ ክንገረካ ወይ ክፀወየልካ ከሎስኒ ድዕቲ ሃገራውናስካስ መዲስ እዩ ዝውስኽ
1: ናይ ባሓቂ ንስኹም ውን ብዓቕምኽን ትገልፀዎ ዘለኹን ኣብ ብፆትኩን ኣብ ህዋትክን ኣብ መዛንኹም ተመሳሳሊ ፅልዋ እዩ ዘለዎ ሞ ክትዕቅቦን ክትቅፅልዎን ይላቦ ማለት እዩ ስለዚ ሉልያውን ውድድር ክወዲእ ክለኺ ኳሓጎሰኪ ልያት ናባኸ ካብ ታርስቲ ኸ ወፃናስከ ሃገር ማለት ከንዓ ክንታይ ማለት እዩ
2: ሃገር ማለት ከምዚ ዝበለተሎ ሓንቲ ፖለቲካዊት ኣህዶ እያ ኣብዛ ኣህዱ እዚኣ ብዙሕ ነገራት ዝሓቆፈተ ህዝቢ ክህልዎ ክእል መንግስቲ ኣለዋ ብዙሕ ድጭበጥን ደይጭበጥን ነገራት ውን ኣሎ እዚ ሃገር እዚኣ ግን ክትዕቀብ እንተኮይና በቶም ኣዋደ ኣለዉ ህዝቢ እያ ትዕቀብ እምበር ብካልእ ብባዕዳዊ ይኹን ብካልእ ነገራት ኣይትዕቀመ ስለዚ ነዛ ፖለቲካዊት ኣህዱ እዚኣ ንዕቅባ እቶም ኣብ ውሽጣ ደለና ኣባላታ ዳኣ እምበር ብካልእ ድመፀ ኣይኮነን ስለዚ ሃገራውነት ክንብል ከለና ከዓ ነቲ ሃገር እቲያ ንምዕቃብ ስለ ንጥቀመሉ ተወፋይነት እዚ ሃገራዊ ኣገልግሎት ኢልና ብሕጂ እውን ንክርዶ ዘለና ነቲ ሃገር እቲያ ንምግልጋል እዩ ሞ ስለዚ ሃገርናትና ከም ሓንቲ ዕላማና ኣብ ድኾነ እዩ ክንከይድና ሲ ክንጥምት ኣደለና ሃገርና ያትከውን ዘለዋ ኢላሓስብ
1: ናይ ብሓቂ ድምቕ ድበለጣ ቀይት ኣዝዩ ደስ ደብል ዝሕብን መግለፂ እዩ ንስኹ እውን ከም ብፀትኪ ሕጂ እውን ክደግመልክ ቀፅልዎ ጥራይ ክብለክ ንኽእል ቀፅል እዮ ናይ መወዳእታ ሕቶ ከያ ኣብ መንጎ 17 ክሳብ 19 ክፍለ ዘመን ኤርትራ እንታይ ተባሂላ ትፅዋዕ ነይራ
2: መረብ ምላሽ
1: ሙሉ መልሲ ሙሉእ መልሲ ብትኽክል ረኺብክ ኣለኺ ኣብ መንጎ 17 ክሳብ 19 ክፍለ ዘመን ኤርትራ መረምላሽ ወይ ምድረ ባሕሪ ተባሂል እያ ትፅዋዕ ነይራ ረኺብክ ኣለኺ ንስኽ እውን ሙሉእ ነጥቢ ረኺብክ ኣለኹ ማለት እዩ እዚ ማለት እቲ ከበሳታት ዝነበረ ግዛኣት እዩ እምበር ብበዓል በለው ዝበሃል ነይሩ ብድሕሪ ፉንጅ ዝበሃል ነይሩ መግዛእታዊ በዚ ምዕርባዊ ቆላ ትገማግም ከዓ ብናይ በዓል ቱርኪ መግዛእቲ እዩ ነይሩ ማለት እዩ እምበኣርከስ ዝኸበርኩምን ዝኸበርክን እንተኸታተልትና ንሎሚ ዘቕረብናልኩም መደብ ነዚ ዝመስል እዩ ነይሩ ኣብ መንጎ ዘን 4 ጀጋኑ ዋዕሮታት ዝኾነ ደቂ ኣንስትዮ ኣዝዩ ሓያል ውድድር ይፀኒሑ ናብ ዝቕፅል መድረኽ ሓሊፈን ናብቲ ፈታን ወይ ከዓ መፃሪ ዝበሃል መድረኽ ሓሊፈን እውን ነቲ ውድድር ክትከታተልዎ ብክብሪ እየ ዝዕድም ንሎሚ ዝበልናዮ እምበኣር ኣብ ዝወዲእና ኢና ዘለና ኣብ ዝመፅእ ብካልኣይ ዙር ናይ ቀዳማይ መድረኽ ውድድር ይኸውን ምርኻብና ክሳብ ሽዑ ሰሰናይ

ዓለምና ምህርቲ ንምስሳንን ጉልበት ሰብ ንምቁጣብን ዝተፈላለየ ካብ ኬሚካላት ዝዳለው ድኹዕን ፀረ ፀሓያይን ኣዳልያ ምጥቃም ካብ እትጅምር ዓሰርተታት ዓመታት ኣቁፂራ ትርከብ። እዚ ሰብ ዝሰርሖ ኬሚካላት ኣብ ፈለማ ቅልጡፍ ዕብት ኣብ ፍርያት እኳ እንተተርኣዮ፣ ኣብ ዝተወሰነ ግዜ ግና ትሕዝቶ ሓመድ ብምጥካይ ምህርቲ ብተዓፃፃፊ ከም ዝቕንስ ይገብር። ብከል ኣከባቢ እውን ተወሳኺ ሓደጉ እዩ። ምስ ግዜ ዓለምና ሓደገኛነት ናይዚ ኬሚካላት ብምግንዛብ ናብቲ ተፈጥሮኣዊ ነገር ምምላስ ግዜ ዝጠልቦ መድረኽ ምዃኑ ክትርዳእ ጀሚራኣላ። እቲ ባህርያዊ ዝበሃል ድማ ካብ ዒባ እንስሳታት ወይ ጓሓፍ ናይ ዝተፈላለየ ኣትክልቲ ዝዳለ እዩ። ዒባ ኣብ ሕብረተሰብና ሓመድ ኣልሚዕካ ምህርቲ ንምስሳን ይጥቀምሉ ምዃኖም ንኹሉ ሰብ ብሩህ እዩ። ካብኡ ሓሊፉ ኣንቂፆም ንመብሰሊ መግብን ካልእ ንጥፈታትን ይጥቀምሉ ነይሮም። ኣብዚ ሕጂ እዋን ኣብ ዓለምና ነቲ ዒባ ናብ ፈሳሲ ብምቕያር ካብኡ ዝርከብ ጋዝ ንመብሰሊ መግብን ካብኡ ሓሊፉ መመንጨዊ ሓይሊ ኤሌክትሪክ ኮይኑ ካብ ዘገልግል ግዜ ኣቕፂሩ ይርከብ። እዚ ባዮጋዝ ይበሃል።

ባህርያዊ ጋዝ መፍረ ክትገብር ትኾንካ ክተፍሪ ትኾንካ ወይ ትሰርሕ ትኾንካ ተን ቀን ረዋሒታት ቀልቀል ክህልዎ ካለዎ ምንጭ ናይ ቀልቀል ወይ ከዓ ናይ ኣውፅልቲ ካልኣይ ከዓ እቲ ዲዛይን ከዓ እቲ ቀንዲ ነገር እዩ። እቲ ዲዛይን ፈላለዩ ገሊኡ ትሕቲ መሬት ዝስራሕ ገሊኡ ልዕሊ መሬት ገሊኡ ከዓ ፍርቀ ፍርቂ ፍርቁ ኣካሉ ልዕሊ መሬት ፍርቂ ኣካሉ ትሕቲ መሬት ምስ ኩነታት ኣየርን ምስቲ ኩነታት ናይ እቲ ዓይነት ምንጪ ናይ ባህርያዊ ዱሒ ምስ ከምኡ ዓይነት ይፈላለዩ እቲ ስታይ። ስለዚ እቲ ማተርያል ናይ ዳይጀስተር ይበሃል የድልየካ ቀልቀል የድልየካ ማለት እዩ። ንዑ ዝፈልጥ ከዓ ነቲ ቴክኖሎጂ ዝሰርሕ ክሰርሕ ራን ክገብር ዝኽእል ከዓ ፍልጠት የድልየካ ማለት እዩ።

0: ባዮጋዝ ካብ ዒባ ናይ እንስሳታት ወይ ገፈል ናይ ኣትክልቲ ዝዳለ ካብ ኮነ እምበር ሓደ ሰብ ከብቲ ወይ ሕርሻ ዘይብሉ ክንሱ እሞ ድማ ኣብ ከተማ እናተቐመጠ ኣብ ሓደ ንእሽተይ ቦታ ተጠቃሚ ዝፀዓት ማለት ባዮጋዝ ክኸውን ይኽእል ዶ ዝብል ሕቶ ክለዓል ግድን እዩ። ኣብ ከተማ እውን እንተኾነ ካብ ቀልቀል ናይ ሰብ ወይ ተረፍ መረፍ ናይ ክሽነታት ክዳሎ ዝከኣል ከም ዝኾነ እዩ ኣቶ ዮሴፍ ገሊጹልና።
1: ዋላ ናይ ሬስቶራንት ተረፍ ብዙሕ በርበረ ስጋብ ዘይሃለዎ ናይ ሕምልቲ ናይ ቦርድራ ተረፍ ናይ ክሽነ ጉሓፍ ቆፅሎ መፅሊ እዩ ናይ ካውሎ ካዶቲ ንሪኦ ካ ቅርዳ ቢልካ ትጥቀም። ስለዚ ኣብ ምሉእ ዓለም ዝሰርሕ ዘሎ ኣብ ዋላ ኣብ ከተማ እዩ።

0: ስድራ ቤት ኣቶ የናስ ዘካርያስ ወይዘሮ ኣዜብ በርሐ ተጠቀምቲ ባዮጋዝ ካብ ዝኾኑ ግዜ ኣቕፂሮም ዝርከቡ ሓረስቶት እዮም።
1: መጀመርታ ኣብዚ እንስሳ ብብዝሒ ስለ ዝነበራ ከምኡ ሓደ መዓልቲ እዚ ጆሲ ኣብ ሚኒስትሪ ሕርሻ ብዛዕባ ባዮጋዝ ኣስተምህሮ ገለ ይህብ ነይሩ። ሕጂ ካብኡ ተበጊሰስ ኣብ ርእሰይ ኣትዩኒ። ሕጂ ዝኾነ ዒላ ነይሩስ እዚ ከምዚ እንተገበርናዮ ገለለስ ይሓትት ነይረ። ሕጂ እዚ ከምዚ ግን ኣይከውንን እዩ። ናይ ላም ዒባ ጥራሕ እዩ ዝኸውን ገለ ምስ ተባሃልኩም ሰሓተትኩ ሽዑኡ እወ ኣጋጣሚ ሽዑኡ ከምኡ ይሓስብ ነይረ። ድሓር መሓዙት ነይሮም ኣብ ጀርመን ደቐመጡ እሳቶም ተገደስቲኦም ብዛዕባ ባዮጋዝ ብዛዕባ ዝኾነ ምሕደራ ገለ መለ ሕጂ እሱ ምስ በዓልቲ ቤቱ ከምኡ ኢሉ ከምዚስ ከምዚ እዩ ኣብ ኤርትራስ ኣሎ ዶ ገለ ምስ በሉኒ እዎ ኣሎ ይጥቀሙ እዮም ኣብ ሚኒስትሪ ሕርሻ ይምህሪኦም ገለ ምስ በልኮ ንስኸኸ ገለ ምስ በለኒ ከምዚ ከምዚስ ክትገብሪ ትኽእል ዶ ምስ በለኒ እወ ይኽእሉ ቀሊል እዩ ኢሉ እዮም። ምክንያቱ ምስቲ ኣብ ስራሕ ዝነበርክዎ ናይ ቴክኒካል ስኩል ስለ ዝተመረቕኩ ከዓኒ ማለት እዚ ፀገም ከምዘይብሉ ገለ ምስ ሓበርኩዎምስ በቃ ተሓጒሶም ሽዑኡ እሞ በቃ ክንሰደልኪ ኢና እዎ ትገብሪ ከምኡ ትፍትኒ ኢሎምኒ ሽዑኡ ምስ በዓል ቤተይ እንዳተሓጋገዝና ከዓ ዝተኺልና ማለት እዩ።
0: ሚቴን ጋዝ ኩሉ ግዜ ካብ ዝሞተ እንስሳ ወይ ዒባ ዝርከብ ጋዝ እዩ። ንኣከባቢ ድማ ሓደገኛ ካብ ዝበሃሉ ሓደ እዩ። ነዚ ሓደገኛ ጋዝ ናብ ሓደ ፀዓት ቀይርካ ምስ እትጥቀመሉ ኣብ ኣከባቢ ዘምፅኦ ሓደጋ ኣብ ምቕናስ ዓብ ኣስተዋፅኦ ትገብር ምህላውካ ምዝካር የድሊ።
2: ሕጂ ከም ማንም ኤነርጂ እዩ ከም ማንም ኤነርጂ ሶላር ኤነርጂ ንብሎ ብዲዝል ጌርካ ኤነርጂ ተምፅኢኻ ማለት እዩ ዝተፈላለዩ ዓይነት ነዳዲ ቡታ ጋዝ ጌርካ ኤነርጂ ትፈጥር ኢኻ። እዚ ከዓ ሚቴን ጋዝካ ከም ማንም ናቹራል ዝኾነ ረንወብል ኩሉ ግዜ ዝሕደስ ዘይውዳእ ማለት እዩ። ኣብ ከባቢኻ ኩሉ ግዜ ኣሎ፣ ቀልቀልቲ ኩሉ ግዜ ኣሎ፣ ድመወት ነገር ኣብ ከባቢኻ ኩሉ ግዜ ኣሎ። በዚ ተጠቒምካ ማለት እዩ ኤነርጂ ፈጢርካ ኣለኻ ዳይረክትሊ ከም ዝረአናይ ኦቶን ክትጥቀም ተኽእል ኢኻ ካብታ መበላልዒ ገኒ ወይ ከዓ ብጀነሬተር ከዓ ብሚቴን ጋዝ ዝሰርሓ ኣለዎ ከዓ ጀነሬተር ጌርካ ኤሌክትሪሲቲ ትፈጥር ማለት እዩ። ንድሕሪ ኤሌክትሪክ ፈጢርካ ከዓ ንፍሪጅ ድዩ ንመብራህቲ ድዩ ንዝኾነ ምንጪ ፀዓት ኮይኑሎ ማለት እዩ። እቲ ዝበለፀ ግን ሕጂ ናይ ሚቴን ጋዝ ጥቕሚ ምናልባሽ እ ኣብዚ ሕጂ እዋን ሶላር ንሓዊ ክትጥቀመሉ ወይ ንእቶን ክትጥቀመሉ ብዙሕ ይድወስል። እዚ ናይ ሚቴን ግን እዚ ክትከኣልካ ክእል ቀልጢፍ እዩ ዘብስለልካ ባዕሉ ምስክሩ ክእሉ እዮም ቶም ዝጥቀምሉ ዘለዉ ቀልጢፍ እዩ ዘብስለልካ ትክ የብሉን ጨና እውን ተፃሪ እዩ ዝመፅእ ቀልጢፍ እዩ ኣብ ሓፂር ግዜ እዩ ነዴታት ዝሕግዘን ማለት እዩ።

ጋዝ ኣብ ገዛና ከነዳሉ ዘድልየና መሰረታዊ መሳርሒታት እንታይ እዮም? ስድራ ቤት ኣትዮና ዘካርኣስከ ብኸመዮም ባዮጋዝ ኣብ መንበሪ ቤቶም ኣዳልዮም ዝርከቡ ዘለዉ?

0: ሰለስተ ኣለዎ ምስታ ዳጀስተር ራብዓይቲ እዚአን ኣርባዕተ ኣካላት እዚኣ ኣብዛ ቀፃሊ ወይ ከዓ ኮንቲኒቲ ዝህበካ ፍረ ናይ ጋዝ ኣርባዕተ ኮምፓርትመንት ኣለዎ።
1: እዚ ክሻ ኣሎ ብዓብኡ እቲ ኮንተይነር ብላዕሊ ኣለዎ ብውሽጢ ከዓ ጎማ ኣሎ ነቲ ዒባ ፅቡቅ ገይሩ ክሕዞ ማለት እዩ። ሕጂ ኣሎ እንደገና እቲ ቱቦታት ኣሎ እቲ ፓይፕ ኣብ ቡምባ ኣብ ገለ ንጥቀመሉ ኢና። እዚኣ መእተዊት ኣላ ሳንኬሎ ኣላ ሕጂ ተራኽቦ ማለት እዩ ከም ህስታይ ከም ዝህበካ ከምቲ ንሱ ድደልዮ እቲ ንኽፈስስ ንኽኣቱ ትገብሮ ነገራት ከምኡ ጌርካ ተጋጣጥሞ ማለት እዩ። እዚ ፓይፕ ከዓ የድልየና እዚ መተኣሳሰሪ ከዓ እቲ ንፋስ ከይዘርቕ ከዓኒ መእሰር ኣለና ካቻቢተ ጌርካ ተኣስሮ ኣብ ውሽጢ ከዓ ኣለና ከምዚ ናይ ዋተር ድሬነጅ ማለት እዩ ማይ ከይሓልፍ። እንደገና ክትገጥሞ ከለካ እቲ ቱቦ ከምዚ ክተንቃዕርሮ ኣለካ ምክንያቱ ማይ ሒዙ ስለ ዝወፅእ እቲ ጋዝ እቲ ማይ ክምለስ ኣለዎ። ኣጋጣሚ ኮይኑ እንድሕር ማይ ሓሊፉ ከዓ ኣብቲ ኣብ ውሽጢ ላትና ድሬን ኣብኣ ይገብር ማለት እዩ። ሕጂ እሱ ከዓ ስትሬት ክኸውን ኣለዎ እቲ ቦማ ከምዚ ማይ ድዕቁር ነገር ስ ክትገብሩ የብልካ።
2: ስድራ ቤት ኣቶዮና ዘካርያስ ኣብ ቤቶም ዒባ ናይ ከብትን ደርሁን ብቐረባ ስለ ዝረኽቡ ባዮጋዝ ከየባትኹ ክጥቀሙ ዓብ ብልጫ ኮይንዎም እዩ። ንመዓልታዊ ንጥፈታቶም ዝኾኖም ብኸመይ ኣገባብ ክንዲይ ዓቐን ዒባ ከዮም ዘእትዉ ንክንደይ ገደብ ግዜኦም ከ ክጥቀሙ ዘኽእሎም?
1: እቲ ዒባ ኣብ ፀሓይ ተውዕልዮ ኣብ ሳንኬሎ ጌርክት በፅቢፅካ ኣብ ፀሓይ ተውዕልዮ ክመውቕ ኣለዎ። እንድሕር ዝሕሉ ኣትዎም እቶም ባክቴርያ ኣይ ክሳዮም ዝኾኑ ከምዚ ድቁሳት እዮም ዝኾኑ። ሕጂ ቁሩብ ኣሞቕ ተብል እዩ ኣለክ ፍሉሕ ደይኮነስ ኣሞቕ ክተብሎ ኣለካ ነቲ ማይ ኣብ ግዜ ክረምቲ ከዓኒ ቁሩብ ነቲ ዒባ ዋላ ማይ ኣውዒኻ ኣፍሊሕካ ደይኮነስ ኣውዒኻ ብኡ ጌርካ ትብፅብፆ። ሕጂ እቲኦም ባክቴርያ እዚ ስርሖም ኣይቋርፁን እዮም ማለት እዩ። ሕጂ እቲ ሞቆት ከዓኒ ንጎሆን ምሸት እንዲኻ ትዕቅኖ ዘለካ ከምዚ ናይ ንጎሆ እዚ 28 ክኾኑ ኣለዎ እቲ ኣብ መንጎ ይብርትዕ መሊሱ ምሸት ከዓኒ ቁሩብ ጉድል ይብል። ሕጂ እቲ ላዕለዋይን ታሕተዋይን ሲ +4 ኦር -4 ክኸውን ኣለዎ ማለት እዩ ካብኡ ክብል የብሎም። እቶም ባክቴርያስ እዚ ሓደ ዓይነት ሙቆት ክረኽቦስ ክኽእሉ ኣለዎ። እዚኣ ሕጂ ኣብ መዓልቲ ስጋብ 24 ኪሎ መሊእያ ትኽእል ኢኺ። ዒባስ ኣብ ዝረኸብ ኪዮ ትመሊእያ ትኽእል ኢኺ። ሕጂ ከም ተወሳኺ ምግቢ ከዓ ድውስኽ ኣሎ ሓር ደርሆ ኣሎ እዚ ዋላ ከም ፍሩታ ኣሎ ናይ ኮሚደረ ፅማቅ ኣሎ። ሕጂ እንታይ እቲ ፅማቅ ጥራሕ ጢሒንካ ምስ ገበርካ እቲ ፍረ ክተእትዎ የብልካ ምክንያቱ ዝግ ክብል ይኽእል እዩ ናብኡ። እቲ ዒባ ምስ በጥበፅክዮ ከዓኒ እምኒ ገለ ክህሉ የብሉን ዳኣቱ ዝግ ክብል ኣለዎ። ተእትውዮ ከለኩስ ኩሉ ግልብጥ ኣይተብሎን ኢኻ። እዚ ሳዕሪ ገለ ከዓኒ ግጅፍ ግጅፍ ዝበለ ከዓኒ ኣይተእትዎን ኢኻ ተውፅኦ ኣለካ።

ሓንሳ ምስ በልአት ንኣርባዕተ ሰዓት ትሰርሕ ማለት እዩ። ኣርባዕተ ሰዓት ክብለካ ከሎ ሕጂ ኮንቲኒስ እንድሕር ኮይኑ ማለት እዩ። እንድሕር ንጉ ሕጂ ሻሂ ኣፍሊሕኪ ቁርብ ፍኹስ ዝበለ መግቢ ክትገብርላ ንድሕር ኮይንክ ግን ክልተ መዓልቲ ገለስ ክትፀንሕ ትኽእል እያ። እንደገና ከምዚ እትኽዮ እዩ ከዓ እቲ ዒባ እንድሕር ፅቡቕ ጥዕና ዘለዎ ዒባ እዚ ቀጠልያ ዝበልዑ ሕሙማት ዘይኮኑ ዒባ እንድሕር ኮይኑ ፅቡቅ እያ ትሰርሓልኪ። ዋላ እቶም ሚቴን ዝበሃሉ ባእት ኣለዉ እሶም ፅቡቕ እዮም ዝሰርሑ። ሕጂ ሓንቲ ክሻ ስጋዕ 1000 ሊ

0: ሊትሮ ጋዝ ትሕዝ ማለት ብከምኡ ይደዕቃል። ሕጂ እቲ 700 ወይ 600 ሚተን እዩ እቲ ዝተረፈ ከዓ ካልእ ባእታ እዩ ማለት እዩ። ሕጂ እቶም ቀንዲ ኣገዳሲ ሕጂ ሚተን እዩ ማለት እዩ። እሱኡ እቲ ሓይሊ ገይሩ ክነድድ ክሳይ ዝገብሩ ማለት እዩ።
1: ኣብ መስርሕ ባዮጋዝ ዝጓሓፍ ነገር የለን፣ ኩሉ ኣብ ጥቕሚ እዩ ዝውዕል። ኣብዚ ሕጂ እዋን ሂባ ብዘለዎ ኣገደስቲ ማዕድናት ኣብ ዝተፈላለየ መዓላታት ኣገዳሲ ተራ ይፃወት። ዒባ ኣብ ሕርሻ ከም ድኹዕ የገልግል፣ ከምኡ ውን ብዘለዎ ትሕዝቶ ፀረ ባክተርያ፣ ፋንጋስን ኔማቶድን ኣብ ምክልኻል ሕማም ኣትክልቲ እውን ልዑል ተራ ከም ዘለዎ ብመፅናዕቲ ተበፂሑ ይርከብ። ኣብ ኢንዱስትርያላዊ መዳይ እውን ብዘለዎ ናይ ምፅራይ ክእለት ናብ ዝተፈላለየ ሳሙና ተመስሪሑ ንመፅረይ ገዛን ሻምፖታትን ኮይኑ ከገልግል ጀሚሩ ይርከብ።
2: እቲ ኣትዩ ተባላሊዑ ዝወፅእ ከዓኒ ስላሪ ንብሎ ወይ ከዓኒ ፈሳሲ ድኩዒ ኢና ንብሎ ናይ ባዮጋዝ። እሱ እቲ ዝበለፀ ድኩዒ ማለት እዩ፣ ዝበለፀ ድኩዒ እዩ። ዝያዳ ናይትሮጅን ዝበሃል ባእታ፣ ፎስፎሮስ፣ ፖታሽየም፣ ካልእ ግሮዝ ሆርሞንስ እውን ኣለው። ኣገደስ ባእታታት ተክሊ ንጥቀመሎም ኢና ማለት እዩ። ንሪኦ ንክእል ኢና ኣብዚ ብጀሪካናት ተመሊኡ ማለት እዩ። ነቶም ናይ ባህርያዊ ሕርሻ ዝጥቀሙ ሕጂ ኣብዚ ሕጂ እዋን ከም ፖል መምርሒ ናይ ሚኒስትሪ ሕርሻ ባህርያዊ ሕርሻ ንምትብባዕ ኣብ ንክደሉ ዘለና ግዜ ኢና ዘለና። ስለዚ እቲ ቀንዲ ምንጪ እዚ ናይ ባህርያዊ ጋዝ ድኩዒ እቲ ዝበለፀ ኣማራፂ ናይ ቅመማዊ ድኩዒ ኮይኑሎ ማለት እዩ። ሓረስቶት ብጀሪካን ገይሮም ወስዶ ብቆፅሊ ስፕሬይ ክገብሮ ክእሉ ወይ ከዓ ፊፋ ኣቢሎም ኣብ ቆፅሊ ዝጥቀምሉ ወይ ከዓ ብማይ ሓዊሶም ከዓ ኣብ ስሩ ይህቦ እቲ ዝበለፀ እዩ። ካብቲ ሓድሽ ዝኣቱ ድኩዒ እቲ ተባላሊዒ ዝወፅእ ዝያዳ ኣፍራይነትን ትሕዝቶን ኣለዎ፣ ጨና ከዓ የብሉን። እዚ ጥራይ ዘይኮነ ምስቲ ናይ ዕቤት ሆርሞናት ቀመማት ዘለዎ እንኮላይ ንመከላኸሊ ባልዕን ንሕማማትን ከዓ ኣገዳሲ እዩ። ብኡ ጌርካ ክትመፅ ከላ በዚ ናይ ባዮጋዝ ፈሳሲ ድኩዒ ማለት እዩ ዝተበላለ ድኩዒ

ሰላም ሰላም፣ ከመይ ትቕንዩ? ኣብ ኩሉ ኩናት ዓለምና ብምዃን መደብና መደፊርና ንምክታል ተቕሪብኩም ዘለኹም ክትባ ተኸታተልቲ መደፊርና ከመይ ቀኒኹም? ፅቡቅ ማርፊርና ንሎምውን ከምንውን ንኣኹም ዘዘናግዖ ዘዛንዩ ከምኡን ይሕጉስ እዮም ዝበለቶም ትሕሶባት ኣዋሊዳ ኣብ ሰዓታ ደበኺላትና ዘላ

0: ዮዳን ብርሃነ ካብ ቤት ትምህርቲ ባና፣ ሶልያና ወደባት ካብ ቤት ትምህርቲ ብድ፣ ኤሩይ ካሕሳይ ካብ ቤት ትምህርቲ ዓወት፣ ዮርዳኖስ ገብረ ትንሳየ ካብ ቤት ትምህርቲ ሓርበኛታት፣ ሉልያ ቢንያም ካብ ቤት ትምህርቲ ፊላን፣ ሄራን ዮናስ ካብ ቤት ትምህርቲ ደንበ ሰንበል፣ እልልታ ቴድሮስ ካብ ቤት ትምህርቲ ፍረሰላም፣ ላሜ ካማንኤል ካብ ቤት ትምህርቲ ጉንበት 24፣ ኤልናባይ ሳሙኤል ካብ ቤት ትምህርቲ ፍኖቶ ጥበብ። ንኹላቶም ሓደ ድሙቕ ጣቂዒት ኣራይ ተወዳደርቲ ካብዚአን ናይ ዕጫ ወረቐት ኣለዋኹም ኣልዑሉ ዓንቲ ልዑሉ ኣራይ ንድሕሪት ንገለይ ንምለስን ኢና። እቲ መደብ ተሰሪዑ ዘሎ ኤንግሊሽ፣ ሳይንስ፣ ሶሻል ስተዲ፣ ሲቲዘንሺፕ፣ ማቴማቲክስ ኢልና ሰሪዕና ኣለና። ካብ ኤንግሊሽ ስጋዕ ብጀካ ማቴማቲክስ ኩለን 30 ሰከንድ እየን። ማቴማቲክስ ግን 60 ሰከንድ ክትከውን እያ። ስለዚ ኣብ ማቴማቲክስ ረጊኹም ወረቐት ክፍቀደኩም ይኽእል እዩ ክትሰርዑ ኢኹም። ዝኾነ ተምሃራይ ግን ረጊኡ ይስራዕ። ኩላትኩም ንፉዓት ስለ ዝኾኑ መን ካብ መን ይበልፅ ንኸነውፅ እምበር ኩላትኩም ብሉፃት ይኹን። ስለዚ መደብና ክጅምር እዩ። ወረቐት በፂሕናኹም ኣለዋ። እተን ወረቐት ነጊሮኩም እየ። ሰለስተ ሕቶታት ኣለዋ። ተቐዳመይትን ሳልሰይትን ጥራሕኹም ትነግሩኝ። እታ ማእከለይቲ ግደፍዋ። ኩለን ከዓ ኤንግሊሽ ሳይንስ ኣለዎን። ተረድአናኹም ነን። እታ መጀመርያ ትሕተትዋ ኤንግሊሽ ኣላ፣ ድሕሪኡ ሳይንስ ኣላ። ሰሪዕናየን ኣለና። ሕቶና ንጅምር ኢና። ናብ ኤንግሊሽ ኢና ንቅፅል። ኩላትኩም ድልዋት ኩኑ። ክንጅምር ኢና፣ ብኤንግሊሽ ኢና ንጅምር። ተምሃራይ ዮዳን ብርሃነ ካብ ቤት ትምህርቲ ማታ ባና ቁፅሪ ክንደይ? ቁፅሪ 5 ኤ ቾክ ኢዝ ዩዝድ ዳሽ ራይት ቱ ኖትስ ኦን ደ ብላክ ቦርድ ኤ 2 ቢ 4 ሲ አት ዲ ዊዝ ሂ ሚስ I'm sorry. Who can answer it? Four. ING format and there are law. Dine to come. Four to come. Four writing. Two write. Okay. So Lena Odebat. Number? Nine. She lives in Karen. Dash her grandparents. A, two. B with, C at, D on. With. Excellent. Clap your hands. Roy Kasai.
1: Number two.
0: Last week, we went to Barantu dash a bus. A in, B on, C by, D2.

ወደ 4 ዓመት መጀመርታ ግዜ ተማሃራይ ሞለ ህፃናት ማለት እዩ መጀመርታ ግዜ ትምህርቲ ዝኸይድ ነይሩ እጂ ትምህርቲ ኸይድ ኣይደለየ እቶምስ ዝርኡ ለሚኖም ለሚኖም ለሚኖም ናብ ትምህርቲ ከም ዝኸይድ ገይሮሞ ማለት እዩ ሽዕ ትምህርቲ ምሰብ ፅሕዎ እቶምስ ዝርኡ እንታይ ኢሎም ከምዝተሃንፅዮም ከመይ ልውዕ ይኸውን ፈቲዎ ዶ ይኸውን ገለ ኢሎም ተሃንፅዮም ሽዕ ገዛ ምስ ተመለሰ ከመይ ፀኒሑ ምፅእቱ ኢሉስ እቲ ናይ ጣዕሞቱ ደርቢዎ ገለ ሳሎን ረፋዕ ኢልኸፍ ኢሉ ከመይ ነይሩ ትምህርቲ ገለ ኢሎም ስሓትዎስ ከመይ ክኸውን ሕጂ ከዓ እኳ ፅባሕ መፁካ እዮም ክብሉና ኢልዎም ይበሃል እዚ ቆልዓ እዚ እንታይ ስከ 10 ወርሒ ሙሉእ ከምዝበሃል ኣይፈለጠን ነይሩ ማለት እዩ ሞነስ እዚ ቆልዓ እዚ ናይ 2 ወርሒ ሙሉእ ዕረፍቲ ለካተ ዝበሃል እንታይ ምበለልኩም ተሓስቡ ከምስ ትፈልጥዎ ሓንቲ ሕቶ ክሓተኩም ክረምታዊ ዕረፍቲ ንፈታዊ ትምህርቲ ድዩ ዘሐጉሶ ወይስ ንፀላእ ትምህርቲ ንፈታዊ ትምህርቲ እዩ ዘሐጉሶ ምክንያቱ ፈታዊ ትምህርቲ ከምቲ ትምህርቲ ዝፈትዎ ነቲ ክሳይ ነቲ ዕረፍቲ እውን ክፈትዎ እዩ ፀላእ ትምህርቲ ግን ነቲ ዕረፍቲ ንትምህርቲ መኒዎ ንዕረፍቲ እውን ሰሙን ምስ ገበረ ጥራይ ክመንዎ ስለ ዝኽእል ማለት እዩ ባርከስ ክተዋ ተኸታተልቲ መረፊርና ደጊመ ደጋጊመ ርሑስ ብጅማር ክረምታዊ ዕረፍቲ እናበልኩ ካብዚ ቀፂላ ናብሳት ስዕብ ትሕሰና ይኸብለኩም ቅድሚያ ግን ሓንቲ ሓፃን መሰገሪ ተላስኒ ኣይተርሖ ኢኹም

ዝሓፀረ መሰጋገሪ ዳግማ ተረክብና ኣለና ብተዋ ተኸታተልቲ ንረፊርና ካብዚ ስዕብ ኣቢሎ ድማ እታ ኩልኹም ብሃንቀወታት ትፅበይዋ ትሕሰ ድራማ ይኸብለኩም። ናይ ሎሚ ድራማ ተወሳእትና ተቐሪቦም ተዳልዮም መፋነው ትብል ድራማ እዮም ሒዞብልና ቐሪቦም ዘለዉ። ከምቲ ኩልና ንፈልጦ ኣብ ክረምቲ ዝተፈላለየ ነገራት ኢና ንገብር፣ ትምህርትና ንዓፁ፣ በለስ ንበልዕ። ሓንቲ ካብቲ ፍልይ ዝበለትካ ተምሃሮ ናብ ሳዋ ይኸዱ ማለት እዩ። ኣሕዋትና፣ ጎረቤትና፣ ሓዝትና ናብ ሳዋ ነፋንወሉ ግዜ ተምሃሮ 11 ክፍሊ ድማ ናይ መፋነዊ ዝገብርዎ ፕሮግራማት ከመይ ከም ዝመስል ካብዛ ድራማ እዚኣ ክንከታተሎ ኢና ማለት እዩ። ብቐጥታ ናብ ድራማ ከብለኩም እየ። ሰናይ ምክትታል።

0: ነስ ገይልና ኩ ኣክትሪኦ ደዶ
1: ከነርያ እንዲና መቸም ካብ ናቶም ከም ትበልፅ ክሳምን ኣለዋ
2: ንሶም ከገይሮም ድዮም ኣንታ ብዘይ መዘከርታ ሰብ ክወርድዮም መስለኒ
3: ክገብርዮም ሓንቲ ጓል ቅርቦ ማሓዞኦም ረኪብያ ነይረ ነዝናህና ቪድዮ ርአያ ከዓ ፈትያቶ ግን ካብ ምዝራብ ዕቃበታት ገይራ ኣነስ ነዝናቶም ከማን ክርእዮም ደለኹ
0: ክላ ከብዝና ናይ መፂ ድበጃኹም እዝናና ኮትሪእዎ ኣለኹም ኩሎም ረሳናት ኩሎም ናይ ኣኪፍ ዝብሎ ደስ ክብልካ
2: ድሓን ካብ ብዙሕ ምዝራብ ናትኩም ከኣርኢና ምሽ ንብላ ካብ ናትና እናቶምን ናይ መን ከም ትፅብቕ ሽዕ ንርኢ
0: ክላ ኣታ እምበር ክዛና ጉዕ ድኦም ኣነስ መርዕ ብደይ ስሕውኒ
3: ድሓን ፅባሕ ካ ተቐፂሮም ኣለዎ ዶ ገይድለይ ኣካጠርና ፊቶም መደብኩም እንታይ ንገርና ዘይንብላ
2: ፅብቕ

0: ኣታ ርእዮም ኣታ እዚኦም ዳ ፍልይ ዝበለና እዮም ክገብርዎ ባልጆኦም ጠሪፎም ክኸዲኦም መስለኒ
1: ክላእ ነጊራኩም እጆ ኣዋፅርያ ባፅዕ ንኽእል ኢልናኩም ንስኹም ግን ሙቐት ዘለኖ ሃሩ ዘሎ ይኹም ኣታሪፍኩምና ራእይዎ በሉ ተቐዲምና
2: ኣታ ሞ ባፅዕ ናይ ዝኸድካ ድዩ ኣብዚ እንኮ ቤላ ናይ መዘከርታ ግዜ ኢና ሓሊፍና
1: ክላ ግደፉና በጃኹም ሕጂ ኣብ ባሕሪን ገለ ክቃዛዝ እዮ ማለት እኳ
3: ኣታ ቀኒ ካሊኻ ኣጆኻ ካብ ሰባ ምስ መፅካ
2: ከይድና ንባፅዕ ሕረዶ ንዘወር ኢና
0: ኣታታይ ዝግሪ ወደይ
2: ኣነ ግን ባፅዕ ዝኸዱ ይመስለኒ ከድና ዘይንሓቶ
0: ሓቂ ክጓደይ ንናይ ኬድና ንሕተቶም እያ
2: እንታይ እንታይ ራ
0: ማለት ጠራኒስኩም ናበይ ኹም ተበጊስኩም
2: ኣሃ ናብ ቤት ትምህርትና ቤት ትምህርቲ ራ እንታይ ኣሎ
1: ጓል ሓቂ ኢደ ክነግረኪ ማራኒ እናተሸርሽልና እዚ ናይ ለፈዝ ምፍናዊ መደብኩም ከመይ ኹም ክትሕልፎ ፍሉ ኣባፅዕ እንድዮ ግን ከመይ
2: ናብ ባፅዕ ኣይኮነን ከምዚ ናትኩም ናይ መዘናግዕ መደብ ኣለና ዶ ተወሳኺ ከዓ
1: ባፅዕ
2: ዝኾነ ባልጃ ዝሓዘ ተምሃራይ ባፅዕ ድዩ ድኸይድ
0: እሞ ክዳውንትኩም ጠርኒፍኩም ናብ ቤት ትምህርቲ እንታይ ኣሎ መቕናይኩም ድኹም
2: ዋዚኣና እዚ ከምቲስኹም ዝገመትኩሞ ክዳውንትና ኣይኮነን ዲቪዛታትና እዩ ዲቪዛታትና ድማ ብፅቡቅ ሓፂብና ኣስታሪርና ኣብዚ ባልጃ እዚ ገይርና ኣለና
4: ብተወሳኺ ክንመሃረሉ ዝሓገና ጥራውስትን ካልኦት ጠቐምቲ ፅሑፋትን ምስ ዲቪዛና ገርና ብሓደ ናብ ቤት ትምህርትና ንወስጦ ኢና
0: ብድሕናና ዝመፁ ምናልባት ተምሃሮ ተሸገሩ ከየልዎ ሞ ንኦም ክንዎም ከዓ ሓሲብና
2: ብተወሳኺ ኣብ ቤት ትምህርትና ናይ ፅገናን ፅረይትን ወፍሪ ክንገብር ንዳይክተር ፍቓድ ክንሓትት ኢና
4: በዚ ድማ ዝጠቅም መዘከርታ ገሪፍና ሳዋ ክንበሉ ንመዲብና ኣለና

ነዛ ድራማ ከመይ ክንከታተላ ፅንሕና ብተዋ ተኸታተልቲ መረፊርና ከምዚ ኣብዛ ድራማ ክንከታተሎ ፅንሕና ንሰብ ክንከይድ ከለና ንገብሮ ናይ ምዝንጋዕ መደባት ማለት እዩ። ምስለ ምዝንጋዕ ጥራይ ዘይኮነ ኣብ ውሽጡ ብዙሕ ቁም ነገር ዘለዎ ከምኡ ተዘካሪ ነገር ጌርና ክንከይድ ከም ዘለና በዚ መንገዲ እዚ ፊዮርና መኪናትና ኣላ ማለት እዩ። ንኣባላት 38 ዝርያ ብሰላም ምፅና፣ ንኣባላት 39 ዝርያ ድማ ነዞም ብሕጂ ሰባት ኸዱ ሰላም መንገዲ ክኾነልኩም ድማ በዚ ጋጣሚ እዚ ፊዮርና ምንዮታት ገልፀልኩም ኣላ ማለት እዩ። ባርከት ፍትዋ ተኸታተልቲ መረ ፊዮርና ፊዮርና ንሎሚ ኢላ ዳለቶም ዝነበረ ትሕሶታት እዞ ክከታተልዎ ፅናሕኩም እዩ ነይሩ። ትሕሶታትና ዓጊብኩም ተዘናጊዕኩም ከምኡ ተማሂልኩም ክትኮኑ ተስፋ እናገበርኩ ምርኻብና ኣብ ዝመፅእ ሰሙን ብመለሳት ዘለዎም ትሕሶታት ይኸውን። ክሳዕ ሽዑ ግን ሰሰናይ ንክህሉና

እንስሳታት ክውለዱ እንከሉ ኣዝዩ ዝሕጉሰካ። እንተኾነ ነቶም ኣብ ፅንተት ዝርከቡ እንስሳታት ነፍሲ ወከፍ ሓዳስ ህይወት ተስፋ ሒዛ እያ ትመጽእ። እዞም ሕጂ ንዕዘቦም እንስሳታት ኣብ ፅንተት ዝርከቡ ኮይኖም ኣብ ከባቢ ወዲ ሰብ እዮም ምንባሮም ጀሚሮም ዘለዉ። ቅሩብ ምስ ዓኸኹ ድማ ናብቲ መበቆሎም ዝኾነ በረኻ ክስደዱ እዮም። ንሕጂ ግን ጉዕዞ ናይ ህይወቶም ንውልቆም ኣይኮኑን ክኸድዎ

ኣብ ጎኖም እዞም ንኽነብይዎም ድልዋት ዝኾኑ ሰባት ኣለዉ። ስለዚ እዞም ኣብ ፅንተት ዝርከቡ ውሉዳት ናብ በረኻ ተመሊሶም ንጅር ናይ ወለዶኦም የውሕሱ ዶ ይኾኑ?

ኣብ ገማግም ናይ ደቡብ ኣፍሪቃ ገለ ብሉፃት እንስሳታት ኣብ ክራማት ንኽራብሑ ይእከቡ። እዚኦም ናይ ኣፍሪቃ ፔንግዊን ተባሂሎም ይስመዩ። እቶም ብፍሉይ ኣብ ፅንተት ዝርከቡ ዓሌት ፔንግዊን ድማ እዮም። እዞም ክነፍሩ ዘይክእሉ ዓዕዋፍ እንቋቑሖ ንኽፀፍዩ ዓመታዊ ናብዛ ውስንቲ ቦታ ይምለሱ። እቶም እንቋቑሖ ክሳብ ዝጫጭሑ ካብ ፀሓይ ይዕቁብዎም እኳ እንትኾኑ፣ ኣብ ዝቐረበ እዋን ግን ምቆት በርቲዑ ስለ ዘሎ ነዞም እኹላት ኣፍሪቃውያን ፔንግዊን ከይተረፈ ክብር ተዓሚዩ ዝርአ ዘሎ። እዞም ወለዲ ነቶም ዘይጫጭሑ እንቋቑሖኦም ገዲፎም ናብዚ ዛሕሊ ዘለዎ ውቅያኖስ ንኸምርሑ ድማ ገዲድዎም ይርከብ። ብዙሕ ናይዞም ፔንግዊን ማልያ ኣይነበሮን፣ ብሚልዮናት ዝቕፀሩ እዮም ነይሮም። ኣብዚ ሕጂ እዋን ግን ብዙሖም ናብ ትሕቲ 20,000 ኣንቆልቂሉ ይርከብ። ነዞም ዓሌት ንምድሓን እዛ ክሮሽያ ዝተባሃለት መንእሰይ ሓንቲ ካብቶም ብቕልጡፍ ነዚ እንቋቑሖ ዘድሕኑ ጉጅለ ኮይና ንሳ ከም እትገልጾ፣ ንሕና ንዝኾነ ተደርብዩ ዝፀንሓና እንቋቑሖ ካብ ተነፅሎ ከነድሕን ኢና ንጓየ ዘለና። እዚ መስርሕ በቲ ሓደ ዘሐጉስ በቲ ሓደ ከዓ ዘጨንቕ እዩ ትብል። እቶም ዝተረስዑ እንቋቑሖ በዚ ብርቱዕ ፀሓይን ሙቐትን ከይተሃሰዩ እንከለዉ ከገላግልዎም ኣለዎም። እዚ ቅድሚ ሙቐት ናይዚ ቦታ 100 ዲግሪ ሰንቲግሬድ ምብፅሑ ከካይድዎ ኣለዎም። እንተዘይኮይኑ እዚ እንቋቑሖ ክበስል እዩ። እዞም ጉጅለ ኣብ ውሕዳት ሰዓታት 12 እንቋቑሖ ኣከቡ። ብድሕሪኡ ነፍሲ ወከፍ እንቋቑሖ ኩነታት ጥዕንኡ ይምርመር። እዚ መስርሕ ላምፓዲና ብምጥቃም ኣብ ውሽጢ እቲ እንቋቑሖ ህይወት ኣሎ ድዩ ንምርግጋፅ እዩ ዝትግበር። ከምዚ ንዕዘቦ ዘለና እዛ እንቋቑሖ ንጡፍ ዝኾነ ድቂ ኣለዋ። እዚ ከምቲ ዝግብኦ ዝምዕብል ዘሎ ጥዑይ እንቋቑሖ እዩ። ኣብ ኩለን እዘን ዝረኸብናየን እንቋቑሖ ድማ ከምዚ ክንርኢ ንምነት ትብል ክሮሽያ። ሕጂ ነዞም እንቋቑሖ ናብ ኢንኩቤተር ከነእትዎም ኢና ብምባል ናብቲ ኣብ ዓለምና ዝዓበየ ናይ ኣፍሪቃውያን ፔንግዊን እንቋቑሖ ዝዕቀቦ ማእከል ኣምርሑ። ኣብዘን ዝሓለፈ 10 ዓመታት እዚ ማእከል ብኣማይት ዝቕፀሩ እንቋቑሖ ከጫጭሕ እንከሎ ልዕሊ 1,000 ካብዘን ብሉፃት ኣዕዋፍ ድማ ናብ በረኻ መሊሱ እዩ። ክሮሽያ ነዞም እንቋቑሖ ብጥንቃቐ ኣብ ኢንኩቤተር ኣቐሚጣቶም ኣላ። ድሕሪ 4 ሰሙን እዞም እንቋቑሖ ብግቡእ ንኽጫጭሑ ተስፋ ተነቢሩሎም ኣሎ።

ገለ ካብዞም እንቋቑሖ ከም ዝዓኸኹ ምልክታት የርእዩ ኣለዉ። እዛ ንዕዘባ ዘለና እንቋቑሖ ዝኾነ ይኹን ንቓዕ የብላን። ኣብ ውሽጢ ንኽወፅእ ይቃለስ ከም ዘሎ ግን ካብ ምንቅስቓሳቱ ነስተብህል ኣለና ትብል።

እዞም እንቋቑሖ ንኽጫጭሑ ነቲ ሽፋን ክሰብርዎ ምስ ጀመሩ ክሳብ ምሉእ ብምሉእ ዝወፁ 48 ሰዓታት ይወስደሎም። እዛ ጫቒት ቀስ ብቐስ ናብዛ ዓለም ትቕልቀላላ። እዛ ቀዳመይቲ ጫቒት ኣብ ውሽጢ 36 ሰዓታት እያ ነቑሓ።

ኣብተን ዝቐጸላ መዓልታት ካልኦት 8 እንቋቑሖ ንቑሓ። ሓንቲ ክትጫጭሕ ዝግባእ እንቋቑሖ ግን ተሪፋላ። እዚኣ ትማልያ ክትነቁሕ ዝግብኣ። እንቋቑሖ ክጫጭሕ ምስ ጀመረ ኣብቲ ውሽጡ ውሑድ ኣየር ጥራሕ ዝተርፍ። ስለዚ እዚ ጫቑት ብዋሕደ ኣየር ንኸይመውት ክሮሻ በዕላ ነቲ ሽፋን ብጥንቃቐ እናኣለየት ንኽነቁሕ ክትሕግዞ እያ። ኣዝዩ ንጡፍ ዝኾነ መትኒ ስለ ዘለዎ ኣዝያ ክትጥንቀቕ ኣለዋ። ንሳ ክትገልጽ እንከላ እዚ መስርሕ ልክዕ ከም መጥባሕቲ እዩ። ነዚ ጫቑት ከይሃስኻ ካብዚ ከተውፅኦለካ ትብል። እቲ ብቐዳምነት ክትግበር ዘለዎ እዛ ጫቑት ኣየር ረኺባ ንኸተሰንፍስ ምሕጋዝ እዩ። ስለዚ ነቲ ሞትኩብ ናይዛ ጫቑት ካብዚ እንቋቑሖ ከም ዝወፅእ ክትገብሮ ኣለዋ። ዕትብቲ ናይዛ ዑፍ ተፈልዩ ድዩ ኣይተፈለየን ኣይፈለጥኩን ዘለኹ። ስለዚ ኣዝዩ ጥንቃቐ ዝሓትት ሓደገኛ መስርሕ እዩ ትብል። እቲ ላዕለዋይ ክፋል ጥራሕ ብምእላይ ነቲ ዝተረፈ ባዕሉ ንኽኣልዮ ገደፈቶ።

ነዚ ኣፍሪካዊ ፔንግዊን 198 ዝብል ስያመ ሃብዎ። ክሮሽያ ብሓጎስ ክትነብዕ ደለየት። ግን ከምዚ 198 ዝኣመሰሉ ባዕሎም ሓጊዞም ዘንቅሕዎም ጨቃዊት ብህይወት ናይ ምንባር ዕድሎም ኣዝዩ ዝተሓተ እዩ። እዝን ክንሱ ግን ንኽዓቢ ብተስፋ ንፅበ ትብል

ብተወሳኺ ናብ በረኻ ክምለስ እንተኾይኑ ልክዕ ከም መዛንኡ ምምጋብ ምሕምባስን ኣብ መትገዛእ ነብሱን ክገብር ክመሃር ኣለዎ ትብል። ናይ ፔንጉን ጨቓዊት ምክንኻንን ምምጋብን ኣዝዩ ኣህላኽ እዩ። ስለዚ እዛ ሜል ዝተባህለት መሳርሕቲ ክሮሽያ ንኸተቕርሶም ሰዓት 5 ወጋሕታያ ትመጽእ። ከም ነፍሲ ወከፍ መዓልቲ ናይ ሎሚ ምርጫ መግቢ ናይዞም ፔንጉን ዓሳ ሳርዲን እዩ።

ነዞም ሳርዲን ምስ ማይ ሓዊሳ ድማ ንሸውዓተ ደቓይቕ ጠሓነቶ። ዝኾነ ዓፅሚ ከይህልዎ እሞ ከይሓንቆም ድማ ዘቐቐቶ።

ብርቱዕ ሽታ እዩ ዘለዎ። ንገዛኻ ዓሳዓሳ እናሸተትካ ኢኻ ትኸይድ፣ ግን ምስ ግዜ ትለምዶ ኢኻ ትብል ሜል። ኣፍሪቃውያን ፔንግዊን ኣዝዮም ስሳዓት እዮም። ዳርጋ 3 ዕፅፊ ናይ ኣካላቶም ክብደት ክምገቡ ኣለዎም። ክሮሽያ ከም እትገልጾ ኣብዚ ሕጂ እዋን 9 ዝኾኑ ጨቃዊት ኣለዉና። ንኹሎም ከተዳልወሎምን ክትምግቦምን ብዙሓል ክለዎ ትብል ሜል ድማ ኣብ ነፍሲ ወከፍ 2 ሰዓታት ስለ ዝምገቡ ክትምግቦም ጸኒሕካ ኣብኡን ከለኻ ክዕረፍካ ድማ ዳግማይ ከተዳልወሎም ኣለካ ትብል።

ንእሽተይ ቱቦ ተጠቂመንን ዝምግብኦም። ግን ሓደ ጨቒት ምምጋብ ኣቢሎ ንሱ ድማ 198 እዩ። ከብዱ ተነፊሑ ሓሚሙ እዩ ዘሎ። ድሕርቲ ንቁርሲ ዝሃብናዮ ምግቢ እቲ መንፋሕቲ መሊሱ ገዲዱ ይርከብ ይብላ። መብዛሕትኦም እዞም ብሓገዝ ዝነቑሑ ጨቓዊት ብቐጻሊ ክሓሙ እዮም ዝረኣዩ። ንሕና ድማ ልክዕ ከም ውላዳ ዝሓመማደ ኣዚና ኢና ንጭነቕ ትብል ክሮሻ።

ንጽባሒቱ ወጋሕታ ክሮሽያ ንጫቒት 198 ድሃዩ ክትገብር ናብ ስርሐ መጸት መንፋሕቱ ከም ዝጐደለን ኣዒንቱ ድማ ክኽፈታ ከም ዝጀመራን ኣስተብሃለት። ብሓፈሻ ኣዒንቲ ናይዞም ጨቓዊት ድሕሪ ምንቋሕ ንውስናት መዓልትታት ተዓሚተንየን ጸንሓ። ድሕሪ ሓደ ሰሙን ናይ ጨቓዊት 198 ክብደት ሰውነት 100 ግራም በጺሑ ይርከብ። ሕጂ ናብቲ ዝቐጸለ ናይ ምምዕባል ንጥፈታት ክሰግር እዩ። እዚ ድማ ን198 ብጻይ ክህቦ የን።

ሜል ክትገልጽ እንከላ ልክዕ ከምቲ ንውላድና ባንቡላ ንምጻሉ ነዚኦም እውን ወላዲቶም መሲልዎም መታን ምችውነት ክፈጥረሎም ባንቡላ ክንህቦም ኢና ትብል። ብተወሳኺ ሓዊኽ ኾኖ 1201 ዝስመ ጨቒት ኣምፅሉ። ነንሕድሕዶም ምስ ተለማመዱ ድማ 204 ዝስመ ጨቒት ወስኻሎም። ኣብ በረኻ ክልተ ኣሕዋት ጨቓዊትዮም ብሓባር ኣብታ ስፍሮኦም ዝቕመጡ። ስለዚ ከምኡ ኮይኑ ንኽስምዖም ኢና ነዚ ሃዋህው ንፈጥረሎም ትብል። እዞም ፔንግዊን ልክዕ ከም ኣሕዋት ብሓባር ብምህላዎም ውሕስነት ክፈጥረሎም ይተርእዩ። ጨቑት 198 ካብቶም ካልኦት ጨቓዊት ዝተሓተ ሚዛን እዩ ዘለዎ፣ ግን ሕጉስ ዑፍ ኮይኑሎ ትብል።

0: እምባ እንታይ እዩ ዝነገሩ እምዋ ኣበይ ቦታ ዲና ዘለና
1: እንደአ ብፀልማት ገፀ ሸፊኖም እንዳኣሎም ኣምፅኦምኒ
0: እምበኣር ከማኢኻ ኣበይ ዘሎ መድፈና ይበሃል እዚ
1: ካበይ ዲኻ መፂኻ
0: ካብ ኣስመራ
1: እንታይ ክትገብር ተረኺብካ ኢኻ
0: ኣንታ ኣብ ዕዳጋ ሓሙስ ኣብ እንዳሓዘን እየ ምስየልካ ሰዓት 9 ምሸት እዩ ነይሩ ንገዛና ንሓድሽ ዓዲ ኸይድ ነይረ ዳሕራይ ክሰምዕ ህዳይን ንሓደ ክዳቐት ኢሎም ብኡ ዝኣክል ብዙሓት ወታደራት ነይሮም ኣብቲ ኸባቢ
1: እንታይ ፈሊጥካ ደ ወደ እንታይ ዓንዚዙካ ካብኡ ዘይትረሕቕ
0: ዘይፈለጥኩ ዘይብገርሀይ እንዳኣለይ ህሩግ ኢለ ዮም
1: እሞ በቱ ዝተቐጥለ ጥርጢሮም እዮም ሒዞምካ
0: ክዕሙ ጽባ ገባሪ ክፉእ እንተ ዝኸውን እንታይ ለናብኦም ይመጽእ
1: እቲ ዝሓዘካ ኸጦር ድዩ
0: እወህ ጠር ሰራዊት እወ ጠር ሰራዊት እዩ እሞ ዘኸፍአኒ ግን ሓደ ምልሻ ወዲ ሃገርና እዩ
1: ተለልዮ
0: እንታይ እሞ ኸይንገብሮ እምበር ኣጸቢቕ ወየለልዮ
1: ንሱ ኸይፈልጠካ ድዩ
0: እዋዕ ኣብቲ ቐበሌና ካብቶም ጥበቅ ኣጓድ ዝብሃሉኒ ከመይ ጥበቕ ዳ ይብላ ዓየ እምበር መሰታቲ ተጋዳላይ ተስፋ ይወደዩ እንድዩ ንኽልተይና ጽቡቅ ገይሩ እዩ ዝፈልጠና
1: ኣሕዋትና እንብሎም ምናዳ ገለገለሲ ኣኽፊኦም እሞ ብስርናይ ተተዓሲቦም ሞኳቢሎምና ደርሆስ በምዑት ደቃ ትጻወት ገይሮም
0: ደሓን
2: ኣዳይ ታገመ ሓዲርኪ ፀሓይና ኸ ክትበሪ ቀሪባ
3: ኣሰይ ገዛ ወደይ ቀሪባ ወ ቀሪባ ቀሪባ
2: ዋይ መኽፈልቲ ዳ ይብልክን ድዩ ከይደበሊ
3: ጸላይ ኻ ኺድ ገዛ ወደይ ኣየይ እዞም ግናያት እዛኣምሮኻ ዛናብላኣቢሎም ንዓደው ዒሎም ኻ ወይ ወደይ
4: ኣደይታይ ከመይ ውዒልክን ፀሓይ ዶ በሪቓ
3: መዓልኪ ስዕዲ ፀሓይ በሪቓ ወ በሪቓ ቀሪባ ክትበርቕ
4: እንሻላ እንሻላ ኣቱም ገዛ ድሓን ዶ ውዒልኩም
5: ድሓን ዶ ውዒልክን ስዕዲ እተዋስኪ
4: ኣልሓምዱላህ ኣልሓምዱላህ ድሓኒ ኢና
5: ዋይ ዋይ ኣንትን ስዕዲ ጽባሕ ጽባሕ ተትኸልክልክን ክትመጻ
4: ዋይ ኣንቲ ንኸበዶም ጣዓሞት እንዳኣሉ ከምኡስ ከይትበላ
5: ማእሰርቲ ናይ እየ ክንበላ ኺኢ ኸፊኡና ዘሎ እምበሪ ከበዶምሲ ሳላኹም ዝሰኣነ የብሉን
4: ቁሩብከ ገለ ድሃያ ይርኸብክን ኣብይ ኣለዉ ኸብሃል
5: ወረ እንዳኣሉ ኣብቲ ማርያም ግንቢ ኸይኮኑ እብሉና
4: እሞ ገለ መግቢ ክዳን መሳ

0: ኣሊ ሒዝካ ኸ ምፍታኖም ነታ ኣድራሽኦም ኳም ንምፍላጥ
1: ኣብ ኩሉ በፂሐ ከምዛ ኸልቢ ጊስ ጊስ ጊስ ኢሎም ኩሎም ሰጊጎምኒ
0: እዋይ ካን
1: ካን
0: እዋይ ኣነ እሞ ኩሉ ዝፈልጡ ሰብ ጌርካ ኸንትን ህይወቴ
1: ንዕኦም ዝመስሉ ሰብ እሞ በእዩ ዝርከቦ እምበር ብሰልድን ብገንዘብን ዝግበር ከም ዘሎ ስንፈልጥ እንዲና
0: ገንዘብ ደኣ ክንደይ ከብልዎ
1: መን መፈለጦ እንትስዕድ እየ ብዓቕሚ ሰበይቲ ዝከኣል ኣይኮነን ሰብኡት ብሰብኡቶም እኳ ንዕኦም መስሊ ዝኸይድ ተተረኺቡ እዩ
0: ቁሩብ ከዳ እሞ እንታይ ደኣ እዩ ዝግበሮ
1: ሓንቲ ዝግበር የለን ዝሃበካ ምቕባል እዩ ጸሎት ጥራይ ግበራ ስዕድ እየ
0: ወይ ጸሎት ስዓቕምና እዩ ረቢ ድኣ ስማዓና እምበር
1: ኣሜን
0: ገለ ገንዘብ ጌርካ ዝግበር እንተሎ ግና ሃየ ኣይትሰከፋ ዋ ንገራኒ ሓጉዙና ከዓ ንብል
1: ዝከኣልቲ ኮይኑ ስቶም ወርቀ እውን ኣለው ዶ ትስዕድ እየ
0: ኣንቲ ጥራሕ መገዲ ረኸቦ እምበሪ ዝገበርና ንገብር ንገራኒ ከይተ ሓብኣለይ ከይደ ሕጂ
1: ኪዳ በላ እንታይ እሞ ክትገብራ ሕሲርናክን
0: ሓሳር ይብሉን ከምኡ ይትበላ ሰብ ደኣ ካብዝ ሓሊፉ እንታይ ይገብረልካ
1: ብረክትኹንክን ደኣ ኣምላኽ ዳ መሊ ይሃብክን
0: ኣሜን ኣሜን ሂወተየ ከይደ ከይደ
1: ኪዳ በላ እንታይ ከ ክትገብራ
2: እዚ ሓቆይ እምበር ከምዛ ድኹን ህብዝቶ ከዓዋ ተቓፂላ በል እስኪ ነዛ ፀሓይ ክንሪኣ ክንፅሎ እንተፍቀድልና ስከ እንታይ ይኸዶ
3: በራኺ ሓሲብካ መዓስ ውዳእ ቁርብ ዶ ዕርፍ ኣብል ወደይ
2: ኣንታ ነት እንግድ ዓያብሪ እንተበልኩ ኢለ እንዳ የ
3: ቁሪ ከይትወሰድ ከዓ ከምቻኻ ትኸደኖ
2: ባልዕ ገይሩ ኣሕሲሮምን እንዳ የውፅእ እዮ
3: ቁማልሲ መፍቶም እንዲ ወሪድሎም ዘሎ በዚ ፀላም እሞ ከመይ ጌርካ ድኣ ክትሪኦም ኢኻ
2: ኣይረአዩን ቁሩብ እንትዕረፍኩ ኢለ እንዳ ኣለ ያውፅእ እዮ ፀላም ንዓማፂ ግርም ሓይሊ እንድያ እኒሆልካ እኳ ቁማል ከዓ ንዒቖምና ኣብ ፀላም ግዲኦም ገይሮም
3: ዝነዓካ ቁማል ስረፍ እቲ ሕኳ ዝበሃል
2: ሓቂኻ ኣብቲ ሕሙናዊ
3: ንዓይ ከዓ ኣብዛ መዓጥቆ ስረይ ዝነበሩዮም ኣውራ ኸፊኦም ነይሮም ኣውፅኦም ስራሕ እኳ ግን ይሓይሽ ነፀላይ ተዓጢቐ ድሓንቀኒ ኣለኹ
2: ኣነ እውን ከምኡ ክገብር እንተዕረፍኩ
0: ኣተሓደርኩም
1: መስገን መስገን ስዕዲ የተዋ
0: ዶንጌ ዶ ብላ ንዓና ይስኪ
1: ናበያንትን ስዕዲ
0: ዋ ናብ በራኺ
1: ዋ ኣብኢልና ምኹን ከዶ
0: ናብቲ ማርያም ግቢ
1: ካብኡ ዳ ሰጊጎምኒ ዶ ይበልኩ ኹንን
0: እዋ ኣብኡ ድዮም ከ ዘለዉ
1: ወረ እንዳ ኣሉ ይኸውን ኢልየ ዝኸድኩ እሞ በልስ ክነዛ መግቢ እንዳሃብሎ እዩ ተበልኩ ሓደ ወዲ ሃገርና እየ ኣንቲ ሰበይቲ ነዛ ንምስኪ ፍርሒ ድሕሪ ዛ ሕጂ ኣብዚኣ ኣብልክ ከይትቕልቀል ምስ በለኒ ካብኣ ዝሃደምኩ ገዛ ይመፅአልክን
0: እዋይ ኣንትን ወዲ ሃገርና እንተ ኮይኖም ደኣ ቁሩብ እንተሓገዙ ኣይተለልዮምን
1: ኣይለልዮምን ሰሚድ እንዲ እዛ ልበይ ውትፍ ፊልኣት ናሃዲመ
0: እንታይ ዝበለ ግዜ እዩ ዝደቀይ እንታይ ደኣሉ ዝግበሮ
1: ዝግበር የለን ኣብዘ ዘለናዮ ጸሎት ጥራይ ንግበር
0: በላን ክነስኪ ንበራኽ እንተረኸብና እዮም ዝበልክዎ እዩ ነይሩ እሞ ንኸበዶም ወደይ ትኾኖ
1: ዋይ እንጀራ ሰንጌተ እንዴ ተማልኦዳ ተማልኦ ስዕዲ
0: ያላ ኣንትን ንበራኺ ዝበልክዎስ ንገዛይ ክመልሶ ረቢ ዘይፈትዎ
1: ዋይ ኣት ንስኽ እንዳ ኩሉ ሳ ምስሃብክን ኣለኒ ኢለ እንዳ ኣለ
0: ዋይ እዛ ናትክን ኣለኒሲ መዓስ እያ ትውዳእ መዓስ ዝሰንከትኩን ኣየስክን ለኒ ትብላ ዋይ ኣንትን ኣንትን ሂወት እንታይ ወሪድክን ረቢ ዘይፈትዎ እዋይ ከብዲ እውን እኮ ትረግም እያ እዚ መሰብክን ጥርሑ ከሎሲ ኣለኒ ትብላ ዋይ
1: ኣንትን ስዕዲ እሞ ፅባሕ ፅባሕ ትቆፅራ ድኣ ሎም እንተሓለፈና ፅባሕ ናበኽን እንዳኣልና ጓለይ
0: ከይደ ደኣ ከይደ
1: በላ እስኪ ኸይዳ ድሓን ዋዓላ
4: ኣይከዳዕም ዋይ ፈጢሩና ኣደይ እዚ ደ መን ይብና
1: ዋ ኣንታ ኸበደም ወደይ በይኒ ኸደ ዳ ብላዕ እዩ ኣምፃ እዮ እሞ መሰደይ ብሓንሳብ ክትምስሑ ዋ ኣንታ ንኢደን ባማይ ሃበን
5: ዳሓን ዳሓን ህወት ጓለይ ንስብላ ኣነስ ክውዕል
4: ዓባየይ ፅባሕ ዘይትፀሚ ጥዑም እንጀረኳል
5: ወይ ኩሉ እንጀራ ጥዑም እንድዩ ኸበደም ወደይ ብላዕ ጥራይ ብሩኹን ቅዱስን ይግበረልካ ንነብስን ንስጋን ይግበረልካ ዝወደይ
4: ዓባየይ እዚ ጥዑም ፅቡቅ ጣይታ ፀብሒ ድንሽ ካውለኳ እዩ
5: ዝሃባ ዝገሃቦ ኣታመን ከምፂኢልና ድሓን እተዋ
1: ስዕድየን ኣምፅኖ ንበረኻ ክንከደይለንየን መፅአን ፀኒሐን
5: ወይ እማ በፂሕክን መፂእክን ኣትትወዳይ ርኢኽን
1: ማእስሞ የርእዩ
5: ኣበይ ከሎብልዎ
1: ኣንተና ደመን መፈለጦ
5: ኣት ሞ ኣበይ ኣበይ በፃሕክን
1: ኣብ ኩሉ በፂሐ ዋላ ማርያም ግንቢ
5: እሞ እንታይ ሎሚ ኺ
1: ድሕሪ እዛ ሎሚ ኣብዚ ኣቢልክ ተተቐልቂልኪ ወይ ንርእሲ ኺኢሉ ባሪሩ ሰዲድኒ
5: ኣየይ ናዓይ ሕሽክን እንታ ትኸድኸ
1: ኣንተ ናደእ ሰጒጎምን እንዳበልኩኹን
5: ክልኽሊ በተግ በተግ ክትብል ርኣምኺ እነትለ ፈራሕ ምዃን ክፈሊጦም ክኾንቲ
1: ኦ እዚኦም ፍጥረ ሰብ ዘለዎም ኣይኮነን ኣደየ
5: ንዓይ እንተ ትወስድንስ ምኸበደማቲ ኣይምሰጎጉኹን ነይሮም ኣነ ኸዓ ወላ ንዓይ እሶር ንመልክዎም
4: ንዓ ከዓ ኣስርኺ
1: ሓቂኻ እንዲኻ እሞ ርህርሃ ማእሳ ኣለዎም እዚኣቶም
5: ኣትዋላ እሶርኒ ዋይ እሞ ዝበራኺ ፀሓይ ወደይ ብህየትሎ ደበሃል ኣቲ ካብዛ ፀሓይ ክውል ኣቢሎ ሞ ዝበረኺ ወደይ ፀሓይ ወይ ኣነይ
1: ጸሎት ጥራይ ኣደይታየ ጸሎት ጥራይ ግበራ
5: ጸሎት ዳ ባዲሕኒ እኳ ነባይ ዝግዋጢ ተኸውሩ ዶ ደይ ንእሽተይ ተሪፉኒ ደሎ
2: ስማዓስኪ ሃይለ ዕድመ ክንደይ ጌርካ ኣለኻ
3: ኣነ ዶ ዕድመይ ደኣ ሕጂሲ ሰብዓ ረጊፅ ኣለኹ
2: ሰብዓ ጥራይ
3: እንታይ ና ክትብል ኣለ ደሊኻ
2: ኣነስ ቁርባብ ሕድ ዘበልካ መሲሉ ኒአ እሞ ከምዚ ተኮይኑ ደኣ መዛኒ ኢና ኣነ ከዓ ጉንበት ሰብዓ ከኣት እየ ኣብት ንቑማልክ ሕመቕና ምስ ድኽነት ጥራይ ክንቃለስ ሰብ ዓመት ጌርና ኣብዛ መድሓንትና ዝተቐበረትላ መሬት ተሸቑሪርና ከም ህፀን ቆልዕ እስ ኣይትዛረቡ እናተባሃልና ብመቕፃዕቲ ዓብና እዚስ መዋእል ይበሃል ለይትን ቀትርን ኩሉ ሳብዛ ጸላም ነዛ ፀሓይ ከይንርኢ ንኽልከል ሓቃቶም እንዲኦም ዳ እዞም ቆልዑ ንበረኻ ሃፂኢሎም ክነፍፁ ፀሓይ እኳ ፀቢቖም ይፅለው ፀሓይ በሪቓ ትብል ኣደይ ደንጉያ ንዶ ደኣ ኣታዛ እግረይ ከዓ ጀሚራትኒ ታታታታታ በዓል ተስፋይ ብገለ በሎ ኩልኩም መፂኹም ፀባይ ተስቲና ናታ
3: ኣንታ መላኺ ዘይኣበልካ ትገብር ንስኻ እንዲኻ መምህር ፅንዓት ኣይሓስኻን ኣይፈራሕኻን ወድኻ ትጋዳላይ ኢሎምኻ እወኢልካ ኣምፃይ ኢሎምኻ ንስኻትኩም ናቱ ምምፃእ ትብሉ ኣለኹም ንሕና ኸ እርጋ ናብ ትሕትኹም ዕኒኒኒኒ ተብለና ዘላ ንጉህለና ኢልካ እዮም እንታይ ዶ ገዲፍካ ኣሎም ኢኻ ባሂልዎም ከይሓድርካ ከም ቀደምካ ፅናዕ ናይ ማእሰርቲ ከዓ በብዓይነቱ ኮይኑ እምበር ንሕና ጥራይ መዓስ ኮይና እሱራት ህዝቢ ኤሬትራ ብምሉእ እሱር እኮ እዩ ዘሎ ኣንደና ትበሉ ኣይንብልን ኤሬትራ ገልና ግደፉልና ምባልና እንዳ ኣይ ሓጢኣትና
2: ሓቂኻ ሃይለ ካልእ ደኣ እንታይ ሓጢኣት ኣለና እዚኣነስቲ ግፍዕ እንዳኣሉ መመሊሱ ኣብ ጸላም ቁልጭ ቁልጭ እናበላ ሓሲሩኒ

0: ፀሓይ ደኣ ምተኸላእና ይመስለካ?
1: ናፅነት ማለት ሲ ሰሪሕና ብኣፈፃባና ክንነብር ንፋስ ኣዱንያ ክንርኢ ፀሓይና በሪቓ ክንሕጎስ ማለት እንዳኣሉ ግን ሓያላት ነቲ ኣምላኽ ዝሃበና ፀጋ ብሓይሊ ይኸልኡና ኣለዉ።
0: ትላ እንታ ከምዚ ሳይተረእየን ደርጊ ጭጨኒ እዩ። ሰሙይቱ እኳ ንሬሳን ዓዲ ሒዝካዮ ክትከይድ ንሬሳ ነሕለፍ ወረቐት ከይውፅኣ ብሎኮ ይተሓልፍን ንሬሳስ ነሕለፍ ወረቐት ይበሃል። ካብዚ ዝኸፍእ ግና ይኸ እንታይ ኣሎ? ዓብት እዚስ ክንፀውየሉ ደኾን? እዚ መከራ ሓሊፉስ ይርሳዕ ደኾን?
1: ከመይ ኢሉ ክርሳዕ ወደይ ኣይርሳዓኒ በረዓወይ
2: በራክተ ወልደ ኣንተ ኣኩትካይትካ ውጣ።
0: በራኽ ዶ ሰሚዐ
1: እወ በላ ኣቑሑትካ ጥርንፍ ኢሎም ከሎ
0: እንታይ ኣቑሑ ዝጥርንፍ ኣለኒ? ዘይና ሞት እንዳኣለያ እንታይ ኢልሓወ ሃይለ ደጊም ኣኺሉ እዩ። ዳሓንኩን ኣይትሕመቕ። እዛ ናይ ፀበባ እዋን ክትሓልፍ እያ፣ ግን ኣይትረስዕዋ። ነዛ ፀሓይ ስኢና ኢና ተሳቂና እሞ ምስ ተረኸበት ጥዑም ብልዕን መስተን ክዳንን ምስ ለወጥኩም ነዛ ግዜ ከይትርስዕዋ። ናትኩም ኣይትንዓቑ። እንተቐኒኹም ንናፅነት ክትርእዋ ኢኹም እሞ ድሃይቶም ደቀይ ከዓ ሓደራ ሓደራ ሃይል ሓወይ ወደይ ተጋዳላይ ተስፋይ እንተኣተወይ እዘን ዝበልኩ ኣበለለይ ቀኒኦም ከየቕኑቕካ ጌና ኣማፃናፅነት ዘይተሰወጦም ዓያሹ ወይ ገርህታት ብግዜያዊ እንጌራ ምርካብ ዝሕጐሱ ሓንቲ መዓልቲ ከይተመስሑ እንተዋዕሉ ወይ ሓንቲ ለይቲ ፅሞም እንተሓደሩ ዝቕዝሙን ዘማሩር እንተረኸብካ ወይ ዘናሽውካ እንተረኸብካ ኣይትጐየ የበለለይ። ጥራይ ንስኻ ስበትካ ይትረስዕ ዕርፍኻ ፅንዕ በለለይ ሓደረኻ።
2: ኣንተ ኣትወጣ ናውጣ ወንበዴ
0: ቻው ሃይል ሓወይ ኣብ ላዕላይ ሰማይ የራኽበና።

0: ኣንተ ኣምላኽ እንታይ ደበዲለ እዚ ኩሉ ጭምስ ከቢሉ ወደድሕለ ክስዕ ኣንተ ሚክኤል ኣቦይ ኣቕባዕልካበል
1: በስማ ወለንፈስ ቅዱስ ኣትታይ ድኩሕኩሕ ግደሎ ጦር ሰራዊት ካይኮነ ይትኽፈት እዮም
0: ዘናደ ስቁልሕሊ በልዓኸይትበላ ወኣነ
1: መላኣሎ እሞ ድኩሕኩሕ ዶሎ
0: መሓመድ እዮም ጥዕብስኩ እንደበላ ግና ንእውት ከይትበል
1: ኣትላልየኽ እያለው
0: እዋ ድምፆ ምሳለለ እየ ኣለኹ
2: ዳቦይ በራኽዲ ፈትንባ
0: መን ኢኻ
2: ኣኒ እየ ኣኒ እየ ክፈትኒ
0: ኣየለ ኣለኹ ኻን እንታ በራኸ ዲኻ
2: ቀስ በሊ ኣሕዋይ ትበሊ
0: እዋ እማ መን ኢኻ
2: ክፈትኒ ሞድሓን
0: ኣንተ ሕጂ ኸ እንታይ እዩ ክመፀኒ ኣንተ እንታይ እዩ መፀኒ ሕጂ ኸ እንታይ እዩ ክመፀኒ እስክበል ንዓ ገዛእቶ
2: ኣኖ ንዕዲ ኣብዚ ኣብዚ ሕሸና
0: እሞ ዘየለ ኣለኹ ኻ መን ኢኻ
2: ስምዐኒ ደ ኣነ ተስፋየ
0: መን ተስፋይ
2: ኣንተ ደ ተስፋይ ወድኺ
0: ተስፋይ ወደይ እወይ ኣነ ወደይ ኣንተ ኸመ ኣለኻ
2: ድሓኒ ደ
0: ቤት ዳ ኣብሪቃ
2: ተማሪኸ ነይረ
0: ተማሪኸ ኣብ እዞም ኣረመን ኣትኻ
2: ድሓኒ ደ ድሓኒ ኩ
0: እንተዚ ድሓንካ ስታይ ድኽም ኢል
2: ናተይ ሲ ድሓኒት ደ ናይ ኣቦዩ ዝኸበደ
0: ሰሚዒኻ ምበኣሪኻ መን ንግርካ ደኣ
2: ኣብ ሰንበል ከሉ ኸእ ሰሚዐ
0: እዋይ ወደይ እዋይ ወደይ ኣብኡ ዳ ክንደይ ጌርካ
2: ሕጂ ደኣ ኩሉ ምሉ ክልተ ዓመቱ ማለት እዩ
0: ክልተ ዓመት ኣነ ዲ ካብዛ ማእኸል ኣስመራ ከለኹ እኳ ከምቲ ስልጣን እያ ነጋር ዘይብልካስ ክልተ ዓመት ቀጥቂጦምኻ እወይ ኣነ ወደይ
2: ድሓኒ ደ ድሓኒ እዩ
0: ወይ
2: ሕጂ ሰብ ከይረአየና ክኸይድ

0: ፅባሕ ቀትሪ ፀቢቕና ክንመኸር ግን ናብ ዓዲ ሰብዶ ምፅኒ ሓደራኸ ግን ንሰብኣይትንገሪ
1: ዘላይ ስፍራ እሞ ከመይ ኣቢለ ክፈልጥ
0: ኣነ ርፍድ ምስ በለ ኣብ በሪኽ ኮይነ ክከታተለክ
1: ሕራይ
0: ንስኽትኽ ኺል ክብታ ቤተ ክርስትያን ተሳለሚ
1: ወይ
0: ካብኡ ኣብቲ ቐፅሪ ወፂኺ ኣብ መንገዲ ተኣሊኽ ክኽፈል እዩ ነዚ ዝበልኩኩ ምንቅስቓሳ ተዓዚበ ናብታ ኹ ዝበልክያ ክመፅእ በዕለይ
1: ሕራይ በል በል ከተለልያ እዚኣ ዝቐምሸይ ኣይቅሂርያኒ ከምታ ዝበልካኒ ኣብታ ቤተ ክርስትያን ተሳሊሚ ካብቲ ኣፍ ደገ ፍንትት ኢለ ኣብኣ ክፀኒሐካ እዚ ወደይ
0: ሕራይ ኣደ ከይደ ብሩኽ ለይቲ
1: አንታ ተስፋይ ወደይ እሞ እንጀራ ከይበላዕካ ክትከይድ ንዓንጊር ኣብላዕ
0: ኖኖ ከይደ ኣደ ኣነስ ክኸይድ ደኣ ብሩኽ ለይቲ
1: ወይ ኣነ ወደይ
2: ኣቱም ገዛ ሓደርኩም
3: ኣርሓምዲላ ሂወተይ እተዋ
2: መሓመድ ዳ ኣለውን ድዮም
3: ኣንጊሁ ንድኳን ምስ ከደ እዩ ድሓንዲ ኽንከ ገለ ናይ በራኺ ወረ ይረኸብክንን
2: እንድዒ ትማል ምሸት ከዓ ነቶም ናይ ማርያም ግንቢ ግዕዞም ባ ሰሚዐ
3: እዋይ ኣበይ ድ ኣቢሎሞም ጓለይ
2: እንድዑ ጓለይ መመልሽ ዝፀብብ ኣሎ ሓዲ ፀገም እንዲ ከኣርኪ ይበልክን
3: ብስምላ ሕጂ ኸ እንታይ ፀገሙ ተረኺቡ
2: ንዝኾነ ሰብ ኣይነገርኩን ኣደይን ከበደ ምን እኳ ይፈለጡን
3: ዋይ ኣትን እንታይ ኢኹን ትብላ
2: ኣትን ጓለይ ኣብ ከውታ ለይቲ ተስፋይ መፅ እዩ
3: ይኣላ መን ተስፋይ
2: መን ደለኒ
3: ዋይ
2: ንስ እምበር ትሕልበይ ንስፈይ
3: ኣትን ተሓልማ ከይትህልዋ እቲ ተጋዳላይ ተስፋይ
2: እዎ ንሱ
3: ተጋደልቲ ንኣብየን ብየን ኣትዮም ገሎ ክሰርሑ ዶ ኣትዮም ኣንትን
2: እንታይ እሞ ፈሊጠ ሓቢኣትለየ ከይትብላይ ለየ ዝነግረክን ዘለኹ እምበር ኣይንገሪን እዩ ሰሚዕክን ጥራይ ዋሓጦ ናብኡ ክኸይድ
3: ዋ እሞ ኣነ ካ ምሳኽን ክኸይድ ክኸይድ ምሳኽን
2: ዋ ንሰብ ብጭቆይ ትብሊ በይኒ ክምፅእ ኢሉኒ ባዕለይ ብፅሒ ኢለ ክምለስ እየ ሕጂ እዚ ጥራይ ኢደ ካብ ዝኸዶስ ቁርብ ገንዘብ መሓመድ ተለቁሕኒ ኢለየ እሞ ካብዘይሃለውስ ክኸይድ
3: ዋይ ክንደይ ዲ ክንደሊኽን ሚእቲ ቅርሺ ሞ ነይራትኒ
2: ዋይ ኩንዶ እንተሊክ ክንዳኣ መሊኡ መሊእ ኣኽለኒ
3: ንሳሳላትኒ
2: ሕራይ
3: ፅንሓስ ክኸምፃልክን
2: እዋይ ተመስገን
3: ኣበይ ከየ
2: ተመስገን ኣንቲ ወላሊት ኣምላይ
3: ብን ከየ ገይረ ዮ ጓለይ
2: ተመስገን
3: እስኪ
2: ተመስገንጠምጠምሲ
3: በዚሑ ይ
2: እዋይ ተመስገን
3: ነበ
2: ሕራይ
3: በላ
2: ሕራይ እንክን ትበልክ እንታ ማርያ የቐኒየለይ ዘንሓፍተ የቐኒየለይ
3: እዋይ እንተኾነ ግምሳኽን ክኸይድ ጨና እኳ ክኾነክን
2: ድሓን ድሓን ሰብ ዝፀልኡ ከይኮኑ በይኖ እዩ ምክፍትኖም ዘምልስተሎ ከዓ ድሓን ሽዑብ ሓደ ንኸይድ ከይደ ደኣ
3: ከይደ የቐኒየለይዳ ስከበላ
2: ኣርአይ
3: ረቢ ምሳኽን ይኹን
2: ኣሜን
3: ንተስፋይ ከዓ ስዕም ማዕብላለይ እስኪ
2: ሓራይ ሓራይ ዘንሓፍተ እዩ
3: ኪዳ በላ ኪዳ ኣንታ ረቢል ዓለሚን ፍጡር ካርአ እስኪ
4: ኣታ ወደበይ መናኺ ናእስኪ ኣቦኻ ኻ ማሕቡስ ወፂ ደ
5: እንታይ ኢኻ ማሕቡስ
4: ማሕቡስ ዳ ማእሰርቲ
5: ኣቦይዶ ተኣሲሩ እዩ
4: ተኣሲሩ ወ ኪድበል እንታይ ሕለፍ መገዲ ተረኸብካያ መለይ ሰላም በለለይ

0: ኣንታ ተስፋ ይወደይ ድዩ እዋይ ወንሱ እዋይ ዝወደይ
1: ኣደይ
0: ኣንታ ተስፋ ይወደይ ወይ ኣነ ወደይ ወይ ኣነ ወደይ ወይ ኣነ ወደይ ኣንታ ተስፋ ይወደይ ድሓን ደለኻ ከመይ ለኻ ድሓን ደለኻ እንታ ተስፋ ይወደይ ከመይ ለኻ
1: ወርቂ እንታ ኸውፅ
0: ከመይ ለኻ ኸ
1: ግርን ነብስ ኣለና ንስ ከመይ ኣለኺ
0: ንሕና ዳ ፅቡቕ ኣለና
1: ዓባይ ከ ኸመይ ኣላ
0: ድሓን ኣለዋ
1: እቲ ብድሕሪ ዝተወልዶ ቆልዓኸ
0: ድሓን እዩ ኩልና ድሓን ኣለና እዋይ ኣንታ ተስፋይ ወደይ ኮፍስ ክንበል ድሕረስ ሕብሲ ክንደይ ዓመት ኮይኑ
1: ሕጂ ዳ 1ሰርተ ዓመት ኮይኑ ደ
0: 1ሰርተ ዓመት
1: 1ሰርተ ዓመት
0: እዋይ ዝእዋን 1ሰርተ ዓመት ኮይኑ ኣማ ድሕሪ 1ሰርተ ዓመት ገዛኻ መፅኻስ እንጀ

0: ኣዴኻ ተሓሪሙካ ሃየስ ክብል ሃየ ብላዕ ሕስ ክብልዓ ዝወደይ ሃይ ብላዕ
1: ምቑራስ ቑሪሲ እዳ እንጀራ ክና ፊቀየ ስለ ዘለኹ ግን ክበልዐ
0: ብላዕ በል ብላዕ ዝወደይ ሃይ ብላዓ
1: ጥዑም ኣደ ጥዑም
0: ጥዑም ይሃብካ ጥዑም ይሃብካ
1: ኣደ ኣብ እሙናት ሰባት ይቐኒ ሕጂ እኳ ክፉእ ከይረኽበኒ ኣማዕዲ ምከታተሉን እዮም ዘለዉ
0: እንታወት እዮም ኣንታ ተስፋይ ወደይ
1: ዳሓን ኣደ ፈተውቲ እዮም
0: ፈተውቲ ብዙሑ ሳላ ፈተውቲ እንዳኣና ዘለና ሳላ ፈተውቲ ኢና ዘለና በልስከ ከመይ ከመይ ሕጂ ዘሎ ተሃለዋትካ
1: ኣብ ውግእ ኣጋጣሚ ኮይኑ ተማሪኸ ካብኡ ምስ ሓዘኑ ድማ ድሕሪ ወርሕ ናስመራ ሰዲዶምኒ ኣነ ባዕለ ኢደ ሂበካ ኢለ እዮም
0: ከዲዕኻ ድኻ መፂኻ
1: በዚ ሳይጠራጠሪ ኣብ ውግእ ኣጋጣሚ ኮይኑ እየ ተማሪኸ
0: እንታይ ዳ ባዕለ ኢደ ሂበ ትብል
1: ኣንቲ ደ ተጋዳላይ ኢሎም ከይገፍዑን ኢለ እንዳ ኣለን
0: እሞ ሕጂ ካብኦም ተሓቢእኻ ድኻ ዘለኻ
1: ድሕሪ ክንደይ መርመራ ኣብ ቃል ምስ ፀናዕኹ ወደ ገባ ምዃነ ዝምስክር ወረቐት ሂቦምኒ
0: ዋይ ክልቶሞት ወልደ ገባ ኹንከ
1: ኣይትሰንቢ ድባ
0: እሞ ወልደ ገባኸ ትኸውን
1: ኣደ ኣቦይታ ኣሲሩ ንስኽ ሽማግለ ሰበይትን ንህፃን ሒስኪ ካልዋት ክኮ ይሻቂልኒ
0: ሓዲ ፀገም የብልና ፀገም ናይ ቀደምና እዩ ምስ ፀገምና እንዲኻ ገዲፍካና ኣንታ ኸምኡ ሓሲብካ ድኻ መፂኻ
1: ኣብ ፀገም ተማሪኸ እንዴ ዝበልኩኺ
0: ኣንታ እንታይ ዝዘረባኸ ሓደ ዘይቀውም እቲ ዝኾንካ የ ነንገረኒ
1: ኣቦይ ከም ሰኣሰረ ዝሰማዕኩም ሰንበል ንከለኹ እዩ ሕጂ ግን ኣብ ፀገም ስለ ዘለካ ሕግዘካ ሓሲበ
0: እንታይ ክትሕግዘኒ
1: ኣንቲ ደ ይሽቅል ኩሉ ገድሊ እንድዩ
0: ትሩፍ ሓዳርካ ምግባርስ ገድልኩ ትብሎ እዞም ቀደም ካባኹም ተሓቢኦም ዝተረፉ እዞም ድሒሮም ከዲዖም ኢሎም ዝሃቡ እሞ ወልደ ገባን ይሰባን ዝኾኑ ምስቲ ዓፅሙን ደሙን ዘፍስስ ዘሎስ ሓደ ክትብሎ ተስፋይ መልሰላ መልሰላ እዛ ዘረባ እቲ ዝኾንኳ የ ነገረኒ
1: ኣንቲ ደ እዚ ሃለዋት ክንዲሞ ዘጨንቕኒ ዘሎ
0: ብዓናይ ትጨንቕ ንሕና ፀገም የብልና እንተ ክነሸቂልካ ንዝሕለፍ እቲ ፀማኻ እቲ ሽምካ ንሓዋር ንሕበነሉ እንድዩ ሕማቅ ሽም ግን ብምንታይ ይሕክኽ ኣቦኻ ኣቦ ተጋዳላይ ተባሂሉ ተኣሲሩ ሕጂ ትፋዕና ክነንምፅ ስራይ ክንመልዕ ኣደ ወዲ ገባ ኣደ ኸዳዕ ኣደ ፈራሕ ኣደ ሃዳም ክበሃል መዓልልቲ ክስእን ካብዚ ሞት ይሕሸኒ ተስፋ ይወዲ ሞት ይሕሸኒ
1: እሞ ትኽእል እየ ይኽበይ ንኺ
0: ይኽእለዎ ተስፋይ ወደይ ይኽእሎ ንሕና ምስ ሰብና ኢና ዘለና ኩሉ ሰብ ከዓ ኸማና እዩ እንዳብኻ መሓመድ ከለዉ ከዓ ንኾነ ይብልና
1: እሞ ፅባሕ ክኸይድ
0: ኪድ ኪድ እወ ማርያም ምስኻትኩም ኪድ ዝወደይ ኪድ
1: ኣደ ስቂኢላ ወዳ ሒዛቶ ኸይብሉኒ ክኸይትኾኒ እስከብዚኣ ጠቐ
0: ኣቦይ ሽም ሕማቓት ሽም ፈርሃት ከይለግበና ኣደ ጅግና ክበሃል ብልበይ ድሂ ክተስፋ ይወደይ ንዕኻ መናብርትኻ ሽምካ ኒ
1: ኣደ በልመርቕኒ
0: ፃዕዳ ፅናሕኻ ፃዕዳ ፅናሕኻ ኩሎም መላእኽቲ የሰኒኻ ኪድ ዝወደ ኣምላኽ ምሳኻኹን
1: ኣሜን
0: ኪድ ኪድ ፃዕዳ ፅናሕኻ ኪድ ዝወደ ንዋይ ዝወደ ከይድ ኢለ እዩ ከይድ ኢለየ ዝወደ ይቕየበኒ ዝኾነ ኸውን እዋይ ከይዱ ከይድ ኣቲፉ እዋይ ኣነ ዝወደ
2: ዋይ ኣንተ ስዕዲ ዝገበርኩና ውሒዱስ ሕጂ ኸዓ እዚ ኩሉ ሰኸብ
3: ንሱ መኣስ ኮይኑ ኢድክን እዚሲ መሓመድ ኣነብ ስራሕ ስለ ዝኾንኩስ ባዕሊ ክብፅሕላ ኢሉ ትማል ጥሒኑ ዘምፅኦ እዩ።
2: ኩሉ ናትኩም እንድዩ እንታይ ማለት ንስኽን ከም ዘምፅእ ክናልና ዘይትነግሮ ዓጊብክን ክንዲ ዝስኽፍታ ኣየ ይዋእ ካልኣ በረኸ እምበሪ

0: መናእሰይን ዲኹም? ደቂ ኣባይን ደቂ ኣደይን እምበር
1: በላ ሕጂ ዝበልኩኹን ስምዓኒ ዝሓዘን ክንኦ ይኣክል ኣውፅኦ ዝምሳኽን ዘሎ እንክነ ዝቐይራ
0: ዋይ ሕጂ ብዘይ ምፃመፅ ይኸናኒ በረኽ እኳ ሕመድ ተኸዲኑ ዘሎስ ኣነ እንተ ገፊእኒ
1: ኣንትን ካብ ሞ ዝተርፍ መን ኣሎ ኩላህናነን ናህና ሓመድ ኣለና
0: እሞሲ ሎሚ ኣይፀብቐለይን እዩ ድሓን
1: ኣይፋሉን ረቢ ዘይፈትዎ ብሓዘን ተመልሰ መን ኣሎ እቲ ዘበን ክቕይረልና ሲ ሓድሽ ተኸደና ሓድሽ ከዓ ክኾነልና እንትን
0: ኣትን ፅቡቕ እንዴ ዘለኹ
1: ጥቓ ፅቡቕ ከበይ ቀሪብክን ኣነ እንዴ ዝርእክን ዘለኹ እሞይ ተኣምናናን ይኹን ማለት እዩ እንትን
0: መን ሞ ኣለኒ ብዘይካኹ ያኣምለኩም ባ
1: እሞ ስምዓኒ ሃየ ቐይሮኦ ተሳ
0: እዚኣሳይ ስምዓክን እኒ
1: እሞ በታ ተኣምናኣ ብማርያም ዶ ክብለክን ብማርያም ኢለክን
0: ኣንቲ ስዕዲ ተሳ እንደጓለይ
1: እሞ ስምዓኒ
0: ሕራይ ተስኣ እሞ
1: ሃየ በላ ቀይሮኦ እሞ ሃየ
0: ኣንትን ጓለይ ሰብከ እንታይ ክብለኒ ግደፋኒ መጀኸን ግደፋኒ
1: ናትክን ዘበለ ብሓጎስ ይድበስ ጸላኢኽን ከዓ ድል ኣይረክብን ረቢ ከዓ ናይ ልቢ እዩ ዝርኢ ሃየ ሃየ እሞ ቀይሮኦ ቀይሮኦ በጀኸን ክቕይረልና
0: መጀኸን እንዶ ግደፋኒ ስዕዲ ግደፋኒ መጀኸን ኣደይከ እንታይ ክብላኒ ኣርኪባ በራኽ ዓይንካ ዓይነት ዕስ ቁንጂ እናተረእይዎ ክብላኒ እየን
1: ይሕጎሳ ኣባ ደኣ
0: ኣንትን ጓለይ ብኣፈ እንተዘይተዛረባ ብልበን ክቕየማ እየን መጀኸን ክደፋኒ
1: ኣይተመኸን እያ ኣደይተይ ፃዕዳ እየን ኣይ ቅየማን እየን ተስ እንደግዳ ዋ
0: ይቕየማ ኣባ ጓለይ እጅኻ ቁንጂ እናተረእይኒ ድሕሪ በራኽስ ቁንጅና ወይ
2: ህወፃሓ ያለኽዶ ኣሰይ ኣትንታይ ዳኣለ ዝርኢ ዘለኹ ኣሰላ እታ ናይ ቀደም ህወፃሓይ ኮይና ኣብ ጸላም ክሓቡ ክዝሓሰቡስ መሰስልኪ እወይ ኣትስዕዲ ፀሓይ ኣገናዕ ኣሰይ በዓል እምነቶም ዘይጠልሙ እንዳ ሓጂ መሓመድ ፀሓይ ኣትንብሩኻት ደበና ሓሊፉ በሪቓ ፀሓይ

0: ኣየ ደይታይ ከይደ በላ ከይደ ናብ ሓዳሪ ሕጂ እስኪ ድበላኒ
1: ኣትቡን ገላ ደይ
2: ትብልዳሓዳሪከይደላክዛ
1: ጓለይ ተላትብርክቲ
2: ዘርኢሃብኩም ጓለይ
3: ኣደይታይ ወይ ፀዓይናኻ ክትበርክ ቀሪባ ጦርሰራዊት ጦርሰራዊት ኮስ
0: ጠፋዕና
3: ኣደይታይ
0: የይ
3: ኣነ ንስኽንካ ንዚኦም ቀኘው ዘለዉ ጦርሰራዊት ከይድና ድምሲ ስከነብሎም ኢና ሓንቲ ከየትረፍና
0: ሕራይ ገዛአ ፀሓይ ኣታዛናትካ ስረሲ ገለያ እዛናትካ ስረ ተሓይሽ
3: ዋይ ናተይ ስረ ዳ እንታይ ኣለዋ ስረሲ ናይ ተስፋይ ዓርከይ እዋይ ኣይንስን ድዩ ስለ ገብርኤል እማምላቼ እማምላቼ ከብሎም ዝውዕል ዘሎ ንስኽኸ ነበይዝጊ ነበይዝጊ ኸይልክዚ በጃኻ ፀሓይ ናብርካ ኢልክ ዶ ክጠርዕ ትውዕል ኣለኺ
0: እወ እወ ገዛአ ፀሓይ ኩሉ ሳዕ ፀሓይ ናሃበና ፀሓይ ናብርካ ኣብሎ ኣለኹ
3: መመኽፈልቲ ና ይብልክኒ ደይትብናና ዋ
4: ገዛይ ንዓሞንካ ንጌራ ኪድ ገዛኻ ይዓርበካ ኪድ ገዛኻ
3: ፅባሕካ ወረቐት መፅሓፊ ተስፋይ ዓርከይ ኣብ ግንባርከይደ እታ ደብዳቤ ከምፅሓልየ
4: ሕራይ ሕራይ ክድብል ዝወደይ ኪድ ዋ ኣንተ ናደ ዋ እዚ ቃሕ ዝበለ እዩ ዝሰርብ ብዙሕ ገፃይ ተሃቡኡ ከይልክበና
0: ክልይ ህወትካ እዚ ንኣ ወዲ ዝገሄርና ኣሉ ዘረብኡ ድኾነ ኩሉ ፀሓይ እዩ
4: ወይ በጃኸ ንዚ ቃሕ ዝበለ እዩ ዝዛርብ ስቕልክን ገፃይ ተሃቦ ኢና ንበክን ዘለና ወህ ስምዓ ንደግዳ ኣንተ ናደ ሓሊም እምበር ካንካ ፈረ
0: ታሓልሚ ወይ ኩሉ እንዲ ዝሓልም ዘሎ ሕልሚ ጥልያን ሕልሚ እንግልጅ ሕልሚ ንጉስ ሃይለ ስላሴ ነ

0: ነይሩ።
1: ኩሎም ብሕልሚ ተሓጒሾም ይስሕቑ ይፍክሩ ነይሮም። ሕልሚ ደርጊ ኸዓ ፀሓይ ከጥፍሑ ክብል ኣሎ ንህልኪ
2: ኣንትናደ
1: ንሕና ኸ ንሓልም ኣለና፣ ፀሓይ ንሓልም ካልእ እንታይ ኣለና?
2: ኣተ ንብለ ክንግዳ ዘይትሰምዓና እሞ ዘይትነግራና እስተስፋይ ወደይሲ ኣብ ባሕሪ ኣቱ እሞ ኢቕ ይብል። ካብኡስ ሓንቲ ቀይ ያሕሰበይቲ መፅያስ ምርኩስ ተቐበሎ።
1: እዚ ደኣ ሕልሚ ኩላህና እንዳኣሉ እወይ ብርሃን ገድሊ መሰስ ሲሉ ክበርቕ ቀሪቡ ንግድ እትህይወት ፀሓይ
2: ኣይ ኣንትና ደጥዑይ እንደተዛረባ ንስኽን ክሓሊም ክንፈልጣ ዶ
1: ኣትሓልም እወይ ማእሱሞ ኸማ ክፍር ኣምላኸይ ሕጀ ንዅሉ ሰዓ ፀሓይ ጥራሕ የ ዳሓልም ኣለ
2: ዋ እቲ ንበራኺ ክወስዶ ከለዉ ኣብቲ ኣትዎ ኦነ ጨነቐ ክንናይ ፍራሕ ክንሎ
1: እታ ጠበንጆም ጸሊአ እያ እንዳኣለይ ጠበንጃ ኣሚኖም ዘይከውን እናጐበሩ ብጠበንጃ ንፀሓይ ከጥፉ ሕኹ እናበሉስ ጸሊአ እዮም እዋ ተስፋይ ንፀሓይ ከምፃ እኳ እዩ ንበራኺ ወደይ ፀሓይ ሓሊምካ ኢሎም እንድዮም ኣሲሮሞ መን እዩ ንፀሓይ ምሕላም ዝኸልኦ ኣብ ልብና ዘላ ፀሓይ ስይ መን እዩ ክሕድገና ንሳ እኳያ ነዞም ተጋድሎ እንጀራን ማይ እምበር ጠበንጃን ሰብ እንዳ ናይ ደርጊ ክንድኹም ራሓሰር እንድዩ ፀሓይ በዓል ተስፋይ ወደይ ካ ህሞኽ ተብሎም ኣላ።
2: ኣቤት ነዛ ፀሓይ ክትፈትዋ በላስኪ ከም ቃልክኒ ፀሓይና መሊኣ ትብርቕ እምበር
1: ክትፈርቕ እንዳትህወት ፀሓይ ክትፈርቕ እያ።
2: ኣሜን ኣደይ ከም ኣፍክን ይግበረልና። ስዕድየ ድሓ እንደውዒልክን
3: ኣርሓምኒላ ህይወተየ እተዋስኪ ብልበይሲ ክዝክረክን ከዓ ጸኒሐ
2: ትዝክራንወ ናትካ እንዳኣሉ ዝዝክረካ
3: ኩልኹም ከ ድሓ እንደቐኒኹም
2: ድሓን ኢና
3: ጠፊአ ቐኒየ ኣብቲ ብቐዳማይ ዝቐተልዎ ሰብኣይ ጓል ሓሙተይ እንዲ ቐኒየ
2: ድሓ እንደኸቐኒኽን
3: ድሓን ኢና ድሓን ኢና ይ ድሓን
2: ኣንቶም ጓለይ በእዚግ እንዳ ኬዳ ክሳብ ደቀ ምሓርኹም ኢሉ ውግም ኣስዕሪፉ
3: እወይ
2: ደቅና ይዕወት ኣለው እዩ ዝበሃል ዘሎ
3: ይግበሮ እንሻላ
2: ኣነ ስዕዲ ኣስዓስቶ ናቱ ግዲ ኮይኑሲ ንእሱራት ብስርቕ ምርቕ ይቐትሎም ኣለዎ ይበሃል ኣሎ
3: እዋይ እዋይ ኣይገድፉን ኣይገድፉን ኣይገድፉን ሂወተየ ረቢ ልዓለሚን እንዳ ሂቦም እንግዲ እምበር ኣብ ኢድ ጦር ዝኣተወ ድኣ መዓስ መድሓን ኣሎ ፀሎት በዓል ደይ እታይ ጥራሕ ይግደፍ
2: ልቢ በዓል ደይስ በይኒ እዩ ኣይ ፈርሃ ኣይ ጃጅዋ ወግሐ ፀብሐ ፀሓይ ከብርቑዋዮ ኣሜን ዝብላ ዘለዋ
3: ከም ቃለን ይግበረልና
2: ኣሜን።
3: ንሕና ኢና ንዘረባኦም ዘይነዝተውዕለሉ ኮይንና እምበሪ እዞም ዓበይቲ እኮ ብሩኻት ግዲ ኮይኖምሲ ፅባሕ ትኸውን ብጉህዶ እዩ ዝረአዩ
2: ስቕባበላ ደስ በይኒን እን ዋ በላስኪ ሓዳርክን ከየኩረክን ድሓን ዲ ክንከፀዊዕክናኒ
3: ድሓን እየ እቲ በራኺ ዝተኣስሩሉ ግዜ ኣይፍለጥን እዩ ከይዘምቱኒ ይልክን ነቶም ኣስተሊንኽን ክቐምጠልክ እንዳሂብክናኒ ነበርክን
2: እወ
3: ክሳብ ሕጂ ከዓ ድሓን ፀኒሕና ሕጂ ግና እዞም ጦርና ፅነት ኤሌትሪያ ቅሪቡ ኢሎም እናሃዶም ንቅድሚኦም ከይልኩምና ፈሪሐ ዋ ክትእክቦኦም ሓሲበ
2: ወይ ወይ ኣትንስዕዲ ሕጂ ምድሪ ኣብ ምውጉሑስ ኣነ ዋንኡ ክኸውን
3: ዋ ዋንኡ ዘይትኾና ድኣ ስልማት ኣሚንክን እንድዩ
2: ንዑ ዓቑርክን ከይኑ ዝክሮ ገንዘብክን ትምጡና ስለ ፀናሕኩም እምበሪ ኣብ ኢድናሳይ ምፀንሐን ቀደም ሸጥና ምበላዕናዮ
3: ኣይ ከተፀብቓና ኢልክን ድኣ እምበሪ ብኣና ዶ ተናቢርክን ኣመልክን ይቐለብክን ሂወተየ
2: ሓቂኽን ወርቂ ወርቂ ኮይኑ ሽሙ ተሓፊሩ ከቢዱ ተፈሪሑ እቲ ትንፋስ ዝዕቅብ ግብርኹም ከዓ ቀሊሉ
3: ዝገበርና ይብልናን ዋይ እቲ ጉልበትክን እቲ ንግድዓኽን እቲ ረሓፅክን ከሂወተየ
2: እዚ ኩሉ ተለቃሕኮ ገንዘብከ ዋጋ ወርቂ ጥራይ ድዩ ሕጂ ግን ድሓን ተሸይጡ እኳ ንክልትና ይኹን
3: እዋይ ንሕናስ ምሳኹም ክንፃባጥብ እሞ ሰብ ኣይኮናን ንሱ ብንሱ ደኣ ብዓንቶ ብኡ ሸጥክን ዘይትበልዖ ኣነስ መን ፈልጥ ምሳኽ እንዶ ኸተቐምጦ እንተበልኩኹንሲ ኣብ ምፅብጻብ ክትኣትዋ
2: ኣንተ ንስዕዲ ሓራይቲ ካልእስ ይበል ክንደይ መዓልቲ ድየ ገንዘብ ተለቂሐ ኸባኽን
3: ብስምላህ ድሕሪዛ ሕጂ ከይትዛረባኒ

0: ሕዛ ገንዘብክን ኣይትምፃኒ ኣነ ከዓ ምምፃእ ጎድፈ እየ
1: ኣንተ ዝዕደይ
0: ይሂ
1: ኳርእ ክንድኽን እሞ
0: ወይለከ ስራሕ ግን ዘይኸርድ እዩሞ ኮይኑ
1: በይንኹም እቲ ኩሉ ደራዕ ተሸኪምኩም ኢሉ እየ እምበሪ ወርቂ እንተተሸጠ ከዓ ካብ ሰማዕ ኣስበሊፁ ጥዕና እንተሃልዩ ፅባሕ ይጥረ ኢለ እንዳኣለይ
0: እንተኾነ እቲ ሕማቅ እዋን ሓሊፉ እዩ ከምኡ እንተኾነ ከዓ ኩላህና ዘይንኽእሎ ምስ መፀ ሽዑ ንሪኦ ሽዑ ንርክበሉ
1: በለ ሕጂ እውን ካብ ገዛኹም ዝሓይሸለን ክሳብ ምድሪ ዝወግሕሲ ምሳኽን ይቀመጥ ምሳኽን ይቀመጥ ስዕድየ
0: ኣብ ሕጂ በፂሕና ደሞ ከዓ ክንበኣስ ኮይና
2: ኣንቲ ደየ ደየ ኣንቲ ደየ ኣይተብረሀ ያንዶ ዛፀሓየ ኣንቲ ደየ ደየ ኣንቲ ደየ ኣብረሀ ያንዶ ዛፀሓየ ኣንቲ ደየ ደየ ኣንቲ ደየ ኣብረሀል ናንዶ ዛፀሓየ
3: ዓባየ እንታይ ዲሎም
2: ኣንቲ ደየ
3: ዓባየ እንታይ ዲሎሚ
2: ኪዳነ ምህረት
3: እንታይ ዳኣሎምስ ከምቲ ካብ ቤተ ክርስትያን ተምፅ እንጀራ ኣየምፃኽ ንዲኺ
2: ዋይ ነቲ ምኽፈልቲ ዲኻ በጃዳ እዚ ርጉም ሓሰኻዶ ቕንጡው እንዳበለሕሲሩካ ተማሊየ ኣለኹ ዝወደይ ኣብ ዝቕናተይ ኣሎ ብል እዚኣ ንዲኻ እዚኣ ኻ ንገዛይ እዚኣ ኸ ንከነዓኻ ዝወደይ ገጅፍ እንጀራ ኣይኮነን ዘፅግብ ምስ ፍቕሪ ስጋይ ስጋኻ እናበልካ ከክንዛ መኽፈልቲ ንሓሰኻ መቕተሊ እኹል እዩ ዝወደይ ሓቀየ ብጥሜት ሰብኣይ መውትን እዩ በዞም ፀሓይ ምፅላው ዝኸልዑና ሰብ ጠበንጃ እንዳኣሉ ሰብ ዝመውት ዘለዉ
3: ክንዛ መኽፈልቲ ዳ እንታይ ከ ተፅግብ ያኽለኒ እንዳበልክ ምበኣሪክና ንእሽ መኽፈልቲ ሒዝክ ትመፂ ዓባይ ስምዑ ሞ ድሕሪ ሕጂ ወደይ ክኣለኒ ኢልኪ ገጅፍ እንጀራ ሒዝክ መፂ
2: ኣይ ኸበደም ወደይ መኽፈልቲ ዳ ዕቅንቲ እንዳኣላ ብዕቅን ክንዲ ከብዲ ሰብ ተባሂለ እያ ተፈጢራ ንፅብሐ ናበልካ ምብላዕን መቕማጥን እዩ ንኸብዲ ዝፅይቓ ዘሎ ኸበደም ወደይ ከብዲ ምስለ መለትካ ናብዚ ገደል ሸላው ተብለካ ግን ኣይ ኣመል ትሰርቕ ትዕምፅ ትሕሱ ረአኻ ኣለኻ ኩሉ ስራሕ ሰይጣን ከም ትሰርሓ ትገብረካ
4: ኣብዚ ገዛ ሰብ የለን ድዩ
3: መን ኢኻ
4: ኣደኻ የላን ድያ
3: እዩ እንታይ ኢልኩማ የላን
4: ካብዚ ገዛ ክትወፁ ተነጊርኩም ኣይሰማዕኹምን ፅባሕ ኣብ ቤት ፅሕፈት ቀበለይ ቀረብ ተባሂል ክለኽበላን ኣዴኻ ኣታ ቆልዓ ትሰምዓኒ ደለኻ ኩላ ኸየጉደልካ ነገርና ነዲኻ
3: ሕራይ
2: ከበደም ወደይ መን ዳኣሉ ካብ ገዛ ውፁ ዝብል ዘለዉ
3: እቲ ናይ ቀበለ ሊቀ መንበር እዩ ካብዚ ገዛ ውፁ ይብል ኣሎ ናበይ ክንከይድና ሕጂ
2: ሰምዑ እንደ ፀኒሐ ካብዚ ገዛ ውፁ ዶ ኢሉ ወይ ገዛ እምኒ ኩርት ጭቃ ግብር ኣቢልካስ ገዛ ፅንሑ ደሓን ፅንሑ ንተስፋይ ወደይ ፀሓይ ክንርዮ ቀሪብና ኢና ቤት ህዝጊሄር እዩ ቤትኩም ኣበይ ምዃኑ ፈሊጥኩም ደለኹም ዓለም እኮ ገዛ ክራያ
1: ወይ ሃለውሎው ኣንቲ ናደ እንታይ ርኣልክን ትብላ ብዛዕባ ገዛ ከዓ ሓሊምክን
3: ኣደይ እቲ ናይ ቀበለ ሊቀ መንበር መፂኡ ካብዚ ገዛ ጋዓዝው ኢልና
1: ገዛ ግዓዙ ሕጂ ክናብ ኢና ንኸዶ ቅድሚ ሕጂ ክልተ ሰብ ኣግዕዞምናስ ሕጂ ኸ ነዝማዶም ክህቡ ኸግዕዙና ሕጂ ኸ ናብ እየ ዝኽርትቶ ሕጂ ኸ ናብ እየ ዘብሎ ወይ ኣነት ዕድለይ
2: ንሓን ህወት ህወት ፀሓይ ዳሓን ኣጃኺ ፈጣር ኣለና ኣጃኺ
1: እንታይ ዳሓንትናደ ሕጂስ ናብ ኢና ነብሎ ሕጂ ኸ ናብ ኢና ንኸዶ
2: ወይ ምክራ ወይ ምክራ ወይ ምክራ ወይ ምክራ

ኣተን ህወት እንታይ ደኣ ተፀዋዕኩ ኹን ዘይትሰምዓ ዋ ኣንትን እንታይ ረኺቡክን

0: ኣትንስ ዕዲ ኣብቲ ቐበለ ጸዊዖምኒ ገዛ ወፂ ኢልናኩም ኣይሰምዓኹምን። ናይ መጨረሻ መጠንቀቕታ ጽባሕ ክትወፂ ኢሎም ብግዲ ፈሪሞምኒ።
1: ካንካን ጽባሕ
0: እዋ ሓጻር ጽባሕ እቲ ጸበባ ናይዚ ገዛ ኣናዲ ሰሲዒብ ሂውኸን ኣሎ። ኣትንስ ዕዲ ናይ ናህና ስደለሞ ኾነ ሕጂ ነደኽንኢታይስ ናብ ኢና ንጐታተተን
1: ሂወት ድሓን ስካ ዓቕሊ ክናይ ተፅብባ ዋይ ካብ ሰብ እኒ ክንተፈጢርክን ብሓደ ኣፊቱ
0: ከምኡ ኢና
1: ንግዜኡ ምሳናት ኾና ካብኡ ከዓ ድሓን ንመሓመድ ይጭነቆ
0: ዋይ ሕጂ ከዓ ብዛዕባ ገዛ ንኣኹም ክንሕስር
2: ኣደ
3: ኣተቆልዕታ ክኾንካ እንታይ ረኺብካ
2: ተጋደልቲ ደቂ ምሓር ሒዞማ
3: ወይ
1: ኣተተይስብ ዘሎ
3: ኣፍካሕዝ እንተምን ኢሉካ
2: ራድዮ እንዳቦይ መሓመድ ሕጂ ዛረባላ ንዕናይ እንዳስምዑያ
1: ኣብ ገዛ ነፀኒሕካ
2: እወ ኣቦይ መሓመድ ሕጂ ራድዮ ወሊዑም ኣሎ
3: እዋይ ወረኻ ብጣዕም
1: ክጥዕም
3: ኣንተ ኣምላኽ ኣለኻ
1: እዋይ ዝረቢ ክጥዕም
3: ኣንተ ፈጠረ ኩሉ ኣለም ተመስገን
1: ኣንቲ ወጊሒልና
3: ተመስገን ወጊሒው
1: ወይ ፀሓይ በሪቓ
3: እዋይ ዘነደይ ፀሓይ በሪቓ እናበላ ተመስገን ፀሓይ ናበሪቓ

0: ኣደይታይ ደሓን ዳሓድ ይርክን
1: መስገን ስዕዲ ፀሓይ ድኺ
0: እወ ሂወዳ የለዋን ደን
1: ኣላ እሞ ነትልኪ ኣብ ትኽሻ ፈፈው ትብል ከም ፍቓድ ኣምላኽ ምኻድ ኣብያ
0: ከም ፍቓድ ኣምላኽ ተዝኸዳ ድኣ ረቢኳም ተሓጐሰ እንታይ ድኣ ትገብራ
2: እንታይ እሞ ኸገብር ኮፍስ ክበላ
0: ዋይ ኣይ ብስራት እንዴ ድኣ ሒዘልክን መፅ
1: ኣሳይ ብሽራት ክተጥዓም
2: እቲ ብትሕምትሕም ክውረፅ ፀንሐ ዘይሰማዕኩዎ ንምእስ ኢልክን ንስኻንስ ዘይሰማዕኹን ኦዶ ክትኮና ኢልክን
0: እንታይ ወርኡ እዙ
2: ተስፋይ ኣብ ደቀ ምሓረ ከምተሰው ኣይሰማዕክን
1: ኣትኽላይ ተሓስሚ ክንደይ ተሓስሚ ጓለይ ተስፋይ ወደይ ኣለው ይመትን
0: ናይ ሎም እንደ ግዳ ግበራ ስንኩላን ዓይኖም ዝዓወሩ እግሮም ኢዶም ዝተቆርፁ ኣትዮም ኣለዉ ኢሎሞም ኣብቲ ላሳለ ድቅ ዝበለ ቆይላ ይውዒሉ ኢሎሞ
1: ኣሰይ ኣትዮም ዶው
2: እቶም ርቃት ስዎ መፅዮምን ምዕዋር ምቑራፅ ድኣ ስልማት እንዳኣሉ
0: ሕጂ ተስፋይ ወይ ዒሩ ወይ ኢዱ ተቆሪፁ እንተዝመፀክን ኣይ መሰንበድክንን
2: ኣበይ ክረኽቦ ክርስስቱ እኳ የ ስዕዲ ኣብቲ ናበይ ወዲቑ ዘይተቃብፃና ግዳ
0: ተስፋይ መፂ ኣሎ እንክነ ወርቂ ክንግበራ
1: ኣተሓቂ ክደኺ
0: እወ ተስፋይ ምዞም ስንኩላን መፂ ኣሎ
1: ኣሳይ
0: በላ ነውልክን እወይ በላ ነውልክን ነውልክን ሳልሳይ ርእሱ መፅኡ ሳልሳይ ርእሱ መፅኡ
2: ኣተሓቂ ድ
1: ወይ ፀሓይዲኻታ እዚኣ ኸመርዓትካ ድያ መርዓት ድኽትይ
2: ተስፋይ ወዲ መፂ
0: ወ ተስፋይ ዲ ወይ ብርሃን ርኢና እንቋዚ ኣርኣየን ዝነብር
3: ኣደይ ኣደይ ኣባይ ተስፋይ ሓወይ ድዩ
2: እዎ ተስፋይ እዎ ተስፋይ ዋይ ተስፋይ ሓውኻ ወእወይ ተመስገን
4: ኣባይ ፀሓይ በሪኻ ዶ
1: ተስፊት ወደይ በርኸዎ በርኸው ኢላ ኣይዓወርካን ኣይዓወርካን ዝወደይ ብዓይንኻ ብርሃን ንርኢ ኣለና ብዓይንኻ ጌርና ብርሃን ንርኢ ኣለናፀሓየይ በሪኻትለይ ፀሓየየ
5: ፀሓየይ በሪኻትለይ ፀሓየየ

ሰላም ተነብፃሕኩም ኣብ ውሽጢ ሃገርን ወፃን ብምዃን ንመደባት ኤሪቲቪ ኣብ ምክታል ዘለኹም ዝኸበርኩም ተኸታተልትና ከመይ ቀኒኹም ትሕዝቶ መደብ ማእገር ንምቕራብ እ ኣብ ሰዓትና ተዳሊና ንርከብ ኣብዚ ንክልተ ሰዓት ዝፀንሕ ናይ ኣየር ሸፍና ምሳና ሓቢርኩም ክትፀንሑ ዕድሚና እዩ።

ዝኸበርኩም ተኸታተልቲ ናብታ ፈላሚት ትሕዝቶ ቀሪብናያ ዘለና ተኸታታሊት ፊልም ትግረ ሕደጋት ኢና ክነስግረኩም ሰናይ ምክትታል።

0: ንልጢፍ ንሙደሊ ማእጀሪ እናፀፎ ተፋርሾ ትልሕዝ ሓለ
1: ኣጅ ኣንቲ ክልብያክ ብሰላቸ ንኣና ለእተሰብ ብሰላቸ ለካርኒ
2: ወልክን ትላማ ለማጀሪ መጠሎ ክፋርሾ ግን ዋት ናፅፎ ብለኒ
3: ኣጋሽ ኣና ሳዕቢ ብገብሮም ብየሎ ንሕድብያ ማለቶ
2: እና ሳዕቢ ብገብሮም ወናስ ምሽ ብገብሮም ኣደ ምግ መዜት ኣምርት ለየከ ለናስ ላዕቢ ግልክን ግና ተሃድምት
3: ምግንውት የላ
2: ላዕቢ ግልክን ግና ተሃድምት
3: ብዳ ኢዳ ግበሕትእየ ሕዳ ኣዘ ሓቆሽ ሂበት ወምብራህ ሓደ ብየላ ኢለ ፍራህ እሊ ሸባይብ ወሸባይብ ሓላይ ገመል ተካይብ እንደ ልብል ኣዋል ደባን ቀዳም ሳማዕት እንቲ
2: ከም ብቶ ንኡሽ ንእሽ ለሃደ ዋዕቢ መሄና ዕባይ ለሃደ
3: ዳሓንቲ ዳሓን ሳማዓም ከለና ወለኪ ኣነ ዲበኣህሎ ነስል ጋሸ
2: ሜትከና ምንታ ኣለክን
3: ኣፈይ ሸፈኩ ጋሸ ወልየ ይኳን ሃጅር ጋሸ ወልየ ጋሻ የቶም ማሚ
2: ዳ
3: ዳ ግበሃ ዳ ቀፎትልኒ ክፈትረክበለት እዮ ኣብተን ወሰናና

ዝኸበርኩም ተኸታተልትና ምስታ ወትሩ ሰንበት ኣብ ሰዓት ዝተፈንያ ረቡዕ ድሕሪ ቀትሪ እትድገም ትሕዝቶ መደብ ማእግሪኹም ኣብ ምክታል ዘለኹም ካብ ዝቐፂልና ንኡስ መደብ መቓልሕ መንእስያት ኢና ክነቕርበልኩም

ሰማንያ ነጥቢ ካልኢት ኮይና ተዓዊታ ኣላ። ሞራል ሞራል ናሃቦም ሞራል ናሃቦም። ሽለሞ ደላ ድማ ታብለት ትሽለማላ፣ መዳልያን ታብለትን ትሽለማላ። መወዳእታ ቀዳማይ ኮይኑ ተዓዊቱ ዘሎ በረኸት ተስፋይ ብ284 ነጥቢ ካብ ቤት ትምህርቲ ሰማዕታት። በረኸት ተስፋይ ካብ ቤት ትምህርቲ ሰማዕታት ብ284 ነጥቢ ቀዳማይ ኮይኑ ተዓዊቱ ኣሎ። ሽልማቱ ድማ መዳልያን ብሽክለታን ይወስድ እዩ።

0: ብዙሕ ፍጻመታት ክህልወክ ንኽእል እዩ ካብ ጎንኻ ብፃይካ ክፍለ ከሎ ወዲ መስርዕኻ ወዲ ጋንታኻ ሓላፊኻ ኣብዚታት እስከ ኣብቲ ፍጻመታት እትው ኢልና እስከ ሕፅራ ሕፅራ ኣቢልና ንዘክር
1: ኣነ ካብ ድዝክረን ብፆታይ ማለት እዩ ሓንቲ ፅገረዳ ዮሃንስ ትበሃል ኣብ ግንባር ሓልሓል እዩ ኣነ እኳ ሸዓ ቐልጢፈ ተወጊአ ከይደ ንሳ ምስ በዓል ቤታ መራሕ መስርዕና እዩ ነይሩ ወዲ ሓንጣል ዝበሃል ሕማእ እዩ ነይሩ እቲ ኩነታት ግንባር ሓልሓል ንሕና እውን ካብ ሰሜናዊ ሳሕል ከም ተደራበ ኣሃዱ ወይ ከም ሓድሽ ኣሃዱ ምቋም ተዋፂኢና ካብ ግንባር ሰሜናዊ ሳሕል ንሓልሓል ስለ ዝኽና ሓድሽ እዩ ነይሩ እቲ ቦታ ንዓና ሓድሽ ፅንኩርን በቃ ከቢድ እዩ ማለት ንሕና ብሳሓሊ ኢና ዓብና ብሳሓሊ ነይሩ ተኣሃዱና ዳርጋ ነዊሕ ግዜ ብርጌድ 23 ማለት እዩ ኣብኡ በዓል ቆብሮ ትበሎ በዓል ታባ ምግዛእ ትበሎ ማለሲ ፅቡቅ እዩ የረኣየካ እዩ ብዙሕ ሃግራብ የብሉን በዓል ሓልሓል ተመፂኢካ ግን ከምዚ ብጃኬትካ ብገለመነ እንዲስሕበካ መዓት ማይን ገለን ዘሎ መጀመርያ ኣብ ናይ ጨለማ ትበሃል ቦታ ውግእ ነይሩ ምድርባይ ብቡምባ እዩ ነይሩ መጀመርያ እቲ እሱ ጉልባብ ትገብረሉ እታ ሰበይት እሞ ቡምባ ደርቤላ ክመፅእ የገለ ይብላ ሕራ ኢላ ቡምባ ክድርቢ ምስ ከደ ስግር ኢሉ ከምዚ ከናለ እዩ ድመስሊ ነይሩ የውድቆኦ ማለት እዩ ንወዲ ሓንጣል እሳ ከዓ ጓል ክረንያ ኣነ ብጣዕሚ ካብዚ ሓንጎሊ ዘይትወፅእ ፅገረዳ ነዋሕ ቀጣንያ እንዳ ጎየት ከይዳ ቡምባ ክድርቢ ምስ ከደት ልክዕ እሳ ከዓ ኣብታ ጥቁኡ ወዲቃ ማለት እዩ ክልቲኦም ኣብ ሓደ ኣብ ሓንቲ ክስታይ ብሓንቲ ደቂቕ ማለት እዩ እዚኦም ሰብኣይን ሰበይትን ካብቲ ኣነ ዝገርመኒ ወይ ከምኡ ታሪክ ናና ሓሊፉ ትገድሊ
2: ኣስመረ ሰረቀ ሓፍታ ንትብለፅ ማለት እያ ዓበይ ሓፍታ ማለት እዩ ናይቲ ሰይድሽ ነበረ ግንባር ጥርናይ ፊት ነራሳ ምግብና ውግኣት ከውርዳን ምግብና ከዓ ወጊረንካ ሰልጣ ንሕና ከዓ ኣንበይ ሓባር ኮይና ሰንኪትና ንሰደለን መሪር ስለ ዝነበረ መስዋእትካ ቀቢፅካዮ ማለት እንዮ እንታይ ላሊኢካ ሃሊ ይመስለካ ዘውዶ ሓፍተ ኢላኒ ወራትያ ፅሕፍ ከምዚ ኣዴታትና ደም ከይፈሰስ ቆልዓ ዘይውለድ ናፅነትካ ደም ከይፈሰስ ካ ማፅነት ስለ ዘይትመፅእ እንተተራኪብና ፅቡቅ ተደ ትራክና ኣብ ዓወት ኢላ ፅሒፋትለይ እሳ ኣጋጣሚ ኮይኑ 96 ምስ ቆምና ኣጋጣሚ ተሰዊዓ ፅኒሓተን ስመረት ዘውዲ ሓንቲ ጓላ ጓል ሰለስተ ወርሒ ጓል ሰለስተ ዓመት ገዲፋታ ወፀት እያ ኣደን ውላድ ንሞርአ ኣብዛ ሰዓት እዚ ውላድና ገዲፍና ናብ ዝኾነ ክንክድ ከልና ዝስማዓካ ንሳግን እሳ ጓል ሰለስተ ዓመት ጓላ ገዲፋታ ምሕረት ጓል ቀሺ ትበሃል ከምኡ ወዲ ሰለስተ ዓመት ገዲፋ ለተኺዳ ንገር ኣምላኽ ጓል ሰለስተ ዓመት ገዲፋ ወለሻ ከዓ ኣደ ክልተ ቆልዑ እንዲያ ነቲ ሓንቲ ሓዚልናያ ኸድና ነታ ጓላ ነቲ ሓንቲ ገዲፍናያ ኸድና ሕሰቦ ሰውራ ስጋብ ክንደይ ማስ እቲ መግዛእትካ ኣብ ዝነበረ ደብዳብ ኣብ ነበረ ብፆትካ ክቅተሉ ከለዉ ሓፋሽ ድዋት በቲ ትመውት ተጋራይ በቲ ይቕተል ብፀላኢ ነዚ ኩሉ በሊሕካ ስለ ዝወፃእካ ንዝኾነ ነገር ይፅግመካን እዩ ኣንፃርካ ክትለዓል ኣለካ ነቲ ኩነታት ከዓ ንካምቦድያ ወሪድና ተዓሊምና ኣነ ንዳሓሳ 8 ይበፂሕኒ ቀዳመይቲ ተወዚዐ ኣብ ገንፈሎም እየ መፅአ ገንፈሎም ምስ መፃኹ ነቢያት ተስፋ ማርያም ትበሃል ኣብቃኘዋላ ንፍዕቲ ተጋዳሊት ክትዋጋእ ከላስ ከምዚ ኮፍ ኢልካ ገላ ኣይትዋጋእንያ ብእምንያም ዳሃርሞዋቶም ዝነበሩ ሓለፍቲ ናታ ጃኬት ሒዘ ድኸ ነርኣነ ሕጂ ትዕጥቅስ ከቢድኒ ማለት እኒ ድሓር ናቕፋ ምስ መፃና መራሕ መስርዒ ሃይለ ነበር ዝበሃል ምስ ተሰውአ ናብቲ ዑጥቂ ዓጢቐ
0: ደቂ ሰለስተ ዓመት ደቀን ገዲፈን ድወፃ ነረን ክትብልና ፀኒሕኺ ኣብነት እውን ሂብክና ሕጂ እዚ ዳርጋ ኣንጻር ባህሪ ኮይኑ እንዲ ድስማዓካ ስለምንታይ እዩ ከምኡ ክኸውን ዝኽእል ወዲ ሰብ ክጓዓዞ ዘለዎ ደረት ኣሎ ኣዲ ከዓ ክትጓዓዞ ዘለዋ ደረት ኣሎ እሞ እዚ ግን ዝተጣሓሰ ኮይኑ ይስማዓካ ስለምንታይ ከምኡ ኮይኑ እንታይ እዩ ነይሩ እቲ ደረጃ ንቕሓት ናይቲ ግዜ ናይቲ መድረኽ መንእሰያት ናይቲ ግዜ እቲ መረዳእታ ከመይ ድዩ ነይሩ
2: ህዝባዊ ግንባር ከ ኣመት ከሉ ከዓ ሓንቲ ጓል ኣንስተይቲ መኪታ ተቓሊሳ መሰላ ከተረጋገፅ ከም ዘለዋ ድብል ኣብቲ ፖሊሲ ኣውፅዎ ነዚ ጉዳይ እዚ መገዲ ተኸፊትልና ከሉ ከዓ ንሕና ሕጂ ንኣብነት ንተዓጠቕ ቁምጣ ንተዓጠቕ ስረ ድንቁርና ነጥፋእዮ ባህሊ ዝነበረ ዝብል ጭርሖ ነይሩ ነዚ ኩሉና ሓጂ መኪትና እዚ ንዚ ከምዚ እቲ ናይ መግዛእቲ እቲ ጭቆና ስለ ዝረኣየካ ህዝባዊ ግንባርካ ኣብሊሕና እንድዩ በሊሕና ነቂሕና
0: ስለዚ ድርብ ናፅነት እዩ ማለት እዩ
2: ናፅነት
0: ፅቡቅ ናበይ ግን ክመልሰክም ደለኹ ናብታ ኣደነት እስከ ናብኣ ንመለስ
2: ኣደነት
0: ከቢኣደ ከመይ ገይራ እያ ውላዳ ገዲፋ ትኸይድ ኣደያ ብመልክዕ ኣደ ስከ ንሕሰብ ወይ እንታይ ትሓስብ ስለ ዝነበረት እያ ከምኡ ትገብር ኩላትና ንህብቲ ማለት እዩ
2: ህዝባዊ ግንባር ስስካብ ክንደይ ሓያል ምዃኑ እንድዩ ዝገርመካ ኣደሲ ኣብቲ ግዜ ትስሕሰቦ ሞ ዋላኳ ሚኢቲ ካብ ሚኢቲ ንቕሓድ ነራ ይኹን በር ሎሚ ወሊድናሲ ደቅና ሰዓት ክልተ ሰዓት ተጠፊኦም ከመይ ንፅለል ሰዋ ክወርዶ ከለዉ ከመይና ንገብር ዘለና እቲ ሽዑ ግን ስምሻለካ እቲ መግዛእትስ ደምፆ ድዩ እቲ ብልሒ ናይ ህዝባዊ ግንባር ኣብ ልዕሊ ጓል ኣንስተይቲ ዝወሪ ዝነበረ ጭቆና መግዛእቲ በቲኻ ክትወፅእ ከም ዘለዋ ስለ ዝበልሐት ድዩ ኣነ እንተደይ ተቓሊስኻ ውላደይ ካ ሰላም ክረክባይ ክእልኒ ብዝብል መበገሲ ድዩ ኣነ ከምኡ ንስምዓኒ ኣነ ተጨፍጭፈ ኣነ ደኪረስ ደቀይከ ንከምኡ ካይኮኑ ኣነ መስዋዕቱ ክከፍለሎም ኣለኒ ኢላ ተበገሰት ኣደ ኮይኑ ስምዓኒ ህዝባዊ ግንባር ከዓ ንዚ ኣብ ፖሊሲኡ ከእትዎ ከሎሲ ንኩሉ እንተታታትዮት መክት እዮ ተቐለሲ ኢሉ ከበገሰካ ከሎስ ንስኻ ርእሰ ምትእማን ጌርካ ክትብገስ ከም ዘለካ ባርኳ ንኩሉና ማዕር ድ ብፅሓና ናይ ፀወታ ፍልሊ ተደይ ኮይኑ ኩሉና ካብ ረብሓና ክነብቀሩ ክነውዕሎ ከም ዘለኒ ከዓ ክተኮስኪስና ኣብዚ ሕጂ ክነግረ ክንበልሕ ክልናሲ ኣነት ጀማሄር ኣብቲ ግዜ ትነብሩስ ክንደይ ይበልሑ ክንደይ ይነፍዑ ነዚ ዝነበረ ኣብ ርእስና ኣተሓሳስፋ መስፉና ኣረኣያ ድሑር ብሃይማኖት ድሑር ባህሊ ዝነበረ ተፀሓፂምና ንቕሒና ኣብዚ ከብፅሑና ከለዎስ ኣነ ንዕኦምን ነቲ መትከል ናይ ህዝባዊ ግንባር ነ ደብሎ እምበር ኣደሲ ኣደያ
0: ወስከ ንመላ ኣላ
3: ቀፃሊ ኩናት ቀፃሊ ዘን ናይ ፃዕዳ ሓመድ ደምፃኣ ንእንዳ መሬንግ ዝነበረ ቀፃሊ ኩናት እዩ ነይሩ ክሳብ 42 ገዛውቲ ዝነደደሉ እዋን ነይሩ ዳርጋ ካብቲ ዓዲ ንቕመጦ ኣብ በረኻ ንሰፍሮ እዩ ድበዝሕ ነይሩ ብምሉእ ከዓ ተወዲኡ ብእዩ ኣብቲ ገዛስ ኣባል ህዝባዊ ግንባር እምበር ኣባል ህዝባዊ ግንባር ዘይነበረ ኣይነበረ ሰዝቀዲሙ ዋላዊ ነስመራ ኣጥቂዖም ስታላታት ዝወፃሉ ግዜ መድሃኒታት ዝወፀሉ ቀፃሊ እዩ ነይሩ ዕረፍቲ ዘይብሉ ስለ ዝኾነ እቲ ስርዓት ኣብቲ እዋን እቲ ዝነበረ ስርዓት ሃይለ ስላሴ ከመይ ጌርና ሓራ ነውፅእ እዩ ርድኢቱ ማለት እየ እቲ ግፍዒ ስለ ዝበዝሐ ኩልኻ እንተዘይተሳቲፍካ ናፅነት ትኹን ራህዋ ድብል ክመፅእ ከምዘይክእል ስለ ዝተረድአ እዩ ከምኡ በፂሐን እየ ድብል ኣነ ሓፍታይ ንኣብነት ዓባይ ሓፍታይ ብኽሪ እያ ኣስመረት ትበሃል ንሕና ንባዕልናስ ኣዲ ቆልዓያ ግንዛ ጓላ ኣደይ ኣዕብያታ ኣብዝላ ምክንያቱ ውድብቲ ስለ ዝነበረት በዓል ወለንክኤል ኣብርሃ ዋላ በዓል የማነ በዓል ደሱ በዓል ገለ ኩሎም ኣብቲ ገዛና እዮም ነይሮም ገዛና ፀንሑ ፍቲ ካልእ ከዱ ከምኡ ስለ ዝኾነ 10 ግዜ ትለኣኸያ ነይራ ኣስመራእትያ እቲ ዝበልዋ ትምፅእ ዓላ በፅሕ ካብ ዓላ ከዓ እቲ ዝደለየ ነስመራእቱ ስለዚስ ኣቐዲማ እያ ፈሊጣቶ ፀኒሓ ድሕሪኡ እውን እዚ ድሕሪኡ ዝመፀ 77 በሎ 78 በሎ ሞ ከዓ ኣብቲ ግንባር ስለ ዝነበረ ኣብቲ ግንባር ከም ጠርናፊት ናይተን ዝነበራ ሽዑ እዋን ኮይና እያ ትንቀሳቀስ ነራ ስለዚ ትህሞት እዩ ከምኡ ንገብር
0: ዘውዲ ኣለኽ ዶ ዘውዲ ሕራ የ ዘውዲ መሓሪ ዘናዲታትና ክዕለዎ ዝፀንሓ ክትሰምዕዮ ፅኒሕ ኸ ኸ እንታይ ትምልአልና እስከ ጓል 3 ዓመት ኣዴኺ ገዲፋት ኪ ናብ ሜዳ ከም ዝኸደት ኢና ኩላትና ክንሰምዕ ፀኒሕና እስከ ዓለለና ድሕረ ባይታ ኸ
1: ኣነ ኣይፈልጣኒ ማእሲ ከምዚኣ ትመስል ከምዚኣ ክብላ ይክእልኒ መካኣፍታ ናይ ስዋኣት ስእሊ ኣብ ኣይረኢ እያ ምስ ዓባየ እያ ዓብየ ካብ መጀመርትኡ ከዓ ብሓንሳብ ስለ ዝነበሩ ፍቲ ገዛ ማስ ዋላ ከመደይ እውን ኣይፈልጣኒ እዩ ነረ መስለኒ ከምቲ ዕላል ከም ሓፍተይ እምበር ከመደይ ኣይፈልጣኒ ሓደ ትዕድመ ንእሽተ የ ካልኣይ ነገር ከዓኒ ወላ ሓንቲ ኣፍልጦን ምስልን የብለይን ኣነናሳ
0: ነዲኣ ኣይትፈልጣን እያ ምክንያቱ ኣድያ እውን ክትስለፍ ከላ ጓላ ክትፈልጣ ከምዘይትኽእል እንዳተረዳ እያ ተሰሊፋ ዝይፍሉጥ ነገር እዩ ብዛዕባ ቦኺ
1: ኣበይ እውን ተጋዳላይ እዩ 77 እዩ ተሰሊፉ ንዕኡን ኣይፈልጦን እየ ስእውን ኣይኣተውን ኣጋጣሚ ኮይኑ ክልቲኦም ኣብ 84 እዮም ተሰዊዮም ነናይ ወርሒ ፍልሊ እዩ ዘለዎም ክልቲኦም ስ ዳርጋ ብሓደ እዮም ተሰዊዮም ማለት እዩ
0: ክልቲኦም ደይ ትፈልጥዮም ወለድኺ ብምስሊ ደይ ትፈልጥዮም ወለድኺ ተፈልዮም ኹሞ ብዛዕባ እዚኦም ክትሓስበ ከለኺ እንታይ እዩ ዝስምዓኪ ኣብ ኣእምሮኺ እንታይ ይመላለስ
1: ዝስምዓና ሓበን እንድዩ ጓል ክልተ ስዋኣት ምዃነ ይሕበን እየ
2: በቲ ሓደ ከዓ ናፍቆት እውን ይስማዓካ እዩ ከም ሰብ መጠን ማለት እዩ። ዋላ ንሓንቲ ደቂቅ እውን ዘይምርኣይካ ይስማዓካ እዩ። ዝስማዓካ ነገር ኣብ ውሽጡካ ብዙሕ ኣሎ። ኣንስ ሕባ ኣይከኣልኒ ሰብ ኢኻ ኣቦ ድልየካ ኣደ ድልየካ ኣብ ንእስነትካ ጥራይ ዘይኮነስ ዋላ ምስ ዓበካ እውን ኣቦና ደንስ የድልየካ እዩ። ኣቦኻ ናዲኻንስ ምሳኻ ክነብሩ ኢኻ ትደሊ። ስለዚ ከም ሰብ ይስማዓካ እዩ።
0: እስካ ዕልለና እቲ ዝስማዓክ እስካ ዕልልና ዝተፈላለየ ሕብረተሰብ ኤርትራ ሲ ተመሳሳሊ ተመክሮ እንዲ ዘለዎ ግን ከዓ ካብ ናብ ከዓ

ላኒወ ሱ ናይ ዘንዋዮ ሽም ኣብ ገዛ ገዲፍ መፅእ ኣለኹ እንታይ ክንገብር እሞ ንኸይድ ነምፃዮ ንምት ንምት ክልቴና ናድ ሓጂ ብፆትና ቤ ሒዞም ነይሮም ኣብዘን ታንኪ ናይ ዓዲ ሓውሳ ማዕበር ሓርበኛ ኣብኣ ሒዞም ነይሮም ድፋዕ ንሕና ካብዚ ግብ ንመፅእ ኣብኡ ክንሓልፍ ክተተለና ንረኽቡና ሕጂ ሓደ ወዳ ሓደ ሓውሳ ፅንዓና ወረደ ፀጋይ ትበሃል ናበይ ክንገለ ኢልና ተጋዳላይ ዋ ከምዚ ኣላሃና ሞ ከነምፃ እሞ ፀላእ ኣትይዎ ንድዩ ፀላእ ፍርቂ ዓዲ ኣትይዎ ገዞም ከ ኣብታ ጥቃበተክስያን እያ ቤየ ንእተዋ ሕጂ

0: ጓላ ከምዚ ምሻላከ ውሊዳ ታምር ወላ ሓንቲ ልዕሊ ዝኾነ ልዕሊ ጓላ ግን ነተን ስዋኣት ከይስዋኣ ብስምራ ዝነብራ ሓፋሽ ድዋ ተዋሂታት ንኸይጥቃዓኣ ንዕአን መስዋኣ ተኸፊልና እታ ወረቐት ብሰላም ኣውፂኢና እያ ማለት እዩ። ኣስመረት ንፍዕቲ ንፍዕቲ ናይ ንፍዓት ንፍዓት እያ ነራ ኣዲኣ ናይ ብሓቂ ከምኣ ክትኮነላ ጓልካ ተስፋ ንገብር ማለት እዩ።
1: ዓሊምና ብርቓት ክንወፅእ ከለና ወዳ ፈወርቂ ምስ መረቐና ኣብ ሰውራ ገይረን ተቓሊሰን ዝተዓወታ ሰውራ ከም ወዲያ እዩ ሞ ብብዝሒ እተዓፃፅፈ ከዓ እስኻትክን ይኽን ከምቲ ናይ ሰውራ ከም ወዲያ እተዓወቶ ከተዕውቶ ትኽእል ኣስኽን ብኩሉ መዳይክን ብንቕሓት ክንኹን ብተመኩረታት ክንኹን ተጋደልቲ ይኹን ፀኒዕኹን ሕጂ ከዓ ክትቃለሰ ይኹን ኣብ ነውሰ ከፍ ኣብ ትስዓተ ትሲ ደይተበፅሐ ክፍልታት ደይተበፅሐ ሓይልታት ሓይልታት ትግደፎ ብብዝሒ ኢና ፈሲስና እዩ። ኣነ ሓንቲ የ ንስድራ እ ኣብታ ሰዓት እያ ሲ ኣያይስ ንዓይ ምስ ወለደ ኣይወለደን ምክንያቱ ኣቦይ ክንድደይ ክንድቦይ ኮይኑ ይዕብኒ ሓፋሽ ውድባት እዩ ውፉይ ሓፋሽ ውድባት እዩ ናይ ብሓቂ ክኣሱ ማለስ ብኩሎም ስ ኣነ ማእኺል እየ ዋላ ታሞይ ሓያል ንብሪ እያ ስጋብ ሕጂ ላይ ሞተትን ኣየይ ግን ተሰዊ ብፈንጂ ኣብ ዓዲ ሓዊሻ ምስ ጓሉ ብድሕረይ ዝተወልደት እንዳኸድና ንሳሐን ወሊዳ ላ በይን ሓፍትላ ትክ እናበላኒ ኣይረኽዋን ገፃ ከይድና ምስኡ ግን ዋል 4ዕተ ዓመት ደ ጓል 5ሽተ ዓመት ምስ ኮነት ብፈንጂ ፀላኢ ይቀትልዎ ማለት እዩ። ኣየይ ብጣዕሚ ሓያል እዩ ኣብ 77 ኣብ 78 ኩናት ኮይኑ ፀላኢ ወፊሩ ኣብ ገምገም ኮይኖም እንዳሃደም ህዝቢ ብጥይት ንቐልብዎ ዝነበሩ ኣምሓራይ ብእምኒ ርእሲ ሃሪሙ ኣውዲቕዎ ነታ ብረት ኣልዒሉ ደጊምዎ ንዑ ንዑ ሒዙ ንዓ ነታ ብረቱ ሒዙ ኣብ ሰለስተ መዓል ተጋደል ተረኺቡ ነታ ብረት ይህብዎ ብጣዕሚ ሓያል እዩ ነይሩ ማለት ኩለን ዘን ኣሕዋተ ይፈልጦ የን ብጣዕሚ ንፉዕ እዩ ብናይ ፈንጂ ፀላእ ከዓኒ ኣብ ማእኸል ዓዱ ምስ ጓሉ ኣብኣ ከዓ ሞይቱ ማለት እዩ። ካብ ግንዳዕ ክመልሰኒ ኢሉ ኸይዱ እስኻ ሓንቲ ስክትከዲ ኢልኒ ኣነ ንእስካብ ክመብራት ጓል ኢልነኖ ኣነ ክኸይድ እየ ምስ መን ክተርፍ ኣሕዋተይ ደቂ ዓደይ ኩለን ከይደን ምስ መን ክተርፍ ኢልዮ እሱ ካብኣ ተመሊሱ ዘይትርስዓኒ ሓንቲ ዘይትርእሲ ያይ ክንልከ ዘይትርእሲ እንክበል እዚኣ ኢሉ ሂብኒ ነታ ዘይትርእሲ ከመይ ጌርና ዳ ክንስከማ ሕጂ ክንጓዓዝ ኒና ኢልና ንኩላህና ተለኺና እያ በኣ የለን ርእሲ የለን ቆሪፅና ኢና ትርእስና ሕጂ ክሳብ ሕጂ ተመሊሰ ነያይ ዘይምርካበይ ብጣዕሚ ደይምዕላለይ ብጣዕሚ ስማዓኒ ናይ ብሓቂ
2: ስማዓኒእወ
1: ሕጂ ኣነ ብርጌድ ሓሙሳን ሓደን እየ ተመዲበ ፀጋማንጁስ ዝብልዋ ነይራ ቤትናም እያ መፅያትና ንእሽተ እያ ኣዝያ ንኣሽቲ እያ ንሕና ንኣሽቲ ንውፃእ እምበር ምስ ኣይንዋዳደርና ብጣዕሚ ንእሽተ እያ ሕጂ ማለትሲ ምሳይ ትቐርብ ኣብ ጋንታ እንድያ ካብታ ጋንታ ግን ናባይ ትቐርብ ንቐረበት ብጣዕሚ ፍቕራት ኮይና ፍቕሪ ሕድርና በቃ ሕጂ እንዳኸድና እንዳኸድና እንዳኸድና ንጓዓዝ ኣብ ኣኼባ ዘይትብሎ ይብላን ስምዓ ኣቱም ብፆተይ ንእሽቶ እያ ክንጋደል እምበር ክንወልድ ክንጠንስ ክንሓርስ ኣይመፃናና ንሕና ንሕና ክንጋደል ስለ ዝመፀና ንጋደል ኣትን ክትምርዓዋ ተሓስባ ኣትን ክትወልዳ ተሓስባ ከይተሓስቦ ትብል እወይ ሓቃ እብል ወዳሃ ኢለ መራሓ ኢልና ሕጂ ተሰዊ ብዛ ገዜ እዚኣ ሕጂ ተሰዊ እዩ ሓቃ እዛ ትብላ ፀጋማንጁስ በቃ ኣብ ልቢ ክንሕድር ኣብል 4ብዓይ ሓምሻይ ወራር ተወዲኡ ናብ ሻድሻ ወራር ምድላው ክኸውን ኣትግረ ራሕ ዝበሃል ራሕ ዝበሃል ቦታ ንኸይድ ሞ ውሽጢ ከምዚ ዝበልኦ ስለያ ዝሓልፍዎ ሓንቲ መስርዕ ተሓድሩ ኩሉ ግዜ ኣሎ ክሻፋ እዩ ኣይወፁን እዮም ኣብኡ እዮም ንኸዱ ሕጂ እታ መስርዖም ኣብኣ ትኸይድ ትመራሕ መስርዕ ጋንታ ኸ ናይ ጋንታ መስርዕ ሓኪም ከዓ ምስኦም ኸይድ ምክንያቱ ክውጉእ ክእሉ ክስውኡ ክእሉ ኢሉ ኣብኣ ኸይዱ ማለት እዩ። ሕጂ ጓዲ ኸባቢኣ እዩ ሳ ጓል ደቂ ምሓሪ ኸባቢኣ ብጣዕሚ ትቐርቦ ምሻለኪ ሓወይ እዩ ዝዓይነቱ እዩ ትቐርቦ በቃ ማንጁስ እያ ፍትውት እያ ብኩላና ፍትት እያ በቲ ብርጌድ ሓምሳን ሓደ ሲ ብጣዕሚ እዩ ፍትውት እያ ሕጂ ከምኡ እንዳበለት መቸም ኮይኑ ናይ ክስታይ ነገር እዛ ቆልዓ እዚኣ ንእሽቶ እያ ትፈልጦ ነገር የላን ኣብ ኩሉ ከዓ የላን ኮይኑ ምድቃስ ኣሎ ብሓንሳ ድኾነ ኮይኑ መቸም ጥንስዕ እዩ እዛ እዛ ቆልዓ ምሻለኪ ገፊሑ ዝጎላእ ኩሉ ነገር ኣቲ ፀጋ ረጉት ክንበር ይብላ በቲ ከዓ ኢሎምማ ኣለዉ ተሓቲታ

ኣላ። እምባ እንታይ ከመይ ኮይነ ረጉደ ጎቢ ዝኸውን ክትጉብስ ከለካ ትረጉድ ኢኻ መስለኒ ትብለኒ። እወይ ግን ክንዲዚ ስንድዒ ረጉት ክጥብካ ውፅኢ ኢና ሕጂ እንዴ ትጉብዝ ዘሎ ክሸልቀ ሓፍተይ እንታይ ደኣ እሞ ክጉብዝ እየ እምበር ትብል እዋ ኢለ ድሓር ሓቲቶም ምስ መለስዋ ናብቲ ቦታ ትኸዶ ንሸልቅሲ ሓደረ ክሸልቀ ሓፍተይ ንኸይመውት ጉዕ ስደድለይ ትብለኒ ጉዕ ነይርና ንሓምሳን ሓደን ቆፍር ትብር ጌድዮም ክጉዕቱ መዓትዮም ጀርዲን ካኣለዎ ኣብ ድኸድዎ ጀርዲን እዮም ድገብሩ ካብኡ ጉዕ ዝመስተላ ምግቢ ኣብይዋ ምግቢ ዋላ ሓንቲ ትበልዖ ነገር በታ ጉዕ ሓንቲ ኩላ ዝተበሊዓ በቃ ፀጊባ ኣላ። ሕጂ ትመፅእ እስቲ ብፃያ ንካድር እፅዋዕ ካድር ክኸዱ ሻዲሻ ወራር ክኣዳሎ እዩ ዘሎ ከይዱ ወፂ ካብኣ ኣብኣ ገዲፉዋ ንማንም ኣይነገረን ኣይነገረላን ፈሊጡዋ ግን ኣሎ ንና ድፋዕ እንዳወፃና ይኸይድ ነይሩ እንታይ ይብለኒ ሾልቂ ይብለኒ እየይ ፀጋ ሕማቐላ ሓደ ራኺ ንፀጋ ተኻነኸኒ የብለኒ ተኮይና ይብሎ እንታይ ዓሶያ መስለኒ ሓሚማ የምልሳ ኣሎ ተምላስ እንዳምልሰት የገድፉ እያ እታ ጉዕ ዝበለት ከዓ ሓደ ራኺ ስጋብ ኣብኣ ካብኣ ድወፁ ሃብ የብለኒ ማለት ብኡ ጥራያ ምግቢ ትበልዕ ኮይኑ ወፅያ ሓሚማ ተባሂሉ ሽዑ እሱ ምስከደ ኩሉ ጭንቀት ኣለዋ ትሓምም ማለት እዩ ሓሚማ ትወፅእ ካብቲ ውሽጢ ምስ ወፀት ዘቆልዓ ትሕተት እሞ ኣኒ ዋላ ሓንቲ ዝፈፀምክዎ ነገር የለን እዩ ጠኒስ ክልኽ ይብላ ማሓቐልነት ሓይሊ ወዲ ሃይለ ነብሲ ርሓም ጠኒስኪ ይኽብል ኣኒ ዋላ ሓንቲ ዝፍፅሞ ይብለይኒ ንባዕለይ እንዳተመካዕኹ ንባዕለይ እንዳማዓትኩ ከመይ ገይረ ክጠንስ እዛ ግዜ ትርእያለኹ ወራርያ ትኸመፀና ዘላ ሻድሻ ወራር እዛ ቆልዓ ብዚኣ ከይተርፍ ኢሎም መቸም ኮይኑ ተበጊስና ከምኣ ኢላ ኮላ ማለት እዩ ስርያ መዕጣቂ ኣብይዋ ካልእ ስረ ተቐይርላ ኣይኣኸላን ናቕፋ ምስ በፃሕና ትረፍብ ዝብልዋ ፍፁም ኣይተርፍን እየ ትብለኒ ኣይተርፍን እየ ኢላ ኣብያቶም ትረፍብ ለክለኹ ኢሉ ክቐፅዓ ዋላ ተበለ ፍፁም ንሕጊ ልዕሊ ሰብ ትፈልጣ ሽዑ ግን ኣብያ ምክንያቱ ናብ ወራር ንኸይድ ስለዘለና ትፈልጥ ዘላ ሳልሳ ግንባር እዩ ክንኣቱን ፀላኣይኹም ብሰለስተ ሸነ ክመፀኩም ኣለኹ ብሉናን ሓንቲ ኣይበላዕና ኣይሰተና እሳ ከምኣ ኢላ ያ ደላ ፀገማንጁስ እብላ ኣቑሑት ሓልው ክብሉ ክዮም ኣብዚኣ ንብረትና ክንጎድፎ ኢና ፀላእ መፂ እዩ ኣብዚኣ ተረፊ ይብላ ኣይተርፍኒ ሸልቁ ሓፍተይ ኣነ ክስዋዕ እየ ዝደሊ ኣነ መስዋዕት እየ ዝመርፅ ከምኣ ከይትብልኒ ትብለኒ እሞ ታሓን ሓረተኢሎም ክስ ኢላ ተበገስ ኮይኑ ድሕርና ኣርኪባትና ማለት እዩ ዝባን ወፂና ሕማቕ ይፀኒሕና ትቦታ ስለዘይፈለጥና ግሞ ኮይኑ ብጣዕሚ ሕማቕ ነይሩ ካብኡ ወፅያ ተወረድና ብሂወታ ፀኒሓትኒ ከምዚ እንዳበለት እዚ ኩሉ ወራር ተወዲኡ ሻዲሻ ወራርሲ ተወዲኡ ደድሕርና ገተት እንዳበለት ካብኡ ንኒው ናቕፋ መፂና ተሓይሊ ተምስተኾነ ንናቕፋ መፂና ኣብ ናቕፋ ሽዑ ብሕጊ ውረደ ተባሂላ ተወሪዳ ሰብ ገይሮም ምስ ሰደድዋ ወዲ ኣለም ድበሃል ኣሎ ሕጂ ኣብዚ ሎ መሳና እንዳሓሙሳን ክልተን ሒዝዋ ክሂድ ሒዝካ እያ ምስ ተባሃለ ሒዝዋ ከይዱ ኣብ ናቕፋ ምስ በፅሐት ኣሽኪዓቶ 17 ንኸይተኣቱ ካብኣ ሃዲማ ገምገም ድፋዕ መፅያ ንደንደን ገፅያ ካብኣ መሊሱ ከ እሱ 17 ኣትያ ኣብ ሰለስተ መዓልቲ ሓሪሳ በዚ ሓሪሳ የለን ከዓ እሱ ካድሪ ከይዱ ከዓ ሻዲሻ ወራር ከዓ ብበዓል ደንቦ ቤት ይሳተፉ ኣሎ ኣይተሰውአን መፂኡ ምስ መፀ ሓቲቶ ሞ እሱ እዩ ካልእ ዝቐርብ የለን እወ ኢሉ በቃ ከምዚ ኮይነ ምስ በለ እዚ ከሎ ሓሪሳ ኸ ንሕና ሓልሓል እንዳተበገስና 17 ወሊዳ ን17 ተደይኮትኩ ኢላ ካብ መገዲ ተመሊሳ ካብኡ መሊሶም ድፋዕ ምስኣብኡ ምስእተውዋ 17 ንሕና ከይድና ትወራር ተወዲኡ ኢላ ኢላ ከዓ ኣብ ኩነታት ባረንቱ የዕብየ የጓለ ኢላ እሱ ኣብ ሰላሕተ ወራር ኣይተራኸቡን ከይዱ ግን ርእይዋ እዩ ኣብ ሰላሕተ ከዓ እሱ ተሰው እዩ ብድሕሪ እሳ ከዓ ኣብ ኩነታት ባረንቱ ኣሃዳ ኸ ኣተወት ብኣየር ተሰው እየን ብዙሓት ብኣተዋ ነይረን ኣብኣ ተሰው እያ ሕጂ ሲ ታሪክ ብፍላይ ንደቂ ኣንስትዮ ሓያል እዩ እዘን ዘለኽን ደቂ ኣንስትዮ ካባና ክትምሃራ ትኽእላ ሓያላት ክትህልዋ ትኽእላ መሊሽክን ግን ንሓይልኽን ሓይሊ ወስኻሉ ነዚአን ዘክረአን ንኣሽቱየን ቆልዓ

0: ሓዛ ትብለክን ትሰውያ ዘላ እሳ ግን ሕጂ ሓንቲ ወሊዳ ሓድጊ ገዲፋ ናይ ክልቲኦም ኣብ ደቂ ኣምሓረይ ኣምሁር ዝበሃል ቦታ ኣላ።
1: ዝኸበርኩም ተኸታተልትና ነዚ መደብ ትከታተሉ ዘለኹም ብመልእኹም ብፍላይ ድማ መንሰያት እቲ ታሪክ ትዕላል እቲ ዛንታ እቲ ጅግንነት እቲ መስዋእቲ ከምዚ ትከታተልዎ ዘለኹም እዩ። እዚ ኩሉ ዝተፈፀመ ምርጫና ኣይኮነን ኣይመደለናየን እውን ካብ ኮነ ግን ብፍላይ ብፍላይ እቶም መንእሰያት ዕድለኛታት ኢና። ምክንያቱ ታሪክ ምህላው የማእዝነካ እዩ፣ ታሪክ መሪሕ እዩ። ስለዚ እቶም ነዚ ታሪክ ድፈፀሙን ኣብቲ መድረኽ ድዋዓሉን ድነበሩን ዓብዪ ሃስያ እኳ እንትኾነ ንዓና ንመንእሰያት ግን ኣገዳሲ እዩ። ምክንያቱ ፃዕረን ተወፋይነትን ወለድናን ኣቦታትናን ኣባሓጎታትናን ዓበይቲ ኣሕዋትናን ኣዴታትናን ንፈልጥ፣ ነዚ ፈሊጥና ከዓ ንምእዘን ኣብ ሃገርና ሓላፍነት ህልወና ማለት እዩ። ዳርጋ ብዙሕ ግዜውን ሒዝና ክንዲና ንእሽቶ ንእሽቶ ዝተረፈና ነገር ተልዩ ኣሕፅራ ሕፅራ ኣቢልና ፅሙቕ ፅሙቕ ኣቢልና ነዚ ምውርራስና ከዓ መደምደምታ ክንገብረሉ
2: መምሃራና ደቅና የዕዋትና ኩሉ ኣብ ንኡሰ ከፍ ሰብ ኣብ ቅድሚ መፂኡ ንፅዋር ስኢና ፀኒሕና ዝኾነ እዚ ንብዓት ወይ እዚ ሕንቕንቕ ምባል ናይቲ ዘሎ መስዋእት እዩ። ዓብኡ ከዓኒ ነቲ ብርሃን ደምፅዎ ከም ሽምዓ ኮይኖም ድመኸኹ ንዕኡ ኮምፔር ምስ ገበርካዮ ከዓኒ ትደዓ ዓስሞ ሜልሽካ እቲ ሂወትካ ትሰርዕ ትቕፅል። ስለዚ ኣነ ሓንቲ ከም ኣብነት ክጠቕሳ ዝደሊ 83 እዩ ኣብቲ ዕላል ክናቱ 83 እቲ ዝነበረ ኩነታት ፅዕፅዕ ኩነታት እቲ ዝነበረ ፅዕፅዕ ኩነታት ካብ ክፍልታት ተዋፂና ከቲትና ነርና። ሓንቲ ተዘክሮየ ከምፂ ካብቲ ንኸተትናዮ ማለት እዩ ምስ ከተትና ምዞም ባህሊ 44 ዝበሃሉ ምስኦም ኢና ኣቲና ስሩዕ ተዕሊምና ወሲድና ስሩዕ እቲ ክግበር ዝግብኦ ተገይሩ ማለት እዩ። ኣብቲ ኩነታት ኣቲና ኣብቲ ኩነታት ምስ ኣተና ብቐጥታብ ኩናት ኣይኣተናን እቶም ካብ ክፍልታት ተዋፂና ድመፃና ውግኣት ምምላስን ኤምዳድ ምድያብን ኣስቤዛ ወይ መግቢ ምድያብን ማይ ምውራድን እዩ ነይሩ ስራሕና ትዛዕበየ ስራሕና ሓንቲ ካብቲ ተዘክሮ እየ ክዝክር። ስለዚ ነቶም ውግኣት 4 ሰብ ኢና፣ 2 ደቂ ኣንስትዮ 2 ኣወዳት ብስረቸር ጌርና ሓንቲ ጉዐይ ትበሃል ማለት እዩ። ቁሞታ ብጣዕሚ ካብ ዘውድት ነዊሓ ሽደንያ መንእሰያ ኩሉ እንትና ውሽጣዊ ፅባቐያ ግዳማዊ ፅባቐያ መግለፂ ይብሉን ሓንቲ ካብተን ውጋኣት ማለት እዩ። ንዓ ተሰኪምና ካብ ወድጋን እንታሕቲ ወሪድና ኣብተን ማኻኝ ዘለዎ ምስ ወረድና ሓንቲ ካብኣቶም ኣነ ማለት እዩ ሕፃተ ገይርላታ መኪና ብዙሓት ድታሰ ውጋኣት ተሰቂሎም ማለት እዩ። እዛ ጉዐይ ትበሃል ብፀይቲ ኢንፊጂ እንተገይርላ ኣብ ዶሚንያ ተሃሪማ ነራ ከይትግረሙ ክፍልታት ከለና ንፋለጥ ኢና ፅቡቅ ጌርና ማቲሲ ካብኣ ናብኣስ ኣሎ ገለ ትስማዓካ። ስለዚ ኣብ ዶሚን ስለ ዝኾነት ማይ ክትሰቲ ይብላን ተባሂሉ እታ ኢንፊጂን ከዓ ሓዝያ ተባሂልኣነ ማለት እዩ። ሳብ ዝደቂሳ ኣነ ኣብ ላዕሊ ኮይኑ እታ ኢንፊጂን ከምዚኣ ገይራ ክትወርድ ኣለዋ ብዚኣ ሕዛ በዚ ሓንቲ ኢደ ይጠውያ ብዚኣ ሕዛ በዚ ሓንቲ ኢደ ይጠውያ ኣብ መጨረሻ እታ ኢንፊጂን እጠው ኢላ ጠጠው ምስ በለት ነቲ መራሒ መኪና ወራልያ ነራ ይሃርሞ ማለት እዩ በቲ ላዕሊ ይሃርሞ እዛ ኢንፊጂን ትኸይድ የላን ወሪዱ ይርያ ማለት እዩ ጓል ኣንቶኒ ተሰውያ እንዲ ያብለኒ ማለት እዩ ሓደ ካብቲ ተዘክሮ ማለት እዩ። ነዛ ስውእቲ ክንቀብራ ይከኣልና ንውግኣት ክበፅሑ ኣለዎም ውግኣት ገረግር ኣስመራ መፂና ካብ ገረግር ኣስመራ ንሓሊበት መፂና ኣብ ሓሊበት ተቐቢራ ማለት እዩ ምስቶም ውግኣት ሒዝና መፂና እዚኣ ይዝክር።
3: ስለዚ ካብዚ ብምብጋስ እዞም ደቅና ከዓ ከም ናትና ክትወርሲ የ ድደሊ እሱ ጥራይ ደይኮነ ኣብ ደ ደለኹምሞ ኣገልግሎት ዘለኹምሞ ኣብቲ ተገልግልዎ ዘለኹም ቦታ ወይ ኣሃዱታት ብቕንዕና ህዝቢ ከየመላለስኩም ከተገልግሉ ጥራይ ኣነ ዝደሊ በርከ እዚ ኩሉ ቤት ፅሕፈታት ንሪኦ ኣለና ምስለኒ ኣብዚ ተመርኪስና ቅያስ ሕድሪ ስዋኣትና ወሪስና ክንብልቲ ኮይና ኮ እቲ ህዝቢ ብግቡእ ከተገልግሉ ክትክእል ኣለካ። ኣነ እዚኣ ጥራይ ሓደራ ክብለኩም ደሊ ከማኹም ወረስቲ ሕድሪ ከምቲ ናትኩም ከተወርሱ ከዓ ይላቦ
4: መንእሰያት ኣብ መስመር ኩላህና ኢድ ንኢድ ትተሓሒ

0: ሒዝና ብዝብላዕ ዓለም መንገዲ ክንሰርሕን ክነድምቆን ኣለና የ ዝብል ሕድሪ ሓደራኹም እዛ ትብለፅ ዝገለፀታ ንባዕላ ሓንቲ ዓባይ ኣርእስትያ የ ዝብላ ኣነ እወ እዛ ሃገር እዚኣ ብሃበቶ ረኽበይ መፀትን ስድሪ ንስድሪ ተትዕቀን ሰማእታት እዩ ዘለዋ ስድሪ ብስድሪ። ስለዚ ነዚኦም ክነቕስኖም እንድሕር ኮይንና ክንምሃር ኣለና፣ ሃገርና ክነኽብር ኣለና። ኣብ ቤት ፅሕፋታት ድረአ ነገራት ወጊድ ክበሃል ኣለዎ። ሞባይል ሒዝካ ንተገልጋላይ እንተ ደኣ ክስታይ ክትገብር ኮንካ ስምዒቱ ትፈልጠሉ ኢኻ። ኣደስቡ ኣደ ክልተ ስውኣት ክትመፀካ ትኽእል እያ ብኦፊስ። ነዚኣት ብግቡእ ዶ ትርዳእ ኣለኻ? ነዚኣ ተረዲእካ ክትምልሰላ ደለኻ? ብዛዕባ ወዳኻይ ተስተንትን፣ ብዛዕባ ጓላኻይ ተስተንትን። ስለዚ እዚ ኩሉ ተደማሚሩ መጀመርያ ንሕና ነዋራርስ፣ ካልኣይ መንእሰያት ሰዓቡና። ኣነ እዚኣ ጥራሕ ሕድሪ ክብል ዝደሊ ህዝብና ነገልግሎ ነገልግሎ ኣገልግልና ኸ ኣብ ዝግባእ መስመር ንኺድ ሞ ጽላእትና ኸ በዚዮም ንሰዓር።
1: እስኹም ከማ ሕድሪ ተሸኪምኩም ካብ ወዲያ ድብልሽም ሒዝኩም ነዚ ኩነታት እዚ ኸተብሉ ተበገስኩም ሲ ንሕና ኣብ ጎንኹም ኮይና ኣጆኹም ኢና ኸንብል ፍረ ናይቶም ዝሓለፉ ከዓ ንሕና ጥዒት ኤርትራ ማሲ ንጹህ መንእሰይ ክንተክል ቅድሜና ፅሒና ኣለና። ንሕና ተኪእናየን ብድሕሬና ካ ዋርሳይ መፂኹም ኣለኹም ነዚ ብኸመይ ክኸውን ከም ዘለዎ ሓቀኛ ኤርትራ ከመይ ገርና ክንረኽባ ከም ዘለና ሕድሪ ናይቶም ብፆትና ክንሽከም ከም ዘለና ኣብ ትሬሳ ናቶም ብጠስጠሰ መሬት ኢና ጥጠው ኢልና ዘለና ኣብኡ ኮይንና ከንታይ ክንገብር ኣለና ሕድሮም ተሸኪምና ሲ ናይ ካልእ ናይ ካልእ ሓሳብ ዘይኮነስ ብዘለና ዓቕሚ ክንምክት ከም ዘለና ክንረዳዳእ ከም ዘለና የሕሊፍና ክንወሃብ ከም ደይብልና ንዝኾነ ነገር ከተፀብኦታት ከ ከመይ ገርና ኣብ ረብሓና ውፅኢና ክንምዕድን ክንመክርን ክንውደብን ከም ዘለና እየ ዝብል።
2: ኣብዛ መወዳእታ እኳ ናብ መንእሰያት እንዲህ ክንፀቐጥ ኣቢልክና ኣላ ኣነ እውን ሻቅሎት ዘለክን ኮይኑ ስማዓኒ ሞ ከም ብሓፈሻ ኩሎም መንእሰያት ኮይኑ ከዓ ወዲ ሰብ ብባህሪ ነቡይ ዝመስል ንሓዊ ዝመስል ነድያያት መስል ንሕብረተሰብ እዩ ዝመስል ሰብ ንታሪኹ እዩ ዝመስል ንባህሉ እዩ ዝመስል። ሕጂ ንሕናቶም ናእሽቱ ወለዶ ከዓ እዚ ከተዕላና ፅናሕክንን ካልእን እንድሕር ዳ ኮይኑ እቲ ዛንታ ካብኡ ኣይንወፅን ኢና እስኡ ሓቂፍና ዘሎ ንዑ ኢና ንመስል ንዑ ኢና ነገልግል። ስለዚ ኣጆኹን በዚ ስኽፋ ይበልክን ክብል ደሊ ኩላትና መንእሰያት ከዓ ዝዕላልን እዚ ሎቦዋን እዚ ታሪክን ክንሰምዖ ስለ ፀናሕና ኣብ ልብና ሕድሮ እንዳበልና ነዚ መደብ ክውን ክኸውን ዝወደቡ ኣባላት ካድር 78 ዞባ ማእከል ኣዚና ነመስግን። ከምኡ ውን መደብና ክሳብ ንውድእ ብዓቕሊ ዝተፀሞምኩምና ኣብዚ ምሳና ዘለኹም እውን የቐኒልና። ብፍላይ ብፍላይ ከዓ ኣባላት ካምቦድያ ገለ ካብ ኣባላት ካምቦድያ ማለት እዩ ኩላትክን ኣብዚ ምሳና ዘለኸን ነቲ ዝሓለፈ ታሪክ ክትዕላና ምኽኣልክን ኣዚና ኢና ነመስግን።

ባርክስ ዝኸበርኩም ተኸታተልትና ትሕዝቶ መደብ ማእገር ኣብዚ ተዛዚሙሎ ኣብዚ ንክልተ ሰዓት ቅፅል ፅንሐት ትሕዝቶ መደብና ንስለ ምክታልኩም እናመስገና ምስ ሰኣላይ ዮሃንስ ሴፍ ብምዃኒ ምስኹም ሓቢረ ፅንሐ ምስ ዝቕፅሉ ትሕዝቶታት መደባት ኤርቲቪ ሰላም መዓልቲ

0: ሰላም ከመይ ፀኒሕኹም ክቡራት ተኸታተልትና ዶክተራት ኣብ ስድዮ ሰዓቱ ኣኺሉ መደብና ንጅምር ኣለና ናይ ሎሚ ጋሻና ዶክተር ሊድያ ሃብተገርግሽ ሓኪም ስኒ ኣብ ሃገራዊ መወከስ ሆስፒታል ሮታ እያ ዶክተር ስለቲ ግዜ ክየመስግነኪ ናይ ሎሚ ሒዝንዮ ቀሪብና ዘለና ኣርእስቲ ጥዕና ኣፍ ኣብ ግዜ ጥንሲ ዝብል እዩ ክኸውን ዝኸበርኩም ተኸታተልትና ምናልባት ቅድሚ መደብና ምጅመርና እዚ ተላዒሉ ዘሎ ኣርእስቲ ጥዕና ኣፍ ኣብ ግዜ ጥንሲ ዝብል እዩ ዶክተር ሊድያ ሓኪም ናይ ስኒያ ስለዚ ነፍሰ ፁራት ኣብ ግዜ ጥንሰን ምስ ጥዕና ኣፍ ዝተኣሳሰር ክገብርኦ ዝግብአ ጥንቃቐ እንታይ ከም ዝኾን ክኸውን ከም ዝግባእ እያ ክትገልፀልና ፀኒሕና ድሕሪ 20 ደቓይቕ ወይ 30 ደቓይቕ ኣቢልና ከዓ ናይ ቴሌፎን ዕድል ክንከፍት ኢና ኣብዛ ኣርእስቲ ዘለኩም ሕቶታት ከተቕርቡ ከዓ ዕድል ክንከፍት ምኳንና ኣቐዲመ ክሕብር ደሊ ዶክተር እዛ ርእስቲ ምስል ዓልክያ ጥዕና ኣፍ ኣብ ግዜ ጥንሲ ትብል ርእስቲ ኣብ ኣእምሮ ዝመፅለይ እንታይ እዩ እቲ ዝበዝሕ እዋን ኣብ ግዜ ጥንሲ ቅድመ ጥንሲ ዝግበር ምምልላስ ናብ ሕክምና ከም ዘሎ ንፈልጥ ኢና ኩሉ ሕክምናዊ ምርመራ ይግበር እዩ ጥዕና ኣፍ ካ ምስኡ ኣካል ናይቲ ጥዕናዊ ምርመራ ክኸውን ከም ዝኽእል ዝእምት ወይ ዝምህር ትምህርቲ ስለዝኾነ ደስ ኢላትና ኢና ተቐቢልናያ ዘለና ከም መፈለ መደብና ክኾነና እዚ ጥዕና ኣፍ ኣብ ግዜ ጥንሲ ዝበሃል ኣገዳስነቱ ማዕር ክንደይ እዩ ዶክተር እስከ ብኣ ክንጅምር ብኸመይ ኸ ኣርእስቲ መሊፅ ከ
1: መጀመርቲ ቅድሚ እቲ ኣገዳስነት ጥዕና ኣፍ ኣብ ግዜ ጥንሲ ምእታውና ሓፈሻዊ ርድኢት ክህሉ ጥዕና ኣፍ እንታይ ማለት እዩ ጥዕና ኣፍ ዝበዝሒ ግዜ ብዛዕባ ጥዕና ኣስናን ጥራይ ዘተኮረ ክመስል ይኽእል እዩ ግን ኣይኮነን ጥዕና ኣፍ ማለት ብዛዕባ ጥዕና ኣስናን ግርፃን ስጋዊ ግርፃን ማለት እዩ ከምኡውን ላዕለዋይን ታሕተዋይን ምንጋጋ ከምኡውን ዓፅሚ ንስና ሓቂፉ ዝርከብ ከምኡን ጎረሮ መልሓስ ዘጠቓለለ እዩ ሓደ ሰብ ኣብቲ ጥዕና ኣፉ ሽግር ምስ ዝህልዎ ኣብቲ መሰረታዊ ዝኾነ ነገር መግቢ ክበልዐ ከሎ ሽግር ይህሉ ብግቡእ ክሰቲ ኣይክእልን ብግቡእ መግቢ ከዝተመቃር ኣይክእልን ብግቡእ ምስ ሰባት ክዛረብ ኣይክእልን ስለዚ እቲ ጥዕና ኣፍ ኣዝዩ መሰረታዊ ነገር እዩ ማለት እዩ ሕጂ ሓደ ጥዕና ኣፍ ጥዕና ዘለዎ ኣፍ ካብ ጥዕና ዘይብሉ ኣፍ ብኸመይ ንፈልዮ ንዝብል ሕቶ ከዓ ጥዕና ኣብነት በስናን ተጀሚርና ኣስናን ካብ ምቡኽባኽ ናፃ ምስ ዝኾኑ ካብ ቃንዛ ናፃ ምስ ዝኾኑ እቲ ግርፃን እውን ሕብሩ ሃሳስ ሮዛ ኮይኑ ካብ መድሜቲ ካብ ምሕባጥ ናፃ ምስ ዝኸውን ዱልዱል ዓፅሚ ዘይሓቐ ዓፅሚ ምስዝህሉ መልሓስ እውን ከምኡ ካብ ቁስልታት ናፃ ምስ ዝኸውን ኮታ ብሓፈሻ ካብ ቃንዛ ዘይምችእነት ካብ ሕበጥ ወዲ ሕበጥ ናፃ ምስ ዝኸውን ጥዕና ዘለዎ ኣፍ ንብሎ ማለት እዩ ሕጂ ብሓፈሻ ጥዕና ኣፍ መስትያት ናይ ሓፈሻዊ ጥዕናና እዩ ሓደ ሰብ ሓፈሻዊ ኩነታት ጥዕና ጥዕኑ ኣብ ፅቡቅ ኩነታት ምዝህሉ ጥዕና ኣፉ ከዓ ኣብ ፅቡቅ ኩነታት ህሉ ማለት እዩ በንፃሩ ከዓ ኩነታት ጥዕና ሓፈሻዊ ኩነታት ጥዕና ኣብ ሕማቅ ኩነታት ምዝህሉ ከዓ ጥዕና ኣፉ ኣብ ሕማቅ ኩነታት ህሉ ማለት እዩ ስለዚ መስትያትና እዩ ማለት እዩ እታ ዝበልካይ ሕቶ ጥዕና ኣፍ ኣብ ግዜ ጥንሲ ጥራይ ዘይኮነ ብፍላይ ኣብ ጓል ኣንስተይቲ ፍሉይ ኣተክሮ ክዝወሃቦ ጉዳይ እዩ ሕጂ ምክንያቱ ካብ ግዜ ግርዝውና ጀሚራ ሓንቲ ጓል ኣንስተይቲ ግዜ ግርዝውና ግዜ ፅግያት ግዜ ጥንሲ ግዜ ምጥባው ከምኡውን ንፅፈ ፃግነ ንብሎ ወይ ሜኖፖዝ ማለት እዩ ኣብዞም ግዜያት እዚኦም እታ ጓል ኣንስተይቲ ናይ ምቅያር ነዝዕታት ኣለዋ ብባህርያዊ ናይ ባህርያዊ ተፈጥሮ ማለት እዩ ሕጂ እዞም ምቅያር ነዝዕታት ከ እናቶም ተራ ኣለዎም ኣብ ጥዕና ኣፍ ማለት እዩ ብፍሉይ ከዓ ኣብ ግዜ ጥንሲ ሓንቲ ጓል ኣንስተይቲ ጥዕና ኣፋ ግቡእ ኣድህቦ ክትህቦ ኣለዋ ምክንያቱ ሓንቲ ጓል ኣንስተይቲ ንኣብነት ብዙሕ ዝበኽቡኸ ኣስናን እንተለዋ ብዙሕ ቃንዛ ዝፈጥር ዘይምቹ ዝፈጥር ኣከባቢ እንተለዋ እታ ጓል ኣንስተይቲ ብግቡእ መኣዛዊ ዝኾነ መግብታት ክትምገብ ኣይትኽእል ና ምግቢ ከዓ ሓደ መሰረታዊ ነገር እዩ ማለት እዩ ምክንያቱ ትዕሸል ግቡእ ኣመጋግባ ክረክብ እንትኮይኑ ታደ ብግቡእ መኣዛዊ ዝኾነ ምግብታት ክትበላዕ ኣለዋ ማለት እዩ ካልእ እቲ ዓይነት ሂወት ሓንቲ ጓል ኣንስተይቲ ብዙሕ ቃንዛ ዝፈጥር ቃንዛ ዝፈጥር ኣስናን እንተለዋ እኩሉ ድቃስ ክትረክባ ይትኽእል ና ምክንያቱ ቃንዛ እንተሎ ቀጨውጨው እንተሎ እቲ ኳሊቲ ኦፍ ላይፍ ይቅየር እዩ ማለት እዩ ብዓብኡ ከዓኒ ኣብ ጥዕና ዕሸል ጥልዋ ኣለዎ ፔሪዶንታይትስ ንብሎ ሕማም ስኒሎ እዚ ፔሪ ማለት ከባቢ ማለት እዩ ኦዶንቶ ከዓ ስኒዩ ሕጂ ስንና ኣብ ስጋዊ ግርፃና ጥራይ ኣይኮነን ዝርከብ እንታይ ዳ ንስንና ጠሚሮም ዘለዉ ኣካላት ኣለዉ ዓፅሚ ጅማት ወይ ፔሪዶንታል ሊጋመንት ንብሎ እቲ ረክሲ

0: ወይቲ ነድሪ ካብ ስጋዊ ግርፃን ናብዞም ጠመርቲ ኣካላት ምስ ዝሓልፍ ፔሪዶንታይትስ ንብሎም ማለት እዩ። ኣብታ ሳሰይቲ ስላይድ ገርያ ዘለኹን ኣብነት ብዙሕ መፅናዕትታት ተኻይዶም እዮም ኣብ መንጎ ዝምድና ኣብ መንጎ ፔሪዶንታይትስን ኣብ መንጎ ኣሉታዊ ሳዕቤን ኣብ ትዕሸል ዘምፅኦ ማለት እዩ። ብዙሕ መፅናዕትታት ከምስ ተኻየዱ ከዓኒ ሓንቲ ረክሲ ግርፃን ካብ ግርፃን ዝሓለፈ ወይ ፔሪዶንታይትስ ዘለዋ ጓል ኣንስተይቲ ምስ ትህሉ ኣብቶም ትወልዶም ውላዳት ኣሉታዊ ዝኾነ ሳዕቤን ኣለዎ ማለት እዩ። እዚ ከም ኣሉ ትሕቲ ሚዛን ዝኾነ ቆልዓ ይውለድ ሕርሲ ኣብ ግቡእ ግዜኡ ካብ ዝመፅኻቕ እኒ ሕርሲ ቅድሚ ግዜኡ ዝሕረስ ሕርሲ ኣሎ ካልእ እውን ፕሬክላምስያ ንብሎ ከዓ ልዑል ዝቐጥረም ኣብታ ጓል ኣንስተይቲ ማለት እዩ። ስለዚ ካብ ስኒ ሓሊፉ እውን ኣብ ትዕሸል ዝፈጥሩ ሓልክታት ክህሉ ከምዝኽእል ዝምድናታት ብዙሕ መፅናዕትታት ተኻይዱ እዩ ማለት እዩ።
1: ሃራይ ዶክተር፣ ምናልባት ኣብ እዋን ጥንሲ ዝረኣዩ ፀገማት ጥዕና ኣፍ ከመይ ዝበሉ እዮም? ፍሉጣት ድዮም? ልሉያት ድዮም? እስከ ምናልባት መፅናዕቲ ገበርኩምዎ ወይ እተዳኣሎ ኮይኑስ እንታይ እንታይ ዓይነት ጥዕና ኣፍ እዮም ዘጋጥሙ ምስ ጥንሲ ዝትእሰር ማለት
0: እዩ? ሕጂ ሓደ ክንፈልጦ ዘለና ነገር ሓንቲ ጓል ኣንስተይቲ ንፍጡር ስለዝኾነት ነድሪ ናይ ግርፃን ይህልዋ ማለት ኣይኮነን። ግን ንፍጡር ብምዃና ካብተ ንፍጡር ዘይኮነት ጓል ኣንስተይቲ ንዝያዳ ጥዕና ግርፃን ወይ ኣስናን ትፅሎ ማለት እዩ። እቶም ብብዝሒ ዝረኣዩ ሕጂ ሓደ ተቐዳማይ ነድሪ ግርፃን ማለት እዩ። ስንና ኣብ ግርፃንና እዩ ተሓቂፉ ዝርከብ። ስለዚ እቲ ግርፃን ይንድር ወይ ረክሲ ይገብር ማለት እዩ። ካብዚ ሓሊፉ ከዓ ካብ ግርፃን እቲ ነድሪ ወይ ረክሲ ካብ ነቶም ጥምርቲ ኣካላት ንብሎም ዓፅሚ ወይ ጅማት ፔሪዶንታል ሊጋመንት ማለት እዩ ንዖም ከዓ ናኦም ይቅፅል ማለት እዩ። ብፍላይ ከዓ እንድሕቲ ነድሪ ግርፃን ብኣግኡ ተዘይተሓኪሙ ምሳሳይ ከዓ ሕበጥ ኣብ ግርፂ ግርፃን ዝርአሎ ዚ ፓዮጆኒክ ግራኒሎማ ንብሎ ምቡኽባኽ ስኒ ኣዝዩ ዝውቱር ዝኾነ ዓይነት ሕማማስና ድርቀት ኣፍ ኣብ ኣፍና ምረቕ ኣሎ። ኣብ ግዜ ጥንስ ግን ምስ ምቅያር ንዝዕታት ዝመፅእ ጠሊናቱ ክውሕድ ይጅምር ማለት እዩ። ካልእ ምቡሕጓግ ስኒ ስነ ብሕጓግ ክትጅምር ምክንያቱ ቀጨውጨዊ ዝሕማም ንኮ ንብሎ ዓይነት ሕማም ኣሎ ምስኡ ዝመፅእ ዕግርግር ኣሎ። እቲ ዕግርግር ከዓ ዝበዝሒ ግዜ ካብ ከስዕ ዝመፅእ ኣሴት ዝኾነ ትሕዝቶ ዘለዎ እዩ። ስለዚ ከዓ ንስና ኣሉታ ዝኾኑ ሳዕብን ኣለዎ። ካልእ ቁስልታት ኣፍ ማለት እዩ። እዚኦም ብብዝሒ ግዜ ዝረኣዩ ገለ ካብቶም ፀገማት እዮም።
1: ምናልባት እቶም ጠንቅታት ተኸቢ ክኾኑ ክእሉ ጥነብሰፆር ስለዝኾነ ድዩ ዋላ
0: ሕጂ በይኑ ዝበዝሒ ግዜ ትሰምዖ ኢኻ ንፍፆ ምስ ኮንኩ ወይ ኣዲ ቆልዓ ምስ ኮንኩ ስነይ ክባላሶ ጀሚሩ ዝብል ዘረባታት ብዙሕ ትሰምዕ ዲኻ። ግን ጥቐንዲ እቲ ቅዲ ናይ ሂወት ኣብ ግዜ ጥንሲ ይቕይር። መጀመርታ እቲ ሓደ ኩነታት ጥዕና ኣፍናይ ታ ጓል ኣንስተይቲ ኣሎ ቅድሚ ጥንሲ ምእታዋ ታ ጓል ኣንስተይቲ ዝነበራ ኩነታት ኣስናን ንኣብነት ብዙሕ ዝቦኽቦኸ ኣስናን እንተለዋ ብዙሕ እቲ ግርፃና ዝነደረ ዝቀይሕ ዝደም ዓይነት ከምዚ ዓይነት ኩነታት ጥዕና ኣፍ እንተለዋ ታ ጓል ኣንስተይቲ ጥንሱ እውን በዕሉ ናቱ ዝፈጥሮ ቁርተይ ቅልውላው ኣሎ። ንኣብነት ንዝዕታት ኣሎ ከምኡውን ምስኡ ዝመፅእ ምቅያር ናይ ጠባያት ኣሎ። ስለዚ ነቲ ኩነታት የጋዶ ማለት እዩ። ካልእ ምቅያር ናይ ነዝዕታት ወይ ሆርሞንስ ንብሎም ኣብ ግዜ ጥንሲ ዝፍጠሩ ነዝዕታት ኣለው ከም በዓል ፕሮጀስትሮን ኤስትሮጅን ንብሎም እዚኦም ነዝዕታት እዚኦም ብዕፅፍታት እዮም ዝውስኹ ኣብ ግዜ ጥንሲ። እዚኦም ከዓ እናቶም ዝፈጥርዎ ተራሎብቲ ጥዕና ኣፍ ማለት እዩ። ካልእ ዝሕማም ንኮ ዝበልናዮ ከዓ ቀፃሊ ቀጨውጮ ንኮ ንኮ ዘምልሳን ደቂ ኣንስትዮ ብፍላይ ከዓ ንገለገለ እየን እስካብ ሸዓተ ወርሒ ዘምልሰን ደቂ ኣንስትዮ ኣሎ። እቲ ዝወፅእ ተምላስ ናይ ኣሴት ትሕሶ ስለ ዘለዎ ንስንና ኣሉታዊ ሳዕቤና ኣለዎ ማለት እዩ። ካልእ ተፀዋርነት ኢሚኒቲ ንብሎ ማለት እዩ። ኣብ ግዜ ጥንሲ ተፀዋርነት ብኡ መጠን እንደጎደለ ስለ ዝኸይድ ኣብ ዝኾነ ግዜ ከዓ ዝኾነ ነብስና ብደገ ዝመፅእ ዝኾነ ዘጥቅዕ ነገር ወይ ዝጎድእ ነገር እንተሎ ግብረ መልሲ ይህብ እዩ። ኣብ ግዜ ጥንስኻ ብመጠኑ ወይ ዝመፅእ ግብረ መልሲ ይቕየር ወይ ከዓ ይደክምሙ። ስለዚ ዋላ ኣዝዩ ውሕድ ንከለዋ እቲ ፀፀር ስኒ ኣዝዩ ውሕድ ንከሎ እቲ ዝመፅእ ግብረ መልሲ ግን ዝተጋነነ ይኾን ማለት እዩ። ካልእ እቲ ቅዲ ህይወት ቃሕቃሕ ኢልኒ ኢልካ ብብዝሒ ዝብላዕ መግብታት ኣሎ። እዚ መግብታት እዚ ብዙሕ ብብዝሒ ሽኮር እንተለዎ ካልእ እቲ መጋግባ ስሩዕ እንተ ነይሩን ኣብነት ቅድሚ ጥንሲ ቀደ ንኮ ፋዱስ ምሸት። ኣብ ግዜ ጥንሲ ግን ዋላ ግዜ ሕርሲ ለይተሲኢካ ምብላዕ ኣሎ። እቲ ኣመጋግባ ስሩዕ ኣይከውን እዩ። እቲ ዝግበር ሕጂ ቅዲ ናይ ሂወት ነቲ ኣብ ጥዕና ኣፍ ተራ ኣለዎ ማለት እዩ። ብኣሉታ ይፀልዎ
1: እስከ ምናልባት በብሓደ ክንሪአን ብኣብነት እውን እንዳሰኒኸ ስእሊ ቀሪብ ክልና ስለ ዘለኸ ነድሪ ግርፃን ኢል ክጀሚር ክለኸ ኩለን ሓለፍለፍ ክንብለን
0: እጂ ነድሪ ግርፃን እዚ ብቋንቋ እንግሊዝኛ ፕሬግነንሲ ጅንጃይቫይትስ ንብሎ እቲ ነድሪ እቲ ግርፃንስ ክንድር ከሎ ወይ ክረክስ ከሎ ማለት እዩ።